0: ቀጥልና ሽልማት ማእከላይ ደረጃ ክትዕ ወይ ድቤቲን ክኸውንዩ ነዚ ሽልማት እዚ ትዕድለልና ፕሬዚደንት ሃማደኤ ወይዘሮ ተኸዓ ተስፋ ሚካኤል ናብ መድረኽ ንዕድም። ወይዘሮ ተኸዓ ተስፋ ሚካኤል መምህር ተኸዓ ተስፋ ሚካኤል
1: ራብዖት ኮይኖም ተዓዊቶም ዘለዉ ካብ ንዞባ ጋላ ነፍሒዮም ኣሕመድ ኢብራሂም ሲዶን ዮናስ ካብ ጋላ ነፍሒ ኣሕመድ ኢብራሂም ሲዶን ዮናስ ሞባይል ሽሎም ኣለዉ። ሳልሳይ ኮይኖም ተዓዊቶም ዘለዉ ድማ ካብ ሳውዝ ዌስትዮም ባና ገብረ ልኡል ቢላል ኣንዋር ባና ገብረ ልኡል ቢላል ኣንዋር ብ547 ነጥቢ ሞባይል ተዓዊቶም ኣለዉ። ብንኡስ ዞባ ደረጃ ወፂኡ ስለ ዘሎ እዩ ሳውዝ ዌስት እዮም እዚኦም። ካልኣይ ኮይኖም ተዓዊቶም ዘለዉ ሜሪና ቴድሮስ ሄርሞን መድሃነ ካብ ሳውዝ ኢስትዮም ብ548 ነጥቢ ታብለት ይሽለሙ ኣለዉ ብ548 ነጥቢ። ካልኦት ወፂኦም ኣለዉ። ቀዳማይ ኮይኖም ተዓዊቶም ዘለዉ ኣራም ሳይሞን ዮካቤድ ምስግና ብ584 ነጥቢ ካብ ኖርዝ ዌስት ድምቕ ዝበለ ዳቂዒት ብሽክለታ ተዓዊቶም ኣለዉ። ድምቕ ዝበለ ዳቂዒት

ሰላምታ ነብፃሕኩም ዝኸበርኩም ተኸታተልቲ መደባት ሞዛይክ ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለየ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታት ከምኡውን ሓዳስ ተኸታታሊት ፊልም ኢና ሒዝናልኩም ቀሪብና ዘሎና ክሳብ ፍፃመ ድምና ምሳና ሓቢርኩም ክትፀንሑ ብክብሪ እናዓደምና ሰናይ ንዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ብደርፊ ኢና ክነእፍልሞ ብሓባር ንከታተል።

ስድራ ሰማእታት ምሕጋዝ ይፅናሓለይ ዘይበሃሎ ናይ ኩሉ ዜጋ ሓላፍነት እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ሓደ ካብ ኣባል ናይ ስድራ ሰማእታት ኮይኑ ንስድራ ስውኣት ዝኣለን ዝጥውርን ዘሎ ዜጋ ሒዝናልኩም ቀሪብና ኣሎና። ናፍታ መደብ ከስግረኩም እየ ተኸታተሉ።

ኣብ ነፍሲ ወከፍ ኤርትራዊ ስድራ ኣብ ነፍሲ ወከፍ ገዛ ሓደ ንሓባር ዘንጸባርቕ ስእሊ እዩ ዝጸንሐካ። እቲ ወረቐት ምስክር ንሓንቲ ኻልኢት ብሓሳብ ዝናቢሉ ብዕምቆት ክትሓስብ ድርኽ ንሓርነት ሃገር ንልዕላውነት ንምዕቃብን ንምህናፅን ዝተኸፍለን ዝኽፈል ዘሎን ዋጋ ክብሪ ትህቦ ዝዓበየ ክብሪ ክብሪ ሃገር ስለ ዝኾነ ዓይንትኻ ጠቒስካ ብምሉእ ኣስተንትኖ ተስተማቕሮ። ብመጠን ዝጸንሐካ ቕፅሪ ወረቐት ምስክር ከኣ እቲ ኽብደት ውስኽ። ኤርትራ እተገርም ሃገር፣ ህዝቢ ኤርትራ ዘገርም ሕብረተሰብ፣ ምድሪ ኤርትራ ድማ እናሓደረ ዘስተንክር ታሪኽ ዝውንን እዩ። ብሓደ ትምሰጥ እሞ

0: ካብኡ ዝብርቕ ሓቅታት ትረክብ። እዚ ከባቢ ጎዳይፍ ገዛ ስቡእ ቴድሮስ ሓድጊ እዩ። ስድራ ቤት ቴድሮስ ከም ኩለን ኤርትራውያን ኣባይቲ ዛንታ ሓርበኝነትን መስዋእትነትን ኣለዋ። እዛ ምልእቲ ስድራ ሎሚ ብክልተ ኣባላት እያ ተደሪታ። መንፈስ ሓርበኝነትን ጽንዓትን ግን ይቕጽል ኣሎ። ብምኽንያት 20 ሰነ እውን ኣብቲ ገዛ ብምኻድ ዝረኸብናዮ ስድራ ስዋኣት ንስድራ ስዋኣት ትድግፍ ዝብል ካልእ ዛንታ ክንትርኺና። ንምዃኑ እዛ ቤትን ናይ ቃልሲ ጉዕዛኣን ከመይ ነበረ?
1: ስድራ ቤት ስቡእ ቴድሮስ ሓድጉ ኣደይ ከዓ ኣብዕቑባዝግ ትበሃል ማለት እዩ። ኣብዕቑባዝግ ትበሃል በኩሪ ሓውና ስቡእ ቴድሮስ በርሀ ቴድሮስ ድሕሪኡ ድማ ኣለም ሓፍታያ ማለት እዩ ምናእሱ ብዕድመ ኮይኑ ድሕሪኡ ስቡእ ዮሃንስ ቴድሮስ ድሕሪኡ ስቡእ ምሕረትኣብ ቴድሮስ ድሕሪኡ ድማ ኣነ ዘካርያስ ቴድሮስ ኣነ ሕሳስ ልደ እየ ማለት እዩ። እቲ ስድራ ቤት ፅቡቅ ኩነታት ማለስ ማእከላይ መነባብሮ ዝነበሮ ስድራ እዩ። እቲ ኣዋፃፃኣና ንገድሊ ድማ ከመይ እዩ? ኣቦይ ተሰሊፉ ሰርሕ ነይሩ እዩ ብውሽጢ በርሀ ሓወይ እውን ዓብዪ በኩሪ ገዛና እውን ክስታይ ነይሩ ስርዑ ነይሩ ማለት እዩ ተሓባብር ነይሩ እዩ ምስ ህዝባ ግንባር ብኡ ምክንያት ክልተ ግዜ ተኣሲሩ እዩ። ቅድሚ ንሜዳ ምውፅኡ በርሀ ሓወይት በኩሪ ገዛና ክልተ ግዜ ተኣሲሩ ነይሩ። ዳሓር ግን ኣቦይ እውን ስዒቡ ማለት እዩ በይኑ ተኣሲሩ። ምክንያቱ ሓደ ኣብዚ ሓሰውቲ ናይ ደርጊ ነይሮም ኣብዚ ንሕና ዝካረ ገዛውቲ ነርና ኣብዚ ምሳና ዝተኻረዩ ሓስዮም እሲሮምና እዮም ማለት እዩ። እቲ ኩሉ ምንቅስቃሳት ይሕስብልና ስለ ዝነበሩ ሽግር ኣጋጢምና ማለት እዩ። ስለዚ ኣቦይ መጀመርያ ተኣሲሩ ድሓር ከዓ በርሓወይ በይኖም ተኣሲሮም ማለት እዩ ተሓባበሩ ኣለኹም ተባሂሎም ድሓር ግን ካብዚ ከባቢ ክንረሕቀ ኢልና ከተማ እውን ኣቴና ነርና።
0: ምልኣት ዓቕሚ ስድራ ኣቶ ቴድሮስ ሓድጉ ካብ በኹሪ ክሳብ ሕሳስ ልደ ሓሙሽተ ምስ ወለዲ ድማ 7 ነበረ። ኣቶ ቴድሮስ ሓድጉ ብንቕሓት ፖለቲካን ሱታፌ ሓፋሽ ውድባትን ኣብ ዓይኒ ገዛእቲ ኣተወ። ዝያድኡ ግን ኣብቲ ኣብ ማእከል ከተማ ከባቢ ፖቸፊልያ ዝተኻየደ ስርሒት ህዝባዊ ግንባር ብላኺማ ስድራ ቤት ኣብ ሓደጋ ኣተወት። ስድራ ምልእቲ እውን ኣብ ትሕቲ ቀይዲ ኣተወት።
1: ሕጂ እቲ ስርሒት ቅትለት ምሰንጋጠሚ ኩላትና ተኣሲርና ማለት እዩ። እንኮላይ ኣነ ብምሉእ ገዛና ኣብ ቤት ማእሰር ተኣቲና ማለት እዩ። ንብረትና ዓንዩ ዝመተ ዘሚቱ ዝፈርስ ፈሪሱ ገለመለ ነቲ ገዛ በዝን በዝን ለይቲ ወታደራት መፅኦም ዕንሞ ማለት እዩ። ንዓና ጥራይ ዘይኮነ ቲ ከባቢ ዝነበረ ኩሉ ኤርትራዊ ተዘናቢሉ እዩ ሽዑ ዝተቆስሉ ነይሮም። ንሕና ዕድለኛታት እውን ክንበሃል ንኽእል ኢና ሂወትና ዘድሓና ማለት እዩ። ሽዑኡ ብለይቱ ደይኣተ ናይ ቤት ማእሰርቲ ነበረና ቁሩብ ከምዚ ብሊክ ተዘክሮታት ኣለኒ። ፎርቶ ከምተኣሰርና ዝክር፣ ሓስሓስ ከምተኣሰርና ዝክር፣ ግቢ ከምተኣሰርና ዝክር፣ ሓንሳ በይንና ንገብሩና ሓንሳ መሰደና ብፍላይ ኣነ ብጣዕሚ ንእሽተ ነረ ህፃነ ነረ ተሰዓት እቲ ከምዚ ልዩ ሓሊፉ ኣጀማምርኡ ነቲ ገድሊ ድሓር ካብዚ ምስ ወፃና ግን ኣብ ደቀም ሓደ ባዶ 6 ነይሮም። ባዶ 6 ዝበሃሉ እቶም ሕጂ ትፈልጦ ማለት እዩ ሽዑ ይትፈልጥ ኒሃ። እቶም ባዶ 6 ዝበሃሉ ነቲ ናይ ኣብ ውሽጢ ስርሒታት ኣብ ውሽጢ ድሕሪ ፀላእ ዝግበር ስርሒታት ዝንቀሳቀሱን ዘዋህዱን እዮም። እሳቶም ሽዑ ካብቲ ቤት ማእሰርቲ ምስ ወፃና ብናቶም ደገፍ ኢና ካብዚ ንደቂ ምሓረ ንኸይድ ማለት እዩ።
0: ኣብ ከተማ ደቂ ምሓረ ምስ በፅሑ እውን ሂወትን ምንባርን ኣብ ቃራና ኣተወት። ምንባር ኣበይ ብኸመይ ዝብል እውን መልሲ ኣይተረኸቦን። ወደብቲ ኣባላት ባዶ 6 ንስድራ ቤት ኣቶ ቴድሮስ ሓድጉ ናብ ጄዛን ስዑድ ዓረብ ክሰድዎ ሓሰቡ። ንሱ ግን ኣሰር እቶም ደቂ ምሓረ ምስ በፅሑ ቀልጢፎም ናብ ገድሊ ኤርትራ ዘምርሑ ደቁ ክስዕብ እምበር ዝተረፉ ደቁ ክዕቢሉ ክስደት ኣይመረፀን። ብቐታ ናብ መደበራት ታዕሊም ህዝባዊ ግንባር ተፀንበረ። ሂወት ገድሊ እውን ፈለሞ።
1: ዓበይቲ ከም ዝበልኩ በኩሪ ሓውና ተኣሲሩ ኣሎ ኣቦይ እውን በይኑ ተኣሲሩ ነይሩ። እቶም ንሕና ግን ንሕና ምስ ደና እቶም ተረፍና ክንከይድ ዝግባእ ተሓሲቡ ነይሩ። ግን ንሳቶም ካ ካብ ቤት ማእሰርቲ ምስ ወፃና ኩሎም እቶም ምዕባይ ኣሕዋተይ ምሉቕ ምሉቕ ኢሎም

0: ንገድሊ ተሰሊፎም ማለት እዩ ሸው ኣብ ትሕቲ ወለዲ ዝስረፍና ኣነን ኣለምን ሓፍተይን ጥራይና ማለት እዩ ኣለም ሓፍተይ ኣብዚ ክፀንሕ ኮላ ኣነን ኣቦይን ኣቦይ ውን ሜዳ ውፅኢንና ቀዲሙ ኣነን ኣለም ሓፍተ ኣነን ኣደይን ጥራይ ካብዚ ወፂና ማለት እዩ ንደቂ ኣምሓረ ከይድና እዚ ብሓገዝ ናይ ባሎ ሽዱሽተ ማለት እቲ ኣበርክቶ ናይ ስድራ ቤትና ስለ ዝፍለጥ ባዕሎም እዮም ኣውፅኦምና ማለት እዩ ሽዑ እውን ኣቦይ ኢሎሞ እዮም ቅድሚ ኣነ ንቤት ምሰራ ምካድ ምውሳነይ እስኻ ደቅኻ ተሰሊፎም እዮም እስኻን ነዚ ቆልዓ ንኣይ ማለት እዩ በዓልቲ ቤትካ ንስ ንወፃእ ክንሰደካ ኢሎሞ ነይሮም እዮም ኣቦይ ንስኻ ዘበርከትካ ይእኹል እዩ ስለዚ ንዓኻ ንወፃእ ክንሰደካ እዚ ቆልዓ ንእሽቶ እዩ እስኻ እውን ብዕድመ ደፊእካ ኣለኻ ስለዚ እስኻ ምስ በዓልቲ ቤትካ ምስ ቆልዓ ንወፃኢ ከነስግረካ ዝሰራሕካዮ ከ እኹል እዩ ኢሎሞ ኣቦይ ግን ኣብ እዩ ነዞም ቆልዑት ገዲፈ ከመይ ገይር ኣነ ኣበይ ናይ ዓራት ክድቅስ እሶም ዝረከበቶም ትረክበኒ እምበር ኣነ ከይድ ነ ንወፃኢ ከይድ ነ ኢሉ ኣደይ ከዓ ሽዑኡ ኣለም ሓፍተይ ኣብስመራ ተሪፋ ስለነበረት እሞ እዚ ቆልዓ ንድሕሪ እቶም ቆልዑት ኩላትና ማለት እዩ ቶም ኣሕዋተይ ንሜዳ ካብ ክዱ በዓል ቤታ ከዓ ስቡእ ቴድሮስ ዓድጎ ከዓ ንሜዳ ካብ ወረደ ኣነ ዳ እሞ እንታ ክገብር ኢላ ኣለም ሓፍተይ ከዓ ኣብዚ ቤና ስለ ዝነበረት ኣብዚ ከዓ ንብረት ስለ ዝነበረና ገዛውቲ ድዩ ካልእ ስለ ዝነበረ ንመን ምክንድርብዮ ገለምታት ኢላ ኣደይ ነስመራ ተመሊሳ ማለት እዩ ሽዑኡ እዚ ኩሉ ግዜ ኣደይን ኣለም ሓፍተይን ኣብ ዝሕሊፎ ንኦ ማለት እዩ
1: ስድራ ቤት ኣቶ ቴድሮስ ሓድጉ ናብ ገድሊ ናብ ቤት ትምህርቲ ሰውራ ኣብ ኣስመራ ምስ ሓሰረ መከራ ብምዃን ተፈላለየት ሂወት በብዘለኻዮ ክትቅፅል ተገደደት ኣብ ኣስመራ ወይዘሮ ኣበባ ምስ ኣለም ጓላ ተረፈት ሂወታ እውን ካብ ግድልን ፈተነን መግዛእቲ ኣይተናገፈትን ብሰሪ ዝተፈላለየ ጥቆማን ክስን ናብ ቤት ማእሰርቲ ክትመላለስ ተፈርደት
0: እዞም ኣብ ሜዳ ተሰው ኣሕዋተይ ከምሰቦም እዮም ተሰውዮም ተጋዲሎም ተሰውዮም ማለት እዩ ኣቦይ እውን ተሰዊኡ ኣፍሉጦ ከዓ ረኪቡ ኣደይ ግን ንዓና ኣብዚ ገዛ ከም ስውኢት ኢና ንሓስ ንዓይ እታ ዝላዕለ ዋጋ ዝኸፈለት ኣደያ ማለት ካላሽን ሒዛ ሜዳ ይነበረትን ግን ደቂ ክም ተራእዮም በዚ ተራእዮም ዝተባሃለ ፍቕድኡ ንዓና ክትርኢ ትኸይድ ነራ እቲ ተሓባብር ከዓ ነራ እንታይ ተብፅሓሎም ብዘየገድስ እቶም ኣብኡ ዘለዎ ተጋደልቲ እዝን ዝናምፅልና እዝን ዝናምፅሕልና ኢሎም ናብ ኣስመራ ናብ ዝተፈላለዩ ኣካላት ልእክዋ ነይሮም ስለ ትላኣኽ ዝነበረ ስለ ትሳተፍ ዝነበረት ቀፃል ከዓ ትእስር ነራ ሕጂ እቲ ስሩዕ ሓፋሽ ውድብ ዝበሃል እውን ካብ ላዕሊ ይገብር ነ ግን ሽማ ሓፋሽ ውድብ ተባሂላ ስለ ደይተመዝገበት ከም ስውእቲ ትቁፀርኒ ሕጂ ኣብ ገዛና ንዓና ግን ሓሙሽተ ስዋት ኣለዉ ኣርባዕተ ተደመሮ ሓደ ስዋት ኣለዉ ኢና ንብል እቲ ዝለዓለ ዋጋ ዝኸፈለትካ ኣደያ ዝብለኪ ንድሕር መንእሰይ ኮይንካ በረኻ ኣለካ ምስ ሰብካ ዘጋጠመካ ከጋጥመካ ንቡር እዩ ምስ ብፆትካ ምስ መሳትካ ይኸደ ኣለካ ኣደይ ግን ኣብ ኣስመራ ኮይና ደቃን በዓል ቤታን ኣብ ገድሊ ኮይኖም እዩ ተሕልፎ ነራ እቲ ፅቡቅ ነገር ግን ድኻማ ድኻም ናፅነት ድኻም ገድሊ ናፅነት ኣርኪባ ናፅነት ሪኣያ ያ ኣጋጣሚ ኮይኑ ንስቶም ሰለስተ ደቃ ክትሪኦም ኣይከኣለትን ንዓይ ግን ብኣካል በዓል ቤታ ከዓ ንቦይ ከዓ ቴድሮስ ሓድጎ ከዓ ብኣካል ክንመፅእን ክትርእና ናፅነት ከዓ ክተስተማቅርን ክኢላ እዚ ሕጂ ዓብ ፀጋ እዩ ንዓና
2: እዚ ፈርኔሎ ጀበና መጉዲ ተሰኪማ ትኸይድ እንዳ ከደስ ኮላ ኣብ ደብሪ ዓድሓንስ ክትበፅሕ ኣምሓራ ይትሪኦም ተሰሪዖም መፁ ምሓር ትሪኦም ናብቲ ጉድጓድ ክትኣተሸተት ኢላ ኣትያ ወዲቓ ዚታ ተላጊፉ ኣፋ ምስ ተላገበ ሓደ ተጋዳላይ ረኪብዋ ቅድም ስሊ ድማ ትመላለስ ረኪብዋ ኣዲ ኣባ እንተ ኮንኪ ትብሎም ከምዚ ገይራ ኣድጊ ፅዒኑ ንደናጉል እትሂዋ ኣብኡ ኣትያ ሕክምና ገይራ ንባባየ ተፀዊዑ መፅኡ ናብኡ ካብኡ ርሕቕ ኢሉ ነይሩ ናይ ቆጠባ ስለ ዝኾነ ተፀዊዑ መፅኡ ኣነስታ ሰበይቲ እዚኣ ወይ ኮፍከይ ትብል ወይ ኣስመራ ኮፍከይ ትብል ሓዲ ክትጠፍያ ወረ ኢሉ ሽዑኡ ኣብኡ ወርሒ ተሓኪማ ንሕና ከዓኒ ሕጅስ ወይ መይታ እያ ወይ ኣሲሮማ እዮም ኣብ መንገዲ ፀኒሖም ኢልና ድሕሪ ወርሒ መፅያ መሊሳ ደ የጋፍዕዋ ብዙሕ ኣጋፊዓማ እዮም ብዙሕ ተኣሲራ እያ ተቐጥቂጣ እያ እዎ ፀላእ ነርና ኣዲእ ስኸ ተኸዲ ዘለኺ ንጓልኪ ሒስኪ ናብ

0: ናብ ሰብኣይ ክትኸድል ኸው እምበዲ ናብ ሸብዓብያ ክትኸድል ኣብዚ ነርኒ ሓሳብ ምሳና ኣነ ኣይኮድኩን ተኸድኩ ኸ የኺድ ኢላቲ ድሓሪዳ ወርግ የኺድ ሕጂ እኽሊ እንዳኣርየት ኮለ ነዚ እኽሊ ኣምፂ ኣቢሉ ኣብዚ ሓመድ ሕውስ ሕውስ ኣቢልዎ ሓዊስካ እዚ እኽሊ ወደሓን ከምኡ ክሕውሰካ እዩ ኢላቶ ድሓር ሰለስተ መዓልታ መሽም መፂኦም ኣሲሮማ ኣሲሮማ ኣኮያ ነይሩ ኣኮይ ነርኒ ንሱ ደሊ ደሊ ደሊ ረኺቦ ተሳኢና ተሳኢና ደሊ ደሊ ምስ ረኸበ ሓደ ዓርኮ ረኪቡ ሓደ ምሓረ ዓርኮ ረኪቡ ከምዚ ኢለ ዝሓፍተይሲ ኣብ ኢዳ ኣብ ገና ምስ ጓላ ኮፍ ኢላ ኮላ ከምዚ ኢሎም ወሲዶማ ምስ በሉ ደሊ ደልዩ ኣውፅዋ ምስ ወፀት ኣስቃይ በለትን መልሻ ተኸይድ ኣምፅልናይ ሎማ ንብረት ከይዳ ተብፅሓሉ ትመፅእ ኣብዚኣ ኣቦን በሪኸ ከይዳ እንድያ ትመፅእ ደላዛ ሰበይቲ ትሪዋ ደሎ ሕጂ ከዓ መፅያ
1: መጀመርያ እቲ ስምዒት እውን ቁሩብ ክዛረብ ክእል ኣብቲ ስድራ ቤት ሲ እንድሕሪ ግፍዒ ወሪድካ ሓደ ሽዑ እዋን ብፍላይ ድሓር ዶንጌ ከም ዝፈለጥክዎ መንእሰያት ፍቕዱ እሰሩ እርሸኑ እዮም ነይሮም ሕጂ ሽዑ ዝኾነ መንእሰይ ብፍላይ ቀጥታ ሓደጋ እንድሕሪ ወሪድዎ ከዓኒ ናይ ግድን እዩ ዝስለፍ ማለት እዩ ስለዚ ስድራና እውን ሓንቲ ካብኣቶም እያ ከምዝብለኪ ኣቲ ዓብ ሓወይ ኣስመራ ኣዲስ ኣበባ ዩኒቨርሲቲ ተምሃራይ ስለነበረ ኣብ ከዓ ውዑይ ምንቅስቃስ ተምሃሮ ነይሩ ኣብኡ ኣክቲቭ ንጡፍ ኮይኑ ዋሳእ ስለዝነበረ ድማ ኣብዚ በይኑ ብዙሕ ግዜ ተኣሲሩ ብዙሕ ግዜ ዘሰር ነይሩ እሰር ወፅእ እሰር ወፅእ ኣብ ስድራና እውን ፍሉጥ እዩ ነይሩ ኖትቡካት ነይሩ ካብ ገድሊ ዘምፅኦ ዝሕዞ ዝነበረ ምንቅስቃሳቶም ከተለክመና ከዓ ግለመለ ዝበሃል ዘረባታት እውን ነይሩ ኣነ ሰምዕ ዝከረ ንቆቆሩ ከምዚ ከም ሕልሚ ኮይኑ ዝክረገል እዩ ኣብቲ ገዛስ ከምዝብለኪ ኩሉ ኣብ ትምህርቲ ብጣዕሚ ጉዱሳት ንፉዓት እዮም ነይሮም ኣሕዋተይ ከምቲ ዘዕልልዎ ዘዕልሉኒ ማለት እዩ እቲ ዮሃንስ ሓወይ ሕጂ ሰኣላ እዩ ነይሩ ሕጂ እቲ ስእሊ ክእለት ናተይ እቲ ስእሊ ፅልዋ ናተይ ካብ ሓወይ ወሪሰ እዩ ኣነ ምክንያቱ ቤት ምስዋራ ምስገድናስ ክሳብ ሕጂ ኣብቲ ካብቲ ግራፊክስ ዝበሃል ካብቲ ስእሊ ዝበሃል ኣይረሓኩናነ እቲ ንዓይ መጀመርያ ፅልዋ ዝሕድረለ ዮሃንስ ሓወ እዩ ብጣዕሚ ንፉዕ ሰኣላ እዩ ነይሩ ዝረኣያ ፊልም ንፅባሐይቱ ነቶም ኣክተራት ስእሎም ነይሩ በዕሉ ብፒሮ ገይሩ ገለ ዋላ ምስኡ ተሰለፉ በዓል ስልጣን እምባይ ዝበሃሉ ኣለዉ ምስ በረሃ ሓወይ ምስ በኩሪ ሓውና ከዓ ዝተሰለፈ ፍፁም ገብራይ ነይሩ ኣብዚ ክህሉ ደስ ምበለኒ ግን ሕጂ ኣብ ኣሜሪካ ስለ ዘሎ እቲ ታሪክ ካባይ ንላዕሊ ፅቡቅ ገይሩ ዘርዘሮ ምክንያቱ ዝከረኒ ፈልጥ ነይሩ እዩ ኣነ ቤት ምስራ ክነበርኩ ፍፁም ገብራይ ድማ ናብ እንዳ ዜና ተሳሒቡ ነይሩ ሸዕዋናት ሕጂ ክራኸቡ ከሉ ገለ ሓደሓደ ግዜ ዝቆልዓ ሓደራኻ ድሃዩ ግበር ገምታት ብሎ ነይሩ ብዛዕባ እዩ ማለት እዩ ናይ ምሕረት ኣብ ሓወይ ንኣብነት ምዕባይ ሓወይ ሲምፎኒ ኢና ነና ንና ናይ ሙዚቃ ተምሃሮ ማለት እዩ ኣብ ዓራግ ዝበሃል ቦታ ሸቆሎት ኢና ንና ብጣዕሚ ናብ ሸቆሎት ሕጂ ምርኢት ነይሩ ናይ ባህሊ ኣይዶኖ ናይ በዓል ፍሒራ ይመስለኒ መፂኦም ጋራጅ ካ ጥቓና ነይሮም ምሕረታዊ ሓወይ ጋራጅ እዩ ነይሩ ሸ ሕጂ ምሕረታዊ ሓወይ ሓትት ማለት እዩ ኣብ ገድሊ መፅ ከም ዘለዎ ከዓ ፅንፅንታ ነይርዎ ሕጂ ሓቲቶም ዘካርያ ሴድሮስ ዝበሃል ኣለኩም ዶ ምሳኹም ገለ ኢሎዎም ሕጂ ነቲ ሓላፊና ነይረዎ ገለ ሕጂ ማለት ውፋሕ ከመይ ገይሮም ከልል እዩ ሞ ናይቶም ዋላቶም ብፆትካ ማለት እዩ ድሓር ግን እዚ ገለ ኢሎም በተስእኒ ብጣዕሚ ደንጊፁ ማለት እዩ ኣብቲ ዕድመቲ ኣብ በረኻ ሸ ብጣዕሚ እቲ ዝተሰምዖ ስቅያት ገለ ሕጂ ብፍላይ ክዝክሮ ከለኹ ኣነ ይርዳእኒ
2: እቶም ናብ ሜዳ ኤርትራ ዝተሰለፉ ሰለስተ ተጋደልትን ኣቦኦምን ቃልሲ ዝሓተቶ ዋጋ ክኸፍሉን ንመስዋእቲ ድልዋት ክኾኑ ግድን ነበረ ሰለስተ ደቂ ቴድሮስ ድማ ገንሸል ሓርነት ኮኑ እቲ ኣብ ቃልሲን ሓርነት ሰብነቱ ዝረስዐ እሞ ኩልንትናይ ንዓኸ እምበር ንኻልእ ኣይከፍልን ከም ሰብ ጥዑም ገሊፈ ጥዑም ከምፅእ እምበር ስድራይን ናብራይን ንስለኽአ ዝውፊ ዝበለ ተጋዳላይ ድሕሪ ሓርነት ቀዳሜትን ዝኸበደትን ሕቶ ድሃይ ተጋደልቲ ኣብ ምምላስ ዝነበረት ሰለስተ ውሉዳት በጂ ሃገር ወፊዩ ዝኣተወ ተጋዳላይ ቴድሮስ ሓድጉ ቅድሚቲ እዋን ሓሲብዎ ሰሚዕዎ ኣስተማቂርዎ ዘይፈልጥ ስምዒት ክሓድሮ ተፈለጦ ኣብ መንጋር ሰማዕታት እውን ውንኡ ከምዚ ሰሓተ እዩ እቲ ምስኡ ተጋዲሉ ዝኣተወ ዘካርያስ ነቲ ህሞት ብከምዚ ዝዝክሮ
1: ድሕሪ ናፅነት እቲ ገዛ ዓኒ እዩ ማለት እዩ እቲ ንብረትና ኩሉ ድሓን መናብሮ ዝነበረ ስድራ ቤት ናብ ዜሮ ተመሊሱ። ኣደይ ብጣዕሚ ብኣካል ተዳኺማ ብጥዕና ተዳኺማ ካልኣይ ፅባሕ ክመፅኦም ደቅና ዝበሃል ነይሩ። ሕጂ ምሻለኪ ኣደይ እውን በዕላት ይብል ነራ። እዚ ኩሉ ኤርፎርስ እዩ ገዛውትና ከም ዝረኣኹሞ እጂ በዚ ወታደራት ክሓልፉ ከለዉ ኩዕሶ ክፃወት ከም ደይኮኑስ ትፈልጥ ነራ ኣደይ ማለት ኩናት ከም ዝነበረ ብፍላይ ካእሳ ከዓ መፅያ ትርእየና ስለ ዝነበረት እቲ ኩናት ሰብ ከም ድበልዕ ኣይትስሕቶን እያ። ግን ደቅኻ ከዓ ከይጠፉልካ ከ ትሓስብ ማለት ከምደይጠፉ ኢካ ትሓስቦ። ስለዚ ኣብቲ መጀመርያ ተስፋ ነይርዋ ብዛኣትዮም ኣቦይ ይፈልጥ ነይሩ ባይዘዋይ ኣቦይ ሰለስተዮም ኣሕዋትና ስዋኣት ምዃኖ ፈልጥ እዩ። ኣነ ብኸረን ነረ ሽዑ ክመፅ ከለዎ ናተ ያ ተስግኦ ነረ እዚ ቆልዓ ሰኣቲ ድ ኣትን እዩ እምበርቶም ካልኦት ስዋኣት ምዃኖ ፈልጥ እዩ። ኣነ ግን ኣብ ክስታይ ግን ነረ ጨንፈር ትምህርቲ እየ ነረ ሽዑ ኣብ ክምባራት ኣይነበርኩን። ግን ንዝኾነ ሰብ ከጋጥሞ ዝኽእል እዩ ንሕና ውን ንኸትት ነርና ኢና ብዙሕ ግዜ። ሕጂ ናይቶም ሰለስተ ኣሕዋተይ ከም ርዲእ ወሲዶ ነይሩ ፈልጦ ስለ ዝነበረ ሕጂ ከምኡ ስለ ዝኾነ ታናተይ ብጣዕሚ ኣሳቅያቶ ነራ። ድሓር ግን ቅልጥፍ ኢለ ስለ ዝመፃኹ ኣነ ቁርብ ዕረፍቲ ረኺቡ ኣደይ ግን ፈቅዶ ክትሓቲ ኮልና ፈልጥ ነይሩ ድሓንቲ ፈትኒ ኢሉ እምበር በዚ ትኸይዳ በዚ መፅኦም ኣሎ ሓደሽ ድደይ ተረእዩ ተጋደል ትገል ባሃል ናብ ትኸይድ ኣብ ክስቶ ባሃል ኣሎ ክስቶ ባሃል ክስቶ ዝበሃል ከምቲ ኩላትና ንፈልጦ ሽዑ ትሓትት ነራ ኣደይ ግን ኣይተረኽቡን ማለት እዩ ስለዝተሰብኡ። ድሓር ኣብቲ ወግዓዊ ምንጋር ምስ ኮነ ግን ኣቦይ ብኣካል ነይሩ ሽዑ ተሰወአ ነይሩ ፈልጥ ነይሩ እዩ። ኣብቲ ቤተክርስትያን እዩ ዝንገር ነይሩ ሽዑ ኣስማት መምስ ተፀውዐ ተተሲኸ ዓወት ንሓፋሽ ዝበሃል ነይሩ። ኣቦይ ግን ኣብቲ ሳልሳይ ግዜ ድሓር ወዲቑ ማለት እዩ ብስምዒት። ምክንያቱ ክትፈልጦን ኣብ ቅድሚ ሰብ ተተሲኸ ዓወት ንሓፋሽ ክትብልን ሓደ ይኮነን።
2: ሕድሪ ሰማዕታትን ምንባይ ስድራ ስዋኣትን ሃገራዊ ሕድሪ እዩ። ነፍሲ ወከፍ ዜጋ ኣብ ስድራ ሰማዕታት ፍሉይ ክብሪ ክህልዎ እውን ብዘይ ምኽንያት ኣይኮነን። ካብዚ ብምብጋስ ከዓ ኩሉ ብዓቕሙ ብሕልንኡን መንፈሱን ስድራ ሰማዕታት ከማሙቕ ርአ። እታ ኣርባዕተ ስዋኣትን ክልተ ኣባላትን ጥራይ ሒዛ ዝተረፈት ስድራ ኣቶ ቴድሮስ ሓድጊ እውን ነቲ ዕማም ብሕልና ትቕፅሎ።
1: እቲ ስድራ ቤት ስዋኣት ምሕጋዝ ኣብ ደገ ሓቂ ትሓይሽ ንስዋኣት ብዙሕ ሰብ ዳርጋ ኩሉ ክትብለ ትኽእል ክሕግዝ ቅሩብ እዩ። እቲ ስዋኣት ሲ ኣብኡ ዘከራኽር የለን ብዙሕ ሰብ ሕግዝ እዩ ኩሉ ሰብ ሕግዝ እዩ ክትብለ ትኽእል እቲ ዓቐን ይድፋላለየ እምበር ብዙሓት ኣለዉ። ሕጂ ኣነ ሓደ ስድራ ቤት ሒዘ ዘለኹ ደጃህራ ኣይኮነን ካልኦት ኣለ ክሳብ 10 ስድራ ቤታት ዝሓዙ ኣለዉ። ሕጂ ኣብኡ ጥራይ ከነፅሮ ዝደሊ እንታይ መብዛሕትኡ ግዜ እቲ ሓገዝ ስዋኣት ገሊኦም ኣሎ ሓደ ኖ ኣንዳ ሰለስተ ሕወተይ ኣገልግሎት እንዲኦም ሓደ ሓወይ ኮ ተጋዳላይ ኣለኒ ገለ እዩ ድብል ሰብ ሓግዝ ምስ ተባሃለ ግን ዋላ ተጋዳላይ ይኹን ዋላ ኣገልግሎት ይኹን እንድሕሪ ብሂወት ኣሎ ዋላ እንተዘይ ኮይኑ እውን ክትሕግዞ ኢኻ ማለት እዩ። ንሓውካ ምሕጋዝ ንቡር እዩ ኣገልግሎት ኮይኑ ድዩ ከይኮነ እንድሕሪ ስድራ ቤት ስዋእ ኮይኑ ግን ሓደ ደይ ትፈልጦ ሰብ ብዕጫ ኢሉ በፅሓካ ንመን ትሕግዛ ኣለካ ይትፈልጥ ኒኻ እተን ጉቡእካ ተልዕል እቲ ሰብ ኣበይ ከም ደሎ ይትፈልጦ ኒኻ እንድሕሪ ዕድር ረኺብካ ከዓ መፂኻ ትላለዮ ማለት እዩ። ሕጂ ኣነ ኣብ ገዛናስ ኣርባዕተ ስዋኣት ምስ ኣደይ ማለት ሓሙሽተ ሓገዝ ስዋኣት ስዋኣት ዘይብሎም ንዘለዎም ዝሕገዝ ኣይኮነን። ንሕና ኣርባዕተ ስዋኣት ኣለውና ሓንቲ ስድራ ቤት ሕግዝ ነረ ኣጋጣሚ ሰሊና ትበሃል ሓፍትና ቤተሰብና ኮይና ኣላ ሕጂ ዓብ ነገር ከማ ኣይኮና ጌርና ኣላ ጥራይ ሓፍትና ኮይና ማለት ቤተሰብ ኮይና ሕጂ ሳሊና ሓደ በዓል ቤታ እየተሰውይዋ ንሕና ኣርባዕተ ስዋኣት ኣለዉና ንሓደ ስድራ ቤት ዘለዎት ምሕጋዝ ንቡር እዩ ማለት እየ። ሕጂ ዝውእ ደለዎ ደይብሉ ገለ ዘይኮነ ክሕግዝ ዝኽኣለ ንእሽቶ ሓንቲ ባን ክመቅል ዝኽኣለ ክገብሮ ኣሎ ዝብል ሓሳብ እዩ ዘለና። ስለዚ እቲ ስድራ ቤት ስዋኣት ምሕጋዝ ማለት ዋላ ስድራ ቤት ተጋደልቲ ዋላ ስድራ ቤት ስዋኣት ንክሕግዝዎ ዝኽእሉ ክሕግዙ ተኽኢሎም ሓደ ዓብ ነገር ይበሃል እየ።
3: ዘካርያስ በዓል ቤተይ ግቡእ ኮይኑ እዩ ከምዚ ኩሉ ኤርትራዊ ሃገራዊ ግቡእ ክፍፅም ኢሉ መስዋዕት እውን ኣጋጢሞ መስዋዕቲ ተቢልና ማለት እዩ። ናይ ዘካርያስ ግን ክገልፆ ኣይክእልን እዩ ልዕሊ ማንም ነገር ኣብ ጎንኹም ክህሉ ክብለካ ከሎ ሰብ ብገንዘብ ዘይኮነ ሞራላዊ ኣዝዩ ከቢድ

0: ይወዳሉ። ኣይሞተን ማለት እዩ ኣጆኹም ዝብለካ ሰብ ንስኻ እውን ኣጆኻ ኢና ንብሎ ንሕና ወላ ሓንቲ ክብሎ ይክእልኒ ክገልፆ ይክእልኒ ሓዊ ክኾነኪ ነቲዮም ደቀይ እውን ደቂ ክኾነኩም ኣንሃ እውን ክመበኹም ኮይነ ይሂን ምሂን ኢለ ተኻፋል ናይ ድኾነ ነገር ክኾነኪ ክብሎ ንክእሉ ይ መግለፂ ይረክበሉኒ ኣዝዩ ዝከብደን ሓላፍነት እውን ስምዓኒ ብጣዕሚ ንምንታይ ቀሊልዋ ነገር ኣይኮነን ሓዊ ማዕረ ካ ኮይኑ ተኻፋሊ ሽግርካ ተኻፋሊ ድኾነ ነገር ክኸውን እዚ ዋ ሓንቲ ልዕሊ ኣቕመይ በቃ መግለፂ ክረክበሉ ይክእልኒ ኣነ ናይ ዘካርያስ
1: ንኣይ ሓበን ይስማዓኒ ከምዚ ከም ክፀናሕኩ መስዋእቲ ሲ ንሃገር ክሳብ ዝኾነ ማለት ሞት ኣይተርፍኒ ኢልናና እሞ ከዓ ንሃገር ክትብል ድሕሪ ዋጋ ከፊልካ ሓበን ይስማዕካ ክህልውልካ ደስ ይብለካ ኣሕዋት ክህልካ ኣቦ ክህልወካ ዳ ክትህልወካ ደስ ይብለካ ግን እንድሕር ኣጋጢሙ ኸኒ ብሓበን ጥራይ ካ ክትቅበሎ ደለካ ጥራይ ነቲ ናቶም ዕላማ ኣብ ንቅድሚት ንምድፋእ ክትሰርሕ ኣለካ ካልኦት ከዓ ዓቕምት ኣለካ ውን ካልኦት ስድራ ቤት ስዋኣት ክትሕግዝ ኣለካ ከተበርክት ኣለካ ብሓፂሩ ነቲ ሃገርካ ተሓቶ ነገር
2: ዕላማ ናይዞም ስለዛ መሬት ዝሓለፉ ሰማእታት ብዓይኖም ዘይረኣይዎ ግና ብዓይነ ልቦነኦም ዝሰኣልዎ ንሶም ዘይኮኑ ድማ መፃኢ ወለዶ ዝተማቕሮ ናፅነት ተቓሊሶም ኣብቲ ዝተቓለሱሉ ዕላማ ድማ ናፅነት ናይ ግድን ክትመፅእ ነይርዋ። ምክንያቱ እቲ ዕላማ ስለ ሃገር ስለ ዝነበረ ክብደት መስዋእቲ ልዕሊ ኤርትራዊ ዜጋ ዝፈልጦ የለን። ደቁ ንስለ ሃገር ወፊዩ ብርሃን ናፅነት ኣማዕድ እዩ። እታ ዝወለደት ከርሲ ቅድሜኻ ይስተሓኒ እትብሎ ቓል ኣብ ግብሪ ኸይበፅሐ ቅድሚ ወለዶም ብርሃን ናፅነት ከምፅኡ ኣብ ጉድጓድ ሰፊሮም። እዚ ኩሉ ግን ስለ ሃገርን ስለ ናፅነትን ሓርነትን ስለ ዝኾነ ዝያደ ሓበን እዩ ዝፈጥር። ሰማዕታትና ብስራሕ ደበሱ ብልምዓትን ዕቤትን ይቕሰኑ።

0: ክብራት ተዓዘብትና ትስዕብ ትሕዝቶ መደብና መደብ ኣሰራርሓ ምግቢ እያ ክትከውን። ዝተፈላለዩ ዓይነት ኣሰራርሓ ምግቢ ባህላውን ዘመናውን ዓይነታት ሒዝሃልና ትቐርባላ። ኣብዛ መደብ እዚኣ ድማ ንማሃር ክንሉ ተስፋ ንገብር። ናይ ሎሚ ትሕዝቶ ከ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብ ምርዝጋርያ ከስግረኩም።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ናይ ቁርሲ መደብ ኢና ንሰርሕ። ቅጫ ከምዝገርና ርክብ ናይ ቅጫ ናይ ስገም ሰንኪትና ኣለና። ስገም ኣድላይ ስለዝኾነ ማሽሩም ከምዝገርና መቲርና ኣለና። ኦሊቭስ ከዓ ፍረውልዕ ቀሪብና ኣለና። ሕጂ ኦሊቭስ ኣብ ጥዕናና ድሕር ክንገልፅ ኮይና ፀረ ንድሪ ኣለዎ። እንደገና ናይ ሽኮር ደም የመዓራሪ፣ ሸውሃት ይቆፃፀር፣ ከምኡውን ኣገዳሲ ማዕድናት ኮፐር ሓፂን ኣለዎ። ሕማቅ ኮለስትሮል የቡድል፣ ንጥዕና ልብኻ ይጠቅም፣ ወዘተ ብዙሕ ነገር ኣሎ። ሕጂ መሰንከቲና ኣብ ባዴላ ኢና ክንስንክቶ። ሕራይ እምባሪ ክብራት ተዓዘብትና፣ 6-3 ቅጫ ስለ ድስንክት 6 እንቋቑሖ ገይረ ዘለኹ። ንጊዜና ክሰለጥ ኢልና ኢና እምበር ኣትፍስ ቁሩብ ንማለቱ ዘይቲ ቁሩብ ብዙሕ ደይኮነ ብዙሕ እንተኮይኑ የነቃቅዖ ስለዝኾነ ውሕድ ዘይቲ ውሕድ ኣብ ሰለስተ ይክመቕለን። ክረስን ኣለዎ። ራይ ሕጂ ኦሊቭስ ፍረውልዕ ይክገብረሉ፣ ማሽሩም ቃንጥሻ ይክገብረሉ። ድሓር እታ ድሰንከትክዋ ኣርቂቐ ቅጫ ስገም ኣርቂቐ ቅጫ ስገም ድሰንከትክዋ ኣብ ኣድርባ ሕረ ሕጂ ከነውፃ ኢና

ሕራይ ፍረውሊዕ ኣገዳስ ስለ ዝኾነ ስ ክንዛረቦ ዝፀናሕና ማሽሩም ቃንጥሻ ማሽሩም ቃንጥሻ ብረቂቕ ድሰንከትናዮ ቅጫ ስገም ብረቂቕ ድሰንከትናዮ ቅጫ ስገም ብረቂቕ ድሰንከትናዮ ስገም እንታይ ከም ዝጠቅም ኩሉ ክንገልፆ ፀኒሕና ኦሊ ከምኡ ሕጂ ልካ ከምዚ ጌርካ ኢኻ

ስንክቶ ዕጫ ናይ ስጋም ዝገርና ኢና ስንኪት ኒኣ ዘለና ሕረ እዛ ክስንክታ ደፀናሕ ሕጂ እውን እዚኣ ኣኺላታ ኣኺላታ ናይ እንቃቑሖ ምስ ቅጫ ስገም ምስ ኦሊቭ ምስ ማሽሩ ምስ ቃንጥሻ ሕጂ ኩሉ ትሕዝቶ ስለ ዘለዎ ክንጥቀመሉ ዝበለፀ ተዓዘብትና ከምቲ ክገልፀ ዝፀናሕኩን ድዩ ከምዚ ጌርና ሕጂ ፅፍ ኣቢልና ምስ ቅጫ ዝፀበቐ መልክዕ ኣለዎ ቁርፅ ኣብ ውሽጢ ዘሎ ርእይዎ ሞ ማሽሩም እንደገና ቃንጥሻ ምስ ቡን ክንቅርቦ ንኽእል ምስ ዝኾነ ንዓና ምስ ዝደለናዩ ምስ ዝደለናዩ ክንቅርቦ ንኽእል ዝቕልቀል ክብል ከሎ እቲ ኦሊቭስ ብጣዕሚ መልክዕ ኣለዎ ስዩ ደስ ትብለካ እዛ ከባቢ ዝጌርና ንቕርቦ ሕራይ እምበር ክብራ ተዓዘብትና እዚኣ ኸ ኮልድ ስሎው ትበሃል ሕጂ እዚኣ ሰለስተ ሰዓት ኢኻ ከምዚ ጌርካ ካሮት መፋሕፈፊ ኣርማጆ ጌርና ፋሕፊሕናዮ ንግዜ ክሰልጠና ካብ ሎካ ብጭኻ ኣድቂቕና መቲርናዮ ሕጂ ንዑ ዘድልየና ማዮኖስ ሰሪሕና ኣለና ሓንሳብ ሓዊዝና ኮልድ ስሎው ሰለስተ ሰዓት ኣብ ፍሪጅ ጌርካ እዚ ትምገቦ ሰለስተ ሰዓት ኣብ ፍሪጅ ጌርካ ትምገቦ ኮልድ ስሎው ካ ይበሃል ሕጂ ንዑ ዘድልየና ማዮኖስ ፃዕዳ ሽጉርቲ ጨው መመቀሪ ብዙሕ ከይኮነ ሕረ ሕጂ ፅቡቅ ጌርና ንዳውሶ ፃዕዳ ሽጉርቲ ገይረሉ እንደገና ካሮት መፋሕፍሕ ፋርማጆ ጌርና ፋሕፊሕናዮ ካልእ ወን ሓንቲ የድልዮን ማዮኖዝ ጌርና ኣሉ ኮልድ ስሎ ሰለስተ ሰዓት ጥራይ ኣብ ፍሪጅ ዝገብሮ ኮልድ

ንትሕፀብ ስለ ዝግብኦ ደጋጊምና ኢና ንሓፅቦ ዝግባአና። ሕጂ ንዕኡ ድኸውን ዲዛይን ንገብር። ንእለት ስራሕ ኣቢልካ ኣይትቅርቦን ኢኻ ንእለት ስራሕ ኣቢልካ ኣይትቅርቦን ኢኻ ኮልድ ስሎ ኣብ ፍሪጅ ካ ትገብሮ። እዚ ቸሪ እዚ ሓፂብና ቐሚጥናዮ ቸሪ ቸሪ ፀብሓ እውን እንድዮ ቸሪ ኣብ ኣፍ ደገ ካብቲ ኣፍ ደገና ኢና መንቂስና ምፅኢናዮ ቸሪ

ሕራይ እምበኣሪ ክቡራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ሮልስ ናይ እንቃቑሖ መጀመርታ ቅጫ ስገም ሰንኪትና ድሕሪ ቅጫ ስገም ስንካትና ከዓ እንቃቑሖ ወቂዕና ሳካሲስናዮ ድሕሪ ማሽሩምን ኦሊቭን ጌርናሉ ድሰንከትናያ ቅጫ ናይ ስገም ከዓ ኣብ ልዕሊ ኣጠቂዕና ሕጂ ከም ዝመሲልና ከምዚ ጌርና ከዓ ቆሪፅናያ ማለት እዩ። ኣብ ውሽጡ ማሽሩም ኣሎ፣ ኣብ ውሽጡ ከዓ ኦሊቭስ ኣሎ። ነዚኣ ከዓ ፅቡ ጌርና ዝፋሕፋሕናዮ ካሮትን እንደገና ፅቡ ጌርና ዝመተርናዮ ካብሎ ካብችን ብዙሕ ሓፂምናዮ ምስ ጨው ምስ ፃዕዳ ሽጉርቲ ምስ ማዮኖዝ ኣኪምና ከዓ ነዝመስል ጌርና ሕጂ ኣብ ፍሪጅ ካ ትገብሮ 3 ሰዓት ድሕሪ 3 ሰዓት ካ ትምገቦ ኮልድ ስለው ከዓ ትበሃል። እምበኣሪ ክቡራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ናይ ማሽሩም ምስ እንቃቑሖ እንደገና ኮልድ ስለው ከዓ ምስ ማዮኖዝ ምስ ካሮት ምስ ካብሎ ካብቺ

ሰላምታና ተቐበሉ ፈንወይ ኤሪ ቲቪያ ብምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሰዓት 5 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘለና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት ብርኸት ብምዃን ኢና ንምክትታልኩም ብክብሪ ንዓድምና ብቐንዲ ኣርስተ ዜና ንፍለም ኣባላታት ማሕበረሰብ ዲፕሎማሲ ንፕረዚደንት ኢሳያስን መላእ ስድራ ቤትን ፅንዓት ይሃብኩም ኢሎም ሚኒስትር ትምህርቲ ገምጋም ኣገልግሎት ቅድመ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ኣካይዱ ኣብ ኖዞባ ጎሊጅ ጥሪት ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተገሊጹ ኣሜሪካ ናብ ኤሮጳዊ ሕብረት ንእትልእኾ ባህርያዊ ጋዝ ከተቋርፆ ከም እትኽእል ኣጠንቂቓ ቻይናን ባንግላዴሽን ኣብ 13 ዝተፈላለየ ፅላታት ብሓባር ንምስራሕ ዘኽእል ናይ ምርድዳእ መዘክር ተፈራሪመን ብሪጣንያ ካብ ብኤሮጳዊ ሕብረት ድሕሪ ምውፃኣ ጃምላ ሃገራዊ እቶታ ብኣስታት 800ታዊት ጎዲሉ ዝርዝር ዜና ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ብምኽንያት ዕረፍቲ ሓርበኛ ወይዘሮ ኣዳነሽ በርሀ ንክቡር ፕረዚደንት ኢሳያስ ኣፈወርቅን መላእ ስድራ ቤትን ፅንዓት ይሃብኩም ኢሎም እቶም ኣባላት ማሕበረሰብ ዲፕሎማሲ ነዚ ዝገለጹ ሎሚ ኣብ ሰዓታት ቅድሚ ቀትሪ ኣብ ቦታ ሓዘን መንበሪ ስድራ ቤት ሓርበኛ ነፍሲሄር ኣፈወርቂ ኣብርሃም ኣብ ዝበፅሑሉ እዮም ብ22 ሰነ ኣብ መበል 97 ዓመት ዕድሚአን ካብ ዝዓለም ብሞት ዝተፈለያ ሓርበኛ ኣዳነሽ በርሀ ስነ ስርዓት ቀብረን ብ24 ሰነ ኣብ መካነ መቓብር ጸሎት ተፈጺሞም

0: ሚኒስትር ትምህርቲ ኣብ ዝሓለፈ ዓመት ዕድላት ቅድመ ትምህርቲ ንምስፋሕ ብደረጃ ሃገር ዝተኣታተወ መደብ ንምስማር ዝተኻየደ ፃዕርን ውፅኢቱ ንምግምጋም ምስ መሻርክቲ ዘተየሉ ኣኼባ ኣካይዱ ወኪል ኤሪና ዮናታን ዕብዮን ዘዳልዎ ፀብጻብ ሚካኤል ሓድጉ ከቅርቦ እዩ።
1: ሚኒስትሪ ትምህርቲ ምስ ሚኒስትሪ ዞባዊ ምምሕዳራትን ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓዳሃሎም ብምትሕባር ዝወደቦ ገምጋም ገስጋስ ኣገልግሎት ቅድሚ ትምህርቲ ኣብ ዓመተ ትምህርቲ 225 226 ካብ 23 ክሳብ 25 ሰነ ኣብ ኣስመራ ኣዳራሽ ሃኮሰ ኣካይዱ። ኣብቲ ኣብ መሓደር ዞባታት ሓለፍትን ወከልትን ሚኒስትርታት መሻርክትን ዕድመ ዝተገብረሎም ዝተሳተፍሉ ገምጋም ሚኒስትር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳብ ዘስምዑ መኽፈቲ ቃል ህዝባዊ ግንባር ኣብ እዋን ሓርነታዊ ቃልሲ መንግስቲ ኤርትራ ድማ ድሕር ናፅነት ኣብ ፅላት ትምህርቲ ንዝገብሮ ገዚፍ ፃዕርን ወፍረን ድሕር ምጥቃስ ኣገዳስነት ኣገልግሎት ትምህርቲ ኣብ ግምት ብምእታው ኣብ ዝሓለፈ ዓመት ትካላት ቅድመ ትምህርቲ ኣብ ኩለን ዓድታት ክኽፈታ ዝተወስደ ተበግሶ ንምስጓም ምምሕዳራት ዓብዪ ሓላፍነት ከም ዘለዎን ኣዘኻኺሩ። ሚኒስትር ትምህርቲ ዶክተር ሓሊማ መሓመድ ብወገና ፖሊሲ ሚኒስትር ትምህርቲ ብቑዕ ትምህርቲ ንኩሉ ብማዕረ ምብፃሕ ምዃኑ እዚ ድማ ዓንዲ ማእከል ጉዕዞ ምርጋጽ ማሕበራዊ ፍትሒ ከም ዝኾነ ጠቒሳ ኣብ ኤርትራ መሰረታዊ ትምህርቲ ነፃን ግድነታውን ዘይግነታዊ መሰል ምዃኑ ነፂራ። ንኣገዳስነት ቅድሚ ትምህርቲ ዝምልከት ስነ ፍልጠታዊ ሓቅታት ብምጥቃስ መብርሂ ዝሃበት ሚኒስትር ሓሊማ ኣብ ዝሓለፈ ዓመት ዕድላት ቅድሚ ትምህርቲ ንምስፋሕ ብደረጃ ሃገር ዝተኣታትወ መደብ ንኽሰምር ኣብ ኩለን ዓድታት መዋለ ህፃናት ከም ዝስርሓ ከም እተገብረን 16,000 መምህራን ደቂ ኣንስትዮ ከም ዝሰልጠና ብምግላጽ እዚ በኣላይነት ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓዳሃሎ ዝተኻየደ ንብዙሓት ኣካላት ዘሳተፈን መደብ ዕውት ከም ዝነበረ ኣብሪሃ። ሓለፍቲ ጨናፍር ትምህርቲ ኣብ ዞባታት ድማ ንገስጋስ ንጥፈታት ኣገልግሎት ቅድሚ ትምህርቲ ብሓፈሻ መስርሕ ህንፀት ሓደስቲ ትካላትን ምምዕባል ኣብ ኣገልግሎት ዝፀንሓንካ ብፍላይ ምስ ናይ ዝተመዝገበ ዓወትን ዝተቐስመ ተመክሮን ብዝርዝር ኣቕሪቦም ወኪል ዳይረክተር ክፍሊ ሓፈሻዊ ትምህርቲ ኣቶ ኣብርሃም ርእሶም

0: ዓባ መምርሒ እስትራቴጂ ምብሃል ንተሳትፎ ወለድን ከምን ኣብ ቅድመ ትምህርትን ኣገዳስነቱን መብሪ ሂቦ ኣብ መወዳእታ ተሳተፍቲ ኣብ ዘቐረበ ፀብጻባት ምርኩስ ብምግባር ድሕር ዘካየድዎ ዓሚቕ ግምጋም ኣብ መደባ ስራሕ 226227 ዘትዮም
1: ኣብ ኖዞባ ጎሊጅ ዝርከባ ልዕሊ 700,000 ጥሪት ብሓፈሻ ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተገሊጹ ወኪል ኤሪና ዳዊት መሃንሾን ዘዳልዎ ፀብጻብ እልልታ ሃብተ ማርያም ከተቕርበ እያ
2: ኣብ ንእዞባ ጎልጅ ጥሪት ብዝግበረለን ዘሎ ቀጻሊ ሕክምናዊ ክንክን ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተፀዋዒ ጥዕና እንስሳታት ኣቶ ሰረቐ መድሃኒ ገሊጹ ኣብቲ ንእዞባ ልዕሊ 200,000 ከብቲ ልዕሊ 160,000 ኣጣል ልዕሊ 360,000 ኣባጊዕን ልዕሊ 14,000 ኣግማል ከም ዝርከባ ብምጥቃስ ጥዕና እንስሳን ኣከባብን ንምውሓስ ምስ መሻርክቲ ኣካላት ዝካየድ ስራሕ እወታዊ ውፅኢት ከም እተረኽቦ ሓቢሩ ንእዞባ ጎለጅ ምስ ክልተ ሃገራት ስለ ዝዳወብ ፍኑ ምንቅስቓሳት ካብን ናብን ዘስዕቦ ስግረደባዊ ሕማማት ንምክልኻል ቀጻሊ ኮለላታት ከም ዝካየድ ብምጥቃስ ሓረስቶት ወነንቲ ጥሪትን ጓሶትን እዋናዊ ሓበሬታ ኣብ ምትሕልላፍ ንዝገብሮ ምትሕብባር መጊሱ ኣብ 226 ኣብቲ ንእዞባ ጉልሓይ መሰል ሕማም ከብቲ ስለ ዝተራየ ኣብ 16 ምምሕዳራት ከባቢ ልዕሊ 40,000 ከብቲ ክኽተባ ከለዋ ኣብ ጠለበጊዕ እውን ተመሳሳሊ መደብ ከም እተተግበረ ኣቶ ሰረቐ ገሊጹ ጎኒ ጎኒ እዚ ወፍሪ ክታበ ፀረ ዕቡድ ከልቢ ከም ዝውሃብን ኣረዲዩ ኣቶ ሰረቐ ኣብ መወዳእታ ኣብ ምምሕዳራት ከባቢ መንጉላ ሳቡናይት ገርገፍን ዓዲ ሸግላን ብዘይሕጋዊ ኣገባብ ንመጋሃጫታት ኣብ ሕርሻዊ መዓላ ንዘውዓሉ ቅልጡፍ ስግምቲ ክውሰደሎም ብምትሕስሳብ ራህያታት ዕቱብ ቆላሕታ ክግበረለን ተላብዩ ወነንቲ ጥሪት ብወገኖም ጥሪቶም ግቡእ ሕክምናዊ ክንክን ሳላ ዝረኸባ ኣብ ፅቡቅ ኩነታት ከም ዝርከባ እንትኾነ ኣብ መጋሃጫታት ብሰንኪ ዝረአ ሸለልትነት ጥሪቶም ግዳይ ኮይነን ስለ ዘለዋ ዝምልከቶ ኣካል ቆላሕታ ክገብረለን ፀዊዖም
1: ጨንፈር ሃገራዊ ማሕበር ኣእምራውን ምዕበላውን ስንኩልን ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣእምራውን ምዕበላውን ስንኩልና ዘለዎም ዜጋታት ኣብ ማሕበር ተጠርኒፎም ተረባሕቲ ዘለዎ ዕድላት ዝኾኑሉ ባይታ ንምጥጣሕ ዝዓለመ ርክብ ትማሊ 25 ሰነ ኣብ ከተማ ዓሰብ ኣካይዶም እቲ ኣይለይቲ ኣእምራውን ምዕበላውን ስንኩላን ኣመሓደርቲ ከባብን መራሕቲ ጉጅለታትን ከምኡውን መሻርክቲ ዝተሳተፈ ርክብ መረዳእታ ሕብረተሰብን ህዝባዊ ኣገልግሎት ዝህባ ኣካላት መንግስትን ብምዕባይ ኣድላይ ንምውጋድ ምዃኑ ሓላፊት ጨንፈር መምህር ሓያት ዓብደላ ገሊጻ እቲ ጨንፈር ኣብ 215 ከም እተመስረተን ቁፅሪ ኣባላቱ 145 በፂሑ ከም ዘሎን ድሮውን 28 ካብኣቶም ተጠቀምቲ ዕድላት ትምህርቲ ኮይኖም ከም ዘለዉ ብምጥቃስ ዛጊት ኣብ ማሕበር ዘይተጠርነፉ ክጥርነፉ ፀዊዓ ተሳተፍቲ ድማ ንቕሓት ሕብረተሰብ ዘበርኽ ጎስጓሳዊ ንጥፈታት ክድፍኣሉ ቁጠባዊ መነባብሮኦም ንምሕያሽ ብዕቱብ ክስራሕ ከምኡውን ንዓቕሚ ስንኩላን ደቆም ኣብ ግምት ዘእተወ ስልጠናታት ክወሃብ ዝብልን ካልእን ርእቶታት ኣቕሪቦም ኣብ መወዳእታ ኣመሓዳር ንኡዞባ ዓሰብ ኣቶ ብርሃነ ኪዳነ ብደረጃ ንኡዞባ ዝቆመ ማሕበር ንምሕያል ኣበርክቶ ሕብረተሰብን ኣካላት መንግስትን ክዓቢ ኣብ ልዕሊ ኣእምራውን ምዕበላውን ስንኩላን ዘሎ ድሕር ኣመላኻኽታ ክእረም ከምኡውን ስድራ ቤታትን ኣሌይትን ናይቶም ስንኩላን ረብሓታት ምጥርናፍ ኣብ ማሕበር ተገንዚቦም ብግቡእ ክዋስቡ ኣተሓሳሲቦም ኣባላት ጨንፈር ሚኒስትሪ ጥዕና ዞባ ማእከል ብሚኒስትሪ ዕዮን ማሕበራዊ ድሕነትን ተለልየን ንዝቐረባ 20 ስድራ ስዋት ንነፍሲ ወከፈን 5,000 ናፋ ኣበርኪቶም ብ24 ሰነ ኣብ ቀፅሪ ሆስፒታል ዕዳጋ ሓሙስ ኣብ ዝተኻየደ ስነስርዓት ኣዋሃቲ ናይቲ መደብ ሲስተር ፍቓዱ ሓጎስን ዶክተር መልኣከ ተወልደን እቲ ዝተገብረ ገንዘባዊ ሓገዝ ጎኒ ጎኒቲ ብመንግስቲ ዝግበረሎም ናቤቱ ንደገፍን ኣብ ጎንኹም ኣለና ዝብል መልእኽቲ ንምትሕልላፍ ዝዓለመ ከም ዝኾነ ገሊፆም ሓላፊት ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂም ሓላፊ ማሕበራዊ ድሕነት ኣቶ ቴድሮስ ፍሳሄን ድማ ነቲ ዝተወስደ ተበግሶ ድሕሪ ምምጓስ ምሕብሓበ ስድራ ሰማእታት ናይ ቀዳምነታት ቀዳምነት ስለ ዝኾነ ብዝተወደበ መልክዕ ክድፋኣሉ ተላብዮም ብተመሳሳሊ ተምሃሮን ኣባላት ኮሌጅ ንግድን ማሕበራዊ ስነፍልጠትን 37,800 ናፋ ን34 ስድራ ቤታት ስዋኣት ኣባላት ኣማዲኤ ዞባ ማእከል ድማ 20,000 ናፋ ን4 ስድራ ስዋ ኣማኣሪሖም ዝስዕብ ዜና ሃገራት ወፃኢ እዩ

ኣብ ዜናታት ወፃኢ ኣሜሪካ ናብ ኤሮጳዊ ሕብረት ንእትልእኾ ፈሳሲ ባህርያዊ ጋዝ ከተቋርፆ ከም እትኽእል ኣጠንቂቓ። ኤሮጳዊ ሕብረት መጠን በከልቲ ጋዛት ብሓፈሻ ትፋእ ሚቴን ድማ ብፍላይ ንምንካይ ቅድሚ 5 ዓመታት ዝኣተወ ውዕል ንምትግባር ዛጊድ ተበግሶ ከምዘይወሰደ ብምውቃስያ ኣሜሪካ ነቲ መጠንቀቕታ ኣመሓላሊፋ ዘላ። እቲ ሕብረት መጠን ትፋእ በከልቲ ጋዛት ክሳብ 2030 ብ30 ሚታዊት ንምጉዳል ኣብ 2020 ምግላፁ ዝጠቐሱ ፀብጻባት ንትግባርኡ ከምዘይተንቀሳቀሱ እዮም ዝሕብሩ። ኣሜሪካ ዝሃበቶ መጠንቀቕታ ተግባራዊ ምስ ዝኸውን ኣብ ሃገራት ኤሮጳዊ ሕብረት ተኸሲቱ ዘሎ ሕፅረት ባህርያዊ ጋዝ መሊሱ ክኸርር ከም ዝኽእል ይእመት። ኤሮጳዊ ሕብረት ድሕሪ ምውላዕ ኪናት ዩክሬን ሸመተ ባህርያዊ ጋዝ ሩስያ ዳርጋ ኣቋሪፁ ከም ዘሎ ዝፍለጥ ኮይኑ ኣብዚ እዋን እዚ ዝዓበየ ጠለባቱ ካብ ኣሜሪካ ምዃኑ ይግለጽ። ህዝባዊት ሪፐብሊክ ቻይናን ባንግላዴሽን ኣብ 13 ዝተፈላለየ ፅላታት ብሓባር ንምስራሕ ዘኽእል ናይ ምርድዳእ መዘክር ተፈራሪመን። እቲ መዘክር ፕረዚደንት ቻይና ሺጂንፒንግን ቀዳማይ ሚኒስትር ባንግላዴሽ ጣሪቅ ራሕማንን ሎሚ 26 ሰነ ኣብ ከተማ ቤጂን ኣብ ዘካየድዎ ዝርርብ ተኸቲሙ። ክልቲአን ሃገራት ዲጂታላዊ ቁጠባ፣ ንግዲ፣ ወፍርን ሕርሻን ኣብ ዝርከቦም ፅላታት ክተሓጋገዛ ምዃነን ሓቢረን ኣለዋ። ከም ኣካል እቲ ስምምዕ ኣብ 2025 ልዕሊ 24 ቢልዮን ዶላር ንዝነበረ ክልታዊ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ክብከብልኦ መዲበን ኣለዋ። ብሪጣንያ ካብ ኤሮጳዊ ሕብረት ድሕሪ ምውፃአ ጃምላ ሃገራዊ እቶታ ብኣስታት 8 ሚታዊት ከም ዝጎደለ ፀብጻባት ሓቢሮም። ብመሰረቶም ፀብጻባት ቁጠባ ብሪጣንያ ዓመታዊ ብኣስታት 100 ቢልዮን ዩሮ ክጎድል ምፅንሑ ተፈሊጡሎም። ብሪጣንያ ናብቲ ሕብረት እትገብሮ ሰደድ ብ16 ሚታዊት ካብቲ ሕብረት እትገብሮ እቶው ድማ ብ23 ሚታዊት ከም ዝነከየ ተገሊጹሎም። ብዜካዚ መጠን ወፍሪ ብኣስታት 18 ሚታዊት መጠን ኣፍራይነት ከዓ ብልዕሊ 4 ሚታዊት ከም ዘንቆልቆለ እቶም ፀብጻባት ሓቢሮም። እዚ ከምዚ ንከሎ ድሕርቲ ናይ ምፍልላይ ግዜ ኤሮጳዊ ሕብረት እውን ዓመታዊ ክሳብ 15 ቢልዮን ዩሮ ይኸስር ከም ዘሎ ይጥቀስ። ኣብ ወርሒ ሰነ 2016 ካብ ኤውሮጳዊ ሕብረት ከተውፅእ ረፈረንደም ዘካየደት ብሪጣንያ እቲ ናይ ምውፃእ ውሳኔ ኣብ ወርሒ ጥሪ 2020 ወግዓዊ ከም ዝኾነ ዝዝከር እዮም። ኣብ ምዕራባዊ ክፋል ሕቡራት መንግስታት ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ ምሮር ከቢድ ኣከባብያዊ ዕንወ ተሪዱ። በቲ ገና ኣብ ትሕቲ ቁፅፅር ዘይወዓለ ባርዕ ዛጊት ልዕሊ 6,000 ሄክታር ጫካ ከም እተሃሞኸ ዝጠቐሱ ፀብጻባት ናብ ካልእ ከባቢታት ክልሕም ከም ዝኽእል ኣሚቶም። ክፍለ ሃገር ካሊፎርኒያ በቲ ባርዕ ሕልፊ ካልእ ከባቢታት ተሃስያ ከም ዘላ ክፍለጥ ተኻኢሉሎም። ኣብቲ ከባቢ ተኸሲቱ ዘሎ ክቱር ዋዒ ጠንቂ ናይቲ ሓደጋ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎም። ኣብ ሓያሉ ሃገራት ኤሮጳ ተኸሲቱ ብዘሎ ልዑል መጠን ዋዕን እውን ሓደጋታት ባርዕ ከስዕብ ጀሚሩ ከም ዘሎ ይጥቀስ። ድሮ ስጳኛ፣ ፈረንሳ፣ ፖርቱጋልን ሓደጋታት ባርዕ ኣጋጢሞዎን ከም ዘሎ ሓቢረን ኣለዋ። ኣብ ገለ ክፋላት ኤሮጳ መጠን ዋዒ ልዕሊ 45 ዲግሪ ሴንቲግሬድ በፂሑ ከም ዘለዮም ፀብጻባት ዘረድኡ። ሰሜን ኮርያ ከም ኣካል ናይቲ ወታደራዊ ዓቕማ ንምድንፋዕን ዘመናዊ ንምግባርን ተካይዶ ዘላ ንጥፈታት ትማሊ 25 ሰነ ፈተናታት ስትራቴጂካዊ ኣፅዋር ኣካይዳ። እቲ ፈተናታት መወንጨፊ ስርዓተ ሮኬት፣ ቴክኒካዊ ፓሊስቲክ ሚሳይላትን ናይ ነዊሕ ርሕቀት መዳፍዕን የጠቓልል። ፕረዚደንት ኪም ጆንግ ኡን ነቲ ፈተነ ብኣካል ከም እተዓዘቦ ወግዓዊት መደበር ቴሌቭዥን ሰሜን ኮርያ ብስእሊ ኣሰኒ ኣቃሊሓ። ሰሜን ኮርያ ከም መልሰ ግብሪ ናይቲ ብሎብ ኮርያን ኣሜሪካን ኣብ ዶባታ ዘካየድኦ ዘለዋ ተኽታኺ ክትብል ዝገለፀቶ ተኸታታሊ ወታደራዊ ልምምዳት ፈተነታት ዘመናዊ ኣፅዋር ከተካይድ ምፅናሓት ፀብፀባት ይሕብሩ። ሓብራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቅልውላዊ ሓውሲ ደሴት ኮርያ ክኸርድ ቀንዲ ምክንያት ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱም። እዚ ከምዚ ንከሎ ደቡብ ኮርያ ስግኣታት ሰሜን ኮርያ ንምምካት ናይ ሰብ ኣልቦ ነፈርትን ፀረ ሰብ ኣልቦ ነፈርትን ዓቕማን ብቕልጡፉ ከተስፍሖ ምዃኑ ኣፍሊጣ። ሚኒስተር ምክልኻል ደቡብ ኮርያ ብዝሃቦ መግለፂ ሃገሩ ን5,000 ስራዊትን ናይ ሰብ ኣልቦ ነፈርቲ ስልጠና ከም እትህብን 10,000 ሰብ ኣልቦ ስርዓታትን ናብ ግንባራት ከም እትዋፍርን ሓቢሩ። ብዘይካዚ ክሳብ 2029 ኣስታት 110,000 ሰብ ኣልቦ ነፈርቲ ብምፍራይ ናብ ሓይሊ ምድሪ፣ ሓይሊ ኣየርን ሓይሊ ባሕርን ንምፅምባር መደብ ከም ዘለዋ እቲ ሚኒስትር ተወሳኺ ኣነፂሩ። ኣብ ካልእ ዜና ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ሃገሩ ንዩክሬን ናብ ዝግበር ወታደራውን ፋይናንሳውን ደገፍ ከምዘይተሳተፍ ኣፍሊጡ። ቀዳማይ ሚኒስትር ፊኮ ስሎቫኪያ ነቲ ኪዳን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሰኸ 80 ቢልዮን ዶላር ልቓሕ

ኣብ ዘለዎ መደብ ከም እትቃወሞ ገሊጹ። ስሎቫኪያ ወታደራዊ ደገፈ ናብ ዩክሬን ከይትልእኽ ንዝኣተወቶ መብጽዓ ከም እተኽብሮ እቲ ቀዳማይ ሚኒስተር ብተወሳኺ ሓቢሩ። ኪላን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሳኺ ናይ 80 ቢልዮን ዶላር ወታደራዊ ደገፍ ንምሃብ መደብ ከም ዘለዎ እዩ ዝግለጽ ዘሎ። እቲ መደብ ዝመጽእ 7-8 ሓምለ ኣብ ከተማ ኣንካራ ቱርኪ ኣብ ዝግበር ዓመታዊ ዋዕላ መራሕቲ ኣባላት ኪላን ክዝትየሉ ትፅቢት ይግበር። ኤሮጳዊ ሕብረት ኣብ 2026 2027 ንዩክሬን ወለድ ዘይብሉ 9 ቢልዮን ዩሮ ልቓሕ ንምሃብ ንዝወፀ እማመ ኣብ ዝሓልፈ ወርሒ መያዛ ከመ ዘጽቆ ዝዝከር እዩ። ንዩክሬን ዝግበር ወታደራዊ ደገፍ ካብ ቀንዲ ጠንቂ ናይቲ ልዕሊ 4 ዓመታት ኣቑፂሩ ዘሎ ኪናቶ ምዃንያ ሩስያ እትወቅስ። ናይ መወዳእታ ዜና ኣብ ቨነዙዌላ ብ23 ሰነ ብዝተኸስተ 7.2 7.5 ሬክተር ማንታ ሓደጋታት መንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ 235 ክብ ከም ዝበለ ተገሊጹ። ኣማይት ካልኦት ድሃዮም ጠፊኡ ስለ ዘሎ እቲ ቁፅሪ መሊሱ ክውስኽ ከም ዝኽእል ሰመዚ ስርሒት ምድሓን ሂወት ቨነዙዌላ ኣሚቶም ኣለዉ። በቲ ኣብ ውሽጢ 126 ዓመታት ኣብ ቨነዙዌላ ካብ ዝተኸስተ መንቅጥቃጣት እቲ ዝሓየለ ምዃኑ ዝተገልጸ ሓደጋ ልዕሊ 4,000 ቆሲሎም ኣማይት ኣባይቲ ድማ ከም ዝዓነወ እዩ ዝጥቀሰሎም። ኣህዱታት ሲቪላዊ ድሕነት ግዳያት ምርዳእ ዘካየድዎ ስርሒት ይቐጽል ኣሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ፣ ሜክሲኮ፣ ኮሎምቢያ፣ ኣልሳቫዶር፣ ኪባ፣ ቺለ፣ ካናዳ፣ ስፓኛ፣ ፈረንሳይ፣ ኢጣልያ፣ ስዊዘርላንድ፣ ጀርመን፣ ሆላንድ፣ ቼክ ሪፐብሊክን ጉጅለታት ክኢላታት ምድሓን ሂወት ሊኢኸን ኣለዋ። ኣብ ቨነዙዌላ ኣብ 2018 ብዘጋጠመ 7.2 ሬክተር መንቅጥቃጥ ምድሪ ልዕሊ 400 ሰባት ከም ዝሞቱ ጸብጻባት ይሕብሩ። ዜና ንምዝዛም ኣርእስቲ ክንደቅም ኣባላት ማሕበረሰብ ዲፕሎማሲ ንፕረዚደንት ኢሳያስን መላእ ስድራ ቤትን ጽንዓት ይሃብኩም ኢሎም። ሚኒስትሪ ትምህርቲ ገምጋም ኣገልግሎት ቅድመ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ኣካይዱ። ኣብ ኖዞባ ጎሊች ጥሪት ኣብ ጽቡቅ ኩነታት ጥዕና ከም ዝርከባ ተገሊጾም። ኣሜሪካ ናብ ኤሮጳዊ ሕብረት ንእትልእኾ ባህርያዊ ጓዝ ከተቋርጾ ከም እትኽእል ኣጠንቂቓ። ቻይናን ባንግላዴሽን ኣብ 13 ዝተፈላለየ ጽላታት ብሓባር ንምስራሕ ዘኽእል ናይ ምርድዳእ መዘክር ተፈራሪመን። ብሪጣንያ ካብ ኤሮጳዊ ሕብረት ድሕሪ ምውፃእ ጃምላ ሃገራዊ እቶታ ብኣስታት 800 ትጎዲሉ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም።

ኣብ ውቅያኖሳትን ባሕርታትን ዘለዉ ጸጋታት ገና ከም ዘይተዳሰሰ ኣብዚ ዓውዲ ዝነጥፉ ተመራመርቲ ይገልጹ። ኣብዚ ዓውዲ ሳይንሳዊ ትንታነ ክንህብ ዘይንኽእል ተራ ተዓዘብቲ እንበሃል እውን ምስቲ ሒዝዎ ዘሎ ስፍሓት ኣመዛዚና ጥራይ ገና ዘይተበጽሐን ዘይተዳሰሰን ከም ዘሎ ክርደአና ኣይንጽገምን። ኣብዚ ዓውዲ ዝነጥፉ ጠለቕቲ ወይ ድማ ዳይቨርስ ግና ልዕሊ ማንም ይርድእዎን የስተማቕርዎን።

ልዕሊ 200 ኪሎ ሜትር ዝገማግሙ ኤርትራ እትውንኖ ገማግም ባሕሪ እቲ ዝዓመቐ ክፋሉ 600 ሜትሮ እዩ። ዝተፈላለየ ጸጋታት ዝተመልአ ድማ እዩ። ኣብ ገለ ክፋሉ ኮራል ዝበዝሖ፣ ኣብ ገለ በዓትታትን ብእሳተ ጎመራ ዝተሰርሐ ኣኻውሕን ዝርከቦ ቦታ ኣሎ። ገለ ፊዮርታት ባሕሪ ዝበዝሖ ክኸውን እንከሎ፣ ኣብ ገለ ድማ ውፁእ ጻዕዳ ሑፃ ዝበዝሖ ቦታታት ኣሎ ኣብ ቀይሕ ባሕሪ ኤርትራ።

ነዚ ዝተፈላለየ ትሕተማያዊት ፀጋታት ንምዕዛብ ወይ ንምፅናዕ ጠለቕቲ ኣብ ዝባኖም ሒዘሞ ዝኣትዉ ኣየር ዝመለ ምዕቆሪ መብዛሕትኡ ግዜ ካብ ናይ 25 ደቓይቕ ዘይሓልፍ ግዜ ጥራዩ ከፅንሖም ዝኽእል። ንነዊሕ ግዜ ኣብ ትሕቲ ባሕሪ ክፅንሑ እንተደልዮም ግና ብቐጥታ ካብ ጃልባ ብትቦ ኣቢሎም ኣየር ዝስሕቡ። እዚ ብእስኪባ ዝፍለጥ ኣየር ዝመልአ መትሓዚ ልክዕ ከም ነዝተንፍሶ ኣየር እዩ። ዕላምኡ ጠለቕቲ ኦክስጅን ክረኽቡ እኳ እንተኾነ ኩሉ ሙሉእ ብምሉእ ኦክስጅን ዝመልአ ማለት ግን ኣይኮነን። እንታይ ደኣ ልክዕ ከም ናይ መሬት ናይትሮጅን ዝበዝሑ እዩ። ናይትሮጅን ድማ ኣብ ውሽጢ ባሕሪ ናቱ ፀገማት ኣለዎ። ብብዝሒ ምዝውሰድ ናይ ምስካር ሳዕቤን ይኸትል። ጠለቕቲ ኣብ ነፍሲ ወከፍ ዝኣትዎ 10 ሜትሮ ልክዕ ከም ሓደ መለክያ ዊስክ ዝሰተዩ ስምዒት እዩ ዝፈጥረሎም። ናይትሮጅን ዘሰዓቦ ስኽራን እናገደደ ምስ ዝኸይድ ካብቲ ጠሊቆዎ ዘለዉ ውሽጥ ዝበለ ቦታ ገለ ሜትሮታት ንላዕሊ ምስ ዝምለሱ ከም ዝበራበሩ ይኾኑ። ኣብ ገለ ኣጋጣሚ ውሱናት ጠለቕቲ ዝጥቀምሉ ኣየር ዝመልአ መሳርሒታት 36 ሚታዊት ኦክስጅን ዝሓዘ ዝጥቀሙ ኣይሰኣኑን። እዚ እቲ ካብ ናይትሮጅን ዝስዕብ ፀገማት ዘቃልል እኳ እንተኾነ ኦክስጅን ክበዝሕ እንከሎ እውን ናይ ገዛ ርእሱ ናይ ምምራዝ ፀገማት ከም ዘምፅኦም ሰብ ሞያ ጥዕና ዝገልጹ። ኣብዚ ሕጂ እዋን ተበፂሑ ዘሎ ኣየር ዝመልአ ስሊንደራት እናማዕበለ እዩ ዝኸይድ ዘሎ። ንኣብነት ቅድሚ ሕጂ ን25 ደቓይቕ ጥራይ ኣብ ትሕቲ ባሕሪ ክትፀንሕ ዘኽእል ነይሩ። ኣብዚ ሕጂ እዋን ግና ረሳሕ ኣየር ንደገ ከይወፅእ ተመሊሱ ተፃርዩ ክምለስ ዝሕግዝ መሳርሒ ስለ ዝተማሃዘ ንነዊሕ እዋን ኣብ ትሕቲ ባሕሪ ብዘይዝኾነ ፀገም ክትጥቀመሉ ዘኽእል መድረኽ ተበፂሑ ይርከብ። እዚ እቲ ንእንስሳታት ዝርብሽ ዝወፅእ ናይ ዓፍራ ድምፂ ኣወጊዶ ይርከብ።

ዳይቨራት ኣብ ጥልቀት ዝማልዎ መሳርሕታት ብዙሓት እዮም። ገለ ንምጥቃስ እምበኣር ኣብ ውሽጢ እዛ መጣኒት ኣየር ዝርከብ መጠን ኣየር ትነግር መሳርሒት፣ ሓባሪት ዕምቆት፣ ኮምፓስ፣ ኣብ እዋን ህፁፅ ረድኤት ኣየር ንምሃብ እተገልግል ካልኦይቲ መሰሓቢት ኣየር፣ ኣብ ግዜ ጥልቀት ፀንበለል ካብ ምባል ንውሽጢ ንክንቀቱ እትሕግዞም ካብ 2 ክሳብ 10 ኪሎ እትበፅሕ ክብደት ዘለዋ መሳርሒት፣ ብሰንኪ ልዑል ክብደት ኣብ ውሽጢ ባሕሪ መታን ከይሰጥሙ ናይ ጃኬት ንቕጣ እውን ኣለዎም። ኣብ ዝደለይዎ ግዜ ድማ ፀንበለል ተብሎም።

ክሪኦ ርሕቐት ብ25 ሚታዊት ብምጉላሕ ወይ ብምቕራብ ይሕግዞም። እዛ ንዓይኒ መነፅር ወይ ድማ ኦኪያለ ንኣፍንጫ መከላኸሊ ዘለዎ ኮይኑ ስለ ዝስራሕ ነቲ ኣብ ውሽጢ ባሕሪ ዝፍጠር ፀቕጢ ኣፍንጮም ብምጥቃጥ ክወፅእ ወይ ክውገድ ይሕግዝ። ኣብ ናይ ዛሕሊ እዋን ኣብ ኣካላትና ዝኾነ ፀገማት መታንከነምፅእ ዝከላኸል ሙቆት ዝፈጥር ክዳን እውን ኣለዎም።

ዓውዲ ዳይቪን ወይ ድማ ዳይቨር ምዃን ብዙሕ መስዋዕቲ ዝጠልብ ዓውዲ እዩ። ዝኾነ ሰብ ኣቕሊሉ ክሪኦ ዘይብሉ ዓውዲ ምዃኑ ኣብዚ ዓውዲ ዝነጥፉ ሰሞያ ይገልጹ። ዳይቨራት ብሓደገኛታት ዓሳታት ዝጥቅዑ ጥራይ ዝመስሎም ኣይሰኣኑን። እቲ ሓቂ ግና ዓሳታት ዝበዝሐ ግዜ ኣዕሩኽ ዳይቨራት ክኾኑ እዮም ዝረኣዩ። ገለ ተጓዳእቲ ዓሳታት ኣለውዎ ዝበልዎ ከባቢ ድማ ዝያዳ ጥንቃቐ ይገብሩ። ኣብቲ ከባቢ ራብሻ ዝፈጥር ድምፅታት ምውጋድ፣ ዓሳታት ዘይምቕታል፣ ምክንያቱ ካልእ ዓሳታት ደም ጨኒዎም ክመፁ ስለ ዝኽእሉ፣ ኣብ ዝተዘርገ ባሕሪ ዘይምእታው፣ ንዝኾነ ፍጡር ድማ ሃንደር ኣኢልካ ዘይምትንካፍ ገለ ካብቲ እዞም ሰሙያ ዝህብዎ ምኽሪ እዩ።

እቲ ዝዓበየ ውድሆ ግና ካብቲ ኣብ ነብሶም ተሰኪሞሞ ዝኣት ኣየር ዝመለ መትሓዚ እዩ። ምክንያቱ ናይትሮጅን ምስ ዝበዝሕ ስኽራን ጥራይ ዘይኮነ ኣብ ቀረባ ርሕቓት ምስ ዝጥቀምሉ እቲ ኣየር ኣብ መለጋግቦ ኣካላት መልምስቲ ከምፅእ ዝኽእል ሓደጋ የስዕብ። ካልእ ውድሆታት ድማ ምንቅስቓስ ናይ ውሽጢ ባሕሪ እዩ። ምክንያቱ ሃንደበት እቲ ምንቅስቓስ ናይ ባሕሪ ምስ ዝቕየር ልክዕ ከም ውሕጅ እናሰሓቐ ክወስተካ ስለ ዝኽእል።

ገሊኦም ጽባቐ ባሕሪ ከስተማቕሩ ብመልክዕ ቱሪዝማዊ ቦታ ይርእይዎ። ገሊኦም ድማ ኣብ ስእሊ ስለ ዝግደሱ ስእልታት ንምልዓል ናብ ማዕሙቕ ባሕሪ ይንቀቱ። ካልእ ስራሕ ዘለዎም እውን ብዙሓት እዮም። ናይ ነዳዲ ቱቦታት ንምዝርጋሕ፣ ሳይንሳዊ መጽናዕቲ ንምክያድ፣ ወታደራዊ ንጥፈታት ከምኡውን ስነጥንታዊ ነገራት ንምድህሳስ ገለ ካብ ብዙሕ ብውሕድ ይጥቀስ።

ክብራት ተዓዘብትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍፃመታት ናይ ዓለም ገለ እውን ካብ ኣገረምቲ ትሕዝቶታት ሒዝሃልና ቀሪባ ኣላ ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብ ዓለም ዝበዝሐ ንጥፈታት ብምክያድ ኣብ መዝገብ ክብረ ወሰን ጊነስ ስሙ ብተደጋጋሚ ይጽዋዕ። ኣሜሪካዊ ዴቪድ ራሽ ራሽ ንሽዱሽተ ደቓይቕን 25 ካልኢትን ሰለስተ ሃልሃልታ ሽግ ወርዊሩ ክቐሉ ብምኽኣሉ ተወሳኺ ንጥፈት ሓድሽ መዝገብ ክብረ ወሰን ሒዙ። እቲ መዝገብ ኣቐዲሙ ናይ 5 ደቓይቕን 231 ካልኢትን እዩ ነይሩ።

ናብ ዘለኻዮ ዝመፀካ ባዕሉ ዝመሓደር ሮቦት ባዞ። ዩኤባን እተባህለ ቻይናዊ ኩባንያ ኣብ ዝቐረባ መዓልትታት ሻኦባን ዝተሰመየ ስማርት ባዞ ከም ዘማዕበለ ገሊጹ። እቲ ባዞ ናብ መደቀሲኻ ይኹን ናብ ዘለኻዮ ክመፀካ ይኽእል።

እቲ ቢኤኣይ ዝሰርሕ ሮቦት ባዞ ሰባት ናብ ዓይኒ ምድሪ ኣብ ክንዲ ምኻድ እቲ ባዞ ባዕሉ ክመጽእ ኣለዎ ካብ ዝብል ሓሳብ ዝተበገሰ ምዃኑ ዝጠቐሰት ዝተረኸበ ሓበሬታ ዋግኡ 13,000 ዶላር ከም ዝበጽሕ እዩ ዝሕበር። እቲ በዕሉ ክጸራረ ከም ዝኽእል ዝግለጽ ሮቦት ብፍላይ ንኣረጋውያንን ንስንኩላንን ተባሂሉ ከም ዝማዕበለ እዩ እቲ ኩባንያ ዘረድእ።

ብዘይካዚ ሰባት ምስ ተጠቐምሉ ኣብቲ ገዛ ናብ ዘሎ ምስቲ ቦታ ዝተተሓሓዘ ክፍሊ ብምኻድ ኩሉ እቲ ዝዕቆሮ ነገራት ናብቲ ቱቦታት ይጸርጎ። ጥርሑ ምስ ተረፈ ድማ በዓሉ ስርዓተ ጽሬት የካይድ። እቲ ሮቦት ድሮ ኣብ ዕዳጋታት ቻይና ተዘርጊሑሎ። ካብ ቻይና ወጻኢ መዓስ ንዓለም ክሸጥ ምዃኑ ግን ዛጊድ ዝተረኸበ ሓበሬታ የለን።

ኣብ ውሽጢ ውሑድ ግዜ ዝበዝሐ መዓር ዝበልዐ ጀርመናዊ። መዓር ኣብ ዓለም ካብ ዘለዉ ፍትዋት መግብታት ሓደ እዩ። ኮይኑ ግን ሓደ ሰብ ኣብ ሓደ ደቂቕ ክንደይ ማንካ መዓር ክበልዕ ይኽእል? ዘይተለምደ ናይ ምብላዕን ምስታይን ኣደናቂ ክእለት ከም ዘለዎ ዝጥቀስ ኣንድሬ ኦርቶልፍ ዝተባህለ ጀርመናዊ መንእሰይ ኣብ ሓደ ደቂቕ ኪሎን ርብዕን መዓር ክበልዕ ብምኽኣሉ ንብዙሓት ኣገሪሙ። ትካል መዝገብ ክብረ ወሰን ጊነስ ኦርቶልፍ ዕውት ፈተነ ብምክያድ ስሙ ኣብቲ መዝገብ ከም ዘስፈረ ብወግዒ ገሊጹ።

ቻይናዊት ሞዴል ኣደ። ዩን ግዜ ኣብ ቻይና ሻንጋይ ዝምቕማጠን ሞዴልን ልዕሊ 2 ሚልዮን ሰዓብቲ ኣብ ማሕበራዊ መራኸቢታት ዘለዎን ተናደ ካብ ዕድሜን ኣፀቢቐን ንእሽተይ ብምምሳለን ብዝኽተሎ ቅዲ ፋሽንን ህቡብነት ንኸጥርያ ሓጊዝዎን እዩ። ሰብዓን ኣርባዕተን ዝዕድሜአን እዩን ግዜ ዕድሚ ቁፅሪ ጥራይ ብምባል ንእሽተይ ንምምሳል ክቡር መመላኽዒታት ዘይኮነ ርእሰ ምትእምማንን ኣብ ገዛ ርእስኻ ተወኪልካ ምንባርን ከም ዘድሊ የረድኣ። ዩንግ ዝድሕር ሰዓት 5 ድሕር ቀትሪ መግቢ ኣይበልዓንን። ቅድሚ ካርቦሃይድሬት ዘለዎም መግብታት ምምጋብን መረቕ ኣሕምልትን ብፕሮቲን ዝሃብቶም መግብታት ይወስዳ። መዓልታዊ ድማ ናይ 1 ሰዓት ዮጋ ኣካላዊ ምንቅስቓስ ይገብራ። ዩን ግዜ ኣብ 1980ታት ምስ በዓል ቤተንን ወደንን ቤት መግቢ ብምኽፋት ናብረአን ክመርሓ ከም ዝጀመራ ይንገር። ካብ ንእስነተን ጀሚረን ኣብ ጽባቐን ፋሽንን ይግደሳ እኳ ተነበራ ኣብቲ ሞያ ንኽሰርሓ ግን ዕድል ኣይረኸባን። ኣብ 2022 70 ዓመት ምስ መልኣ ኣባላቱ ብማእከላይ ገምጋም ብውሕዱ 65 ዓመት ምስ ዕድሚኦም ናይ ፋሽን ጉጅለ ቤጂንግ ፋሽን ግራንድ ማስተር ጸንቢረን ከም ሞዴል ክነጥፋ ጀሚረን። ዕድሚ ዕንቅፋት ዘይኮነ ብልጫ እዩ ዝብል ርድኢት ዘለዎን እዩን ግዜ 120 ዝረግጽ ህይወተይ ብጽቡቕ ክነብረየ ዝደሊ ክብላ ትምኒተን ይገልጻ።

ዝዓበየት ኩዕሶ ኣብ ማሳቹሴትስ ሕቡራት መንግስታት ኣሜሪካ 15 ሜትሮ ሰጠቐይ ዘለዋ ኩዕሶ እግሪ ንምርኢት ቀሪባ። እዛ ኣብ ምብራቕ ቦስተን ኣብ ዝርከብ ፒርስ ፓርክ ዝተተኽለት ኩዕሶ እግሪ ኣብ 2013 ኣብ ቀጠር ካብ ዝተሰር

ንልዕሊ ፍርቂ ዘመን ኣብ ሞያ ምስሳይ ኣሳሳይ ኮይኖም ዝሰርሑ ኣቦይ መብራህቱ ዘሕለፍዎ ናይ ስራሕ ግዜያትን ተመክሮም ኣብ ምስሳይ ብፍላይ ድማ ምስ ናይዚ ግዜ እዚ ኣተኣሳሲሮም ተመክሮም ኣዕሊሎምን ኣለዉ። ንምሉእ ትሕዝትኡ ናብታ መደብ ከስግረኩም እየ። ተኸታተሉ።

0: ብመብራህቱ ካብ ከም ዝብለ ካብ 80 ቢልና እንዲዩ ዝፀኒሕና ንኣና በዓል ብመብራህቱ ይርከቡን እዮም። እቲ ናቶም ኣሰራርሓ እቲ ጠባዮም ናይ ብሓቂ ስጋዕ ሕጂ ብናቶም ስለ ንኸይድ ብጣዕሚ እቲ ስራሕ ጠባይ ኢዳ ሓትት ጠባይ ተገይርካ ከዓ ተሓጒስካ ኢካ ትኸይድ ኩሉ ግዜ
1: ንበሎች ኩሉ ዓዲ ተኮይኑ ዘባ ደቡብ ኮረባርያ ይበሃል ካብ ኣደይ ልተድንግል ቀሲ ኪዳነ ካብ ኣቦይ ኪዳነ ሃይሉ ተወሊድ ኣብ ንእስነተይ ከዓ ኣጣል ከምኡ ከብቲ እንዳጓሰኹ ናህና ይነብር ነይረ። እዚ እንዳነበርኩ ከለኹ ኣብ መንጎ ከምኡ ከምኡ ተናጣል ዋሕዲ ገለገለ መፂው በር ብዙሓት እየን ነይረን። ዝኾነ ኮይኑ ንእሽተይ ኮይና ከዓ ኣብ ዓዲ ጥልያን ሮዛት ዝበሃል ነይሩ ጥልያን ኣብኡ ናእሽቱ ቆልዑ ንሰርሕ ነርና ኣነ ከዓ ምስኦም ኣብኡ ሰርሕ ነረ ኣብ ማእከል ዓዲ ጀርዲን ኣሎ ኣብኡ እንዳሰራሕኩ ከምዚ ናይ ኩመደረ ገለ መለ ጨራሩ ከይበልዖ ገለ መለ ንሕሉ ነርና ማለት ከምኡ ኢልና እንዳነበርና ኩለና እንዳጎበዝና ንዓይ ኣጋጣሚ ንደቂ ኣምሓረ ወሲድ ንጥልያን ኣብ ደቂ ኣምሓረ ከዓ ከምኡ እሰርሕ ነረ። ኣብኡ ኣነ ብዙሕ ኣይዝክሮ ነ ዓመታት ገና እንዳበልኩ ኣብ በዓል ደቂ ኣምሓረ ክበፅሕ ከለኹስ ዳርጋ ወዲ 17 ገለ መለ 16 በፂሐ ኣሎ።
2: ኣቦይ መብራህቱ ናብ ከተማ ደቂ ኣምሓረ ምስከድ እውን ኣብ መንጎ ኣዋልድ ሓደ ወዲን ስድሮኦም ብምንባሮም ተወሳኺ ሓላፍነት ተሰኪሞም ኣብ ጀርዲን እናኸስኮሱን ፎኪስ ልኡኽ እናዓየዩን ካብታ ዝወሃቦኦም መሃያ ንስድሮኦም እናለኣኹ ንኸባቢ 4 ዓመታት ሰርሑ። ብድሕሪ እዚ ኣብ ኣስመራ ምስ ዝነበሩ ቤተሰብ ብምምኻር ናብ ኣስመራ ዝሓሸ ክፍሊትን ዓይነት ስራሕን ንምርካብ መፁ። ኣብ 1958 ድማ ኣብ ሰላም ሆቴል በቲ ናይ ሽዑ ግዜ ኣፀዋውዓ ቻው ሆቴል ተቆፂሮም ምስ ሓድሽ ሞያ ተላለዩ።
1: ናይ ቋንቋ ምልከት ብዙሕ ፀገም ኣይነበረናን ካብ ጥልያን ናብ ጥልያን ኢና ንሰክር ዘለና ተኣፋፍነሲ ምስማዕ ነርና ምስ ጥልያን ስለ ዝነበርኩ ካብቲ መጀመርያ ሕጀ እቲ ናይ ምስማዓን ገለመለን ፀገም ኣይነበረን። ሕጂ ክንጅምር ኮሎና ስራሕ ግና ንሕና ስለደይ ንፈልጥ ኣብ ምሕፃብ ቢኬሪ ኣብ ገለመለ ኢካ ትሰርሕ ኮሚሳት ኢካ ትሰርሕ ካብኡ ቅሩብ ምስ ለመድካ ከዓ በቢቅሩብ ከዓ ኣብ ናይ ወይሰር ክሳያት ትገብር ሰብ ከዓ ውሑድ እዩ። እቲ ናይ ጥልያን ስራሕ ሰያ ውሑድ እዩ ነይሩ ብሰዓታት እዩ ነይሩ። ካልኣይ ነገር ከምዚ ናይ መናፈሻ ገለመለ ስለ ዘይነበረ ደቃሲ ሆቴል ስለ ዝኾነ ብሰዓታት ኢካትኣቱ ብሰዓታት ትወፅብ ክልተ ግዜ ትመላለስ ንኣብነት ሰዓት ክልተ ገለመለ ትወፅኢኻ ሰዓት 6 ከዓ ትኣቱ ሰዓት 6 ኣቲኻ ከዓ ምሸት ስራሕ ሰዓት 8 ንፈረቃን ገለ ወዲእካ ደቃቁሱ

0: ارجع لبوسينا وحدات من حضر في رصد كوميسات ابي في كوكو حاجه لسه بحضر قال له لحضر الجلاء قوم دي تسرح بوحد سر الخيمة قوم دي نايلة من كل شو عصمنا أشتو أو أبدي أبون بك أبدي بك في هنا ثم نأشت حذر ريبنا أبدي ما ريك في لنا قال لنا وعلى حمد الله تعينا وثم حذر ريبنا كا سرح وعلم نقضهم خلص
1: ኣብ ትርፊ ግዜኦም ምስ መዛንኦም ብምዃን ኣብ ከባቢ ፖስታ ናብ ዝነበረ መምህር ከይዶም ካብ ደሞዞም ስማዊ ክፍሊት እናኸፈሉ መባእታዊ ትምህርቲ ቀሲሞም እዮም ኣብቲ ግዜ ሰላም ሆቴል ምስ ኤምባሶራን ሓማሴን ሆቴልን ኣብ ትሕቲ ምሕደራ ሓደ ኢጣልያዊ ብምንባሩ ገለ ክፋል ሰራሕተኛታት ሰላም ሆቴል ናብ ኢምፐርያል ጋዓዙ ኣቦይ መብራህቲ እውን ውሕድ እዋን ኣብ ቻ ሆቴል ድሕሪ ምስራሕ ናብዛ ክሳብ ሎሚ ናብሮኦም ዝመርሑላ ዘለዉ ሆቴል ኤምባሶራ ተቐየሩ
0: እዚ ደኣ እንታይ ቤረ ክመስኪ ንሕና ኣብዚ ውን ኣብ ወይሰር ጀሚረ ሰባ ሬስቶራንት ወይሰር ጀሚረ ይሰርሕ ነረ ናብኡ ኣብኡ እንዳሰራሕ ክከለኹ ካብኡ ናብኡ ከዓ እንደገና ኣብ በር ሓሊፈ ማለት ሰለስተ ሰባት ነይሮም ምሳይ እቲ ማርያም ስሙ ዓረፋ ሽሙ ጎብሩ ገር ኣምላኽ ሽሙ ኣነ ንእስ ዝበልኩ ካብኣቶም ረብዓዮም ነረ ኣብ ዘባር ንነብር ነረ ትጋዕ እዚ ዳሕራይ ትጋዕ እናጥና ኣብቲ ግዜ ጥብያን እዚ ድሓን እዩ ነይሩ ምክንያቱ ቀዳይ ነገር ሰብ ኣይደፍሮን እዩ ነይሩ ካልኣይ ነገር ብዙሕ ናይ ዘየድሊ ኣይ ኣትዋን እዩ ነረን ኣብ ናይ ደርጊ እዩ ተባላሽ በቃ ሰብ ሓደር ጥራሕ እንዳኣትዎ ነረን ኣብዚ ናይ ደርጊ ግና ባዕላቶም እቶም ስለስልጣን ከበላሽዎ ጀሚሮም ነዚ ገዛ ከድፍርዎ ጀሚሮም ባዕሎም ባዕሎም ኩሎም ኣብዚ ዋላ ክትጣልዑ ሓድሩ ነሮም ባዕልፈገር ኣብዚና ንሕሎም እሳቶም እቶም ሓለፈ እቶም ናቶም በረኻ ኸዱ እሶም ከ ኣብዚ ኣብዚ ኮይኖም ክሳ ይገብሩ ነይሮም ከምኡ እዮም ነሮም ባዕልፈገር ክዳን ኣብዚ ኣብዚ ዓዲ ነይሩ ኣብዚ ዝሓድር ነይሩ ከምኡታት እዮም ነ ደርጊ ደኣ ብላሽ ደርጊ ብጣዕሚ እንታይ ሽሙ ነሩ ናይ ከምኡ ወፍሳይ ነይሩ ብጦር እዩ ተከቢቡ ተፈትሽካ ተኣቱ ተፈትሽካ ትወፅእ እዩ ነይሩ ተፈትሽና ንኣቱ
2: ኣብ ግዜ ደርጊ ሲ ጥሮታ ሽዑ ጥሮታ ኣብ 55 ዲ ነይሩ ካብኡ ምስ ወፅእ ከዓ ስጋዕ ሕጂ ትትካል እቲ ሙያናቶም ብጣዕሚ ፅቡቅ ስለ ዝኾነ ተሰራርሖም እሱ ከዓኒ ስጋዕ ሕጂም ከም ናእሽቱ ከም ደቂ ዕስራ እዩ ድጎዩ ዘሎ ናይ ብሓቂ ከም በዓል ኣቶ መብራህቱ ኣብዚ ከድካ ትርከብ ኒያ ናይ ብሓቂ እቲ ቀንዲ ጠቕሚ ዘሎ ከዓ ሰዓት ምኽባር እቲ ምንቅስቃስ ናይ ብሽክለታ እስኡ እዚ ልክዕ ወዲ ሰብኣ እዩ ድመስል ሕጂ ከዓ መዛናና እዩ ድመስል ናይ ብሓቂ ትሕጎፅ ኢኻ
3: ሂወት ኣመራርሓዋ ሂወት ሲ ስራዕ ብዚ ሕጂ ዘለዎ በትናቶም ዕድመ ብጣዕሚ እዮም ድምህሩኻ መግለፂስ የብሎም ብሓፂሩ ከምዚ ኣቦ ወላዲኦም በቲ ኩሉ ነገር በቃ ንሂወትካስ ከመይ ጌርካ ንክትነብር ስራሕ ዓለም ኣትኻ ከመይ ኢልካ ክንመፅእ ከለና ቅድሚ 14 ዓመት ብጣዕሚ ናእሹና ነርና ነቲ ስራሕ ኣፍቂርካ ንክትጓዓዝ ስራ ብሕጂ ምስቲ ደለዎም ምስቲ ናቶም ዕድመ ብጣዕሚ እዩ በቃ መግለፂ የብሎምን ብጣዕሚ እዮም ዝድንቑ ብፍላይ ከምዚ ውርያት ገለ መለኸውን ከሎ እዞም ሰብኣይ ገሌሎም እዮም ዝድንቑ ዝሰርሕዎ ትማኪያቶታ ዲ ገለመለ ዋላ ክብሪ ኣብ ጋሻ ደለዎ ካልኦት ርስራዕ ወይተር ትመፅእ ከማ ዋላ ባዕሎም ወፂኦም ንሰምዖ ግዜ ኣሎ ድምስቲ ናቶም ዕድመቲ ካስተመር ከማ ብጣዕሚ ስንብድ እቲ ክብረት ኣብ ጋሻ ዘለዎ ንዓኻ ዋላ ስኻስ ከምቲ ናቶም ማርኣያ ሒዝካ ንክትከይድ ብጣዕሚ እኦም ክስታይ ትገብሩኻ
1: ድሕሪ ናፅነት ሆቴል ኤምፐርያል ኣብ ታሕተዋይ ክፋሉ መዘናግዒ ተሃኒፅሉ ካብቲ ዝነበሩ ናይ መዕረፊ ኣጋየሽን ውሱናት ዓማዊልን ሰፊሑ ክሳብ ናይ መርዓን ካልእ ኣጋጣሚታትን ዘእንግድ ውቁብ ቦታ ዩ ኮይኑ ኣቦይ መብራህቱ እውን ካብቲ እዋን ጀሚሮም ኣብ ታሕተዋይ ክፋል ናይ ኤምባሶራ ንዓማዊል ዘዕግብ ኣገልግሎት ኣመሃብ ይርከቡ
4: ሳዕታት ኣኽብሪ ስራሕ ክፅፍ ክዕዚ ብፅት ክፈቃርኩኒ እንዳብለ እዩ ዝምዕደካ ብፍላይ ብእውነት መርዓታት ክግበር ከሎ ዘድንቁ ኣነ ንመብራህቱ ሰዓት 5 ስክትብል ኣቦ ዳስ ይበ

0: ቦታታት ሓሙሽተ ተሲኡ ድሽንሸን ድዩ ዝወርድ ጣውላታት ድዩ ዝኾነ ክግበር ዝግብኦ ብተገዳስነት ስለ ዝገብር ንስኻ ከ ነተናብቲ ኣሰር ሒዝካ ክትገብር ትግደድ ኣብቲ ሞዩ ኣቲኻ ምስኡ ብቃ ሸንበለል ትብል እቲ ዘብለካ እተወፋይነት እዩ ወይ ትርህርህናቱ እዩ ብጣዕሚ ውፉይ ኣቦ እዩ በዚ ዕድመ ዝሕጂ ወዲ 80 ገለን ኮይኑ ዝርእዮ መን ከም ዝሰርሕ ምርኩስ ሒዞም ፍቕዳ ብትክትያንካ ትሪኦም ሎሚ ኣነ ክሪኦ ከልኩ ብልበ የ ድንቆ
1: ኣቶ መብራህቱ ኣብ ግዜኦም ሕብረተሰብ ኣብ ስራሕ ዝነበሮም ርድኢት ትሑት ምንባሩ እሞ ድማ ኣሳሳይ ኮንካ ክትቁፀር ናይ ዝሰኣነ ይበሃል ከም ዝነበረ ንጓልካ እውን ካብ ንሰራሕተኛ ክተመርዕዋ ንሓረስታይ ይሕረ ምንባሩ የዕልሉ ንሶም ብዛዕባ ስራሕ ንወዲ ሰብ ዝምጥወሉ ጥቕሚ ክገልፁ ከለዉ ረሃፅካ ኣንጢብካ ፍረፃዕርካ ተሓፍሰሉ ኢድ ሰብ ከይረአኻ ድራር ዕለትካ እትምእርረሉ ዝኾነ ዓይነት ስራሕ ምቕናን ናይ ወዲ ሰብ ክብሪ ምዃኑ ከም ዝኣምኑ ይገልፁ ኣቶ መብራህቱ ኪዳነ
2: ኣስሪሕና ዘይምብባ ፅፅንሕና እምበር ሕጂ ደኣ ስራሕ እንዲ ኩሉ ስራሕ እዩ እንጀራ ዝርከቦ ንዓኻ ፅቡቅ ዝበልካ የርብሓኒ ዝበልካ ክሰርሕ ይደለካ ፅቡቅ እዩ ስራሕ ማለት እየ እዳኣምን ሰበይትኹን ሰብኣይ ይኹን ሕጂ ፅሕሸኖ እንድ ፅቡቅ እዩ ከዓ ብጣዕሚ ከዓ ፅቡቅ እዩ ሞያ እዩ ስራሕ እዩ እንጀራ እዩ ኣብቲ ንዓኻ ዝማእማእካ ክትሰርሕ ክትገል ኣለካ በብትኽእሎ በብትኽእሎ ከዓ ምን ማለተይ ብሕልና ክትሰርሕ ክትገል ኣለካ ዝብል ኣነ ዩ ኣብዚ ጃነ ብሕልና ክንሰርሕ ኣለና ተገድሽና እቲ ንወስዶ ሎሞ እቲ ንበልዖ ገንዘብ ከዓ ኣብ ቁም ነገር ክውዕለልና እንተኮይኑ ብሕልና ንስራሕ ይዝብል
3: ኣብ ምራቶም ካብቲ ዘመደብ ኩሉ ካብ 212 ናትሒዘ እየ ዝፈልጦም ከም ባርማን ማለት እዮም ኣብ ምብራቱ ኣብ ስርሖም ካብ ሰዓታት ስራሕ ምኽባር ኣትሒዝካ ኣተኣላለያ ስራሕ ሓላፍነታዊ ሰራሕተኛ እዮም ሓደ ኩሉ ግዜ ከም ንፈልጦ ልክዕ ካብታ ኣብታ ሽፍቲ ዝኣትዋ ቅድሚ ርብዒ ሰዓት ኣቐዲሞም ግድን ኣብ ስራሕ ይርከቡ ማለት እዩ ልክዕ ኣብታ ሰዓቶም ከዓ ነቲ ዝቕበልዎ መሳርሕቶም ኣብ ግዜ እዩ ኩሉ ግዜ ማለት እዩ ምሽ ሓደ መዓልቲ ገለ ኮይንካ ትድንጊ ወይ ትራንስፖርት ስእን ገለ ትስእን ኣበይ መብራህቱ ግን ብዘይቀልዓለም ኩሉ ግዜ ቅድሚ ርብዒ ሰዓት ኣብ ቦታ ስርሖም ይርከቡ
1: ኣበይ መብራህቱ ኣብዚ ናይ ልዕሊ ፍርቂ ዘመን ናይ ስራሕ ሂወቶም ጋሻ ምእንጋድ ናይ ዓማዊል ክብርን ድሌታትን ምሕላው ዝደሊ ሞያ ምዃኑ ብዝያዳ ዝተመከረሉን ዝተመስገንሉን እዮም
2: ማክያቶ ዝደለየ ማክያቶ ካብ ብሽኖ ዝደለየ ካብ ብሽኖ ሻሂ ዝደለየ ሻሂ እዚ ከዓ ብግቡእ ጌርካ ብፅፉፍ ንብረት ኣቑሑት እንተ ደኣ ሂብካዮ እቲ ጋሻ ፅባሕ ንጎ ከዓ ናባኻ እዩ ድጎይ ኣብዚኣ ኣላ ፅብቕቲ ንዑናይ ንስተ እዩ ዝብል እቲ ጋሻ ወይ ንኮ የፅነ እዩ ይመላለስ ቀፃሊ ሕማቕቲ ሂብካዮ ሎሚ ግና ፅባሕ ይመለሰካኒ ሕማቕቲ ዋይ ሰብኣይ ዘሎ ወይዛ ቆልዓ ዘ ዘላ ፅቡቃይ ትህብኒ ፅቡቃይ ገበረትና ብኣሞ እዩ ዝብለካ ንስኻ ግና ፅፈትን ፅቡቅ ስራሕን ሰሪሕካ ኩሉ ሻዕ ንዓኻ ቲ ጋሻ ንኣባኻ እዩ ዘተኩር ናባኻ ይጥምት ኣሎዶ እዩ ዝብለካ ኣሎዶ እንዳሉ ኣነ ዓበይቲ ሰባት ነይሮም ኣብዚ እምባሴሮ ከለና ዓበይቲ መብራህቱ ኣሎዶ ካብ ብሽነ የ ድሰቲ ዝብሉ ኣለዉ ነይሮም ምክንያቱ ኣነ ስራሕ ኮ ደስ ይብሎ ማለት እዩ ሕጂ ትማሊ ሰትዋ ሎሚ ከዓ ደግማ ኣለዉ ማለት እዩ እንዳ ፅቡቅ ደገድካ ሉ ግና ፅራሕ ደግማኒ ኣለዉ ሕጂ ገለገለ ክሊንትታት ፍሉጣት ኣለዉ ንሕና ከማን ጠባዮም ንፈልጦ ተባህርኦም ንፈልጦ ሮማይ ነፅምዖ ማለት እዩ መፅኡ ክበሃል ከሎ ወይ ግበረለ ቤር ክብለካ ከሎ እታ ድሰትያ ትፈልጣ ኢኻ ከም ተኣመሉ ትገብረሉ እታ ፀላም ደሊሎ ፃዕዳ ደሊሎ ሓፃር ክሳይ ደሊሎ ሓፂር ቡን ሓፍሽ ደሊሎ ቀጢ ቡን ደሊሎ ተፅንዖም ኢኻ ዓበይቲ ርኢኺ ማክያቶ ፅልም ዝበለ ብሩኻ ሓፍሽ ፅልም ዝበለ ብሩኻ ቡንቲ ኮይኑ እውን ሓፂር ሓፍሽ ብሩኻ ቋልዑ እትኾነ ከዓ ሕጂ ኣሜሪካን ኮፍ ኢሎም ኣውፅኦም ዘለዉ ብከል ብዙሕ እዩ ቅጥን ዝበለ ብዙሕ ትቦ እዚ ኣሜሪካን ኮፍ ኢሎም ሰትዎ ዞም ቋልዑ ዶይጎድእ ንዕኦም ከዓ ኣይጎድኦም ምክንያት ቀጥ ቅጥን

0: እንዲ በለ ኣጎድኦም እዚ ሓፍሽ ግና ሓያል እንዲ ወይ ድማ ፀባጥብ ከተብሎ ዘሎካ ገለ ውልፈኛታት ከዓ ሓፂር ቡን ትሰትሎ ኣየብዙሑን እዮም ኣይደጋግሙን እዮም ግና ሓፃር ቡን ሓፋት ትሰት
1: በዕሉ ቦይ መብራህቱ ብስራሕ ተመክሮ ድዩ ብባህርያት ናይ ስራሕ ድዩ ብኩሉ መምህር ናይ ስራሕ እዮም ተበልኩም ሲ ድጋነን ኣይኮነን ማለት
2: እዩ ንዕልሎ ኢና ዕላሉ ጥዑም እዩ በሊሕ እዩ ሰጋእ መጋእ ይብሉን እዩ ማዕሮ ምሁራት እዩ ክብለክ ይኽእል ንሕና ብውኡ ንግረም ብዘይመነፀር ዝኾነ ፅሑፍ ኣየፀጉሞን ስራሕ ኣየድኩሞን ፍቕሪ ናይ ስራሕ ኣለዎ ነቲ ዝሰርሓሉ ዘሎ ትካል ከዓ ከም ገዝኡ ይደፍቅሮ ልዕሊ ገዝኡ ኸባ እጂ ኣብዚ ዓብ ዝኾነ ፅልዋ ኣለዎ ኣብ ሰራሕተኛ ከምዚኦም ዓይነት ሰባት መውዕሎም ኣብ ከምዚ ዓይነት ትካላት ሰሪሖም ሲ ከምኦም ከ ንብሕጂ ክቕፅል ድዩ የጥርዩ ደለዉ ይፅለዉ ደለዉ እቶም ደቅና የለውን ማለት ኣይኮኑን ኣለዉ ግን ናይ ኣነ ንክገልፆ ናይ መብራህቱ ብጣዕሚ ዝገርመኒ እዩ
3: ኣቦይ መብራህቱ ኣብ ተመክሮ ስርሖም ምስ ዝተፈላለዩ ወፃእተኛታት ተላልዮም ሰሪሖም ብዙሓት ካፍለጦምን ናብ ስደት ከም ዘምርሖዮም ዝገልፁ ናብ ስደት ከይዶም ናብራይ ከመሓይሽ ዝብል ሓሳብ ግን ተቐጂልዎም ከም ዘይፈለጥዮም ዘብርሁ
0: ክሳይ ድረስ ሓሲበ ይፈልጥ ዋላ ሕጂ ክዛር ኢሉ እኳ ክሳይ ከመርዶ ይገብር ንኸም ምክንያት እዚ ካብዚኣ ንላዕሊ ክብሪ ኣይረክበላን እዩ ምክንያቱ እቶም ዝኸዱ ኩሎም ኣብ እንዳ ጥልያን ኣብ ገዛ ኣብ ናይ ሸሓኒ ምሕፃብ ኣብ ምስዓት ስኞራሳት እዮም ዝሰርሑ ካብ ክብረት ኣብ ሓሳር ክኸይድ እዚ ርኣነ ሕጂ እምበር መሊኡ ነይሩ ክኸደሉ ዝኽእል መንገዲ ግና ሓስቦን እየ ብፅብ ብፅብ ትጋዕ ሕጂ ሓስቦንስ ትጋዕ ሕጂ ገርመኒ ኢኸባ እቲ ስራሕ ደይምልዋፀ እውን ንስ እዩ ነዚኣ ምስለመድ ኳስ ስራሕ ድቕየር ኣይመስለኒ እምበር ሕጂ ዋላ ሕጂ ዝዳሕራይ ገለገለ ሰባት ድብሉኒ ነይሮም ዋላ ክወስድኒ ዝደልዩ ነይሮም ብፍፅም ግና ሓራ ኢለ ይፈልጥ ዋላ ብዛዓዲ እዚ ምልዋፅ ኣለክምስ ዋላ መናጀር ገብሩካ ገለ ክገብሩካ ነ ይደልዩካ ኣነ ሕጂ ክደይ ድበሉኒ ሰባት ኣለዉ ብክሳ ድበልጡኒ ብምንም ተኣምር እንደይ ገለ ኣብዚኣት ገለ ኣለኒ ካብዚኣት ክወፅእ እ ደስ ኣይብለኒ ድስራሕ ኣይመስለኒ ብካልእ

ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም መደባትና እውን ገና ኣጻሊ እዩ ዘሎ እዛ ስዒባ ተቐርብ ትሕዝቶ መደብና እምባር ብክልተ ዲዛይነራት ብወለንቶም ማለት እዩ ንፅጉማት ወገናትን ከምኡውን ደቂ ስዋት ናይ ቅዲ ክዳንን ስፌትን ትምህርቲ ሂቦም ነይሮም እዚ ድማ እዞም ተምሃሮ ነብሶም ክኢሎም በዚኢታት ኣታዊታት ገይሮም ነብሶምን ስድሮኦምን ክኽእሉ ዝብል ዕላማ ዝተበገሰ እዩ ነይሩ ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ

0: ልብሲ ኣካላት ወዲ ሰብ ካብ ምኽዳን ሓሊፉ ንባህልን መንነትን ሓደ ሕብረተሰብ ይገልጽ እዩ። ከም ብዙሓት ሕብረ ብዙሕ ባህሊ ዝውንና ሃገራት ዓለምና ሕብረተሰብና ድማ ነፍሲ ወከፍ ኣጋጣሚታት ሂወት ዝገልጽ ኣከዳድና ይውነን። ንሓጎስ፣ ንሓዘን፣ ንቤት እምነት ክትከየድን ካልእን ንናቱ ዓይነት ዲዛይን ስለ ዘለዎ ብኣከዳድንኡ ጥራይ ሓደ ሰብ ኣበይ ከም ዝፀንሐን ኣበይ ኣሎ ናበይ ይኸይዳ ኣሎ ክትገምት ኣይትፅገመን። ብልብሱ ጥራይ እንኳዕ ሓጎሰካ ወይ እውን ፅንዓት ይሃብካ ክትብሎ ይከኣል እዩ።
1: ማለማ ተመፂና ኣብ ቅድሚ 1600 ዓመተ ምህረት ኣብዛ ደቡብ ንእዘባ ዓዲ ኮላ ዓዲ ቆራይ ትበሃል ዓዲ ኣለሃና። ብቅርበት ተሰራሕቲ ማሽን ኣለሃና። ሕጂ ሓደ መለለይናና ኣ ህዝቤታት ውፅኢት ማኣለማ ይክደን ከም ዝነበረ ብጥልፊ ተመፂና ከዓ ኣብዛ ደቡብ ንእዘባ መንደፈራ ዓዲ ሓረ ትበሃል ዓዲ ኣለሃና። ኣብኡ ድማ ጠለፍቲ ነይሮም ነ ሕጂ ክልቲኦም ተማሃሊ እዮም ዝኸዱ ዳርጋ መብዛሕትኡ እዚ ዞባ ማእከል ንብሎ ሕጂ ዞባ ማእከል ዞባ ደቡብ ብፍላይ ናብዚ ዞባ ዓዲ ሒና ሰንዓፈን ትኸይድ ኣብ ሰንዓፈን ዓዳሒን ወጮ ዝበሃል ዓለባ ይኣልሙ ነይሮም። ኣብ ዞባ እዚ ማእከል ንብሎ ድማ ከም በዓል ዓዲ ገብራይ፣ ዓዲ ገብሩ፣ ሓበላ፣ ሕምብርቲ፣ ሊባን፣ ሃዘጋ፣ ፀዓዘጋ፣ ዓዲ ቁንፂ ህዝቢ ኣብቲ እዋንቲ ብቀነማ ፀዋ ምድሪ ሓማሴን ዝበሃል ናይ ማእለማ ቦታ እዩ ነይሩ። ሕዚ ሃብቶም ዝኾነ ባህልን ፅባቅን ዘርና ማለት እዩ። እዚ ሕጂ እንዳበረሰ ክእልሉ ናጠፈ ክእል ሕጂ እቲ ዕላማ ሕና ሃፍታምን ክቡር ዝኾነ ባህላዊ ውርሻ ካብሃለውና ሃፍታምን ክቡር ዝኾነ ኢደ ጥበብ ካብሃለውናስ ንዘይ ጥበብናት ከይነንጥፍኦ ንክነሰሃግሩ ዝብል ሕልና ኢና ትምህርቲ ኣበጊስናዮ ማለት እዩ።
0: ንጥቕሚ ባህላዊ ልብስታትና ብዝግባእ ዝተረድኡ ክልተ ዲዛይነራት ኣብ ቤተ ክርስትያን ኪዳነ ምሕረት ፓራዲዞ ንኣስታት 10 ወርሒ ዝኣክል ዝኸደ ትምህርቲ ካብ መላእ ሃገር ንዝመፁ ደቂ ሰባት ወይ እውን ንኽምሃሩ ሽግር ዘለዎም ብሓፈሻ ድማ ኣብዚ ዓውዲ ልዑል ድሌትን ዘለዎም ብነፃ ምሂሮም ኣብቲ ናይ መምረቕታ ስነ ስርዓት ተረኺብና ኢና ዳሃሲስናዮ ብሓባር ንከታተሎም።
2: ኣብ ኣምላክ ጥበቦም ዝገለፁ ኣጋስተ ዓለም ስላሴ

0: ንሕና ኣብዚ ቤት ትምህርቲ ንምህሮ ዘለና ጠልፍን ኣጠላልፋን ቅዲ ክዳንን ኣብ ኩሉ ዝዓለመ ማለት እዩ ካብ ዝነእሰ ዕድመስ ካብቲ ክንዲ ዝዕድመ ማለት ካብ 10 ዓመት ካብ 7 ዓመት ዝበፅሑ ሰባት ኣብዚ ቤት ትምህርቲ እዛ ኣሰልጢንና ኣለና ማለት እዩ። ብምንታይ በዚ ቅዲ ክዳን ዝተፈላለየ ዓይነት ቅዲ ክዳን ማለት እዩ ዘመናውን ባህላውን ቅዲ ክዳን ኣነዋርን ኣፀያፍን ዘይኮነ ንህዝቢ ኤርትራ ዘይብክል ክዳውንቲ ንዳሉ ኢና ዘለና ብከምኡ ከዓ ነቲ ህዝቢ ከዓ ኣብ ምስልጣን ንርከብ ኣለና ማለት እዩ።
1: ኣነ ንባዕለ ቀድማ ቢለ ንባዕልቲ ቤት ኣብ ናይ ኣስኮላ ምሂርያ ነረ ካብ 14,000 ወዲያ ማለት እዩ ንክትምሃር ሕጂ ምስ ናይ ጨርቃ ምስ ናይ ገለመልያ ምስ ኩሉ ኣብዚ ግን ብነፃ ኢና ንምሃር ምስቲ ክ ትሪኦ ኣለኻስ ኣዝዩ ኣዝዩ ክምስገኑ ዝግብኦም እዩ ማለት እዩ ንዓቶም። ምክንያቱ ካብ ዝተፈላለዩ ቦታታት ኢና መፂና ክሳብ ካብ ደቀ መሓረ ካብ መንደፈራ ካብ ዓዲ ኣቤቶ ካብ ዓዲ ሰጉዶ እምባደርሆ ከባቢ ካብ ዞባ ማእከል ወፃስ ብዙሓት እውን ኣለዉና ማለት እዩ ኩላህና ተኣኻኺብና ከዓኒ ከባቢ 200 ዝተምሃሮ ኣለና ማለት እዩ። ስለዚ እቲ ውፅኢት ኣዝዩ ኣዝዩ ብጣዕሚ ፅቡቅ እዩ ነቶም መምሃራን ከዓ ዕድመን ጥዕናን ይሃብኩም ኢልና ከመስግኖም ይደሊ ማለት እዩ።
2: ኣነ ድሌት ነርኒ ከምዚ ዓይነት ትምህርቲ እዩ ምስሰማዕኩ ምስ ረእኽዋ እዛ ኩነታት ከዓኒ እዛ ትምህርቲ ከምዚኣ ተጀሚራላ ምስሰማዕኩ ከዓ ተሓጒሰ ብታሽሙ ማለት እዩ ከምዚ ብድእ ብውሽጢኻ ምሽ ደሊኻ ተኣትወሎ ስራሕ ደልያ በቃ ኣተያ ፅቡቅ ከዓ ኣምላኽ ይመስገን ከዓኒ ኣብዛ መዓልቲ እዚኣ ከመውን በፂሕና በቂዕና ማለት እዩ።

0: ትምህርቲ ቅዲ ክዳን ንክትምሃር ቀሊል ዋጋ ኣይኮነን ዝሓተት ምስ ድልየቶም እናሃለው ብሰንኪ ውሓደ ገንዘብ ከይተምሃሩ ሞይኦም ኣብ ሕልሚ ጥራይ ኣቐሚጦሞ ዝነበሩ ዲዛይነራት ሎሚ ብሳላቲ ዝተፈጥረሎም ዕድል ኣብ ግብሪ ክርእይዎ ብምብቅዖም ሓጎሶም መወዳእታ የብሎን። እቶም ነዚ ክውን ዝገብሩ መምሃራን እውን ሕልሚ ብዙሓት ክውን ብምግባሮም ዝፈጥረሎም ዕግበት ልዕሉ እዩ።
1: ሕጂ ኣብቲ ዓይነት ትምህርቲ መጀመርታ ኣብቲ ቅዲ ክዳን ካብ ቦዲ ኢልካ ትጅምር ቦዲ ኢልካ ተጀሚርካ ክሳብ መወዳእታ ድማ ጋውን ወይ ከዓ ባድላ ዝብል ዘመናዊ ሰፋፍያ ጋውን ዝበሃል ከዓ ኣቦታትና ካህናት ዝለብስዎ ልብሲ ከዓ እቶም መምሃራን ከዓ እግዚኣብሔር ይሃቦም ናይ ብሓቂ ንዓና ተፀሚሞም ኣብቲ ትርፊ ሰዓቶም ኣብቲ ዘለዎም ግዜ እንዳሓተትናዮም ከዓ ብትግሃትን ነዛ 10 ወርሒ እዚ ተማሂርና ማለት እዩ። ስለዚ እቲ ተምሃርናዮ ኣብ ፍረ ከዓ ከምዚ ትርእይዎ ዘለኹም ከዓ ናብዚ ዓውደ ርኢ እዚ ኣብፅሒና ማለት እዩ። ስለዚ እቲ ትምህርቲ ብፕራክቲካልን ብቴዎርን ነይሩ ክብል ፈቱ
2: ጥልፍና ጠላልፋን ቅዲ ክዳንን ማለት እዩ። ሕጂ ካብቲ ተምሃርኩ ኣነ ኩሉ ካብ መጀመርታ ክሳብ መወዳእታ ብምሉእ ትምህርቲ ወሲድየ ስለ ዘለኹ ኩሉ ከዓ ብቑዑ ኮይነ ብመንገዲ መምህር ይረኪብዮ ስለ ዘለኹ ኣዝዩ ሕጉስ እየ ማለት እዩ።
3: እቲ ጥልፍን ኣጠላልፋን ከምኡውን ኣብ ሃገርካ ክተዘውትሮም ዝግባኣካ ዓይነት ክዳውንቲ ምስ ባህልኻ ዝኸይድ ምስ እምነትካ ዝኸይድ ካብ ሃገራት ወፂኦም ክዳውንትኻ ካልእ ክትክደን ዘይኮነ ባዕልኻ ደቅኻ ነብስኻን ክኢልካ ክትክደኑ ከም ትኽእል እዮም ሂሮምና ንሰርሕ ዘለናን ማለት እዩ።
0: ሕብረተሰብ ኤርትራ ዋላ እኳ ሕብረ ብዙሕ ኣለባብሳ ዝውንን ይኹን ምስፋን ዝፈቱ ሕብረተሰብ ብምዃኑ ግን እዚ ከም ናይ ሓባር ፅባቐ ክንሪዮ ንኽእል። ኣብዚ ህዝቢ ዓለም ኣካላቱ ንፀሓይ ንፋስን እናሃበሉ ዝኸየድ ዘሎ ግዜ ካብ ፅፍሪ እግራ ክሳብ ፀጉሪ ርእሳ ብግሩም ፅባቐ ተሸፊና ትርእያ እንኳጓል ናይዚ ሕብረተሰብና እያ። ኣብ ውሑዳት ከምዚ ኸማና እውን ኣይሳኣነን። ስለዚ ነዚ ኣፅያፍ ትርኢት ዘይብሉ ቅዲ ክዳን ሕብረተሰብና ብተፈታዊ ቅዲ ንምስርሑ ድማዮም እዞም መምሃራን ስልጠና ሂቦም
4: ናይ ስፌት ሓርሸት ይኮና ካብ ጥንቲ ጥቅምቲ ህዝቢታ ኣነበርና ኣፀያፍን ኣላብሳ ኣይነበሮን ኣይፀንሑን ኣይከልዎን እዩ ከዓ ማለት ስለዚ ሰላባሃትና ብሓጓትና ንፀንሐና እዩ ማለት 30 ህዝቢታ ሳርቶ እዩ ሰፋ እዩ ንቡ ኣብ 6 ዝባሃት መንክድ መን ሰፈየሉ ዘልካ ነ እቲ በዕሉ ዘይጉኡ ናቱ ዝወለዩ ሰፈየሉ ማለት ንሕና ካብቲ በጊስ እዚ ከዓ ንኸይበርስን ንኸይጠፍእን ናብቶም ወለድና ክነሰጋግሮም ንክ ኣለና ዝብል ሓሳብ እዩ ማለት
5: ንሃይማኖታውን ባህላውን ናይ ኤርትራ ዘይትንክፍ መሰል ወለዲ ዝሕሉ ንኣብነት እንታይ ጀሚርና ዘለና ና ጓል ንሰይቲ ይኹን ወ ተባዕታይ ብ4 ነገር ኢካ ትሕዞም እንታይ ና ኢልና ኣደ ያ ጓልካ ያ ሰበይትካ ያ ሓፍትካ ያ ንመን ኢኻ ቅላዕ ትኸድና መሪፅካ ክደን ቅላዕ ክዳን ምክዳን ኣይፍቀድን እዩ። ካብ ጫፍ ክሳዳ ክሳብ ጫፍ እግራ ክትክደን ከም ዘለዋ ቅዱብ ዝኾነ ኣካላድና ተኸይድና ክትከይድ ከም ዘለዋ ነዚ ዝብል ዕላማ ሒዝና ኢና ተበጊስና ዘለና ኣብቲ ዝግባእ ክነብፅሖ ከዓ ሰብ ዓብ ተስፋ ኢና ማለት እዩ።
0: ኣብ ቅዲ ክዳን ዝነዓቐት ጨርቂ የልቦን። ንዘለጋ ፀቢቕካ ምስ ነብስኻ ዝኸይድ ልብሲ ከተዳሉ ኣይትፅገምን። ስምረት መርፍእን ፈትልን ጥራይኻ ክትሕሉ ዘለካ ተበላሕቲ ምዃን ድማ ካብ ቀንዲ ጠለብ ዲዛይነራት እዩ። ካብ መፀፍ ዓራትን ክቡርታን ከይትረፈ መዓልታዊ ክንክደኖ ንኽእል ክዳን ምስራሕ ከም ዝከኣል ኣብ መመረቕታብ ዝነበሩ ልብስታት ክንርዳእ ንኽእል።
6: እቲ ትምህርቲ ዕላሙኡ እንታይ እዩ? ንሕድሕድና እንድሕር ተሓጋጊዝና ወላ ሓደ ዝፅገም ሰብ የለን። ምክንያቱ ኩሉ ሰብ ውሽጡ ፀጋታት መሊ ዩ ደሎ። እቲ ፀጋታት ከመይ ገይሩ ኣብ መሬት ወሪዱ ይረአ። ፀጋታትካ ክሳብ ኣብ መሬት ዘውረድካ ይ ከዓኒ ሕማቅ ዝበሃል ስራሕ ሲ የለን። ተመስገን ኣምላኽ እዚ ኩሉ ስራሕ ዝርኢና። ምክንያቱ 10 ወርሒ ኢና ተማሂርና ሞ እዚ ስራሕ ዘቕሪብና ክበሃል ከሎ እውን ከይእመን ክኣል እዩ። እዞም መምሃራን እዚኦም ግን ለይትን ቀትርን ዋላ ኣብቲ ናብራኦም ከማነይ እዚ ሕሸኒ ከይበሉ ናይ ምሳሕ ሰዓታት ድዩ ናይ ዕረፍቲ ሰዓታት ሰዊኦም ብዘረድኡና መልክዕ ኢና ናብዚ በፂሕና ዘለና።

0: ወላዲ መርፍእን ፈትልን ቀሪቡ ምስ ክዳውንቲ ሓኾት ክብል ዝርዮ ዝነበረ ሞ ዘይሰረፀ ውሉዱ ሎሚ ተማሂሩ ውፅኢት ውሉዱ ኣብ መናድቕ መመረቕታ ናይ ዝማዕቲ ክርእዮ ከሎ ዝስማዕ ሓጎስ ወሰን የብሎን ብሩህ መጻኢና ቆመተ ድማ ንኸፈት ዕድል የመስግን
1: ሳይክል ገይራ ንጎንጎያ ትመፅእ ሳይክል መፅያ ነዝፍረዚ ምስ ረእኹ ግን ኣዘይ ተሓጊሰ ድኻማይ ፅብፅበትን ፅቡቅ ካ ሒዛቶ
2: ኣብዚ ሕጂ እዋን ክንደይ ሰብ ክንደይ ገንዘብ ኣውፅኡ ክንደይ ከፊ ኢሉ ኢዱ ምሃሮ ዘሎ ንሕና ብነፃ ብምርካብ ናብዚ ዕድል እዚ ዝረኸብናዮ እዚ ብጣዕሚ ኣነ ከመዝጎም ሓልፍሰ ኣይደለን እየ መምሃራናይ በዓል ኣብርሂሞ ኤማ ከምኡውን ያሬድ ካልእ ዝተሓባ

ቦርና ቅሽቲ ናይዚ ቤት ትምህርቲ ክንምሃር ኣብ ዝዘፍቀዱሉ ከዓኒ ብጣዕሚ በቃ ኣብዚ ደረጃ ንኸንበፅሕ ዝሓገዙናሲ እንታቶም እዮም ከመስግኖም ከዓ ይደሊ ማለት እዩ በዚ ኣጋጣሚ እዩ።

0: እዞም መምሃራን ብዙሕ ግዜ መነፃ ትምህርቲ ከም ዝህቡ ዝግለጽ ኮይኑ ሕጂ እውን ከም መቐፅልታ ናይቲ ኣብዚ ቤተ ክርስትያን ዝሃብዎ ስልጠና ኣብ መሳጊድን ካልእን ተረኺቦም ነዚ ሞያ ክወስዱ ዝደልዩ ክምህሩ ምዃኖም እዮም ዝገልፆም። ፅበብኩም የብዛሕዩ ቃልናዮም
1: ሕና እንታይ ቤት ዕላማና ቅንዲ ዝኾነ ይኹን ሰብ ዝኾነ ይኹን ሰብ ሰብ ምዃኑ ክቡር እዩ ማለት እዩ። በዚ ምክንያት ድማ ክምሃር ንዝደሊ ካብቲ ንሕና ንሓስቦ ዘሎ እዱብ ኣካይዳ ባህላውን ዘመናውን ኣካዳድና ኮይኑ ግን ዝተኣደበ ስርዓት ዘለዎን ኣካባድና ንድሕር ኮይኑ ንዝኾነ ሰብ ክንምህር ድለዋት ኢና። ኣብ ምድላዋት እውን ንርከብ ኣለና ማለት እዩ። ብዙሕ ዝሓተትናዮምን ንብዙሓት ድማ ክንምህሮም ጥለብ ዘቕረብናሎምን ዘማሓፀናዮምን ኣለውና ማለት እዩ።
2: ንሕና ክሳብ ብሂወ ዘለና ማለት እዩ ኣነ ከም ኣብርሃም ምስ ኣማኒኤል ሓውና ማለት እዩ ዛዕላማ እንታይ መስከ ኣብ ሽዱሽተ እዮም ዝባሃት ናዘርከ ንምህር መደብ ኣለኒ ሓደ ከምኡውን ምስ ዞም ኣእምራውን ኣእምራውን ፅጉማት ዳውን ስንድሮም ዶም ንዕም ከዓ ምስኦም ውዕል ጌርና ኣለና ንዕም ከዓ ብነፃ ንክንምህሮም እነ መደብ ጌርና ኣለና ማለት እዩ። ብተወሳኺ ከዓ ኣብ ዝሓጠረ ጥራሕ ኮነስ ንሕና ኣብርታ ምስልምና ክርስትናን እምነት ኣለና ንክልተ ማእኸለ ክኸውን ከበልካ ንዝመፅእ ሕዚ ምስ ሸክ ማሓመድ ዝበሃል ማሓመድ ዓጣ ኣብ ኣዛናይ ናይ እንዳ ገዛ ብርሃኑ መደብ ጌርና ኣብ መስጊድ ጃምዕ ንክንምህር መደብ ኣለና ማለት እዩ። ኣብ መረዳእ ንርከብ ኣለና ማለት እዩ። ትዕላማ እንታይ ስ ከም ዜጋ ንኩሉ ሰብ መዓል ይድብፅሓካ እቲ ዜጋ ማለት እዩ ክሳይ ክሳይ ከይፈላለካ ማለት እዩ ንኩሉ ማዕ ክትፈልጦም ክተፈጥኩም ካ ክፈጥ ኣሎ ማለት እዩ።

ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ካብ ሎም ሰንበት ጀሚራ ሓዳስ ተኸታታሊት ፊልም ገፅታ ብቐፃሊ ክትቀርብ እያ። ንሎሚ ድማ ቀዳማይ ክፋላ ስዕቡ ክቐርበልና እዩ። ብሓባር ንከታተል።

0: ትምህርትካ መእተዊ ምስ ትምህርቲ ደኣ ከመይ ክትገብር ኢኹም
1: ፅቅም ኣለዎ ከምዚ ጥዕሚ ንገብሮ ከምቲ ቅድሚ ሕጂ ትረክበኒ ዝነበርካ ኣብ ደስ ዝበለካ ደደውልካ ትረክበኒ ዝነበርካ ግን ከምኡ የለን ክትፈለጥ እንተደውልካ ትቕብል ኣቢለ ሄሎ ሄኒ ሕጂ ሲ ስራሕ እዩ ዘለኒ ኣይጥዕመኒ እኒ ክትበሃል ምኳን ካ
0: ጣይፍለ ፅቡቅ ክትገብረ ከለካ ኣነ መዋዕልቲ ስእነ ትፈልጥኒ ከምስ ድለይ ኣድላይ ክኸይድ ክእል ድውል ኣቢለ ሃሎ ኣበይና ኣለኺ ከምዚ ዝኮይነ ኣለኹ ጠንጥንዮ ግብ ካኣለካ ቀላልከ
1: እስኻ ዳ መዋዕልቲ በይክት እንኮብላሊ ኣነ ዝብለካ እየ ዝነግረካ ዘለኹ ዳሓርካ ኮይኑ ኢልካ ዝጠልምካ ንዶ ሚሕዱካ ኮይኑ
0: ወይ ስኻ ዘረባ ክትፈት ወይ ከይ ኣዘዝና ክሳብ ሕጂ ሃፍተይ

0: መዓልትትና ጥራይ ዘይኮነ ወላትናትኩም ገፊ ተኸስተ ምክር ይበሃል።
1: ማይክ።
2: አቤት።
1: ተራሳኩም ዝተሓስብ
2: ኖ ንሓኒ ብስራሕ ይፍየብሪ
1: እንታይ ደኣ ገለ ደኣ ሰሚዑለይ ኮይኑ እዩ ንምብላ በሎ
2: በቃ በቃ ፀየ ልልን ቅዱስ እንከ ቆሪሶም ድዮ
1: ቆሪሶም እዩ ምንታይ ከልዕሎ
2: በቃ ሓረ ሓረ

0: ናብ ኢኸ ሄዱ ሄኖክ ሄኖክ የለኒ ማሙ ሄኖክ ናብ ሄዱ
1: ወፂ ይመስለኒ
0: መስለኒ ከነገረክ ኢኻ ኸይዱ ከምዚ ኢልካ ኣለኽ እናርኣየክ ኸይዱ
1: ዳሓንዳሓንዳሓን ያቺ ትሸቕሉ ዛጎር ዳሓኒ
0: ተመሲሕ ክሪኢኻ
1: ስጋ ክሳባለ ፈሊዕና ሕጂ ምስ ሄኖክ ተመሲሕና
0: ናይ ሓቂ
1: ሓቂ ተመሲሕና ዛጎር
0: ኣርሽ
2: ናይ ትማል ጉዳይ ዳ ከመይ ከደ ባልባል ደና
0: ነየ ናይ ጉዳይ ኢኻ
2: ተማሊ ሓደ ሰብ ዲኣ ደውለ እንታይ ክብሉ እየ ኣይፈጦን ኢኻ ኣድ ከይደ መለላልኪ ተሸርሽርኪ ዘለኒ ሞራልን ደገፍኒ ሂበደ ይሰደድኩም
0: እሞኸ
2: ስለዚ ብዛዕባ እንታይ እዩ ነርቲ ጉዳይ እቲ ሰብ ከንፈልጦን ኢና መወዳእትኡ ኸ እቲ ዝተላዕለ ነገር ወይቲ ዝቁፀረክ ነገር ተዓወት ኩሉ ዶ ፈለጠለኒ
0: ስቕኢልካ እዩ ካብቲ ናይ ቀደም ዝፍለ ይኮነን መጃኻ ኢለካ እዋ ኣተሓሰቦሞ ንጓላ መንገዲ ርእያ ያልካ ዶ ትምነየ ኢኻ ውደይ
2: ኣፍቂረክ ኣሎ ብዘይ በኣ ክነብር ኣይክእልኒ ሓሚመ ኣለኹ መድሃኒት ኩነኒ ከምኣ ዳ ራሳ ጠለብ
0: ኣወዳዳሪ ካብ ሓሊፉ እንታይ ሞ ስራሕ ኣለኩም እዩ ግን ዝገርመንስ እንታይ ሉጅ ሓቲት መሲልካ
2: ሄኖ ጋዓር ክክዲ
0: ዋ ከመይ ጌርካ ዳ ፈልጥካ
2: እዚ ዳ ማእሙና ኒሞ ኣስበራ ሙሉእ ተውሬደላ ሕክያ ኒሞ እዚ
0: ሄኖ ካ ዓርክ ክዲ እኳ ይበለን ድዩ ግን ሄኖክ እንታይ ክኢሉ ምሰዋጠረኒ ኣነኸ ዓርከ ኢሉ እዮ እንታይ ዳ ሞ ክገብር
2: ኣበይ ሞ ክረኽቦ
0: ኣቲ ሓንሳብ እንዶ ግዳይ ይወዳእኹም ሽዑኡ ከምኡ ምስ በልኮ እንታይ ድገሩ መሲልካ

0: ቻው ከይ በለኒ ነዛ ቢል ክፍል ኣቢሉ ገዲፍኒ ከይድን
1: ንኣይ ከታይ ደ ንድብሉኒ ብጣዕሚ እየ ከዓ ድለኛ እየ ንድብሉኒ እኮ
0: ይህ እንታይ ስለ ዝረኸብካ
2: ዕርክ ና መሰሎ
0: ካብ ዕርክነት ዝድልድል ሕውነት ኣለና ኢልካ ድሞ ትምልሰሎም

0: ዲፕሎማት መቼም ናይምንታይ ይቆፀራለን ይጠፋ ካንኮ
1: ኣትምካል ከመይ ያ ክርሳ ፈጣሪ ኮ ኩሉ ዘድልየን ነገር ይህብኒ እዩ ብዘይካ ውላድ ስለዚ ክርሳ ይክልኒ
0: ሎማዓንቲ ባውዳልኩም ክኸውን ብለለኹ
1: ምን ኢልዎ ፈጣሪ ትፈልጥ ኢኸ ኩሉ ብሰዓቱ ከም ፍቓዱ ክኸውን እዩ ኣፍኮርስ ምሳ ከይድ ግባኣን ነይሩ ግን
0: ገና ንስኻ ጎነቱ ዘይትብለኩ እዚ ፀገም ምስጋል ሰብ ኮይኑ መውፃእ ወደ
1: ለዩኮ ፕሊዝ ፕሊዝ ዘረባ እዚኣ ግደፍ እያ ዶክተር እንታይ ዝብለና ኩሉ ግዜ ልዕሊ ዓቕሚኻ ሓሳብን ጭቀትን መሊሱ ነዚ ጉዳይና ከጋድዶ እምበር መፍትሒ ከምዘይኮነ ኢሉ ዘኻኽረና ሶ ፕሊዝ ኣረ
0: ፈቴር እሞ ኣቕለይ ንፀይብ ምፅረኒ
1: እቲ ሚካለ ይርዳእኒ እዩ ግን ኩሉ ከም ፍቓዱ ኣብታ ዝደልያ ሰዓት ክበና እዩ ሕጂ ፕሊዝ ሪላክስ ቢ ሬዲ ሓራይ ቀየር ክቆፀራ ክያለ ክቅሊፍ ክኽዲ ዝኾነ ነገር ተሎካ ደውለ ክፅበየኪ ሓራይ ሸሽኮ ቀየርኪ ደውለ ሸሽኮ

0: ኣታሚ ልበር ያፀኒያ
1: ዳሕን ድያ
0: ኣነ ኣመና ክልተ ግዜ መፅሲ ንካ
1: ሰብ ይፀዊዑ ሕጂ ይወፅ ኢሎም ወልከ
0: ሓሪቑ ስለነበረ ዝንትና ይወልኮም

0: Cosa del milenio. ኣበይ ዳ ፀኒሕካ? ክልተ ግዜ መፅኦ ስኢነካ
1: እወ ኣጋጣሚ ያድሻ ክሰቲ ለወፅ
0: መቸም ናትካ ሻይ መወዳእታ ይብሉ ሰዓት 8 ሻይ፣ ሰዓት 10 ሻይ፣ ፋዱ ሻይ፣ ሰዓት 2 ሻይ፣ ሰዓት 4 ሻይ። እንታይ ኣታ ወዳ ገዛካ ሒዝካ ትኸይድ? ታዛብኳ ስራሕ ከ ወዲኻዮ ዶ?
2: እወ ናይ ንጎ ንዲ ወዲእ ኣሳደ
0: ማይት ነገረኒ እንዲኻ ወይስ ጠንቋላይ ኮይነ ስማዓካ ኣለኹ ባዕለይ ክፈልጦ
2: ተህዎ ክዳ ነራ የቕሬታ ህፅፅ መሰለትኒ
0: እንተ ዘይኮነትከ ብዝኾነ እቲ ኣብ ሰንበል ዝከፋለ ስራሕ ካሉ ሰብኣይ ደው ኢሉለይ ነይሩ ብፅፈት ስራሕ ኣዝዩ እዩ ተሓጒሱ እንተኾነ ቆፅራ ጠልም ከም ዝነበርካ ኣብ ግዜ እውን ደንጊኻ ከምዘይነበርካ ሞ ስራሕ ከም ዝተጓሰሰ ነገርኒ ኣነ ኮ ቆፅራ እንዳጠሎምኩ ወይ እንዳደንጎኹ ይኮንኩ ንዞም ኩሎም ዓማዊል ሒዘ እዩ
2: ደይ ንብረት ስለዝውሃደ ናይ ተኣምና
0: ትንበል መቼ መምክንያት ናትልካ ሒዝካ ንበር ቀረብ ዳ ሙሉእ ገይረ እንደ ሰይድ ደካ ስምዓኒ ነዞም ምሳኻ ዘለዎ ከ ብቕዓትን ብተመክሮን ፀብለ ስለትብሎ መሓለ ኢድን ስለዘለካ ሰይድ ደካ ምርስ ፎቶካ ከይመስለካ ብከምዝተ ዝኸብደ ዘለካ ካይዳ እንተኮይኑ ግን መተካእታካ ዝስእን ከይመስለካ
2: ተረዲእኒ
0: ነዚ ኩሉ ዝሰራሕካዮ ማዕሮ ፅቡቅካ ሕማካ ክዛረባይ ጨልኦ እንዲኻ ክንደይ ሰራሕተኛታት ርኢ ሞ ከማኻ ገይረ ዝተዛረብኮ ንምሕጎ ሰራሕተኛ ብፍፁም ኣጋጢምኒ ይፈልጥኒ
2: ቅሬታ እምና ይድገም
0: እዚኣ ናይ መጨረሻ መጠንቀቕታ እያ ዓርክባ ኣባይልካ ሸለል ትብሎ ተለካ ግን ብሓደ ኣለና ሰምዓን ኣለኻ ድያ
2: ዎ ሰምዓካ ኣለኹ
0: ድሕረ ጂ ዛረበካኒ ክድሕጂ ስራሕካ ግበር

0: ስምዕስከ ርጋት
1: የ
0: ደዊል ክላ ሮዛ ቆልዓ
1: ምድዋል ዳኣቦ ደዊል ኣላ ቴሌፎና ግን ኣይትቕበልኒ ኣደላ ግና ብኣምሆይ ሕክምና ቆፀር ኣለኒ ትብል ነይራ ኣውደ ዳ ኸዳ ትኸውን
0: ኣነ ገሪ ምንዘሎ ሲ መዓልቲ መዓልቲ ሕክምና ምምላስ እንታይ ይጠቕምሎ እቲ ፀገም ከዓ ካብቲ ዳንዘ ሰብኣይ ኣመርከብ ኣኸም ዘይኮነ ተሓቢሩ እዩ
1: እንታይ ሞ ክንብል ኢና እታ ቆልዓ እውን ብነብሳ ትሰምዕ ቆልዓ ኣይኮነትን
0: ምስኪ ከዓ ሓመይከ ይኽርጋት ናይ ደይ ስራሕ
1: ዋ ኣነ ጋ ታይደ ይገበርኩ
0: ጥርዕንቲ ተረዲ እያ ክመደንጓም ዘይኮነስ ክመሓዛኣ ኮንኩ ክትቀርብያ ንርክ
1: ዘይፈቶምኩ ዶ ኮይነ ይትረፍያ ንዓኣስ ንዑ እውን ንገደፍ ኩሉ የብለ እዩ
0: ንዑዳ እንታይ ግዮ
1: ነብስኻ ይትፍቶ ኣፍቂረካ ኢላ ምሳኻ ትጠቐመጠት ንዘይከውን ነገር ግዜኣን ዕድሚኣን ኣይትወድእ ኣላ መርቕ ካፋንዋ ኢለዮ
0: መስኮላ እንታይ ይበለክ
1: እሱ ዳ መቸም እዚ ንሓስቦ ዘለና ሓደ መዓልቲ ክኾነልና ምዃኑ ሳ ይጠራጠር ድ ከኣንበር ኢሉ ንክሓፈረ
0: መንቀሲቲ መዓልቲ ትኽእል ደይንሱ ጣምን እንጋጊ ኣሎ
1: በጃ ክምለኩም ትንበሎ ዋይ እታ ጓልና እውን ልቢ ይገበረትን እምበር 6 ዓመት ሙሉእ ደ ሰብኣይ ብዘይውላድ ሓቂፍካ ኮፍ ምባልሲ ቁሩብ ኮይሲ ቆራ ንዲ
0: ብኣርኣ ተስፋ ቆሪፀ ንዴ ብና ዝኾነ ሰብ ኣንቲ ኣቲ እዚኣ ብኻ ማይ ኮይና ኸዳ
1: ክ እዚ ከምን ክረኽቦ እምበር ካብዚ ኣላቶም መኺኖም ተሪፎም ምባል ዳ ሓይሽ ወሪድና ወሪዳትና
0: ቀልጥፍ ዘለታ
1: የናኸሳለኹ ሓዊ ከመፅእ

ትሕዝቶታት መደባት ሞዛይክ ኣብዚ ተዛዚሙሎ ክቡራት ተኸታተልትና ብዘቕርብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ እሰይ ሽሻይ ብምዃይ ናምሳኹም መፀኒሕና፣ ከምኡውን ክኢላ ስነ ፅባቐ ኤደን መሓመድ እናመስገንኩ ምስ ተረፉ መደባት ኤሪቲቪ ኣክገድፈኩም ብወገነይ ብሮምሸት

መደምና ትራን ኣብ ስሙን እዚ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላለ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቁኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምሉእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበለየን ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንክትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ

ዓፌት ሕዋናት ኣሰይድ ሰረቐ መድሃኒ ሓበረ ዲብለ መደየሬት ዝያድ 200,000 ዝያድ 160,000 ኣጣል ዝያድ 360,000 ኣባግዕ ወዝያድ 14,000 እንሳ ከም ህላ ሓቆለ ሓበረ ዓፌት እንስስ ወድዋር ደማነ ትግል ርከብ ምስሊ መሽተርከ ጅሃት ለገብእ ወራታት እጃቤት ክም ትትረከብ ምኑ ሓበረ መደየሬት ገሉጅ ምስሊ ክልአ ደውለት ሰበት ትሓደድ ጥልቕት ሓረከት እባ ለጀርሕ ሕማማት መዓዲ ሕዱድ ግልዳፍዑትሉ

ሰላም ከመይ ትዕሉ? ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት እንሆ ዜና ዘቕርበልኩም ሚካኤል ሓርጉም። ሻምፒዮን ኤርትራ 2026 ትማል ሓሙስ ኣብ ከባቢ ማይ ድምነት ፈሊሞም

ቀዳማይ መዓልቲ ናይ ዝውድድ ዝተሰርዐተ ነይሩ ደቂ ኣንስትዮ ተቀዳድምቲ ዘካየዶ ናይ ፅርግያ ከምኡውን ፓራሳይክሊን ውድድራት እዩ ነይሩ ኣብ ናይ ደቂ ኣንስትዮ ጁኒየር ኣብ ዝተካየደ ውድድር ተቀዳዳሚት ክለብ ዶብ ሄርሜላ ስምኦን ክትዕወትን ከላ እዛ ተቀዳዳሚት ንውድድር ኣብ ሰዓት 33.42 ኪሎ ሜትር እናረገፀት ብ2 ሰዓታትን 9 ደቂቕን 34 ካይታትን ዝኾነ ግዜ ክዛዝሙ ከላ ካልእቲ ሲዶን ሃብቶን ካብ ስራይ ሳዋ ሳልሴይቲ ራሂል ዕቁባይ ካብ ክለብ ዓራክ ብምዃን ናብ ፖዲየም ደይበን በዚ መሰረት ሄርሜላ ስምኦን ካብ ክለብ ደቡብ ሻምፒዮን ብምዃና ተሸላሚት ወርቂ መዳልያን ኣብ ዝባና ንዓመት ሙሉእ ወድያታ ትፃወት ብባንዴራ ኤርትራ ዝወቅበት ማልያ ከምኡ ውን 6,000 ናፋ ክሽለም ከላ ሲዶን ሃብቶም ቡር መዳልያን 4,000 ናፋን ራሂል ዕቁባይ ካ ናሓስ መዳልያን 3,000 ናፋን ረኺበን ኣብ ናይ ኤሊትን ትሕቲ 23 ዓመትን ኣብ ዝተካየደ ውድድር ዘን ተቀዳድምቲ 102 ኪሎ ሜትር ዝርሕቀቱ ውድድር ከካየዳ ከለዋ ናይ ክለብ ደቡብ ሱዛና ፍሳያ ብመወዳእታ 6 ኪሎ ሜትር ብዝፈፀመታ ተራር መጥቃዕቲ ብዘይተቓጻጺ ዕውቲ ክትከውን ክኢላ እዛ ተቀዳዳሚት ኣብ ሰዓት 30.772 ኪሎ ሜትር እናረገፀት ብ3 ሰዓታትን 18 ደቓይቕን 53 ካይታትን ንውድድራ ክትፍፅሞን ከላ ዓባይ ጉጅላ ኣብ ዘካየቶ ቅፅታ ውድድር ተቀዳዳሚት ክለብ ካንዮን ስራም ሞናሊዛ ኣርኣያ ክትረትዕን ከላ ናዶ ፀጋይ ካብ ደቡብ ሳሳይ ደረጃ ረኺባ በዚ መሰረት ሱዛን ፍሳሐ ሻምፒዮን ኤርትራ ብምዃና ተሸላሚት ወርቂ መዳልያ ከምኡ ድማ ኣብ ዝባና ንዓመት ሙሉእ ወድያታ ትፃወት ብባንዴራ ኤርትራ ዝወቀበት ማልያን 10,000 ናፋን ክሽለም ክላ ሞናሊዛ ተሸላሚት ቡር መዳልያን 6,000 ናፋን ከምኡ ድማ ናርዶ ፀጋይ ተሸላሚት ናሓስ መዳልያን 4,000 ናፋን ኮይነን ኣብ ናይ ትሕቲ 23 ዓመት ተቀዳዳሚት ክለብ ደቡብ ናርዶ ፀጋይ ሻምፒዮን ኤርትራ 2026 ብምዃን ተሸላሚት ወርቂ መዳልያ ከምኡ ድማ ኣብ ዝባና ንዓመት ሙሉእ ወድያታ ትፃወት ብባንዴራ ኤርትራ ዝወቀበት ማልያን 6,000 ናፋን ክሽለም ክላ ሮምና ጉዑሽ ካብ ክለብ ደንደን ተሸላሚት ቡር መዳልያን 4,000 ናፋን ሳልሰይቲ ቤትኤል ስቴፋኖስ ካብ ጋላ ነፍዒ ተሸላሚት ናሓስ መዳልያን 3,000 ናፋን ኮይነን ሻምፒዮን ኤርትራ 2026 ሎሚ ዓርቢ ብናይ ውልቂ ናይ ግዜ ውድድር ማለት ክሮኖሜተር ቀፂሉ ውዕሉ ኣሎ ብዛዕባ ናይ ሎሚ ውዕሎ ድማ ምሸት ኣብ ዝቐርብ ፀብጻብ ተኸታተሉ

ግጥማት ዋንጫ ዓለም 2026 ትማል ሓሙስን ሎሚ ረቡዕ ኣብ ሰዓታት ንጎን ብዝተፈላለዩ ፆታታት ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕብ። ኣባላት ሓምሻ ምድብ ዝኾነ ሃገራዊ ጋንታታት ኤኳዶርን ጀርመንን ዘካየዶ ፆታ እቲ ዝለዓለ ቀልቦ ናይ ትማል ምሸት ግጥሚ ነይሩ። ኣብ ናይ ቅድሚ ዕረፍቲ ፆታ ፈለማ ጀርመን ኣብ ካልእቲ ደብ መገዲ ሊሮይ ሳነ ኣቢላ ቅልጥቲ ሸቶ ብምዝጋብ መሪሕነት ናይቲ ግጥም ክትሕዝ ከላ ድሕሪ 7 ደቓይቕ ናይዛ ሸቶ ኤኳዶር ኣብታ ሽዒቲ ደብ መገዲ ኣንጉሎ ብዝረኸበታ ሸቶ ተመዓራርያ። ብድሕሪ እዚ ግን ዝተወሰኸ ሸቶ ኣይነበረን፣ ዕረፍቲ ሓደ ብሓደ ተፈላለየን። ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ኤኳዶር ንድኹ መስመር ምክልኻል ጀርመን ብምምዝማዝ ኣብ መበል 77 ደ ካብ ጎንዛሎ ፕላታ ብዝረኸብታ ሸቶ 2-1 ብምዕዋት ንጀርመን ሓደጋ ወዲቓ ናብ ዝቕፅል ናይ ምድብ 32 ፆታ ምስጋር ኣፍሊጦም። ኣብዛ ፆታ ናይ ኤኳዶር ኔልሰን ኣንጉሎ ይብል ተፃታይ ተባሂሉ ተሰይሞም። ኤኳዶር ኣብ ናይ ምድብ 32 ኣንጻር እንግሊዝ ክትራኸብ እያ። ኣባላት ናይ ዝምድብ ዝኾነ ሃገራዊ ጋንታታት ኩራሳኦ ናይ ቨርኮስትን እውን ናይ መወዳእታ ናይ ምድብ ፆታን ኣካይደን እየን። ኣብ ናይ ቅድሚ ዕረፍቲ ፆታ ቨርኮስት ኣብ 7 ደ ካብ ኒኮላስ ፐፐ ብዝረኸብታ ሸቶ መሪሕነት ናይ ዝግጥም ብምሓዝ ንዕረፍቲ ከተምርሕን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ እውን ፐፐ ኣብ መበል 64 ደ ካልእ ሸቶ ብምውሳኹ ኣይ ቨርኮስት 2 ብባዶ ተዓዊታ ብምውፃእ ኣብ ታሪኻ ንፈለማ እዋን ናብ ናይ ውድኦ ካብ ምሕላፍ ፆታ ሰጊራ። ኒኮላስ ፐፐ ድማ ብሉፅ ተፃታይ ናይዛ ግጥም ዝተሰመ እዩ። ኣይቨርኮስ ኣብ ናይ ምድብ 32 ፀወታታት ሎምሸት ካብ ዝራኸባ ፈረንሳ ወይ ኖርዌይ ምስ ተዓወተት እያ ክትራኸብ። ሎሚ ሰዓት 2 ለይቲ ግጥመ ዘካየዳ ኣብ ሻሻይ ምድብ ተደላዲለን ዝርከባ ሃገራዊ ጋንታታት እየን። ቱኒዝያ ኣንጻር ሆላንድ ኣብ ዘካየቶ ፆታ 3-1 ክሰዓር ከላ ኣብ ናይ ቅድሚ ዕረፍቲ ቱኒዝያዊ ሽኪሪ ኣብ ሳሴት ዶ ናብ ገዛ ልዳቱ ብዘመዝገባ ሸቶ ሆላንድ ሓደ ብባዶ ክትመርሕ ጀሚራ። ኣብ 7 ዶ ብሮቢ ካልእ ሸቶ ብምውሳኹ ንሃገሩ 2 ባዶ መሪሓ ከተዕርፍ ኣኺሉ። ድሕሪ ዕረፍቲ ኣብ ዝቕፅለ ፀወታ ቱኒዝያ ኣብ መበል 54 ደ ካብ ማስቱሪ ሸቶ ብምርካብ ኳነቲ ውፅኢት ተፀበት። ሆላንድ ኣብ መበል 62 ደ ካብ ቫን ሄክ ሳልሲ ሸቶ ብምርካብ 3-1 ተዓዊታ ንምድባ መሪሓ ናብ ናይ ምድብ 32 ፀወታ ሓሊፋ። እዛ ሃገር ዝመፅእ ሰሉስ ኣንጻር ሞሮኮ እያ ክትፃወት። ኣባላት ዝምድብ ዝኾነ ሃገራዊ ጋንታታት ጃፓንን ሽወደንን ኣብ ዘካየዶ ፆታ ነጥቢ ተማቂለን። ኣብ ናይ ቅድሚ ዕረፍቲ ፆታ ሸቶ ዘይተረኣዮ ግጥም ከካየደ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ፈለማ ጃፓን ናያ ኣብ መበል 56 ዶ ካብ ማየዳ ብዝረኸብታ ሸቶ ቀዲማ መሪሕነት ሒዛ። ሽወደን ኣብ መበል 62 ዶ ካብ ኤላንጋ ማዕረ ዝገረታ ሸቶ ብምርካባ ግን እቲ ፆታ ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሞ። ሰዓት 5 ወጋሕታት ዝተረኸባ ኣባላት ራብዓይ ምድብ ዝኾነ ሃገራዊ ጋንታታት እየን። ሓንቲ ካብ እንግርቲ ናይ ዝውድድ ዝኾነት ሕቡራት መንግስታት ኣሜሪካ ምስታ ኣብዚ ምድብ ብዘመዝገበቶ ትሑት ውፅኢት ምግላፋ ዘፍለጠ ቱርክያ ተራኺባ። ኣብ ናይ ቅድሚ ዕረፍቲ ፆታ ኣሜሪካ ኣብ ሳሴት ዶ ካብ ትራስቲ ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ቱርኪ ኣብ 10 ዶ ናይ ትግጥም ካብ ኣርዳ ጉለር ናብ ፆታ ዝመለሰታ ሸቶ ብምርካብ ተመዓራርያ። ኣብ መበል 31 ዶ ቱርኪ ካብ ያምላዝ መሪሕነት ዘተሓዘታ ሸቶ ብምርካብ ንዕረፍቲ 2-1 መሪሓ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣሜሪካ መበል 48 ዶ ካብ ቤርሃልተር ዘመዓራሬታ ሸቶ ብምርካብ ናብ ፀወታ ተመሊሳ። ምዱብ ግዜ ኣኺሉ ተወሰኽቲ ደቓይቕ ምስ ተዋህበ ቱርኪ ኣብ መበል 98 ዶ ካብ ኣይሃን መዕወቲ ሸቶ ብምርካብ ነቲ ግጥም 3-2 ተዓዊታ ብምውፃእ በኹሪ ዓወት ናይ ዋንጫ ዓለም 2026 ሰኒዳ ናብ ሃገራ ተፋንያ። ኣብዛ ፀወታ ናይ ቱርኪ ኣይሃን ይቡል ተፃዋታይ ተባሂሉ ተሰይሞም። ኣሜሪካ ኣንጻር ቦዝኒያ ሄርዘጎቪና ኣብ ናይ ምድብ 32 ክትራኸብ እያ። ካልኦት ኣባላት ናይ ዝምድብ ዝኾና ፓራጓይን ኣውስትራልያን ዘካየዶ ግጥም ብዘይሸቶ ባዶ ባዶ እዩ ተዛዚሞ። ሎሚ ሸት ፆታታት ዋንጫ ዓለም ብዝተፈላለዩ ግጥማት ቀፂሉ ከምሲ እዩ። በዚ መሰረት ኣባላት ታሽዓ ምድብ ዝኾነ ሃገራዊ ጋንታታት ኖርዌይን ፈረንሳን ዘካየዶ ግጥም እቲ ዝለዓለ ኣርእስቲ ረኺቡ ዘሎ እዩ። እዘን ሃገራት ኣብ ናይ ምድብ 32 ምሕላፈ እንኳ ኣረጋጊፀ እንትኾና መን ንምድባ መሪሓ ተሓልፍ ዝውስን ግጥም ከካይዳ ምዃንን በቲ ሓደ ኣብ ልዑል ዝኾነ ብቕዓት ብምህላውን ድማ በቲ ካልእ ዘካየዶ ፆታ ልዑል ግምት ተዋሂቦ ኣሎ። ኣሰልጣን ሃገራዊት ጋንታ ፈረንሳ ዲዴር ዶሻምፕ ብምክንያት ሞት ወላዲቱ ኣብ ናይ ሎሚ ፆታ ከምዘይህሉ ዝተረጋገፀ ክኸውን ተሓጋጋዚኡ ጋይ ስቴፋን ንፈረንሳ መሪሑ ካኣቱ እዩ። ተኸላኸሊ ፈረንሳ ዊልያም ሳሊባ ብዝፀሮ መጉዳእቲ ኣብ ናይ ሎሚ ሸ ፆታ ኣይክህሉን እዩ። ኣብ ቦትኡ ግን ናይ ክሪስታል ፓላስ ተፃወታይ ማክሰን ላክሮስ እዩ ክስለፍ ምዃኑ ተፈሊጡ ዘሎ። ብወገን ኖርዌይ ተኸላኻሊኣ ጁልያን ራይሶን ብሰንኪ ዝሓለፈ ፆታ ኣንጻር ሴኔጋል ዝፀሮ መጉዳእቲ ኣብ ናይ ሎሚ ግጥም ዘይስለፍ ብምዃኑ መስመር ምክልኻል ኖርዌይ ሃጓፍ ኣጋጢሞ ኣሎ። ካልእ ኣጥቃዕቲ ዘን ሃገራት ዝኾኑ ኪልያን መባፐን ኤርሊን ሃላንድን ብማዕረ 4 ሸቶታት ንሊዮነል ሜሲ ዝስዕቦ ዘሎ ተፃዋቶ ብምዃኖም ሎሚ ሸት ከቢድ ስራሕ ክዓሙ ትፅኢት ይግበር።
ካልእ ናይ ዝምድብ ኣባላት ዝኾነ ሃገራዊ ጋንታታት ሴኔጋልን ዒራቕን እውን ክፃወት እያን። ዒራቅ ኣብ ናይ ሎሚ ዓመት ዋንጭ ዓለም ዝተቐበለቶም ብዝሒ ሸቶታት ምስንባት እኳ ተረጋገፀት ሴኔጋል እውን ወላ እኳ ክልተ ግዜ ትስዓር ስሑ ዝኾነ ናይ ምሕላፍ ዕድል ሒዛ ኣላ። ሓላው ልዳት ሴኔጋል ኤድዋርድ ምንዲ ኣንጻር ኖርዌይ እናተጻወቱ ከሎ ብፀሮ ምጉዳእቲ ኣብ ናይ ሎሚ ሸት ግጥም ንክስለፍ ዘሎ ተኽእሎ ትሑት ምዃኑ ይንገር። ሞሪ ድያው ድማ ኣብ ቦታ ምንዲ ክስለፍ ትፅኢት ይግበር። ሃገራዊት ጋንታ ዒራቅ ኣጥቃዒ ኣይመን ሑሴን ካብ ዝቕኒ ምጉዳእቲ ሓውዩ ክምለሳ ትፅበላ። እዚ ኣጥቃዒ ኣብ መኽፈቲ ፆታ ኣንጻር ፈረንሳ ድሕር ዘጋጠሞ ምጉዳእት እዩ ክሳዕ ሎሚ ክስለፍ ዘይከኣለ። ኣብ ናይ ሎሚ ፆታ ምስዘይርክብ ግን ኣሰልጣን ዒራቅ ግራሃም ኣርኖልድ ንዓሊ ኣልሓማዲ ኣብ ቦትኡ ከሰልፍ ትፅዊት ከም ዘሎ ግን ዝንገር ዘሎ ዜናታት የረድእ። ሰዓት 3 ወጋሕታ ኣባላት ሻምናይ ምድብ ዝኾና ኡራጋይ ኣንጻር እስጳኛ ከምኡ ድማ ኬፕ ቨርድ ኣንጻር ስዑድ ዓረብ ንክፃወታ መደብ ተሰሪዑሎን ዘሎ ክኸውን ኣባላት ሻውዓይ ምድብ ዝኾና ሃገራዊ ጋንታታት ግብፂ ኣንጻር ኢራን ከምኡ ድማ ኒውዚላንድ ኣንጻር ቤልጅም ሰዓት 6 ንጎ ክፃወታ እየን። ዝኸበርኩም ተዓዘብቲ ንሎም ዝተዳልወ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዝየ መስኩም ዝተረፉ መረባት ኤርቲቪ ሓድጎኩም ብወገነይ ግን

0: ትልግኣ እተን ምተን ኣለ ቀደም ኣምቡላንስ እታ ባንከ ደም ምምፃት መፃካ ደም ክን ዓይነት ደም ክን ዓይነት ደም ብኩም ንሓዚ ህልየና ኣለሉ ብና ከምበልካኹም ኣጊት መፁ ትሉ ወቅትሊ ሽወያ ደም ናቅስምን ኢና ትሉ ወቅትሊ ተምሰለ ምን ሸር 10 ኣይዋ ምን ሸር 10 ስክ እሊ ማዩ ኣኽር ደም እታ ባንክ ደም ምልእቱ ኣዚ ላኪን ምና ጁን እስክ ሰፕተምበር ዝሃላ ሽወያ ደም ነቅስምን ኢና ሚቱ መሽክለት በልክም ገብእ እሎም መድረሰት ዝለዓለው ኩሎም ፈርተኮ ይኮ ኮለጃት ኩሉ ፈርተካ ይኮ ኩሉ ድቡእ ሃላ እሎም ሸባብ ይሄለት
1: ባሃለትዋ
0: የለው እቶም ሓቆ ይህለው ደም እታት ሓዝዮ ገበይ ግትርከቦ ይትቀድር እሊ ሰበት ከዓ እትል ወቅትሊ እትሊ ምምሕዳራት ንገይስ ሚኒስትሪታት ንገይስ ብሓተ ንገይስ ምክልኻል ንገይስ ኩሉ በፅሖ ላኪን ከምሰሊ ናይ መድረሰት ደም ግትርከብ ይትቀድር ሰበት ገአት እትል ወቅትሊ ኩሎም ሸባቢን መደረሲን ልግብኡ ኣው እታ ሚኒስትሪታት ዘለው እታ መሽክለት ናይ ባንክ ደም እንዳኣምረው እታ ባንክ ደም እንዳመፀው ደም ትበርዖ ሎም ሓማይ ምግልስ ደው ግል ባንክ ደም ህሌናኩም ገሉና ግን ሓዚ ህሌና ባህለቱ
1: እዘ ዝተበርዓት ደም መንቱ ለትበራዕ ሸራ ግና ፀናሓ ከለ ሸባብቶም ተበርዓት ደም ኣቃሊም ገብእ ሓድላ ለደም እታያ መርመራ ገብእሉ እንደትፈናታ ብንዑ እንደትከራ መዕላለት ሓዘያ ግሊግስ ዲብኣያ ትለገባ ኩሉ ዲብ ኣስመራቶ ካብ ምኑ እስካ ቃሊም ገይስ ከፎት
0: ሰልፍ እተበራ ዓደም እሊ ሽቑል ናይ ባንክ ደምቱ ባንክ ደምቱ ዝወድ እዮ ባንክ ደም ዘልወደ ምንኩሉ ዓድና ነጌስና መሰለን ባንክ ደም ኣርባዕ ዞንስ ንገይስ ኣርባዕ ዞንስ ንገይሶ ማእከል ሃላ ደቡብ ሃላ ሰሜናዊ ቀሒ ባሕር ንብሉ ሃላ ዓንሰባ ሃላ ኩሉ ንገይስ ንኩሉ ኣካን ኣይዋ መተርዓት ደም ሓቁ ወዴና እታ ባንክ ደም ትመፅእ ሓቲ ሓቲ ወቅት ላኪን መሽክለት ሃላ ህለት እታ ዞባታት ምንገይስ ንኡሳን ዞባታት ምንገይስ እታ ሆስፒታላት ሃላ ኣካን ምንገይስ መሽክለት ትመፅእ ደም ምን ባንከት ደም ግትረከብ ይቀድር ነፈርማ ደም ለስሓዝዩ ሃላ ምግቲ ደብካ ማሕበር ወለንታውያን ለገስ ደም ልትበሃሎ እታ ዞባ ህለው ንኡ ዞባ ንብሎ ሃላ እግሎም ምስላ ሆስፒታላት ትሸቆ ኣለው ሎም ወዲ መስለኪ ኣይዋ ወዲ መስለኪ ሰልፍ እሎም ሸባቢን እታ ድዋር ናይላ ሆስፒታልዓመሌት ሆስፒታሌት ዝህለው ኩሎም ቀደም እንደመፀው እታ ሆስፒታሌት ናዮም ጅንስ ደም ዝኣምሩ መርመራ ዝወዱ እግሎም ኣኸር ደም ላስተሓዚ ሃላ ምንገብእ ምን ባንከ ደም ሓቆ ይረክቦው ምኖም እንደላከው ዶም ምኖም እንደነስኦው እግላ ደም ላስተሓዚ ነፈር ዝሂቦ ባህለቱ ዲባ ዝወድኦ መርመራ ሃላ ባንከ ደም ዝገብእ መርመራታት ሃላ እቲ ባንክ ደም ዝገብእ መርመራታት ናይ WHO ቃኑንቱ ኩሉ ዝትበርዓ ደም ባንክ ደም ገልእተ ይብል መሰለን ባንክ ደም ኤርትራ ኣብ ክል ሃላ ግልና ሓተ ኣባይ እትልይ ሃላ ባንክ ደም ናይናቱ እለ ካልኣይት ዞባጋሽ ባርካ ህሌት እግልና ባሮንቱ ህሌት እታ ባሮንቱ ህሌት ባንክ ደም እግላ ድዋራ ዝሃላ ሆስፒታሌት እግሉታት ነፋዕ ምስሎምታት ትሸቀ መሰለን ተሰነይ ዝህሌት ንእሽ ባንክ ደም እታ ሆስፒታል ህልየት እላ ባንክ ደም ምና ድዋራ ዘለው ሸባቢን ዝብሎ ፀናሕና ናይ ደም ርመራ እንዲወደት ናይ ሎም ሸባቢን ዓይነት ደም ፋርዕ ደም ኩሉ ተኣምሮ ምስላ ኣብ ክቱብ ፀብጦ እታ ወቅትላ ኤ ፕላስ ኣስሓዝዮ ምገብእ ምኖም ኤ ፕላስ ዝገብኦ ነፈር እንደላኬት መትበርዓት ደም ዝወደት እግላ ሕሙም ኣጊት ግተይቦ ትቀድር እሊ እላ ሓተ ገበይ ዋድያ ሙሉ ሄለና ተባሃለቱ ላል ዓበት ናይ WHO ቃኑን ኩሉ ለትበርዓ ደም እቲ ባንክ ደም እንተኣታ

ሰዓት 9 ኣኺሉ ፈኖ ኤርቲቪ ምክታል ትርከቡ ዝኸርኩም ተዓዘብትና ከመይ ተምስዩ ሎሚ ዓርቢ 26 ሰነ ዝተዳለወ ሃገራውና ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብደ ንምክታልኩም ብክብርና ዓደምኩ ፈለማ ኣርስተ ዜና። ኣባላት ማሕበረሰብ ዲፕሎማሲን ፕረዚደንት ኢሳያስን መላእ ስድራ ቤትን ፅንዓት ይሃብኩም ኢሎም ፈፃሚት ቦርድ ሃማድኤ ብስመራ መንፈቃዊ ግምጋም ስራሕ 226 ኣካይዳ። ቤት ትምህርቲ ቴክኒክ ደቂ መሓረብ 7 ዓውድታት ሙያ ዘምሃረቶም 144 ተምሃሮ ብሰርቲፊኬት ኣመሪቓ። ኣብ ዜናታት ወፃኢ ኣሜሪካ ናብ ኤሮጳ ሕብረት ንእትልኾ ባህርያዊ ጋዝ ከተቋርፁ ከም እትኽእል ኣጠንቂቓ። ቻይናን ባንግላዴሽን ኣብ 13 ዝተፈላለየ ፅላታት ብሓባር ንምስራሕ ዝኽእል ናይ ምርድዳእ መዘክር ተፈራሪመን። ብሪጣንያ ካብ ኤሮጳዊ ሕብረት ድሕሪ ምውፃኣ ጃምላ ሃገራዊ እቶታ ብኣስታት 800ታዊት ጎዲሉ። ዝርዝር ዜና፣ ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ብምክንያት ዕረፍቲ ሓርበኛ ወይዘሮ ኣዳነሽ በርሀ ንክቡር ፕረዚደንት ኢሳያስ ኣፈወርቅን መላእ ስድራ ቤትን ናይ ፅንዓት ይሃብኩም መግለፂታቶም ኣቕሪቦም። እቶም ኣባላት ማሕበረሰብ ዲፕሎማሲ ነዝገለፁ ሎሚ ኣብ ሰዓታት ቅድሚ ቀትሪ ናብ ቦታ ሓዘን መንበሪ ስድራ ቤት ኣብ ዝበፅሑሉ እዮም። ብ22 ሰነ ኣብ መበል 97 ዓመት ዕድሚኤን ካብ ዝዓለም ብሞት ዝተፈለያ ሓርበኛ ኣዳነሽ በርሀ ስነ ስርዓት ቀብረን ብ24 ሰነ ኣብ ምካነ መቓብር ጸሎት ተፈጺሙ።

ፈፃሚት ቦርድ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መንፈቃዊ ገምጋም ስራሕ 2026 ናብ ዘካየደትሉ ኣብ ምሕያል ውዳበ ኣድማዕ ስራሕ ከም ተዓመ ተገንዚባ 24-25 ሰነ ብስመራ ኣብ ዝተካየደ ገምጋም ፕረዚደንት ሃማድዮ ወይዘሮ ተካስፋ ምካኤል ኣብ ምስፋሕን ምድልዳልን ውዳቤታት ምሕያል ሙያዊ ስልጠናታት ምምልማል ወደብቲ ኣባላት ምብራኽ ፖለቲካዊ ንቕሓት ደቂ ኣንስትዮ ከምኡውን ምክያድ እዋናዊ ሰሚናራትን ኣስተምሮታትን ዘተባብዕ ስራሕ ከም ተዓመ ብምጥቃስ እዚ ምርኣያ ፃዕርን ተሳትፎን ኩሉ ኣካል ከም ዝኾነ ብሪሃ ሓለፍቲ ክፍልታትን ጨናፍርን ኣብ ዘቕረብኡ ፀብጻባት ጥዕና ኣደን ዕሸልን ንምውሓስ ብዝተኻይዱ ጉስጓሳት ኣብ ኩለን ዝባታ ተጠቃምነት መፀበይ ነፍሰ ፁራት ክብ ከም ዝበለ ኣብ ምውጋድ ሃሳይ ልምድታትን መሰላት ቆልዑን ድማ ዝናኣት ስራሕ ከም እትሰላሰለ ገሊፀን ብዘይካዚ ተራ መሻርክቲ ኣካላት ኣብ ምዕዋት መደባት ግደ ከም ዝነበሮ ክጥቀስን ከሎ ኣብ ምውዳብ ሓደስቲ ኣባላትን ምስፋሕ ጎስጓሳትን ከምኡውን ምዕባይ ግንዛቤ ብውህደት ክስራሕ ተዘትዩ ፈፃሚት ቦርድ ሃማድየ ብመወዳእታ ኣብ ዝቐረበ ፀብጻባት መንፅር ብልጫታቱን ድኻማቱን ብዕምቀት ድሕሪ ምዝታይ ኣብ መፃእን ዝለዓለ ውፅኢት ዓፀፋ ክስራሕ ብቕዓት ዘሎ ሙያዊ ዓቕሚ ሰብ ክምደብ ዓቕምን ኣፍልጦን ደቂ ኣንስትዮ ዘበርኽ ስልጠናታት ክሰፍሕ ናብ መንእስያት ዝቕንዕ መድባት ዋርሳ ድማ ክሕየል ዝብል ሓሳባት ኣቕሪቡ ቤት ትምህርቲ ቴክኒክ ደቂ ምሓረ ብ7ተ ዓውድታት ሙያ ን2ተ ዓመት ዘምሃረቶም 144 ተምሃሮ ብሰርቲፊኬታ መሪቓ ወኪል ኤሪና ብስራት ተመስገን ዘዳሉ

0: ጸብጻብ ያሲን ሳልሕ ከቅርቦ እዮም።
1: ቤት ትምህርቲ ቴክኒክ ደቀ ምሓረ ንኽልተ ዓመት ብዓውድታት ኣውቶሜካኒክ ኤሌክትሪሲቲ ስራሓት ህንፃ ፅርበት ዕንፀይትን ሓፂንን ከምኡውን ኤሌክትሮኒክስን ስራሓት ሓፂንን ሰልጠኑ 144 ተምሃሮ ብ24 ሰነ ኣመሪቓ። ኣብቲ መበል 22 ናይ ምምራቕ ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ውሃብ መሓመድ ዓሊ ኣብ ዘስምዖ ቃል ተመረቕቲ ብግብርን ክልሰ ሓሳብን ዝተዋህቦም ትምህርቲ ብብቕዓት ከም ዝዛዘሙ ብምግላፅ ዝቐሰምዎ ፍልጠት ከም መንጠር ባይታ ከም ዘገልግሎም ተገንዚቦም ብስራሕን ንባብን ከማዕብልዎ ተላብዩም። ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሙያውን ስልጠናታት ኣቶ ተስፋይ ስዩም በገኑ መንግስቲ ኣብ ፅላት ትምህርቲ ንዝገብሮ ዘሎ ገዚፍ ወፍሪ ብምጥቃስ መንእስያት ተምሃሮ ተራሒሎም ንዘሎ ዕድላት ብብቕዓት ክጥቀምሉ ኣዘኻኺሩ። ኣመሓዳሩን ዞባ ደቂ ኣምሓረ ኣቶ የማነ ኣበራ ድማ ብቕዓት ኣብ ስራሕ ከም ዝረጋገፅ ብምሕባር ተመረቕቲ ንክልተ ዓመት ንዝደለዎ ሙያዊ ትምህርቲ ብግብራዊ ዕዮ ናብ ዘመስክርሉ መድረኽ ይሰጋገሩ ከም ዘለዉ ብምሕባር ትጉሃት ክኾኑ ተማሕፂኑ። ቤት ትምህርቲ ቴክኒክ ደቂ ኣምሓረ ኣብ 1999 ካብ መላእ ሃገር ንዝመፁ ተምሃሮ ስሩዕ ናይ ቴክኒክ ትምህርቲ ክትህብ ዝጀመረት ኮይና ኣብዝሓለፈ ዓመታት 413 ብዲፕሎማ 3577 ድማ ብሰርቲፊኬት ከም ዘመረቐት ሰነዳታ የነፅር።
0: ኣብ ንዞባ ጎሌት ዝርከባ ልዕሊ 700,000 ጥሪት ብሓፈሻ ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተገሊጹ ወኪል ኢሪና ዳዊት ማሃሽን ዘዳልዉ ፀብጻብ እልልታ ሃብተ ማርያም ከተቅርባ እያ።
2: ኣብ ንዕዞባ ጎሌት ጥሪት ብዝግበረለን ዘሎ ቀጻሊ ሕክምናዊ ክንክን ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተፀዋዒ ጥዕና እንስሳታት ኣቶ ሰረቐ መድሃኒ ገሊጹ። ኣብቲ ንዕዞባ ልዕሊ 200,000 ከብቲ፣ ልዕሊ 160,000 ኣጣል፣ ልዕሊ 360,000 ኣባጊዕን ልዕሊ 14,000 ኣግማል ከም ዝርከባ ብምጥቃስ ጥዕና እንስሳን ኣከባብን ንምውሓስ ምስ መሻርክቲ ኣካላት ዝካየድ ስራሕ እወታዊ ውፅኢት ከም እተረኽቦ ሓቢሩ። ንዕዞባ ጎሌጅ ምስ ክልተ ሃገራት ስለ ዝዳወብ ፍኑ ምንቅስቓሳት ካብን ናብን ዘስዕቦ ስግሮ ደባዊ ሕማማት ንምክልኻል ቀጻሊ ኮለላታት ከም ዝካየድ ብምጥቃስ ሓረስቶት ወነንቲ ጥሪትን ጓሶትን እዋናዊ ሓበሬታ ኣብ ምትሕልላፍ ንዝገብሮ ምትሕብባር መጊሱ። ኣብ 2026 ኣብቲ ንኡስ ዞባ ጉልሓይ መሰል ሕማም ከብቲ ስለ ዝተራየ ኣብ 16 ምምሕዳራት ከባቢ ልዕሊ 40,000 ከብቲ ክኽተባ ከለዋ ኣብ ጠለበጊዕ እውን ተመሳሳሊ መደብ ከም እተተግበረ ኣቶ ሰረቐ ገሊፆም። ጎኒ ጎኒ እዚ ወፍሪ ክታበ ፀረ ዕቡድ ከልቢ ከም ዝውሃብን ኣረዲዩ። ኣቶ ሰረቐ ኣብ መወዳእታ ኣብ ምምሕዳራት ከባቢ መንጉላ ሳቡናይት ገርገፍን ዓዲ ሸግላን ብዘይሕጋዊ ኣገባብ ንመጋሃጫታት ኣብ ሕርሻዊ መዓላ ንዘውዓሉ ቅልጡፍ ስግምቲ ክውሰደሎም ብምትሕስሳብ ራህያታት ዕቱብ ቆላሕታ ክግበረለን ተላብዩ። ወነንቲ ጥሪት ብወገኖም ጥሪቶም ግቡእ ሕክምናዊ ክንክን ሳላ ዝረኸባ ኣብ ፅቡቅ ኩነታት ከም ዝርከባ እንትኾነ ኣብ መጋሃጫታት ብሰንኪ ዝረአ ሸለልትነት ጥሪቶም ግዳይ ኮይነን ስለ ዘለዋ ዝምልከቶ ኣካል ቆላሕታ ክገብረለን ጠዊዖም።
0: ናብ ካልእ ዜና ምስ ንሰግር ጨንፈር ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ኣብ ዞባ ደቡብ ኣቑሑ ባሕሪ ኣእምራውን ምዕባላውን ስንኩልና ዘለዎም ዜጋታት ኣብ ማሕበር ተጠርኒፎም ተረባሕቲ ዘለዉ ዕድላት ዝኾኑሉ ባይታ ንምጥጣሕ ዝዓለመ ርክብ ትማሊ 25 ሰነ ብከተማ ዓሰብ ኣካይዶም። እታ ኣለይቲ ኣእምራውን ምዕባላውን ስንኩላን ኣብ ማሓደርቲ ከባብን መራሕቲ ጉጅለታትን ከምኡውን መሻርክቲ ዝተሳትፎ ርክብ መረዳእታ ሕብረተሰብን ህዝባዊ ኣገልግሎት ዝበ ኣካላት መንግስትን ብምዕባይ ኣድልዎ ንምጓድ ምዃኑ ሓላፊት ጨንፈር መምህር ሓያት ዓብደላ ገሊጻ። እቲ ጨንፈር ኣብ 2015 ከም እተመስረተን ቁፅሪ ኣባላቶም 145 በፂሕኹም ዘሎን ድሮ እውን 28 ካብኣቶም ተጠቀምቲ ዕድላት ትምህርቲ ኮይኖም ከም ዘሎ ብምጥቃስ ዛጊት ኣብ ማሕበር ዘይተጠርነፉ ክጥርነፉ ፀዊዓ። ተሳተፍቲ ድማ ንቕሓት ሕብረተሰብ ዘበርኽ ጎስጓሳውን ጥፈታት ክድፋኣሉ ቁጠባ መነባብሮኦም ንምሕያሽ ብዕቱብ ክስራሕ ከምኡውን ንዓቕሚ ስንኩላን ደቆም ኣብ ግምት ዘእተወ ስልጠናታት ክዋብ ዝብልን ካልእን ርእቶታት ኣቕሪቦም። ኣብ መወዳእታ ማሓዳር ንእዞባ ዓሰብ ኣቶ ብርሃን ኺዳነ ብደረጃ ንእዞባ ዝቆመ ማሕበር ንምሕያል ኣበርክቶ ሕብረተሰብን ኣካላት መንግስትን ክዓቢ ኣብ ልዕሊ ኣእምራውን ምዕባላውን ስንኩላን ዘሎ ድሑር ኣመለኻኽታ ክእረም ከምኡውን ስድራ ቤታትን ኣለይትን ናይቶም ስንኩላን ረብሓታት ምጥርናፍ ኣብ ማሕበር ተገንዚቦም ብግቡእ ክዋስኡ ኣተሓሳሲቡ። ዝበርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ኣሜሪካ ናብ ኤሮፓ ሕብረት ንእትልኮ ፈሳሲ ባህርያዊ ጋዝ ከተቋርፆ ከምትኽእል ኣጠንቂቓ ኤሮፓ ሕብረት መጠን በቀልቲ ጋዛት ብሓፈሻ ተፋእ ሚቴን ድማ ብፍላይ ንምንካይ ቅድሚ 5 ዓመታት ዝኣተወ ውዕሊ ምትግባር ዛጊድ ተበግሶ ከምዘይወሰደ ብምውቃስያ

ኣሜሪካ ነቲ መጠንቀቕታት መሓላሊፋ ዘላ እቲ ሕብረት መጠን ትፋእ ብክልተ ጋዛት ክሳብ 230 ብ30 ሚታዊት ምጉዳል ኣብ 220 ምግላፁ ዝጠቐሱ ፀብጻባት ንትግባርኡ ከምዘይተንቀሳቐሰ እዮም ዝሕብሩ። ኣሜሪካ ዝሃበቶ መጠንቀቕታት ተግባራዊ ዝኸውን ኣብ ሃገራት ኤሮጳ ሕብረት ክሲቱ ዘሎ ሕፅረት ባህርያዊ ጋዝ መሊሱ ክኸርር ከም ዝኽእል ይእመት። ኤሮጳ ሕብረት ድሕሪ ምውላዕ ኩናት ዩክሬን ሸመተ ባህርያዊ ጋዝ ሩስያ ዳርጋ ኣቋሪፁ ከም ዘሎ ዝፍለጥ ኮይኑ ኣብዚ እዋን እዚ ዝዓበየ ጥልባቱ ካብ ኣሜሪካ ምዃኑ ይዝግለጽ።

ፕረዚዳንት ቻይና ሺጂንፒንግን ቀዳማይ ሚኒስትር ባንግላዴሽ ጣሪቅ ራሕማንን ሎሚ 26 ሰነ ብከተማ ቤጂንግ ኣብ ዘካየዶ ዝርርብ ተኸቲሙ። ክልቴን ሃገራት ዲጂታላዊ ቁጠባ፣ ንግዲ፣ ወፍርን ሕርሻን ኣብ ዝርከብዎም ፅላታት ክተሓጋገዛ ምዃነን ሓቢረን ኣለዋ። ከም ኣካል ትስምዕ ኣብ 225 ልዕሊ 24 ቢልዮን ዶላር ንዝነበረ ክልታዊ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ክብከብሎ መዲበን ኣለዋ። ብሪጣንያ ካብ ኤሮጳ ሕብረት ድሕሪ ምውፅኣ ጃምላ ሃገራዊ እቶታ ብኣስታ 8 ሚታዊት ከም ዝጎደለ ፀብጻባት ሓቢሮም። ብመሰረቶም ፀብጻባት ቁጠባ ብሪጣንያ ዓመታዊ ብኣስታት 100 ቢልዮን ዩሮ ክጎድል ምፅንሑ ተፈሊጡሎ። ብሪጣንያ ናብቲ ሕብረት ትገብሮ ሰደድ ብ16 ሚታዊት ካብቲ ሕብረት ትገብሮ እታው ድማ ብ23 ሚታዊት ከም ዝነከየ ተገሊጹሎ። ዘካዚ መጠን ወፍሪ ብኣስታት 18 ሚታዊት መጠን ኣፍራይነት ከዓ ብልዕሊ 4 ሚታዊት ከም ዘንቆልቆለ እቶም ፀብጻባት ሓቢሮም። እዚ ከምዚ ኢሉ እንከሎ ድሕርቲ ናይ ምፍልላይ ግዜ ኤሮጳዊ ሕብረት እውን ዓመታዊ ክሳብ 15 ቢልዮን ዩሮ ይኽስር ከም ዘሎ ይጥቀስ። ኣብ ውርሒ ሰነ 216 ካብ ኤሮጳዊ ሕብረት ክትወፅእ ረፈረንደም ዘካየደት ብሪጣንያ እቲ ናይ ምውፃእ ውሳኔ ኣብ ውርሒ ጥሪ 220 ወግዓዊ ከም ዝኾነ ዝዝከር እዩ። ኣብ ምዕራባዊ ክፋል ሕቡራት መንግስትታት ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ከቢድ ኣከባቢዊ ዕንወት ወሪዱ። በቲ ገና ኣብ ትሕቲ ቁፅር ዘይወዓለ ባርዕ ዛጊት ልዕሊ 6,000 ሄክታር ጫካ ከም ተሃመኸ ዝተቐሱ ፀብጻባት ናብ ካልእ ከባቢታት ክልሕም ከም ዝኽእል ኣሚቶም። ክፍለ ሃገር ካሊፎርኒያ በቲ ባርዕ ሕልፈ ካልእ ከባቢታት ተሃስያ ከም ዘላ ክፍለጥ ተኻኢሉ ኣሎ። ኣብቲ ከባቢ ተኸሲቱ ዘሎ ክትር ዋዒ ጠንቂ ናይቲ ሓደጋ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎ። ኣብ ሓያሉ ሃገራት ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ እውን ሓደጋታት ባርዕ ከስዕብ ጀሚሩ ከም ዘሎ ይጥቀስ። ድሮ ስፓኛ፣ ፈረንሳን ፖርቱጋልን ሓደጋታት ባርዕ ኣጋጢሞን ከም ዘሎ ሓቢረን ኣለዋ። ኣብ ገለ ክፋላት ኤሮጳ መጠን ዋዒ ልዕሊ 45 ዲግሪ ሰንቲግሬድ በፂሑ ከም ዘሎ እዮም ፀብጻባት ዘረድኡ። ሰሜን ኮርያ ከም ኣካል ናይቲ ወታደራዊ ዓቕማን ብንፋዕን ዘመናዊ ንምግባርን ተካይዶ ዘላ ንጥፈታት ትማልዕ 25 ሰነ ፈተነታት እስትራቴጂያዊ ኣፅዋር ኣካይዳ። ንፈተነታት መወንጨፊ ስርዓታት ሮኬት፣ ታክቲካዊ ባሊስቲካዊ ሚሳይልን ናይ ነዊሕ ርሕቐት መዳፍዕን የጠቓልል። ፕረዚደንት ኪም ጆንግ ኡን ነቲ ፈተነ ብኣካል ከም ተዓዘቦ ወግዓዊት መደበር ቴሌቭዥን ሰሜን ኮርያ ብስእሊ ኣሰኒ ኣቃሊሓ። ሰሜን ኮርያ ከመልሰ ግብሪ ናይቲ ደቡብ ኮርያን ኣሜሪካን ኣብ ደባታ ዘካይድዎ ዘለዋ ትኩታኸ ክትብል ዝገለፀቶ ተኸታታሊ ወታደራዊ ልምዳት ፈተነታት ዘመናዊ ኣፅዋር ከተካየድ ምፅንሓት ፀብጻባት ይሕብሮ። ሓበራ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቅልውላዊ ሓውሲ ደሴት ኮርያ ክኸርር ቀንዲ ምክንያት ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። እዚ ከምዚ ኢሉ እንከሎ ደቡብ ኮርያ ስጋኣታት ሰሜን ኮርያ ንምካት ናይ ሰብ ኣልቦ ንፈርትን ፀረ ሰብ ኣልቦ ንፈርትን ዓቕማ ብቁልጡፍ ከተስፍሑ ምዃን ኣፍሊጣ። ሚኒስተር ምክልኻል ደቡብ ኮርያ ብዝሃቦ መግለፂ ሃገሩ ን500,000 ሰራዊት ናይ ሰብ ኣልቦ ነፈርቲ ስልጠና ከም ትህብን 10,000 ሰብ ኣልቦ ስርዓታት ናብ ግንባራት ከም ተዋፍርን ሓቢሩ። ብዘይካዚ ክሳብ 229 ኣስታት 110,000 ሰብ ኣልቦ ነፈርቲ ምፍራይ ናብ ሓይሊ ምድሪ፣ ሓይሊ ኣየርን ሓይሊ ባሕርን ንምፅምባር መደብ ከም ዘለዋ እቲ ሚኒስተር ብተወሳኺ ኣነፂሩ። ቀዳማይ ሚኒስተር ስሎቫኪያ ሮበርት ፊኮ ሃገሩ ንዩክሬን ኣብ ዝግበር ወታደራውን ፋይናንሳውን ደገፍ ከም ዘይተሳተፈ ኣፍሊጡ። ቀዳማይ ሚኒስተር ፊኮ ስሎቫኪያ ነቲ ክዳን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሳኺ 80 ቢልዮን ዶላር ልቓሕ ንምሃብ ዘለዎ መደብ ከም ትቃውሞ ገሊጹሎም። ስሎቫኪያ ወታደራዊ ደገፍ ናብ ዩክሬን ከይትልእኽ ንዝኣተወቶ ምብፅዓ ከም እትኽብሮ እቲ ቀዳማይ ሚኒስተር ብተወሳኺ ሓቢሩ። ኪዳን ሰሜን ኣትላንቲክ ኔቶ ንዩክሬን ተወሳኺ ናይ 80 ቢልዮን ዶላር ወታደራዊ ደገፍ ንምሃብ መደብ ከም ዘለዎ እዩ ዝግለጽ ዘሎ። እቲ መደብ ዝመፅእ 7-8 ሓምለ ብከተማ ኣንካራ ቱርኪ ብዝግበር ዓመታዊ ዋዕላ መራሕቲ ኣባላት ኪዳን ክዝተየሉ ትፅቢት ይግበር። ኤሮጳዊ ሕብረት ኣብ 2026-2027 ንዩክሬን ወለድ ዘይብሉ 90 ቢልዮን ዩሮ ልቓሕ ንምሃብ ንዝወፅእ እማመ ኣብ ዝሓለፈ ወርሒ መያዝያ ከም ዘጽደቆ ዝከር እዩ። ንዩክሬን ዝግበር ወታደራዊ ደገፍ ካብ ቀንዲ ጠንቂ ናይቲ ልዕሊ 4 ዓመታት ኣቕፂሩ ዘሎ ኩናት ምዃኑ እዩ ሩስያ እትወቅስ። ኣብ ቬኔዙላ ብ23 ሰነ ዝተኸስተ 7.2-7.5 ሬክተር ማንቲ ሓደጋታት ምንቅጥቃጥ ምድሪ ናይ ዝሞት ሰባት ቁፅሪ ናብ ኣስታት 600 ክብ ከም ዝበለ ተገሊጹ። ኣማይት ካልኦት ዳሃዮም ጠፊኡ ስለ ዘሎ እቲ ቁፅሪ መሊሱ ክውስኽ ከም ዝኽእል ሰመዝ ስርሒት ምድሓን ሂወት ቬኔዙላ ኣሚቶም ኣለዉ። በቲ ኣብ ውሽጢ 126 ዓመታት ኣብ ቬኔዙላ ካብ ዝተኸስተ ምንቅጥቃጣት ዝሓይለ ምዃኑ ዝተገልጸ ሓደጋ ልዕሊ 4,000 ቆሲሎም ኣማይት ኣባይቲ ድማ ከም ዝዓነወ ይዝጥቀስ ዘሎ። ኣህዱታት ሲቪላዊ ድሕነት ግዳያት ንምርዳእ ዘካይድዎ ስርሒት ይቕፅል ኣሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ፣ ሜክሲኮ፣ ኮሎምቢያ፣ ኤልሳልቫዶር፣ ኪዩባ፣ ቺለ፣ ካናዳ፣ ስፓኛ፣ ፈረንሳ፣ ኢጣልያ፣ ስዊዘርላንድ፣ ጀርመን፣ ሆላንድን ቼክ ሪፐብሊክን ጉጅለታት ክኢላታት ምድሓን ሂወት ሊኢኸን ኣለዋ። ኣብ ቬኔዙላ ኣብ 2018 ዘጋጠመ 7.2 ሬክተር ምቅጥቃጥ ምድሪ ልዕሊ 400 ሰባት ከም ዝሞቱ ፀብጻባት ይሕብሩ።

ዜናታት ምዝዛም ኣርእስታት ዜና ክደግመልኩም። ኣባላት ማሕበረሰብ ዲፕሎማሲ ንፕረዚደንት ኢሳያስን መላእ ስድራ ቤትን ፅንዓት ይሃብኩም ኢሎም። ፈፃሚት ቦርድ ሃማድኤ ኣብ ኣስመራ መንፈቃዊ ግምጋም ስራሕ 226 ኣካይዳ። ቤት ትምህርቲ ቴክኒክ ደቂ ምሓረ ብ7ተ ዓውድታት ሙያ ዘምሃረቶም 144 ተምሃሮ ብሰርቲፊኬት ኣመሪቓ። ኣሜሪካ ናብ ኤሮጳዊ ሕብረት ንእትልኾ ባህርያዊ ጋዝ ከተቋርፆ ከም እትኽእል ኣጠንቂቓ። ቻይናን ባንግላዴሽን ኣብ 13 ዝተፈላለየ ፅላታት ብሓባር ምስራሕ ዝኽእል ናይ ምርዳእ መዘክር ተፈራሪመን። ብሪጣንያ ካብ ኤሮጳዊ ሕብረት ድሕሪ ምውፃእ ጃምላ ሃገራዊ እቶታ ብኣስታት 800ታዊት ጎዲሉ። ባርከ ዝኽርኩም ተዓዘብቲ ዜናታት ኣብ ስዛዝ ይምሎ ስለምክተልኩም ንመስግን ምስትርብን መደባትና ንሓድገኩም ብወገና ሰናይ ምሸት።

መደምና ትራን ኣብ ሰሙን እዚ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቁኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖት ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምሉእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ገይሩ ሰያሪ ሰኒ ክልተ ኪሎ ራንቺ ክልተ ኪሎ ባናና ኣንፀልኪ
1: ሰዓት ክዘይ ኮይኑሎ ሕጂ
0: ኣቲ የርሰይ ሓሙሽተ ደቂቕ ጥራይ እኳ ኣሕሊፈ
1: ሸዓተ ገዛ ካኣቶሪ ኢለካ ኣነ
0: እማቶም እንዳዶ ኳን እኳ እዮም ደንጌሙኒ ግደፉ ኢልዮም ግደፉ ኢልዮም ሰብ በዚሕዎም
1: ሰብተ በዚሕ ገሪፍከም ትመፅእ
0: ንስኻ ንቀታለካ ርሰይ

መደምና ትራን ኣብ ሰሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖት ህይወት ኣብ ንኡስ ዘብዓርዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልምሳ እውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍርቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ከመይ ኣለኹም እዞም ደቀይ? ሰላም ሰላም ሰላም ሰላም። ከመይ ኣለኹም ፎቶዋት ደቅና ክቡራት ስድራ ቤታት? ከመይ ኣለኹም ኣብ ውሽጥን ኣብ ወፃእን ትርከቡ ብምሉእኹም? መደብና መደብ ሃለው ቆልዑ ከመይ ኣሎ ትሕጎስሉ ዘለኹም? ዝኾነ ይኹን እንድሕር ርእቶ ኣለኩም ከዓ ኣብቲ ታሕቲ ተፃሒፉሎ ቴሌፎን ደው ኢልኩም ማለሲ ዝኾነ ዘለኩም ሓበሬታ ከትሕብሩና ትኽእሉ ይኹም እዞም ደቀይ። ስለዚ ሕጂ ትምህርቲ ኸ ረሲዑ የፀኒሐ ትምህርቲ ማለት መርመራ ከመይ ቀኒ ጣዕጣዕ ደብልኩም ሞ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። እዞም ደቀይ ኣጆኹም ኣይትሕመቑ እምበኣር ናብታ ምጭውት መደብና መደብ ሃለው ቆልዑ ደበኺልና መፂና ኣለና። ሕጂ ሓንቲ ሙዚቃ ክጋብዘኩም እየ። ተዋዛወዙ ቆልዓራ ዓብልዎ ኩሉ ሕቆኹም ደሎ ኩሉ ቃዕቃዕቃዕ ዓብልዎ ብድሕሪኡ ክምለሰኩም እዮም ደቀይ። እዚኣ ንዓኹም።

ከመይ ፀኒሓ ሙዚቃ ተሓጒስኩም ዶ? እንኳዕ ተሓጎስኩ፣ እንኳዕ ተሓጎስኩ፣ እንኳዕ ተሓጎስኩም። ሕራይ መቸም ዝሓለፈ በዓል ናፅነት ክንደይ ግዜ ነጊረኩም እየ ብዝተፈላለየ። ብጣዕሚ ኢኹም ነፊዕኩም ዘለኹም። መንከ ግጥሚ ክገጥም ዘይብል መንከ ዝኾነ ክምድር እየ ዘይብል ኩሉ ከዓ ብዛዕባ ስድርኡ፣ ብዛዕባ ሃገሩ፣ ብዛዕባ ኩሉ ዘሎ ማለት ኣብ ከባቢኡ ዘሎ ባህሪ፣ ብዛዕባ እንስሳታት ኩልኹም ዝቀረብኩምዎ ግጥምታትን መደረን ናይ ብሓቂ ሕጒሱና ኩላህና ከዓኒ ወለዲ ንዛረበሉ ኣለና። እዚኣ ንዓኹም ዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ እሞ ኣብታ ዲሞይ ዳ ዲሞይ እንታይ ኮን ትህሉ ብድሕሪኡ ክምለሰኩም እየ ብሓባር ምስ ረኣና እያ።

ነበረ ያ ነበረ ኣብ ሓደ ገዛ ብሩ ትበሃል ድሙ ነበረት። እታ ድሙ ኩሉ ግዜ ቀልቀል ክትወፅእ እንተደልያ ካብ ውሽጢ ገዛ ብምውፃእ ኣብ ሓንቲ ሓመድ ዘለዋ ቦታ ብምኻድ ብክልተ ይእዳዋ ጉድጓድ ብምኩዓት ኣብቲ ጉድጓድ ኩድም ትብል እሞ ቀልቀል ወፅያ ብሓመድ ትደፍኖ ነበረት። እታ ድሙ ኣዝያ ፅሪይቲ እያ ዝነበረት። ንግሆ ንግሆ ብመልሓሳ ጉንቦ ኢዳ ምራቅ ተጠልቂዮ እሞ ገፃ ትሕፀብ ነበረት። እታ ድሙ ዝኾነ ንጣብ ርስሓት ዘይብላ ሻሽ ትመስል ፃዕዳ ኮይና ኣብ ኣፍንጫኣ ፀላም ብሮት ነበረታ። እታ ድሙ ካንሸሎ ካብ ለመምታን ኣናፁን ብጉቡእ እያ ትሕልዎ ዝነበረት። ድሕሪ ግዜ ግን ሓንቲ ደፋራንጭዋ ብቐትሩ ኣብ ውሽጢ እቲ ካንሸሎ ካብ ሰሜን ናብ ደቡብ ካብ ምዕራብ ናብ ምብራቅ ካብ መንደቅ ካንሸሎ ጎያ ክትቆርፅ ተቐማጦ እቲ ካንሸሎ ወዶም ጓሎም ክርእዋ ነታ ድሙ የላ እንድያ ናበሉ ክሓሚዋ ጀመሩ። ድሙ ሕሜት ዋናኣን ተቐማጦ እቲ ካንሸሎን ብጣዕሚ ይሕረቃ ነታ ኣንጭዋ ኣብ ኢዳ ክትእትዋ ሙሉእ መዓልቲ ብዕቱብ ክትከታተላ ጀመረት። ካብ መዓልታት ሓደ መዓልቲ ድሙ ኣብ ሓደ ፀግዕ ፊስቶ ኣብ መሬት ተላሒጋ ታቢኣ ክትፀናፀና ዋዕለት። ኣንጭዋ ከምኣመላ ካብ መንደቕ ናብ መንደቕ ትሸብብ ሓሓንሳ ቀስ እናበለት ኣብቲ ማእከል ካንሸሎ ብምእታው ቅራፍ ኮሚደረ ብክልተ ይእዳዋ ብምሓዝ ኮፍ ኢላ ክትበልዕ ጀመረት። ድሙ ብተግባራት ድፍረትን እታ ኣንጭዋ ኣዝያ ተገረመት ሓረቀ።

0: እዛ ሎቕማ ፀንጭዋሲ ብዋናታተይ ከተንዓቐኒ ከተዋርደኒ ብድፍረት ከም ድላያ ካንሸሎ ክትዕንድረሉ ብምባል ክትጎብጣ ብብቕሩብ ናብታ ኣንጭዋ ገፃ ሰጎመት። ኣንጭዋ ውዳቅ ኮሚደረ ክትበልዕ ንድሙ ፍጹም ኣይዝተውዓለትላ። ድሙ በካይዳ ድሙ ሰላሕ እናበለት ኣብ ሓደ ምቹእ ቦታ በፅሐት። ድሙ ሕጂ ንእንጭዋ ክጎብጣ ፅቡቅ ቦታ ሒዘ ኣለኹ ምስ በለት። ድሙ ከም ነብሪ ተወርወረት ልክዕ ኣብ ዝባን ኣንጭዋ ድማ ዓለበት። ኣንጭዋ ብስምባደ ልባ ሙሉቃ ኣውያት ድማ ተተሓሓዘቶ በለት። ድሙ ሕጂ ዶ ይሓይሽ ጭጭጭ ካንሸሎ ሕዛእቲ ክጌርክዮ ከም ድላይኪ ክትዕንድርሉ በለታ። ኣንጭዋ ይቕሬታ ድሙ ይቕሬታ ድሙ፣ ንዓይ ሕጂ እንተ ቆራጢምክኒ ንሓንቲ ግዜ ምሳሕኪ ጥራኤ መሓርኒ መሓዙት ንኹን እምበር ቀፃሊ መሳሕክን ድራርክን ካብ ሓደ ቤት ምግቢ ተረፍ መረፍ ጮማ ስጋ ከምፃልክ እየ ምስ በለታ። ድሙ ሕራይ ዝሰምዓክ እየ ግን ቅድም ቀዳድም ኣብዛ ካንሸሎ እንትርፎ ብለይቲ ብቀትሪ ገፅኪ ከይርአኪ ፅባሕ ምሳሕን ድራርን ምሸት ፀላም ከደኖ ተረክብኒ ወድሓንኪ ኢላ ፈነወታ። ኣንጭዋ ፀገም የለን ይቀኒለይ ይቀኒለይ እናበለት ከደት እሞ ኣንጭዋ ከም ቆፀረኣ ከመይ ዝኣመሰለ ጮማ ስጋ ምሳሕን ድራርን ንድሙ ኣረከበታ። ድሙ ካበይ ኣምፅኢክዮ በለታ። ካብ ፍሪጅ ናይ ሓደ ቤት መግቢ ኣምፅአዮ ምስ በለታ። ስምዒ ኣነ ገንዘብ ስርቂ ክበልዕ ኣይደልን እየ። ኣነ ንስኽን ካብዛ ሎሚ መዓልቲ ተዓሪቕና ኢና። እንተ እንዳማትክ ንብረት ኣላዓኢልክ ምብላዕ ግን ኣቋርፅ እዮ። መሓዙስን ሙሉእ ምሕዝነትን ክህልወና እንተኮይኑ እንዳማትካ ኣልዒልካ ምብላዕ ኣይፈቱን እየ። እቲ ዝመፅእ ዝበልክዮ ጮማ ድማ ኣየድልየንን። ሕጂ ተላይ ናብታ ዘምፃእኽያ ፍርጅ ምለስ እየን ኢላ ነተን ስጋ ሓበታ ይበሃል።
1: ክርም ኣብ ዲሞይዳ ዲሞ እንታይ ነራ መሲልኩም? ብዛዕባ ሓንቲ ንጭዋን ድሞን እታ ንጭዋ ደፋር እያ። ኣብ ካንሸሎ እንዳማታሲ ከም ድላያ ትዕንድር ዋ ደከውን። እታ ድሙ ከዓ ዋዛ ዲ መሲልኩም? ምክንያቱ እታ ድሙ ስራሕ ኣለዋ። እታ ድሙ እታ ንጭዋ እውን ስራሕ ክህልዋ ክእል እንድዩ። ግን ኣብ ቅድሚ ፀላኢኻ መፂኻ ውትፍ ውትፍ ኣይትብልን ኢኻ። ዳሕራይ ግን እቶም ክልተ ፀላእቲ ከዓ ተዓሪቆም ብሰላም ከም ዝነብሩ ከዓ ኮይኖም ማለት ድሙን ኣንጭዋን ድሙን ኣንጭዋን ክዕረቁ ከለዉ ንሕና ሰባት እንታይ ደገራጭ ለናዞም ደቀይ ትኾነ ምስ ዓርክኹም ምስ መሓዛኹም ትኾነ ነገራት ንድሕር ኣጋጢሙኩም ትዕርቅ ኢካ ትብል ሰላም ሰላም ኣይተሓዘለ የቅሬታ ይ ዝበሃል። እታ ድሙ ግን ሪኢኹማ ደብታ ጥቃፊስቲ ኮይና ቀስ እንዳበለ ሰላሕ እንዳበለ ፍር ኢላ ከይዳ ዓበት ሽዕታ ኣንጭዋ ተዓሪቐን። ዳሕራይ ግን ብምንታይ ተዓሪቐን? ኣነሲ ተረፍ መረፍ ከም ፃልክ እየ ኢላ ታምሽ። ግና ተረፍ መረፍ ኣይኮነትን። ካብ ተላጃ ስጋ ሰሪቃ መፅያታ ንጭዋ ሽዑ ክትባ እቲኣ ጎራሕታ ድሙ ስርቂ ትፈቱን እያ። ካብ ምፅ ክዮ ትበለታስ ካብ ሓደ ፍርጅ ኢላ ናይ መን ናይ ካልእ ሰብ ጌጋ ሰላሕ ኢልክ መለስ እየን ኣነ ገንዘብ እንዳማተ ኣይበልዕን እየ ኢላ። እዞም ደቂ እንታይ ተማሂርና ካብዚኣ? ዳማትካ ንብረት መላዓል ነውሪ ምኳኑ ካብ ኣንጭዋን ካብ ድሙን ተማሂርና። ሕራይ ሕጂ ናበይ ከብለኩም እየ ናብ ታትፈትዋ መን ዝያዳ ዘከረ ምውድዳርካ ኣይትሕመቁ ናብኣ ክብለኩም እየ። መጀመርታ እንታይ ክኾን ትደሊ?
2: ዶክተር።
1: ዶክተር ናይ ምንታይ? ናይ ቆልዑ፣ ናይ እንስሳ፣ ናይ ማካይን?
2: ናይ
1: ህፃናት ሓገይ ሓኪም ናይ ህፃናት ኣጠቁዕላ ዋ ሶዳ መሓዛይ እንዲኸ ብረው ወፃጓለ ሕጂ

ሓኪም ናይ ህፃናት ድክትኮነ ሽምክ መን ሞ ራእዮት ታምዱር ዓሳ ኣብ ርእስ ዶክተረ ኣብ ርእስ ታምዱር ዓሳ ኣብ ቁፅሪ ሓደ ኣሎ ኣብ ቁፅሪ ክልተ ፍያት

0: ኣብ ቁፅሪ ሓሙሽተ ምእንቲ ክትሓስቡ ይቐስ ኢሉ ትፈጥ ዘሎ ኣብ ቁፅሪ ሓሙሽተ ናይ ተጋደልቲ ጣዕጣዕ ተይሉ ከይሓልፈኩም ምእንቲ ክትሓስቡ ኣብ ቁፅሪ ሽዱሽተ ግመ ኣስተውዕሊ ሕጂ ኣቕምጥ ተብልያ ግመ ኣብ ቁፅሪ ሸውዓተ ሽምዓ ኣብ ቁፅሪ ሸሞንተ ክርያና ስከታይ ትመፅእ ሓዙ ካእስኹም ሓዙ ዝግኒ ደርሆ ሕዝክ ደለኸ ብራዎ እዛ ጓለ ቁፅሪ ሓንቲ ስሒብካ ኣብትያ ክተቐምጥ ደስ ዝበለክ ቁፅሪ ሓደ ኣብ ኣግበርያ ቁፅሪ ሓደ ታንዱር ዓሳ ወይ ነዚ ታንዱር ስክልኹም ትፈልጥዎ ታንዱር ዓሳ ኣረ ታንዱር ዓሳ እስከ ክርያይና ተኮይና ኣነ ይፈለጥኩን እንዴ እዛ ጓለይ ዶክተረ ታንዱር ዓሳ ተኸይና ክርያይና ኣብዚኣ እስከ ታንዱር ዓሳ ታንዱር ዓሳ ብራዎ እዛ ጓለይ 10 ነጥቢ ትገሚ ቁፅሪ ክልተ
1: ፍያት
0: ቁፅሪ ክልተ ፍያት ማኪና ኣላዶ ዶክተር ፍያት ክትገዝኡ ኮ ክድሕራይ ማኪና ኣላ ሕራይ ዓባይ ማኪና ኣላ ንእሽተይ ማኪና ኣላ ፍያት ሕራይ ኣብ ዓድና ብዙሓት ኣለዋ ፍያት ቦልግስ ባገር ገለ መለታት ደይኮነ ስካል ፍያት እስከ ፍያት ብራዎ እዛ ጓለይ ኣምፅኻ ሳልሰይቲ ቁፅሪ ኣርባዕቱ ወዳይቶዶ ቁፅሪ ኣርባዕቱ ከዓ መፅ ሕጂ
1: ባሕሪ ነራ
0: ዋ ነራ ስካራይ ባሕርተ ነራ ክርአይና እዚኣ ዶክተረ ናይ ብሓቂ ዶክተረ ድሕራ ምዚኣ መሊስክያ ቅልጥፍቲ ቅልጥፍቲ ክደለኽ ዶክተረ ባሕሪ ባሕሪ ኣታ ቁዕላታ ደቂስኩም ኹም ሕራይ ኣንፅኻ እንደገና ረብዓይ ቁፅሪ ሸውዓተ ኢላ ኣላ ሕጂ ከዓ ሸውዓተ ሽምዓ ምንታይ ድውላዕ
1: ኣብ
0: 20 ሰነ ብራዎ እዛ ጓለይ ብራዎ ንፍዕቲ ሕጂ ክትመፅያ እስከ ሕራይ ኣብ በሪዝ ደይክኻ ውላዕ እዩ እስከ ሽምዓ ኣብ 20 ሰነ ኣብ በሪዝ ደይ ናይ ሓውኺ ኣብ ናት ክኸን ይውላዕ ሓቀ ብራዎ ኣምፅኻ ሕጂ ካልእ ሓምሻይ ቁፅሪ ሓሙሽተ ገይርክ ኣለኸ ሓምሸይቲ ቁፅሪ ሓሙሽተ
1: ተጋደልቲ
0: ኮኑኹሉ እዮም ብራዎ ዘበላይ ትጠራጠሪ ዶክተረ ንፍዕቲ ኸ እስከ ክርአይና ተጋደልቲ ኮይና ብጣዕሚ ንፍዕቲ እስኪ ዶክተር ምልእቲ ሕራይ ንቆልዑት ኩሎም ክትሕውዮም ሕራይ ምስ ዓበኺ ብራዕ እዛ ጓለ ጅብዚኣ ክርአይና እስከ ተጋደልቲ ዋይ ክትነፍዕ እዛ ጓለ ሓንቲ ካልፂ ሕጂ መወዳእታ መሬትኪ ቁፅሪ 6 ዋይ ክትቅልጥፍ ቁፅሪ 6
1: ዝግኒ
0: ዝግኒ ኮነትን ኣጆኸይ ተዓባይ ነፋሪት ነኖ ዝዓባይ ነፋሪት ምሽ ብሰማይ ትኸይድ መሊቓ ኣወ ግበ ያ ነራ ተዓባይ ነፋሪት ደለክ ብልዕሊ ግበ ትኸይድ ሓነይ ግን ኣምፂኽኮ ሓሙሽተ ብራዎ ዘጓለ ንፍዕቲ ሕራይ እታ ትመፅእ ትግጥምዋ እንዲኹም ኣፍየ ድሩሩ እንድያ ግን ኣብ ንኡስ መደብ ዓፍየት እንታይ ክትመፅ እዮ ሽዳ ባራራራራ ቶቶቶቶ ትፈትዎ ማዓት እንዲኹም ንሳ ኣብኣ ገመል ረባዕ ክመፅ እዩ እንታይ ይብለና ግን ብሓባር ክርአና

0: ሽዳ
1: ሰላም ሰላም ኣነ ገመር ረባዕ ከመይ ቀኒኹም እዞም ደቀይ ኣቃውማ ሓይልታት ገድሊ ከመይ ከም ዝነበረ ክዕልለኩም ዶ ግርም ከም ትብሉኒ ስለ ዘይጠራጠር ዕላለይ ክጅምር መጀመርያ ሓንቲ ሓይሊ ተጋደልቲ ከመይ ምዃና ኣቃውምኣ ክዕልለኩም ኣብ ህዝባዊ ግንባር ሓንቲ ሓይሊ ብሰለስተ ጋንታታት 9 መሳርዕን ትቐውም ነበረት ብፍላይ ኣብ 1980 ቅድሚ ሻድሻይ ወራር ዳርጋ ንኽልተ ዓመታት ኣብ ተዛነ ትምህርትን መቅርራብን ስለ ዝነበርና ብዙሓት ሓደሽቲ ተዓለምቲ ፅምበሩና ስለ ዝነበሩ ሓንቲ ጋንታ 45 ተጋደልቲ ዓቕሚ ሰብ በፂሓ ነይራ ሓንቲ ጋንታ ድማ 3 መሳርዕ ነበራ መስርዕ ኮለይ ካላሽናት ኢንፎርቲን ወይ ናቶ ወይ ጅስሪ ዝበሃል ሓንቲ ነዋሕ ብረት ቦምባታት ኢድ ቦምባ ኤፍዋን ቦምባ ቻይና ቦምባ ችኪ ወይ ቦምባ ትኪ ዝዓጠቐት ስጡም ክፉፍ ዕጥቂ ብስክሊት መቐመጢ ጠያይቲ ክፉፍ መቐመጢ 3 ካዝና መቐመጢ ብራሾ ማይ መቐመጢ 2 ቦምባታት ኢድ ተዓፀፈት ነፀላ ብጀካ ነፀላ ኩሉ ካብ ቆርበት ኣሳእን ጦር ሰራዊት ዝተሰርሐ ነበረ ሓደ ተጋዳላይ ካብ 350 ጠያይት ይሽከም ነበረ መስርዕ ኣርቢጂ ልክዕ ከም መስርዕ ኮለይ ካላሽናትን ቦምባታትን ኢድ ዝዓጠቐት ኮይና ሓንቲ ኣርቢጅ 7 ፀረ ታንኪ ዝዓጠቐት ክትህሉ ከላ ገለገለ መሳርዕ ኣርቢጂ ድማ ካልአይቲ ኣርቢጅ 2 ዝዓጠቐት ነይራ መስርዕ ብሬን ካላሽናት ሓንቲ ብሬን ፒኬይ ወይ ከዓ ብሬን እንግሊዝ ብተወሳኺ ብሬን ዲቶሮፍ ወይ ብሬን ካላሽን ተዓጠቕ ነበረት ሓንቲ ሓይሊ ተጋደልቲ እነሻዕ 135 ጫሕጫሕ ዝብሉ ካብ ኣወዳትን ኣዋልድን ኣቡልኮም ዘተንፍሱ ዓቕሚ ሰብ ነይርዋ ኩሉ ጎበዝ ምስቲ ቁምጣ ሚላኖ ስረ ጋምባለ ዝተጠምጠሞ ዳንጋ ሽዳ ጥዮ ነፀላ ወይ ክሹክ ጀብጀብ ወይ ኣፍሮ ፀጉሪ ርእሲ ተፈናቲቱ ብትኹል መስርዕ ብማእከል ዓዲ ሰንጢቑ ክሓልፍ ከሎ ኣዴታት ክዕልላ ኣቦታት ክድብሉ ኣኽላባት ክነብሑ ከለዉ ብገለ ሓሱሳት ሰራዊት ደርጊ ተጋደልቲ በዚ ሓሊፎም እንተ ሰሚዐን ኣብ ስሪአን ሽንቲ ጥሪቕ ጥሪቕ የብላ ነበራ እዛ ዝተዓዘብናየ ሓንቲ ሓይሊ ተጋደልቲ ብ3 ጋንታታት ብ9 መሳርዕ ዝቆመት ዓርመሾሽ ዘይትድፈር ሓይሊ ብፍላይ ከም በዓል ሻድሻይ ወራር ን3 ኣዋርሕ ለይትን ቀትርን ብዘይዕረፍቲ ሓደ ኣንጻር 10 እናሻዕ ድማ ኣንጻር 15 ገጢሙ ኣላሽ የብሎም እሞ ብዙሕ መውጋእትን መስዋእትን የጋጥም እታ 135 ዝነበረት ሓይሊ ናብ 25 ሓንሳእ ድማ 15 ተጋደልቲ ትፀሪ ነበረት ጸላኢ ሰዓር ይርኹመሽ ውግኣት ሓውዮም ናብ ቦታኦም ይምለሱ ካብ ክፍሊ ተዕሊምን ክፍልታትን ሓደሽቲ ተጋደልቲ ይድረብዋ ሓይሊ ሰሲና ኣብ ንቡር ትምለስ መሊሻ ምስ ጸላኢ ትገጥም ስጋዕ ናጽነት እትመጽእ ድማ ብሓደ ወተሃደራዊ መራሒ ሓይሊ ብሓደ ካልኣይ ማለት እዩ ኮሚሽነር ፖለቲካ መራሕ ሓይሊ ብ3 መራሕቲ ጋንታታት ብ3 ኮሚሽነራት ጋንታ ብድምር ብ2 መራሕቲ ሓይልታትን ብ6 መራሕቲ ጋንታታትን ብ9 መራሕቲ መሳርዕን ብ9 ምክትል መራሕቲ መሳርዕን ተመሪሓ ንናፅነት ኣምፂኣ ባን

መደምና ትራን ኣብ ሰሙን እዚ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረስላሴ ዘላለ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱን ከለዉ ዝወስድዎም መሳርሒታትን ኣብ ሕቁኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖት ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልኡ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ፀሓይ ምስ ዓረበት ዋምን እቶም ካልኦት ሓራምዝን ናብ መዕረፊኦም የምርሑ ኣለዉ። ዋም ዝነኣሰ ስለ ዝኾነ ንኸይቆርር ምሸታዊ ናይ ሌሊት ክዳንዮም ዝለብስሉ ግን ነዚ ንምትግባር ቀሊል ኣይኮ

ኣሮን ከም ዝገልጾ ኣብ በረኻ ኣዴታት ሓራምዝ ነቶም ንኣሽቱ ውልዳተን ንኸይቆሩ ኣብ ማእከላኣትን ከካብብኦምን ዝረኣያ

ዋም ዝሰትዮ ዘሎ ጸባ ምስ ወድአ ክድቅስ እዩ። እንተኾነ ኣብ ጥቓ ናይ ዋም መደቀሲ ዝድቅስ ቺፕ ዝተባህለ ሓርማስ ካብቲ ንዋም ብፍሉይ ዝተቐረበሉ ጨንፈር ክሰርቕ እዩ ዝረአ ዘሎ። ግን ብቕልጡፍ ክምንጥልዎን እቲ ዝገበሮ ሕማቕ ግብሪ ምዃኑን እዮም ዝምዕድዎ ዘለዉ። ልክዕ ከም ወዲ ሰብ ሓራምዝ ይሓልሙ እዮም። ብንኣሽቶኦም ናይ ስድሮኦም ሕማቕ ኣማውታ ስለ ዝረኣዩ ከይኮነ ይተርፍን ዋም ሎሚ ምሸት ድቃስ ይኑኣሎ።

ነዊሕ ጉዕዞ እዩ ዝፅበዮ ዘሎ። ድሕሪ 3 ወርሒ እዚ ዋም ዝተባህለ ንእሽተይ ዘኽታም ኣብ ዛምቢያ ዝርከብ ሓርማዝ ክሳብ ሕጂ ኣብዞም ንበይኑ ዝነፀልዎ ጉጅለ ኣይተፀንበረን ዘሎ። ግን በብቑሩብ ርእሰ ተኣማንነት ከጠሪ ክኢሉ ኣሎ። ብፍሉይ ናብ ሓንቲ ሓርማዝ ተፀጊዑ ናብ ዘዝኸደቶ ይስዕባ ኣሎ። ደድሕሪ ኦሊምባ እታ መራሒት ማለት እዩ። ኣቀራርባ ናይ ዋም ንኦሊምባ ክስሕባዩ ዝረአ ዘሎ። ኣብ መጀመርታ ኦሊምባ ንዋም ካብ ጥቓ ከተርሕቆያ ትፍትን ነይራ። ሕጂ ግን ብፅቡቅ ክትቅበሎ ትርአላ ይብል ናባይኦም ዝኾነ ኣሮን ብሓጎስ። ከምዚ ንዕዘቦ ዘለና ድማ ድሕሪ ናይ ኣዋርሕ ናይ ሌላ ግዜ ንመጀመርታ ግዜ ተሓቕፎላ። እቶም ካልኦት ሓራምዝ ግን ክሳብ ሕጂ ካብ ጥቕኦም የሳጉግዎ ኣለዉ። ብቐጻሊ ክድህልዎ ከለዉ ግን ኦሊምባ ትዕዘብ ኣላ። ዋም ንእሽተይ ስለ ዝኾነ ነዞም ካብኡ ዝዓብዪ ሓራምዝ በድዩ ነብሱ ከተገላግሎ ድማ ወሰነ። እዞም ሓራምዝ ብዘይ ዝኾነ ጸገም ንመራሒቶም ክምእዘዝዋዮም ዝረአዩ ዘለዉ።

ኦሊምባ ንዋም ቀዳመይቲ መሓዝኡ ኮይና ኣላ። ንእዝና ክጠቦ ድማ ኣፍቀደትሉ። እዚ ኣብ ሓራምዝ ብፍሉይ ዝዝውተር ኮይኑ ልክዕ ከም ኢድ ንኢድ ተተሓሒዝካ ምውዓል ማለት እዩ። ንትፈትዎ ድማ ኢኻ ነዚ ገባብ ተፍቅደሉ። ናባይ ኣሮን በዚ ኣዝዩ ተሓጐሰ። ዋም ምስ ኦሊምባ ተሰማሚዑ ብምርኣየ ሓጐሰይ ወሰን የብሉን ድማ ይብል። ኣብተን ዝቕጸለ ኣዋርሕ ዋም ሓይሊ እናደለበ መጸ። ንጐቱ ድማ ብዝግባእ ክጥቀመሉ ጀሚሩ ይርከብ። ኦሊምባ ኣብ ጥቑኡ ብምህላዋ ድማ ካብኣ ብዙሕ ክመሃር ጀመረ። ገለ ኸኡ እንታይ ክበልዕ ከም ዘለዎን ከመይ ገይሩ ንገረብ ኣውዲቑ ሓድሽ ዝኾነ ኣቝፅልቲ ይረክብን ትምህሮላ። ዋም ድማ ብዝተኻእሎ ይፍትናኣሎ። ቀንዲ ዋም ዝተመሓየሾ ግን ብዘይሕማቕ ሕልሚ ቀሲኑ ክድቅስ ጀሚሩ ብምህላው እዩ። ድሕሪ ሰለስተ ወርሒ ዋም ነዚ መናበይኦም ቦታ ተለማሚድዎ ይርከብ።

ስለዚ ካብቲ ዝፀንሐቶ ናይ ዘኽታማት እንስሳ መናበይ ወፅያ ናብ በረኻ እትኸደሉ እዋን ኣኺሉ ይርከብ። ኣሮን ከም ዝሕብሮ ኦሊምባ ንዋም ብፅቡቕ እያ ክትሕብሕቦ ፀኒሓ። ኦሊምባ ኣብ ዘላትሉ ዋም ግድነት ምስኣ ይኸውን ነይሩ። ሕጂ ዋም ምስኣ ናብ በረኻ ንክከይድ ዕድሚኡ ኣይፍቀደሉን እዩ። ኣብ መዓልቲ 8 ግዜ እናተመገበ ንነዊሕ እዋን ኣብዚ ቦታ ክቕፅል እዩ። ኦሊምባ ብዘይ ዝኾነ ፀገም ንክትከይድ መደንዘዚ ወግእዋ። ብቕፅበት ኣልዒሎም ድማ ኣብ ማኪና ፀዓንዋ። ኣብ በረኻ ሓድሽ ህይወት ንክትፍልም ድማ ከደት። ዋም በይኑ ተሪፉ ክዕገርግር ተረእየ። ሓራምዝ ብተፈጥሮ ስምዒታውያን ምዃኖም እዩ ዝንገረሎም። ብዝኾነ ምኽንያት ምስኦም ዝነበረ ሓርማዝ ምስ ዝፍለዮም ንነዊሕ እዋን ክሓዝኑሉ እዮም ዝረአዩ። ኣሮን ከም ዝሕብሮ ዋም ኦሊምባ ናበይ ከም ዝኸደት ደንፂዎ ዩ ዘሎ። እዚ ድማ ኣዝዩ ዝሕዝነካ፣ ምኽንያቱ ዋም ኣብ ህይወቱ ብዙሕ ፀገም ይርእዩ። ተወሳኺ ፀገም ብምርካቡ ንዝነበረ ቃንዝኡ ቃንዛ ተወሲኽዎ ይርከብ በለ።

ኣብተን ዝቐጸላ ውሕዳት ሳምንቲ ናባይኦም ኣሮን እቲ መዓልታዊ ዝግበር ምንክብኻብ ብዘይምቁራፅ ይትግብረሎም ኣሎ። ግን እዞም ሓራምዝ ኣይረግኡን ዘለዉ። ኣሮን ብዛዕባ እዚ ክገልጽ እንከሎ ኦሊምባ ክትመርሖምን ከላ ኣሳጉሞኦም ቅልጡፍ እዩ ዝነበረ። ሕጂ ግን ዚሒ ሎምን ኣብ ጥቓና ጥራሕ ድማዮም ዝዝምብዩ ዘለዉ ይብል። ኦሊምባ ብዘይምህላዋ ዋሚው ዝያዳ ተሃስዩ። እቲ ቅድሚ ነዊሕ እዋን ዘካይዶ ዝነበረ ንናይ ኣሮን ኣጻብዕ ምጥባው ድማ ዳግማይ ተመሊስዎ ይርከብ። ናባይኦም ኣሮን ግን መዘናግዒ ዝኸውን ሓደ ሓሳብ ኣንቀለ። ንሱ ቐጺሉ ሓራምዝ ልክዕ ከም ቈልዕዮም ክዘናግዑን ክጻወቱን ይደልዩ።

ምሕምባስ እቲ ዝፈትውዎ ዓይነት ንጥፈት እዩ። ብፍላይ እዚ ዕቋር ማይ ጭቃ ስለ ዘለዎ ንሓራምዝ ድርዑ ኮይኑ ካብ ፀሓይ ይከላኸለሎም እዩ። እዞም መጓሰ ኩሎም ነዚ ፈትዮሞ ይርከቡ። ብዜካ ዋም ኣሮን ነዚ ምስ ተዓዘበ ሎሚ ብርቱዕ ሙቐት ኣሎ። ኪድ ምስ ብፆትካ ተዘናጋዕ እንዳበለ ካብቲ ማይ ይግጭቦ ኣሎ። ብዙሕ ከይዶም ገየ ድማ ክፅምበሮም ተረእየ። ኣብዚ ዋም ኣዕሩኽ ንኽፈጥር ዝበለፀ ዕድል እዩ።

ነዝን ምትግባር ግን ግዜ ዝወስድ እዩ ዝመስል። ኣብታ ዝቐጸለት ወርሒ ዋም ብዙሕ ማይ ክዘንብ ረኣየ። ምክንያቱ ወቕቲ ክራማት ናይ ዛምብያ ብብዝሒዩ ዝናብ ዝዘንብ፣ እዚ ድማ ነዚ ከባቢ ናብ ልሙዕ ጫካ ክቕይሮ እዩ ተራእዩ። ዋም ኣብዚ መናበይ ዘኽታማት እንስሳ ካብ ዝመጽእ ሓደ ዓመት ኣቕፂሩ ኣሎ። ሚዛን ሰውነቱ ድማ 5 ኩንታል በጽሐ። ብቕልጡፍ ይዓቢ ከም ዘሎ ዝምስክር ድማ ስኒየ ውፅእ ብምህላው እዩ። ሓደ እኹል ሓርማዝ 8 ዓቐን ጫማ ዝኸውን ስኒ ይውንን። ስለዚ ዋም ነዚኦም ንኸርክብ ብዙሕ ግዜ ተሪፍዎ ኣሎ ማለት እዩ። ግን ርእሰ ተኣማንነቱ ኣዝዩ ዓብዩ ይርከብ። ምስኡ ዝፃወት ደሊሶ ዝተባሃለ ሓድሽ ዓርኪ ድማ ረኺቡሎ። ደሊሶ ተባዕታይ ኮይኑ ካብ ናይ ዋም ብቑርብ ዝዓብያ ስኒ እዩ ዝውንን። ኣብ ከምዚ ዕድመ ሓራምዝ ሓይሎም ንምፍታሽ ምቅላስ ይፈትው እዮም። ኦሊምባ ብዘይምህላዋ ደሊሶ ንዋም እሙን ዓርኪ ኮይኑዎ ኣሎ።

ኣሮን ከም ዝሕብሮ ዋም ኣዝዩ ዓብዩን ሓይሉን ስለ ዘሎ ክጥንቀቐለኒ ይብል። ንዋም ዘይተረድኦ ዘሎ ግን ኣብ ቀረባ እዋን ካብዚ መናበይ ወፂኡ ናብዚ ካፍዌ ዝተባህለ ሃገራዊ ሕሩም ሕዛእቲ ክሰግር ምዃኑ እዩ። እዚ ሕዛእቲ 12,800 ትርቢዒት ኪሎ ሜትር ኮይኑ ብብዝሒ ሓራም እዚ ይርከብዎ። ዋም ኩሉ ኣብዚ ዝነብረሉ ዘሎ መናበይ ዝተማሃሮ ኣብዚ ሕሩም ሕዛእቲ ኣካል ናይ ሓደሽቲ ስድራ ቤት ንክኸውን ክጥቀመሉ ኣለዎ። ኣሮን ንዋም ሎሚ ዓባይ መዓልቲ ምዃናን ጎቢዙ ከም ዘሎን ይሕብረሎ። ሎሚ ዋም ነዚ ንነዊሕ እዋን ዝተመከረሉ መናበይ ዘኽታማት ዝገድፈሉ ሰዓት ኣኺሉ ኣሎ። ልክዕ ከም ናይ ኦሊምባ መደንዘዚ ክወግእዎ እዮም። ብድሕሪኡ ብዘይዝኾነ ጉድኣት ናብ ማኪና ንኽፅዕንዎ ተባሂሉ እዩ እዚ መስርሕ ዝትግበር። ኣሮን ንዋም ከይዕበስን ብዘይዝኾነ ጸገም ንኸስተንፍስን ኢሉ ኣብ ንጎቱ ንእሽተይ ዕንጨይቲ ገይሩሉ ኣሎ። ግን ዋም ንበይኑ ይኮነን ክኸይድ ቀንዲ ዓርቡ ደሊሶ እውን ምስኡ ክኸይድ እዩ። ብሰላም ኣብ ማኪና ምስ ፀዓንዎም እቲ ጉዕዞ ተጀመረ።

ነዚ ኣብ ምድሪ ዝዓበየ እንስሳ ከተጋዓዕዝ ኣዝዩ ጥንቃቐ ዝሓትት እዩ። ብርቱዕ ምቆት ብምህላው እዞም ሓራምዝ ንኸይሞቱ ወላ እኳ ብላዕሊ ኣየር ንኽኣትዎም ከፊቶምሎም እንተሃለዉ፣ ኣሮን ግን ብቐጻሊ ድሃዮም ይገብር ኣሎ። ንሱ ክገልጽ እንከሎ እዚ ኩሉ ናብዚ በረኻ ንኽምለሱ ብዙሕ ጻዕሪ ተገይሩሎም ሕጂ ኣብ ምቕራቦም ክንከስሮም ኣይንደልን ኢና ይብል። ሙሉእ መዓልቲ ኣብ መንገዲ ክጓዓዙ ብምውዓል ናብ ሕዛእቲ ካፍዌ በጽሑ። ዋም ኣብ ሓድሽ ቦታ ቀዳመይቲ ለይቱ ክሕልፋ እዩ። ኣሮን ቅድሚ ምድቃሱ ንዋም ብሰላም ንኽድቅስን እቲ ክልቲኦም ከይተፈላለዩ ብሓንሳብ ዝተጓዕዝዎ ነዊሕ እዋን ቀሊል ከም ዘይኮነን የዘክረሎ። ጽባሕ ንኮ ዋም ምስ ሓደሽቲ ሓራምዝ ክላለዩ፣ ኣብ ቀጻሊ ድማ ምስ ኦምዩ ከም ሓደ ስድራ ኮይኑ ክነብር። መሬት ምስ ወግሐ ዋም ነዞም ኣብ ቅድሚ ዓይኑ ዘለዉ ሓራምዝ ይርኦም ኣሎ። እዞም ሓራምዝ ኩሎም ዝኽተማት ኮይኖም ኣብዚ ካፍዌ ዝተባህለ ሕዛእቲ ክነብሩ ዝጸንሑ እዮም። ኩሎም ካብ ዋም ዝዓብዩን ዓበይቲ ኣስናን ዝውንኑን ኮይኖም ንሎሚ ነንሕድሕዶም ንኽላለዩ ተባሂሉ ኣብዚ እዞም ሓለውቲ ፈለምሎም ዘለዉ መካበብያ ክውዕሉ እዮም። ኣሮንን እዞም ሓለዋ ናይ ዝሕዛእትን ድማ ክከታተልዎም እዮም።

እዞም ሓራምዝ ንዋም ብፅቡቕ ንክቕበልዎ ድማ እዩ እቲ ተስፋ። ናይ ሓራምዝ ናይ ፀወታን ናይ ምልላይን ህሞት ልክዕ ከም ናይ ደቂ ሰባት እዩ። ሓፋር እንተኾይኑ ክድህልዎ ክፍትን እዮም። ኣዝዩ ርእሰ ተኣማንነት ሒዙ ምስ ዝቐርቦም ድማ ከም ተጓናፃይ ገይሮም ክወስድዎ ይኽእሉ እዮም። መጀመርታ ናብ ሓንቲ ንእሽተይ ኣንስተይት ሓርማዝ ቀረበ። ብፅቡቕ ክትቅበሎ ግን ኣይተረእየትን።

ልክዕ ከምዚ ንመጀመርታ ግዜ ትምህርቲ ኣብ እትኸደሉ ዓርከ ምሓዛ ምስኻ ክህሉ እትደሊ ንዋም እቲ ናይ ቅድሚ ሕጂ ዓርኩ ዝነበረ ደሊሶ ተጸንቢርዎ ኣሎ ብሓንሳብ ኮይኖም ንዞም ሓደሽቲ ሓራምዝ ክላለዩ ድማ ጀመሩ ናባይኦም ኣሮን እዞም ክልተ ንኣሽቱ ሓራምዝ ድሓን ከም ዘለዉ ምስ ኣረጋግጸ እዚ በሪ ተኸፍተ

ኣሮን ንዋም ክሪኦ በቒዑ ኣሎ። ኣዝዩ ከም ዝዓበየን ገጂፉን ዝያዳ ደሊሉን ከም ዘሎ ድማ ክዕዘብ ክኣለ። ሓደሽቲ ዕሩኽ ፈጢሩ ዶ ኢሉ ምስ ሓተተ እዚ ሓላፊ ናይ ሓለዋ እወ ብዙሓት ፈጢሩ ደሊሶ ግን ክሳብ ሕጂ ቀንዲ ዓርኪዩ ዘሎ ክብል ድማ መለሰሉ። ንሱ ቐፂሉ እዞም ሓራምዝ ከም ኣባል ናይ ስድራ ቤቶም ንዋም ተቐቢሎሞ ዮም በሎ። ኣሮን በዚ ኣዝዩ ተሓጐሰ። ብኸመይ ኣዕሩኽ ከም ዝፈጥር ተማሂሩ ብምህላው ድማ ዝያዳ ቐሰነ። ካብቲ መጀመርታ ንበይኑ ጸኒሕዎም ዘድሕንዎ ድሕሪ 3 ዓመት እዚ ንእሽተይ ሓርማዝ ኣብ ሓንቲ ንዕኡ ትበቅዕ ስድራ ቤት ክጥርነፍ በቒዑ ኣሎ። ኣብ መጻኢ ናቱ ውላድ ክፈጥር ንትስፎ ነዞም ኣብ ጽንተት ዝርከቡ ዓሌት እንስሳ ድማ እዚ ዓብ ተስፋ እዩ። ኣሮን ድማ ሕጂ ዋም ልክዕ ናይ በረኻ ሓርማዝ ዝመሰለ ኣይትሕመቕ በል ክቡር ወደይ ብምባል ንዋም ሓንሳብን ሓዋሩን ተፋነዎ። ድሕሪ ስነዳ ናይ ዛፍዮም ዋም ጽቡቕ ከም ዘሎን ምስ ሓንቲ ቅድሚኡ ናብዚ ካፍወይ ሃገራዊ ሕዛእቲ ዝተሰደደት ናይ ቀደም መሓዝኡ ዝኾነት ድማ ብኣጋጣሚ ከም ዝተረኸበን እዞም ሓለውቲ ይሕብሩ። ንሳ ድማ ኦሊምባያ

ዜማዊት ኣስመራ ዜማዊት ኣስመራ ካብ ዛንታ ኣርባዕተ ኣስመራ ዛንታ ሰንበል ጀሚሩ ክሳብ ዕለተ ናጽነት ዘሎ ብዛዕባ ኣስመራን መኽቴ ኣንጻር ጸላእን እተዘንቱ ሓጻር ሙዚቃዊ ድራማ

0: ገዛ ስርስር ተላ ተላ ምድሪ ኸይበርቀና ገዛ ሽለለ ገዛ ናስማዓ ገዛ ግሮቶም ተላ ተላ ጽርዲ ኸይወድቁና
1: ገዛ ስርስር ከም ሌፋይ ንበርር ከም ሹርባ በርበረ ኣጥዒና ንመርር ንቒ

ገዛ ሽለለ ብማዕዶ ንለለ ክምሲቶም መቕቲ ፍሳቲ ገመረ

0: ኣበርድ ነዘን ኣርባዕተ ገዛ ደስመርክን ንስኽን ይኹን እሞ ብስምክን ትጸዋዕ ኣርባዕተ ስመራ እናተባሃለ ድማ ትጸዋዕ።
1: ሳላትዋናኹን ባይቶ ኾቶ ነዚ ብናረጊና ሓደ ኾይኖ ሓይልና ሰዊዱ ብስኒትና ኣሰይ ኣሰይ እንኳ ደስ በለና ኣሰይ ኣሰይ እንኳ ደስ በለና እለለለ
2: ጎበዝ ጎበዝ መናትካ ናስሜልካ ጸላት ድምስሰ ጎበዝ ጎበዝ መናትካ ናስሜልካ ጸላት ድምስሰ ኣያኹ በቕሳድበሎ ኣያኹ ናብትደሕሞ ኣያኹ ኣብ ማይኮብሉበሎ ኣያኹ ኣብትዘሕሞ ኣያኹ

ዕቑቢት ኣኻኽዎ ዝ ካብዛ ዓዲ እሞን ኮለና ኣብ ዋሰሳበርቲ ከታሮ ንዘብጥ ኣብ ቅርቅርቲ ክሳዶም ንሰልት በብሓንቲ ኣምባይ መጋርያ ኣይወሰዱን ሓንቲ ላሚ ንደንብኻ ብለንብኸብካቢ ወይ ሰንበሊ ኣቲ ወይ ሰንበሊ ተመሊስና ኣለና ዋናታት

حليب حليب حليب يلا يلا حليب حليب حليب يلا يلا حليب.

رابرتنا چلانه کمبشتا تا وعلا رابرتنا نجنه باشا وانتقنه

አባታትና ሽመሸት ከለው ሪፍካዮም ብለይ ስራት ብለዋሸት ከለው ሪፍካዮም ብለይ ስራት ቢኸየደው የሓበሻ ስርዓት ኣማሲስ ወሪ ድካማት ኣብ ክሳትካ ሰፈርና ክምራንኩራብዓት ኣብ ሕቆኻ ሰፈርና ክምሕማም መንዳዓት ኣብ ክሳትካ ሰፈርና ክምሕማንኩራብዓት ኣብ ሕቆኻ ሰፈር

ብጉብዝና ኾይኒ ኣብ ስራሕ ከይናቱ ኣያበያ ኾይኒ ንሽዋ ኸይንኸይ ዕስራ ቐርሺ ኾይኑ ተለመን ማርያም ተለመን ከም ሰብ ኣይትኾን ጎበዝና

ሰላም ከመይ ትውዕሉ? ዝኸበርኩም ተዓዘብቲ ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ዝካየድ ዘሎ ሻምፒዮን ቅድም ብሽክለታ 2026 ሎሚ ሓሙስ ብናይ ደቂ ኣንስትዮ ዘካይዶ ዘሎ ውድዳት ኣብ ከባቢ ብማይ ድምነት ጀሚሩ ኣሎ። ብዛዕባ ዝተዳለወ ፀብፃብ ስዒቡ ክቐርብ ሰናይ ምክታል

ሃገራዊ ፌደሬሽን ቅድሚ ብሽክሌታ ኤርትራ ካብ ዝሰርዖ ውድዳት ብዕቤታዊ ቅድሚ ዝስራዕ ሻምፒዮን ኤርትራ ካብ ሎሚ ዕለት 25 ጀሚሩ ንሰለስተ መዓልታት ሰሪዑ ኣሎ። ኣብ ቀዳማይ መዓልቱ ሻምፒዮን ኤርትራ ብከባቢ ማይ ድምነት ፀወታ ከካይድ እንከሎ ናይ ደቂ ኣንስትዮ ተቀዳድምቲ ናይ ሰለስትዩ ክልል ዕድመ ናይ ፅርግያ ውድድርን ከምኡ ድማ ናይ ፓራሳይክሊን ንጥፈታት ኣሰላሲሉ ፈለማ ፀወተን ዘካየዳ ናይ ጁኒየር ተቀዳድምቲ ኒረን 13 ተቀዳድምቲ ነቲ ዝተሰርዓለ ናይ 72 ኪሎ ሜትር ውድድር ንምሽፋን ናብ መወዳደሪ መስመር ድሕሪ ምቕራብን ብፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ተመሪቐን ተፋንየን።

ኣብ ሰዓታት ቅድሚ ቀትሪ ዝተኸስተ ቁሪ ንፋስን ተፃዊረን ድማ ንፆታ ከካይዳ ጀሚረን ንዝበዝሐ ናይቲ ውድድር ዝጥቀስ ፈተነታት ከይተረኣዮ ብዝቐፀለ ድማ ፆታ ንክዛዘም ሰለስተ ዙርያታት ምስ ተረፎ ናይ ዝሓለፈ ዓመት ሻምፒዮን ዝነበረት ኣድያም ተስፉ ካብ ዞባ ደቡብ እትርከበን ኣርባዕተ ዝብዝሓ ጉጅለ ንቕድሚት ብምውፃእ ንዓባይ ጉጅለ እናማሕደጋ ክዕዘራ ጀሚረን ኣብዛ ጉጅለ ናይ ስራርሳዋ ሲዶን ሃብቶም ናይ ዓራግ ራሄል ዕቕባይ ከም ድማ ናይ ደቡብ ሄርሜላ ስምኦን ብምባርን እናተበራርያ ነተን ዝተረፋ ዙርያታት ክሽፍነአን ጀሚረን ኣብ ሞዳት ኣብ ዘካየዶ ቅፅበታ ውድድር ድማ ተቀዳዳሚት ክለብ ደቡብ ሄርሜላ ስምኦን ንሲዶን ሃብቶም ብምርታዕ ክትዕወት ንከላ እዛ ተቀዳዳሚት ንውድድራ ኣብ ሰዓት 33.342 ኪሎ ሜትር እናረገፀት እያ ብክልተ ሰዓታትን 9 ደቓይቕን 34 ንኡስ ካሊትን ክዛዝሙ ከላ ሳልሴይቲ ራሄል ዕቕባይ ካብ ክለብ ዓራግ ራብዒቱ ድማ ኣድያም ተስፉ ካብ ደቡብ ብምኻን ንውድድርን ዛ

18 ካይታት ብምድንጓይ ናብ ፍጻመ ዝበጽሐት ጉጅለ ኣብ ዘካየድ ተቕጾታ ውድድር ደሴት ኢዮብ ካብ ትፅቢት ብምርታዕ ሓምሻይ ደረጃ ክትሕዝ፣ ሮዚና ብርሃነ ካብ ደንደን ሻርሸይቲ፣ ናኦሚ መንግስታብ ካብ ሰራርሳዋ ሻውሒቲ፣ ኣርሴማ ዓንለፅን ካብ ዓራግ ሻምናይ ደረጃ ክሕዛ ከለዋ ኣብ ናይ 5:57 ካይታት ድሒራ ካብ ዝመፀት ጉጅለ ድማ ተቐዳዳሚ ሰራርሳዋ ዕድል ተስፋ ግርግሽ ታሻዓይ ደረጃ ክትረክብ፣ ናይ ትፅቢት ዮሳን ቤነ ድማ 10 ደረጃ ሒዛ።

0: ስዒቦም ናብ ቦታ ውድድር ዘቕርቡ ተቀዳድምቲ ናይ ፓራሳይክሊን ኮይኖም ኣብ ሰለስተ ደረጃታት ተኸፋፊሎም እዮም ውድድሮም ኣካይዶም። ኣብ ናይ 5 ኪሎ ሜትር ተኽሊት ወልደ ዮሃንስ ዕወቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን ከሎ ካልኣይ ዳንኤል ተኽሉ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ሕድሮም ሃብተ ተሸላሚ ናሓስ መዳልያን 1,000 ናፋን ብምዃን ናብ ፖድዮም ደይቦ። ኣብ ናይ 10 ኪሎ ሜትር ዝተሳትፉ ተቐዳድምቲ ኣረጋይ መብራቱ ሻምፒዮን ኤርትራ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን፣ ካልኣይ ኣለም ዮሃንስ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ድማ ሚካኤል ዘርኣይ ተሸላሚ ናሓስ መዳልያ 1,000 ናፋ ኮይኖም። ኣብ ናይ 15 ኪሎ ሜትር ድማ ካሕሳይ ተኽለ ዕውቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ኮይኑ። ኣብ መወዳእታ ውድድር ንምክያድ ናብ መወዳደሪ መስመር ዘቐረባ ተቐዳድምቲ ናይ ኤሊትን ትሕቲ 23 ዓመትን ተቐዳድምቲ ነይረን። ዝተሰርዓለን ርሕቀት ውድድር ድማ 102 ኪሎ ሜትር እዩ ነይሩ። ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ድማ መሪ ቑፋን ይወን። ጾታ ካብ ዝጅምር ክሳዕ ናይ መወዳእታ ዙርያ ዝጥቀስ ፈተነ ከይተረኣየዩ ቀጺሉ። ጾታ ንክዛዘም 6 ኪሎ ሜትር ምስ ተረፎ ግን ናይ ደቡብ ተቐዳዳሚ ሱዛና ፍሳሐ ብዝፈጸመታ ተራር ምጥቃዕቲ ሓዲጋተን ክትምርቀፍን ከላ ካብ ዓባይ ጉጅለ ዝተወስደ ግብረ መልሲ ብዘይምባሩ ናርዶስ ናይ 42 ካኢታት ፍልሊ ኣንጺፋ ብዘይተቓጻጺ ቀዳማይ ኮይና ንውድድራ ፈጺማ። ሱዛና ንውድድራ ብሰዓት 33:42 ኪሎ ሜትር ናረገጸት እያ። ብ2 ሰዓታትን 9 ደቓይቕን 34 ካኢታትን ንውድድራ ፈጺማ። ዓባይ ጉጅላ ብዘካየድቶ ቅፅበታ ውድድር ፕሮፌሽናል ተቐዳዳሚት ካንዮን ስራም ዞንዳ ክሪፕቶ ሞናሊዛ ርኣያ ረቲዓ ብምዕዋት ካልኣይ ደረጃ ክትሕዝ፣ ናይ ደቡብ ናርዶስ ጸጋይ ሳልሳይ ደረጃ ብምሓዝ ናብ ፖድዮም ደይባ። ራብዒቲ ብረኽት ፍሳይ ካብ ዓራግ፣ ሓምሸይቲ ሮምና ጉዕሽ ካብ ክለብ ደንደን፣ ሻርሸይቲ ቤቴል ስቴፋኖስ ካብ ስራጅ ሳዋ፣ ሻውዒቲ ደሊና ግርማይ ካብ ስራጅ ሳዋ፣ ሻምኒቲ ራይል ብርሃነ ካብ ዓራግ፣ ታሽዒቲ ሚለና ያፌት ካብ ደንደን፣ ዓስረይቲ ድማ ቅሳነት ወልደ ማርያም ካብ ጋላ ንፍሒ ብምዃን ንውድድረን ፈጺመን። በዚ መሰረት ኣብ ናይ ጁኒዮር ደቂ ኣንስትዮ ተቐዳዳሚት ክለብ ደቡብ ሄርሜላ ስምኦን ተሸላሚት ወርቂ መዳልያን ንዓመት ሙሉእ ኣብ ዝባና ወዲያታ ትጻወት ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ፣ ካልኣይቲ ሲዶን ሃብቶም ካብ ስራጅ ሳዋ ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴይቲ ራሄል ዑቕባይ ካብ ደቡብ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ትሕቲ 23 ዓመት ተቐዳዳሚት ክለብ ደቡብ ናርዶስ ጸጋይ ተሸላሚት ወርቂ መዳልያን ዓመት ሙሉእ ወዲያታ እትወዳደር ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ፣ ሮምና ጉዕሽ ካብ ክለብ ደንደን ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴይቲ ቤቴል ስቴፋኖስ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ኤሊት ተቐዳድምቲ ድማ ተቐዳዳሚት ክለብ ደቡብ ሱዛን ፍሳሐ ተሸላሚት ወርቂ መዳልያ ንዓመት ሙሉእ ኣብ ዝባና ወዳታ ትወዳደር ብባንዴራ ኤርትራ ዝወቀበት ማልያ ከምኡ ውን 10,000 ናፋ ክሽለም ከላ፣ ካልኣይቲ ሞናሊዛ ርኣያ ካብ ክለብ ካንዮን ስራም ተሸላሚት ብሩ መዳልያን 6,000 ናፋን፣ ሳልሴይቲ ናርዶስ ጸጋይ ካብ ክለብ ደቡብ ተሸላሚት ናሓስ መዳልያን ከምኡ ድማ 4,000 ናፋን ኮይነን። ዕውታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ካልኦት ሓለፍቲ እቲ ፌደሬሽን ከምኡውን ናይ ክብሪ ዕዱማትን ተቐቢሎም። ኣብ መወዳእታ ምስ ዕውታት ተቐዳድምትን ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ዝተኸየደ ሓፂር ቃለ ምሕትት ይስዕብ ሰናይ ምክታል
1: የቐኒለ ክብረት ኣበለ ሄርሜላ እንኳዕ ሓጎሰኪ ሻምፒዮን ኤርትራ 2026 ብናይ ጁኒየር ደቂ ኣንስትዮ ኮይን ከለኺ ፀወታ እስከ ከመይ ነይሩ?
2: መጀመርያ ኣጀሚር ዘፈፀመና ልዑል ፈጣሪ ክብርን ምስጋናን ይኹኖ። ካብኡ ቀፂለ ፀወታ ብጣዕሚ ፅቡቅ ነይሩ። ብሓገዝ ደጋ እንታይ ከዓ ነዚ ዓወት እዚ ከምፀ ክኢለ ኣለኹ።
1: ራይ ኣብዚ ፀወታ መሪፅ ክኖ ዝኣተ ክንስልቲ ዞባ ደቡብ እንታይ ነይሩ? ናት ክስራዕ ኸ እንታይ እዩ?
2: ኣነ ኮ ከም ስፕሪንተር ስፕሪንት ንክገብር እንዴት ስልቲ ነይሩ፣ ግን ኣጋጣሚ ከላይ ክንሃድም ስለዝኽኣልና ክልተ ጓድ ደጋንታ ስለዝሃደምና ድማ ነቲ ዕድል ክጥቀመሉ ኢለ ዋላ በዕለይ ስፕሪንተር ከለኹ እየ ክዝውር ውዒለ። ኣብ መወዳእታ ከዓ ብሓገዝ ናይ ተጓልጋንታይ ኣነ ከይዘወርኩ ከይደ ባዕላ ዘዊራ ከይዳ ባዕላ ዘዊራ መፅያ ከምስግና ይፈቱ ብጣዕሚ ነዚ ዓወት እዚ ከም ዝሓገዘት ምስ ኣድያም እያ በቃ ነዚ ክል ዝዓወት ሳላ ኣድያም እዩ
1: ሞታ ናይ መወዳእታ ዙርያ ኣብዚኣ ደወል ምስ ተደወለትክን ኣርባዕቲ ኸን ይኸኑ ነርክን እስኪ ኣድያ ምንታይ ኣይላትኪ?
2: ኣድያም ንክትሕግዘኒ ማለሲ እሳ ስፕሪንት ጌራ ማለሲ ትውደቆ ዘሎ ተቐሎታት ፀቢብ ስለዝኾነ ንዓይ ንክተውፀኒ ነጊርያ ማለሲ ክትሕግዘኒ ንዓይ እሳ ከዓ ነቲ ዝበልክዎ ነገር ኣይተቃወመቶን ብትጉህነት ተቐቢላ ከዓ ንዓይ ሰሪሓትለዩ ማለት እዩ።

0: ነሮ ማለት እዩ። ገና ካብ ዓወት ቅሩብ ርሕቕ ኢለ ነረ። ሕጂ ግን በቃ እንዲ ኣይ መስ ማራ ተሓጊሰ ብደገፍተይ ማለት እዩ። ማራ ከመስግኖም ሓድሽ ዓድን ማይ ኣባሻውልን ካብ ልበይ በቃ ከመስግኖም ይፈቱ በዚ ጋጣሚ እዚ ማለት እዩ።
1: እሞ እዛ ዓወት ክዚ ንመን ትህብዮ? እንታይ ከመደብኪ ናይ መፃ እንታይ ና ክንፅበእ?
0: ናይ መፃ ካብዚ ንላዓሊ ዓወተይ ከዓኒ ንሚኪ ሚኪኤል ቱኩ ኤንድ ደገፍተይ ከዓኒ ንብምልኦም እዚኦም ሓድሽ ዓድን ማይ ኣባሻውድን ንዖም በቃ ዓወተይ ንዖም ሂበዮም ኣሎ።
1: እሞ መደብኪ እንታይ ትብል ካብዚ ዓወት እዚ እንታይ ና ክንፅበ ካብ ናርዶስ?
0: ካብዚ ንላዓሊ ኣብዚ መፅእ ቅምፀታዊ ውድድር ካብዚ ንላዓሊ ኮይና
1: ኣዚና ና ነመስግን
0: እንታይ ከዓኒ ከመስግነ በዚ ጋጣሚ እዚ ሚዛን ንሚዛን ካብ ብልበይ በቃ ንሚዛን ጋንታና ብምልአን ብሓፈሻ ሚዛን ግን ቀንዲ ንሚዛን ካብ ልቢ የመስግና
1: ተረፈለና
0: ምስጋና ንኩሎም ጋንታና
1: የቀኒልና እንቋዓ ዚ ከዓ ክብረት ሃበልና የቀኒለይ ክብረት ሃበለይ ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ናይ ሎም ዓመት ሻምፒዮን ኤርትራ 2026 ፈሊሙ ኣሎ በዚ ናይ ደቂ ኣንስትዮ ከምኡ ድማ ናይ ፓራሳይክሊን እስከ ሓፈሻ እንታይ ዓይነት ውድዳት እዩ ተሰሪዑ ዘሎ ሓፈሻ መብርክ ትበንሕ ፂርካ
2: ይቀኒለይ ሚኬለ ብሓፈሻ ዘሎም ድራናያ ናይ ደቂ ኣንስትዮ ጁኒየር ኤሊት ኣንደር ፔንስ ሎም ውዒልና ኣለና ናይ ሮድ ማለት እዩ ከምኡውን ናይ ፓራሳይክል ጀሚርና ኣለና እቲ ቻምፒዮን ኤርትራ ግን ክሳብ ሰንበት ክቅፅል እዩ ፅባሕ እውን ናይ ታይም ትራያል ናይ ደቂ ኣንስትዮ ናይ ደቂ ተባዕትዮ ናይ ኩሎም ውድድር ኣለና ሰንበት ከዓ ናይ ደቂ ተባዕትዮ ናይ ሮድ ኣብ ውጢ ከተማ ስመር ኣለና ማለት እዩ። ስለዚ ከምቲ ልሙድ ናይ ዝሓለፈ ዓመታት ውድድር ዳርጋ ፍልል የብሉ ምናልባት ኣብ ውሽጢ እዚ ዝነበርና ናይ ሎም መዓልቲ ግን ፍልይ ዝበለ ነተን ደቂ ኣንስትዮ በዳሂ ቦታ ነይሩ ክበሃል ካል
1: ናይ ደቂ ኣንስትዮ ቀፃሊ ካብቲ ዝንቀፋሉ እቲ ናይ ግዜ እዩ ክሳብ ሕጂ እዚ እውን ሃገራዊ ፌደሬሽን ኮነ ከምኡውን ፌደሬሽን ቅድም ብሽክለታ ዞባ ማእከል ዝኾነ ፍታሕ ወይ ከዓ ስጉምቲ ክወስድ ኣይከኣለን እሞ እንታይ እቲ መፍትሒ እስከ ክኸውን ዝኽእል?
2: ፅቡቅ ሕቶ እዩ። ምናልባትተን ናይ ደቂ ኣንስትዮ እቲ ኣካይዳ ካብ ግዜ ናብ ግዜ እናጎደለ እዩ ዝኸይድ። እቲ ምክንያት ሕጂ ናይ ሕልና ጉዳይ እዩ ሰብ ኣብ ውሽጢ ኣበይ ክበፅሐ እንታይ ክገብር የለን እተን ደቂ ኣንስትዮ በዓለን ካብ ውሽጢ ተበጊሰና ኣለዉ ስጉምቲ ወሲድካ ስጉምቲ ወሰድካን ዝቅየር ለውጢ የለናን ካብ ውሽጢ እቲ ናተን መንፈስ ጀሚሩ ካብ ውሽጢ እቲ ናይ ጋንትአን መንፈስ ጀሚሩ እቶም ኣሰልጠንተም እቶም ሓለፍቲ ናይ ክለባት ግን ክሰርሕሉ ዘለዎም ምጉያይ ዘይተረፈ ምጉያይ ዘይተረፈ ንህዝቢ ዘሐጉስ ንዓኻ ንቐፃሊ ዘሰጉመካ ውድድር ክትገብር ናይ ሕልናኻ ጉዳይ እዩ። እዚ ኩሉ ተዓዛባይ መፅኡ እዚ ኩሉ ዝሰን እውን ምጉያየን ዘይተረፈን ከምዚ ኣብ ውሽጢ ዝግበር ሞ ከዓ ንቻምፒዮን ብከምዚ ርሕቐት ክኸዶ ስክፍታይ ግን ንሕና ዋልሓንቲ ንወስዶ ስጉምቲ የብልና ምክንያቱ ብስጉምቲ ዘዕረ ኣብ ውድድር ብሽክለታ የለን ንዕአን ብዝጥዕመን ኣብ ውሽጢ ሕልንአን ብዝወቕሰን ናብ ዝለዕለ ደረጃ ክንበፅሐ ኢና ተዋዳደርቶም ክኾኑ ኢና ኢለን ሰንቲ ሓሳብ ኣቅሪበን ምስቲ ናይ ክለበን መደብ ምስቲ ናይ ቶማ ሰልጠንተን ዝቦን ኣዋሂደን ሰንቲ ሰሪሐ ፅቡቅ ክመፀ ክእል ብዝተረፈ ናይ ግዜ ደረት ጌርካ ናይ ሽልማት መቕፅዓት ጌርካ ናይ ገለ ጌርካ ዝዕረ ጉዳይ ኣይኮነን ዋላ ቀፂዕካዮን ዋላ ይቀፂዕካዮን ብከምዚ ከዓ ዝክየድ ስፖርት ከዓ የለን ስፖርት ክዓብየ ኢሉ ዝብገስ ሰብ ተልዩ ጥራይ ዝዓቢ ዓብኦ ዝኽእላ ድማ ሳተን መሳትኦን ቆልዑት ምስአን ዝጀመሩ ደቂ ተባዕትዮ ኣበይ ክንደይ ስፒድ ከዱ ኣለዉ ሳተን ንምንታይ ከም ዝኾነ ኣለዋ ኣብ ሕልንኦም ናይቶም ክለብ ናይቲ ኣሰልጣኒ ናይታ ተቀዳዳሚት ዝመፅእ ጉዳይ እዩ።
1: እሞ ናብ ህዝቢ ብዛዕባ እቲ ፅባሕ ዓርቢ ከምኡ ድማ ዝመፅእ ሰንበት ዝካየድ ውድድር ተመሓላልፎ መልእክቲ ተለካ ዕድል ብምሃብ ክሰናበተካ።
2: እዚ እቲ ልሙድ ንገብሮ ውድድር ህዝቢ ኩሉ ግዜ ብጎንና እዩ ውድድር ሰሪዕካ ህዝቢ ተዘይብሉ ተዓዛባይ ተዘይብሉ መቐረት የብሉን ግን እቲ ህዝቢ ብዝተኽኣለ መጠን ነቶም ተቀዳደምቲ ድሕነቶም ብዘውሕስ መንገዲ ተቀዳደምቲን ዝኾነ ተዓዛባይን ዘይህሰየሉ መንገዲ ሂወት ኣብ ሓደጋ ዘይኣተውሉ መንገዲ ጌርና ነቲ ውድድርና ክንዛዝም ብዝተኽኣሉ መጠን ከምቲ ናይ ዝሓለፈ እዋን ፅቡቅ ጭውነት ዘለዎ ተዓዛባይ ህዝቢ ከተማ ድማ ኣጅኹም ክብለና ተስፋ ንገብር ብከምኡ ከዓ እቲ መልእኽተይ ዘሕልፈሎም።

ደቂ ውድድር ማለት ክሮኖሜተር ቀጺሉ ክውዕል እዩ። እዚ ውድድር ኣብ ከባቢ ማይ ድምነት ዝካየድ ኮይኑ ተቐዳድምቲ ብክልቲኡ ፆታን ደረጃ ዕድመን ክሳተፉ ምዃኑ ካብ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ዝተረኽበ ሓበሬታ የረድእ።

I'm not going to be able to do that.

Thank you.

0: ኣቐዲመን ጁኒር ደቂ ኣንስትዮ ተቀዳደምቲ ሓደ ዙርያ ማለት 15 ኪሎ ሜትር ንምሽፋንን 10 ተወዳደርቲ ኣብቲ ንፋስ ዝዓብለሎ መወዳደሪ ቦታ ተረኺበን። ዝሓለፈ ዓመት ኣብ ኬንያ ብዝተኻየደ ሻምፒዮን ኣፍሪቃ ኣብ ናይ ግዜ ውድድር ብሉፅ ምንቅስቃስ ኣብ እተንፀባረቐሉ ዝነበረት ግዜ ምስ ኣኸባሪ ፀጥታ ተጋጭያ ዘውዲ ሻምፒዮን ኣፍሪቃ ካብ ምድፋእ ንስክላ ዝበኸረት ኣባል ጋንታ ደንደን ሮዚና ብርሃነ ኣብ ሰዓት 46 ኪሎ ሜትር እናረገፀት ንውድድራ ብ22 ደቂቕን 7 ካሊትን 69 ንኡስ ካሊትን ብምዝዛም ቀዳሜት ኮይና ተዓዊታ። እዛ ተቀዳሚት ዝሓለፈ ዓመት እውን ኣብ ተመሳሳሊ ውድድር ኣኽሊል ዓወት ደፊኣ ዝነበረት ተቀዳሚት እያ። ንሓደ ዓመት ሒዛቶ ዝነበረት ክብሪ ሻምፒዮን ኤርትራ ናይ ፅርግያ ውድድር ትማላ ሓሙስ ዝኸሰረቶ ኣድያም ተስፉ ናይ ጋንታ ደቡብ ድማ ብ3 ካሊትን 50 ንኡስ ካሊትን ድሒራ ካልኣይ ተርታ ክትሕዝን ከላ ኣባል ጋንታ ስራኤል ሳዋ ሲዶን ሃብቶም ድማ ብ57 ካሊትን 30 ንኡስ ካሊትን ድሒራ ሳልሳይ ተርታ ሒዛ። ራሄል ዑቕባይ ዓራቅ ሻምፒዮን ኤርትራ ጁኒር ደቂ ኣንስትዮ 2026 ሄርሜላ ሳይሞን ደቡብ ደሴት ኢዮብ ትፅቢት ኣርሴማ ዓንደ ጽዮን ዓራቅ ዮሳን ቤነ ትፅቢት ኣርሴማ መድሃኔ ደቡብ ዲቮራ ሃብተ ካብ ጋንታ ትፅቢት ድማ ክሳብ 10 ተርታ ሒዘን። ሮዚና ብርሃነ ኣብዚ ውድድር ምዕዋታ ስዒቡ ዓመት ምሉእ ምስ ጋንታ ብምዃን ኣብ እተካይዶም ናይ ግዜ ውድድራት ብባንዴራ ኤርትራ ዝወቀበት ማልያ ለቢሳ ክትፃወት እያ።
1: ራይ ሮዚና ብርሃነ መጀመርያ እንኳ ሓጎሰኪ ብሓፈሻ ንኻልኣይ ግዜ ኺ ሻምፒዮን ኤርትራ ናይ ጁኒየር ናይ ደቂ ኣንስትዮ ናይ ግዜ ውድድር ኮን ከለኹ ሞ ብሓፈሻ ውድድር ከመይ ፅዕን እዩ?
2: ኮሶ ድሓኒ ኣምላኽ መስከም ብጣዕሚ ፅቡቅ እኒ ተዳሊና ኣለያ ብጣዕሚ ፅቡቅ እኒ።
1: ምናልባት ኣብዚ ውድድር ዝቦታ ንንፋስ ቃሊዑ ሞ ምናልባት ንፋስ ከ ከመይ ውድታት ኣጋጢሙኩም ኣብ ፀወታ?
2: ንፋስ ድሓኒ ነይሩ ማለትስ ንምኻድ ቁጥብ ነይሩ ንምምላስ ማኸዳ እዩ ነይሩ ድሓኒ ነይሩ ክምብዶ ከዓ ክኢልና
1: ናይ ዝሓለፈ ዓመት ክብሪ ክንምዕቃብ እዩ ኣትኹም ሞ ብሓፈሻ ነቲ ናይ ዝሓለፈ ዓመት ክብሪ ንምዕቃብ ዝነበረ ፀቕጢ ከመይ ተፀዊርክዮ?
2: ድሓኒ ነይሩ ፀቕጢ ገለ ክንስ ድሓኒ ኣይግበኩ ነ ግን ትማሊ ግዜ ከሲረ ስለ ዝነበርኩ መውደቕቲ ገለጋጢና ነይሩ ንዓ ንኸማልስ ኢለ ሎም ዓንቲ ኣትእ ናይ ፅርግያ እዩ ነሩ ቀንዲ መደበይ ናይ ፅርግያ ስፈሸለትኒ ግን ንሎም ዓንቲ ንኸይሰኣት እዮ ማለት እዩ።
1: ስለዚ ናይ ትማሊ ኣብ ፖዲየም ዘይ ምድያብ ክስ ነዚ ናይ ሎም ዓንቲ ዓወስቲ ተራ ነይርዎ እዩ
2: እዎ ነይርዎ
1: ነዚ ውድድር ንምዕዋት ብፍሉይ እንታይ ዓይነት ስራሕ ክሰሪሕ መፅኺ?
2: ብኣሰልጣኒ ይኹን ብተክለ ማርያም ፀጋይ ብፅቡቅ ምድላዋት እዮም ገይሮም ለይ መኪና ምሳይ እንዳኸዱ እንዳመፁ ገለ ብፅቡቅ ምድላዋት ትሬን ገይሮም ለይ ማለት እዩ ብጣዕሚ ፅቡቅ ካተዳለየ ማለት እዩ ካባይ ካብ ዝላዕለ ኮይነ ኣብዚ ዓበየ ደረጃ በፂሐ ንሃገሪ ንኸፀውዕ ማለት እዩ
1: ፅቡቅ ዕድል።
0: ጁኒየር ደቂ ተባዕትዮ ተቀዳደምቲ ነዛ ኣብ ዓመት ሓንሳብ ትመፅእ ውድድር ንምዕዋት ዝነበሮም ቁጥር ባህጊ ዘርእካ 4 ተወዳደርቲ ነዚ ክብር ደልዮም ዳናጉኦም ክፍትኑ ድልዋት ምንባሮም እዮም። እዞም ተቀዳደምቲ ን18 ኪሎ ሜትር መን ብዝቐልጠፈ ግዜ ዛዘሞ ኣብ ዘካየድዎ ውድድር ኣባል ጋንታ ኤሪቴል ኤስሮም ሚካኤል ኣብ ሰዓት 46.6 ኪሎ ሜትር እናረገፀ ንውድድሩ ብ22 ደቂቕን 12 ካልኢትን 74 ንኡስ ካልኢትን ብምዝዛም ዝቐልጠፈ ተቀዳዳማይ ጁኒየር ሻምፒዮን ኤርትራ 2026 ብምዃን ተዓዊቱ። ወዲ ጋንቱ ኣባል ኤሪቴል ሳሙኤል መንግስ ብ15 ካልኢትን 38 ንኡስ ካልኢትን ድሒሩ ካልኣይ ኤቨን ዳንኤል ናይ ጋንታ ሰንበል ካብ ዕውድ ብ44 ካልኢትን 4 ንኡስ ካልኢትን ብምዝዛም ሳልሳይ ተርታ ሒዙ። ናታን ሃብታብ ኤሪቴል ራብዓይ ኣራም ፍጹም ኤሪቴል ሓምሻይ እሰይ ሙሴ ሰንበል ኖፍስሃየ ብውልቂ ሻውዓይ እሰይ ኪዳነ ደንደን ሻምናይ ኣሌክሳንደር ግርማይ ትፅቢታ ሽዓይ ምናስ ሓዊ ኦሎምፒካዊ ተቀዳማይ ምርሃው ቅዱስ ኑፍታሌም ቅዱስ ድማ 10 ተርታ ሒዙ። ዕውት ናይ ውልቅ ናይ ግዜ ውድድር ጁኒየር ደቂ ተባዕትዮ ኣባል ኤሪቴል ኤስሮም ሚካኤል ኣብ ዝቕፅል ውድድራት ብሽክለታ ዞባ ማእከል ኣብ ዝህልው ናይ ግዜ ውድድራት ብባንዲራ ኤርትራ ዝወቀበት ማልያ ለቢሱ ክወዳደር እዩ።
1: ራይ ኤስሮም ሚካኤል ሻምፒዮን ኤርትራ ናይ ጁኒየር ናይ ግዜ ውድድር እንኳ ሓጎስካ ሓት ውድድር ከመይ ፀኒሑ?
3: ውድድር ብጣዕሚ ንፋስ ነይርዎ ማለት ከምቲ ኣነና ንሪከርድ ለይ ኣትያ ከመጀመርታ ንሪከርድ ነቲ ናይ ዓም ነበረ ትሕትኡ ካርሚ ለይ ኣትእ ብጣዕሚ ፅቡቅ ነይሩ ውድድር ከምቲ ሓሰብክዎ ከዓ ብትሬን ፅቡቅ እንዳለዎ ለቀሊና ብጋንታ ደረጃ ፅቡቅ ከዓ ከምቲ ሓሰብክዎ ክሳይኮኑ ኣብ መውዳእታ ሳይክል ለምብልሻው ነይረ ግን ቁል ሓንቲ ማለት በድሄ ንክሉስ ድሓኒ ፅቡቅ ግዜ ሳሃሪመየ ድብል ድሓኒ
1: ምናልባት ዝዓወት ሃንደበ ድመፅ ወላ ስርሒ ካሉ ኢኻ
3: ዋ ዝዓወት ኳ ዓሚ ብፍላይ ብፅቡቅ ተዛሪሉ ነይረ ልዕሊ ዝናይ ነሎም ዓመት ኣጋጣሚ ናይ ሳይክል ምብልሻዊ ገለምታት ናይ ግዜ ከም ገለ ፋሕፋሕሰ ድበለቲ ዓሚ ቀሲርያ እምበር ወላ ዓሚ እውን ተዳልየ ፅቡቅ ገይረ ስዳልውሉ ናይ ክሮኖሜተር ዳልየ
1: ራዩ ምናልባት ኣብ ናይ ጁኒየር ናይ ግዜ ውድድር ዕውታ ዝነበሩ ቅድሚ ሕጂ ኣብዚ እዋን እዚ ኣብ ዓበይቲ ከንተታት ንሪኦም ኣለና እሞ ምናልባት ናትካ ዕላማ ክንታይ እዩ ኣብ ቀፃሊ

ሓሙስ 25 ሰነ ኩለን ምድባ ደቂ ኣንስትዮ ብዘካየዶ ናይ ፅርግያ ውድድር ዝፈለመ ሻምፒዮን ቅድድም ብሽክለታ ኤርትራ ዓርቢ 26 ሰነ ኣብ ከባቢ ማይለምነት ብናይ ውልቂ ናይ ግዜ ውድድር ቀፂሉ ተኸይዱ።

0: ካብ 20 ክንፅበ
1: ኣነ ናቐፃል ዓመት ናተ ሳይክል ገይረ ምሻሉ ነቶም ዓበይቲ እውን ክስዕሮም እየ ድብል ወላዓንቲ ምሻሉ ተዳልየ ንዓመት ዳሕ ንራኽቡ ናብዘረ ውልቀይ ናተይ ንፋስ ነይሩን ብሓፈሻ ንኩላትና እቲ ብድሃ ድባሃሎ ከዓ ናተይ ከዓ ሳይክል ኣባላሽ ንርብላስ ኣብቲ ደርጋ ክመፅእ ከለዎ ሴላ ኣቲ ደርጋ ማር ሓፂር ነይሩ ግን ኦረዲ ንክስዕራ ምዃኒ ከዓ ሹር ኮይነ ስርኣ ተኩስ ብዳሓኒ ሞራል ገይረስ ብዳሓኒ ፅቡቅ ሳይክል
0: ቅድሚ ምእታው ካብ ምናልባት ደስጋእካ ተቃዳማይ ነይሩ ዶኸውን
1: ደስጋኣኒ ነበረ ወላሓንቲ ደስጋኣኒ ነበረ ንሪከርድ ኢለ ኣትእየ ክንትብል ኩኸዓንቲ ደስጋኣኒስ ኣይነበረ ዋላ ሰንበት እውን ማለት ድሓን እየ ደስጋኣኒ ዋላ ሰብ ኢልና ሰንበት ሰንበት እውን ክስዕራ ኢለየ ካኣቱ ዋላ ስውን ቻምፒዮን ክኾን ኢለ ካኣቱ ወላሓን ፀግ እዋ እታ ናይ ፅርግያ እኳ ከምዚ ሹር ክትኮን ኣይ ትኽእል ምክንያቱ በዓል መዓልቲ ሰብ ትስዕራ ኣብዚ እያ ተቐንደሳይ ትኾን ኣዋ ግን ተስፋ ገይረ ኣለኹ ዝረልየሉ ኣለኹ ንኩል ተዳልዩሉ ኣለኹ ክስዕር ኢለ ካ ካኣቱ ሕጂ ስጋብ ሕጂ ትፕላን ናይ መደብና ናይ ተየለ ኣይተወሃብና ንደሎ ከምዚ ኣይተ ነገራና ግን ከነጥቅዕ ኢልና ንክንኣት ኣለውና ስፕሪንተራት እውን ኣለውና ፍትና ብኩሉ ክፍትና
0: የሞ መወዳእታ ኣብ ቀፃሊ ካብ ከንታይ ክንፅበ
1: እዋ ኣነ ኣብ ቀፃሊ ኣብቲ ዓበይቲ ግራምቱራት ብፍላይ ኣብ ክሮኖሜተር ክዕወት ኣለዉ ተስፋ ገብር በዕልሙ ተስፋ
0: እሞ በዚ ጋጣሚ እዚ ምናልባት ናይ ምስገና ዕድ ክንበካ
1: መጀመርታ ንውዕል ፈጣሪ ክንመስግኖ ይደሊ ካብኡ ቀፂለ ኣቦይ ወላድ ናብዚ ደረጃ ክብፅሐ ንድኽእል ብጣዕሚ ከመስግኖ ይደሊ ስድራይ ብሓፈሻ ኣደ ኩሉ ካብኡ ቀፂለ እዚ ምዕራብ ነዚ ናብዚ ክሳይድ ገበርና ንዕውን ከመስግኖም ደሊ ጋንታ ኤርቴል ብሓፈሻ ንኩሉ ቲፎዘይን ስድራ ቤተይን ከመስግኖም ደሊ
2: ዓበይትን ቲ 23 ዓመትን ደቂ ኣንስትዮ 18 ኪሎ ሜትር ዝርሕቀቱ ውርድርን ኣካይደን ኣብዚ 19 ተቐዳደምቲ ክብሪ ሻምፒዮን ንምልባስ ዝኣተወ ውርድር ምስ ጀርመናዊት ጋንታ ካንዮን ሰላም ዛንድራ ክሪፕቶ ተፀምቢራ ኣብ ዓበይቲ ውርድራት ተፀሚዳ ዝፀንሐትን ብሓሙስ ናይ ዝሓለፈ ዓመት ናይ ፅርግያ ናይ ሻምፒዮንነት ክብራ ዝተመንጠለትን ፍርያት ጋንታ ዞባ ደቡብ ሞናሊዛ ኣርኣያ ንዝተሰርአ ርሕቀት ኣብ ሰዓት ብገምጋም 42.3 ኪሎ ሜትር ብምርጋፅ ንውርድራ ብ25 ደቂቕን 29 ካልኢትን 78 ንኡስ ካልኢትን ብምዝዛም ቀዳመይቲ ኮይና ብምዕዋት ከም እቲ ትፅቢት ዝተገብረላ ናይ ዝሓለፈ ዓመት ክብሪ ዓቂባ ንዓወት ናይ ግዜ ውርድር ሻምፒዮን ኤርትራ ጋሻ ዘይኮነት ኣባል ክለብ ደንደን ኣድያም ዳዊት ብ34 ካልኢትን 22 ንኡስ ካልኢትን ድሒራ ካልአይቲ ኣባል ጋንቲ ዓራግ ብርክቲ ፍሳሐ ድማ ብደቂቕን 29 ካልኢትን 99 ንኡስ ካልኢትን ድሒራ ሳልሳይ ዘርተሒዛ ሃና ኣየለ ካብ ደንደን ሻምፒዮን ኤርትራ ናይ ፅርግያ ውርድር 2026 ሱዛና ፍሳሐ ካብ ደቡብ ደሊና ግርማይ ካብ ስራኤል ሳዋ ሚዛን ሃብተ ስላሰ ካብ ጋንታ ደቡብ ኣርሴማ ሃብተ ማርያም ካብ ስራኤል ሳዋ ሮምና ጉዑሽ ካብ ደንደን በቲኤል ትኽልኣብ ካብ ጋንታ ጋላ ንፍሕ ድማ ክሳብ ዓስራይ ንዝነበረ ኮታ ሓዚአን ሞናሊዛ ርኣያ ዝሓለፈ ዓመት ንናይ ዓበይትን ቲ 23 ዓመትን ናይ ፅርግያ ውርድር ሻምፒዮን ኤርትራ ድሕሪ ምዕዋታ ኣብ ዝሓለፈ ውርድራታ ብባንዲራ ኤርትራ ዝተሰርሐት ማልያ ጋንታ ለቢሳ ክትወዳደር ምፅናሓ ዝፍለጥ ኮይኑ ካብ ሎም እንዳሓር ግን ሞናሊዛ ኣብ ናይ ውልቅ ናይ ግዜ ውርድር ኣብ እተካይዶም ፀወታታት ጥራያ ነዛ ማልያ ክትክደና
0: ራይ ሞናሊዛ መጀመርያ ደጊመ እንኳ ሓጎስኪ ናይ ዝሓለፈ ዓመት ክብርኪ ዓቂብክ ኣለኺ ብሓፈሻ ውርድር ከመይ ፀኒሕ ሞናሊዛ
3: ጀመርታ ቴንኪዩ ኣምላኽ መስገን ውድድር ንፋስ ገዲፍካ ፅቡቅ ነይሩ
0: ምናልባት ኩነታት ኣየር ማዕርክ ናይ በዳሃ ነይሩ ኣብዚ ናይ ሎም ዓንቲ ውርድር
3: ብጣዕሚ ከቢድ ነይሩ ብፍላይ ክንከይድ ከለና ምኻድስ ብጣዕሚ ንፋስ ነይሩ ካል ድሓን ኣምላኽ መስገን
0: ነዚ ውርድር ዝገበር ከይፍሉይ ምድላዋት ከመይ ድመስል ነይሩ ምናልባት ንናይ ግዜን ንናይ ፅርግያ ንትገብሮ ውርድራት በበይኒ እሞ ምናልባት ንናይ ግዜ ናይ ዝሓለፈ ዓመት ክብረ ንምዕቃብ እንታይ ፍሉይ ስራሕ ክሰርሕ ክመፅኺ
3: እወ መጀመርታ ብጋንታይ ብዙሕ ውድድር ክካይድ ቀኒ ብዙሕ ልምምድ ገይረ የ ኣብ ክልቲኡ ውድድር ማለት እዩ ብሓፈሻ ፅቡቅ ተዳልየ
0: ምናልባት ኣብዚ ነሮም ዓንቲ ውድድር ሰዓት ክንምሕምያሽ ተኸመፂኺ ዋላስ ናይ ዝሓለፈ ዓመት ክብረ ንምዕቃብ ይኸኣት ኺ
3: እወ ንክልቲ እዩ መጀመርታ ግዜ ከመሓይሽ ንክልሃ ክብረይ ንምዕቃብ ማለት እዩ
0: ራይ ምናልባት ኣብታ ዘለኸያ ጋንታ ከመይ ዘሎ ኩነታትኪ ምናልባት ኣብ ናይ ግዜ ብፍሉይ ዝሰርሐ ነገር ኣሎ ድዩ
3: እወ ኣብ ኩሉ ብሓፈሻ ኩሉ ንሰርሕ ኢና
0: እሞ መወዳእታ እዚ ዓወት እዚ ንመን ክትውፍዮ
3: እዋ መጀመርታ ስድራይ ከምዚ ኩሉ ነገር ደድሕረይ ስትል ክሳብ ሕጂ እናደወሉ ምሳይና ኮኑ ስድራይ መጀመርታ እንትኩሎም እትፈዘይ ካብ ጎነይ ዘይፍለዩ ኩሎም ብሓፈሻ ኣሰልጠንተይ ደቂ ጋንታይ ምክኤል ትኩ ኣሎ ቀንዲ ስትል ክሳብ ሕጂ ስየ ኣብ ጎነይ ካብዚ ስጋብ ዝብገስ ማለት እዩ መፅ ብጣዕሚ ከመስግኖ ይደሊ ብላይ

0: ሳይሞን እንኩሎም ብሓፈሻ ብጣዕሚ ቴንኪ ኩሎም ይደሊ
1: ኣብ ናይ ፅርግያ ውድድር ናይ ዝሓለፈ ዓመት ክብረ ክትዕቅብ ይከኣል ግን እሞ ምናልባት ናይ ትማልስ ዕለትኪ ኣብ ዝነሎም ዓንቲ ውድድር ኣብርቲ ክንክትሰርሒ እንታይ ፅልዋ ነይርዎ
0: እወ ትማለ ቅርብ ብጣዕሚ ንፋስ ነይሩ ብጣዕሚ በቃ እንዶ ምሕጋዝ ከዓ ኣብናና ከምዚ ኩሉ ኣቴንሽንና ዋይ ኮይኑ ይውዕሊ ትማሊ በይነይ ወላ ሓንቲ ክገብር ኣይከኣልኩን ናይ ሮድ ኣብኒፃት ንማልያ ማለት እዩ ናይ ሎም ዓንቲ ከዓ ፅቡቅ ዓቂበ ኣሎ
1: ሞሃራይ መወዳእታ ኣብ ቀፃሊ ምስጋንተ ኸ ኣበይ ናይ ውድድር ኢና ክንርኢኪ ሞናሊዛ
0: እዋ ብዙሕ ውድድራት ኣሎ ሕዚ ናብ ውድድር እዮ ክኸይድ ኣብ ብዙሕ ውድድር ትርኢ ኒኹም እዋ መጀመርታ ኣብዚ ከይደ ካብዚ ከይደ ቅርብ ተሸጊረ ነይረ ከምዚ ናይ ትሬይን ኣብዚ ንሰርሖ ፀወታ ኣብዚ ንፃወቶ በበይን እዩ ኩሉ ፀኒሑኒ ብጣዕሚ ተሸጊረ ነይረ ብሓፈሻ ትሬይን ተሰራርሓ ገለ ኩሉ ተቀያይሩ ስለ ዝፀንሐን እንድዒ ከነማሓሾ ይደሊ ማለት እዩ ትሬይን ን ፀወታ ገለ ኩሉ ማለት እዩ ብሓፈሻ ኣብ ትሬይን ኣብ ፀወታ ገለ እዩ ብጣዕሚ ፍልልይ ኣለና ንስማሓሽ ይደሊ

0: ኣብ ነቲ 23 ዓመት ሃና ኣየለ ካብ ደንደን ቀዳሜይቲ፣ ሚዛን ሃብተ ስላሰ ካብ ደቡብ ካልኣይቲ፣ ኣርሴማ ሃብተ ማርያም ካብ እስራኤል ሳዋ ድማ ሳልሳይተር ተሒዘን ኣብ ፖድየም ደይበን።
1: ራይ ሃና ኣየለ እንቋ ሓጎሰኪ ኣብ ናይ ኣንደር 23 ሻምፒዮን ኤርትራ ናይ ግዜ ውድድር ኮንክለኺ ብሓፈሻ ውድድር ከመይ ፀኒሑ ሃና?
2: ብሓፈሻ ውድድር ብጣዕሚ ፅቡቅ ፀኒሐ። ንፋስ ዝበርታ እዩ ነይሩ፣ ግን ቤላ ፅቡቅ ኣምላኽ መስገን ብሰላም ጀሚርና ብሰላም ምውዳና ዓብ ነገር እዩ። ፅቡቅ ነይሩ ውድድር። ዕላማይ ኮ ምስተን ዓበይቲ እንዲ ነይሩ፣ ግን ምስቲ መጀመርያ እዩ ዝነበረ ከዓ ኣብዚ ሕጂ ዘለኽዎ ድሓነ ይቕበሎ እየ ስ ኣብቲን ከዓ ራብዒቲ ስለዘምፃኹ ስለ ዘለኹ ወራሓንቲ ንዝመፅ ግን ከመሓሾ መደብ ኣለኒ።
1: ራይ ምናልባት ኣብዚ ነሮም ዓንቲ ፀወታት በዳሃ ዝነበረ ኩነታት እንታይ ነይሩ ብወገንኪ?
2: ብወገነይ ኮ ንፋስ ጥራያ ከምዚ ማሲ ማራ ብርቱዕ ንፋስ ነይሩ፣ ግን ድሓን እዚ ከምዝታት በዲና መታ።
1: ምናልባት ነዚ ውድድር ንምዕዋት ብፍሉይ ዝገበርክዮ ሓያል ምድላዋት ከመይ ነይሩ ኸና?
2: ምድላዋት ኮ ተዳልየሉ እየ ማለት ብዙሕ ዋላ ሰልጠንትና ገለ ተዳለወሉ ስለ ዝብልና ስለ ዝነበሩ ካብ ቀደም ኢና ተዳሊናሉ፣ ግን ብዙሕ ሓይኮምኩን ገይረ ማለት ሓደ ክልተ ሰለስተ ጥራየ ገይረ ሸለል ኣይየ ነይረ ዳርጋ ሕጂ ግን ኦልሬዲ ስለ መፅ ስለ ዘለኹ ኣብ ፖድየም ካብ ደየኩ ክፅለየ ማለት ክፅዕረ ኣብዚ ንላዕሊ ንክሰርሕ ማለት እዩ።
1: ራይ ሞ ኣብ ቀፃሊ ካብ ሃና ኣየለ እንታይ ኢና ክንፅበ?
2: ካብ ሃና ኣየለ ማለት ካብ እዚ ዘለኹ ሬኮነስ ካብዚ ንላዕሊ ካብዘን ዓበይቲ ኣሕዋተይ ማለት እዩ ምስአን ፀብለል ክብል እየ ዝደሊ ኣይሆብ ከዓ ክብል እየ ማለት እዩ።
0: ኣብ መወዳእታ ስድራ ቤት ቅድም ምሽክለታ ኤርትራ ብሃንቀውታ ክፅብዮ ዘርፈደ ዓበይትን ትሕቲ 23 ዓመትን ዘካየድዎ ውድድር እዩ ግዜኡ ኣኺሉ ደበኺሉ። ናይ ውልቅ ናይ ግዜ ውድድር ሻምፒዮን ኤርትራ ንዝሓለፉ 3 ዓመታት ብተቃዳማይ ኣባሊዶ ትሬክ ኣማናይ ገብረ እግዚኣብሔር ተባሒቱ ምፅንሑ ዝፍለጥ እዩ። ብሓፈሻ ንሻምፒዮን ኤርትራ ናይ ግዜ ውድድር 4 ግዜ ተዓዊትሉ ናብዛ ውድድር ዝኣተወ ኣማኔ ገብረ እግዚኣብሔር ንሓምሻይ ግዜ ምዝዕወት ምስቲ ብኦሎምፒካዊ ተቃዳማይ ዳንኤል ትክለ ሃይማኖት ተታሒዙ ዝርከብ ክብረ ወሰን 5 ዓወታት ዝመዓረረ ብምንባሩ ተኻፋሊ ናይዚ ክብሪ ንምዃኑ ተበጊሱ። ኣማኔ ገብረ እግዚኣብሔር ከምቲ ፅቢት ብዙሓት ንዝተሰርዓሎ 36 ኪሎ ሜትር ኣብ ሰዓት ብገምጋም 50.1 ኪሎ ሜትር እናረገፀ ንውድድሩ ብ43 ደቂቕን 5 ካልኢትን 29 ንኡስ ካልኢትን ብምዝዛም ብተኸታታሊ ንራብዓይ ግዜኡ ብሓፈሻ ድማ ንሓምሻይ ግዜኡ ዝቐልጠፈ ኤርትራዊ ተቃዳማይ ብምዃን ኣኽሊል ዓወት ደፊኡ። ብብዝሒ ዓወታት ናይ ዝውድድር ድማ ምስ ኦሎምፒካዊ ዳንኤል ተክለ ሃይማኖት ተመዓራርዩ። ኣማኔ ገብረ እግዚኣብሔር ነቲ ዝሓለፈ ዓመት ኣብ ተመሳሳሊ ርሕቀትን መወዳደሪ ቦታን ኣመዝጊቦ ዝነበረ ሰዓት ብ9 ካልኢታት እውን ኣማሒሽወዩ። ኣባል ጋንታ ኤክስዲኤስ ኣስታና ሄኖክ ሙሉ ብርሃን ብ2 ደቂቕን 19 ካልኢትን 68 ንኡስ ካልኢትን ድሕሩ ካልኣይ፣ ኣባል ጋንታ ደንደን ናታን ተስፋኣለም ድማ ብ2 ደቂቕን 26 ካልኢትን 26 ንኡስ ካልኢትን ድሕሩ ሳልሳይተር ተሒዙ ውድድሩ ፈጺሙ። ሳሙኤል ሓየሎም ሰንበል ራብዓይ፣ ኣባል ቡርጎስ ምርሃው ቅዱስ ሓምሻይ፣ ኣባል ጋንታ ሞቪስታር ናትናኤል ተስፋ ጽዮን ሻርሻይ ኣብ መሰልጠኒ ማእከል ዩሲኣይ ናይ ስልጠና

0: عدل ام مقسام زركب يافيت مولجيتا شاوعي ابال غانتا اسطنبول موال جرما شامناي ابال غانتا غزاباندا اسروم تسفايتاش اي ابال غانتا دندن افريم زرقا بردوما عسرايتر تحيزوم ምስናይ ወርሉ ቱር ጋንታ ሊድል ትሬክ ዝወዳደር ኣማሌ ገብረ እግዚኣብሔር ንራብዓይ ዓመቱ ብተኸታታሊ ግዜኡ ኣብ ቀጻሊ ምስ ጋንቱ ኣብ ዘካይዶም ናይ ውልቅነ ግዜ ውድድራት ብባንዲራ ኤርትራ ዝወቀበት ማልያ ሊድል ትሬክ ለቢሱ ክጻወት እዮም። ኣማልኤል ወላ እኳ ንናይ ግዜ ውድድር ሻምፒዮን ኤርትራ 5 ግዜ ክዕወተሉ እንተኸኣለ ንናይ ጽርግያ ውድድር ግን ሓንሳቢኡ ኣብ 2014 ተቓዳማይ ጋንታ ኣስቤኮ ኣብ ዝነበረሉ ግዜ ብቅዱስ ሰሎ በይኑ ኣጥቂዑ ብምኻድ ቀዳማይ ኮይኑ ተዓዊትሉ። ኣብ ግዜ ወዲ 19 ዓመትን 188 መዓልትታትን ዝነበረ ኣማኒኤል ኣብ ታሪክ ሻምፒዮን ኤርትራ ብዕድመ እቲ ዝነኣሰ ዕውት ናይቲ ውድድር እዩ።
1: ራይ ኣማኒኤል ገብረ እግዚኣብሔር ንራብዓይ ግዜ ከከታትልካ ብሓፈሻ ድማ ናይ 5ይ ግዜ ኻ ሻምፒዮን ኤርትራ ናይ ግዜ ውድድር ኩን ከለኸ እሞ ውድድር ከመይ ፀኒሐ እዩማ?
2: ውድድር ፅቡቅ ነይሩ፣ ግን ንፋስ ንክልቲ እዩ ነይሩ። ሎም ማዓንቲ ዝበዝሐ ግዜ ዝሓለፈ ዓመታት ናብ ሓደ ወገን ጥራይ ነይሩ፣ ሎም ማዓንቲ ግን ናብ ክልቲ ነይሩ። ክብድ የብሎ ማለት እዩ
1: ምናልባት ናይ ፅርግያ ናይ ክሮኖን ዘሎ ምድላዋት በበይኒኡ ሞ ምናልባት ናይ ክሮኖሜተር ካብ ናይ ፅርግያ ምድላው ፍልይ ዘብሎ እንታይ እዩ?
2: ክሮኖሜተር ከውን ከሎ ኣብ ናይ ውልቀ ካ ተመርኪሱ ጥራይ ናትካ ፓወር ጥራይካ ዝያዳ ታሽም ትገብር። ኣብ ናይ ውድድር ኣብ ናይ ፅርግያ ክኸውን ከሎ ግን ዝተፈላለዩ ነገር ኢቨን ክሎሜተር ነዊሕ እዩ ኣንጻር መቀዳድ ምጠቃ ብዙሕ ነገር ኣሎ። ብፍላይ ከምዚ ናይ ቻምፒዮን ኤርትራ ዓመት ሙሉእ ዓመታዊ ኣብ ዝካየድ ከምዚ ዓይነት ናይ ኣብ ናይ ኣስመራ ዝካየድ ሰርኪት ከዓኒ ኣዝዩ ፈታኒ ይገብሮ ማለት እዩ። ምክንያቱ ፈታኒ ፅርግያ ስለ ዘይኮነ ዓቅበታት ከም ተቀዳዳማይ ንዓይ ዝያዳ ዘርብሐን ዓቅበታት ዘለዎ ዩ። ስለዚ ጎልጎል ዝዓብለሎ ስለ ዝኾነ ሞር ፈታኒ ይገብሮ ማለት
1: እዩ። ምናልባት ብሓሙሽተ ዓወታት ምስ ዳንኤል ሃይማኖት ውና ንክብረ ወሰን ኩም ከለካ እሞ ምናልባት እንታይ ፍሉይ ክብሪ ስማዕካ እዚ?
2: ንቀሊል ነገር ኣይኮነን። ብንእስነተይ ዘድንቆ ዝነበርኩ ተፃዋታ እዩ። ብዙሕ ራእይታት ዘሎ ዳንኤል ማለት እዩ። ብዙሕ ንዑ እንዳረእኹ ዝዓበኹ ተቀዳዳማይ ከም ምዃነይ መጠን እሱ ጀማሪ ብናተይ ግዜ ማለት እዩ ኣብ ናይ ዩሲኣይ ይኹን ኣብ ናይ ወርልድ ቱር ቲም ዝኣተወ ተቀዳዳማይ ሶ ንዑ እንዳረእኹ የ ኣብ ደረጃ እዚ በፂሐይ ማለት እዩ። ኣብ ናቱ ክመሓራረ ከሎ ከዓ ቀሊል ነገር ቀሊል ክብሪ ይኮነን ንዓይ ማለት እዩ ምስ ዳንኤል ሓደ ኮይነ ክብል ከሎ
1: ምናልባት ኣማኒኤል ኣብ ናይ ግዜ ተዓዊቱ ናብ ናይ ፅርግያ እትሎ ዘሎ ተዓወት ናይ ግዜ የዛንየሎ ካብ ዓወት ኣርሒቆ ዘሎ ንስ እዩ ዝበሃልባህል ኣሎ ሞ ምናልባት ኣብዚ እንታይ መግለፂ ኣለካ?
2: ከም ናይ ክሮኖሜተር ኣብ ውልቅካ ተመርኪስካ ኢኻ እንታኣሽም ትገብሮ ብመንፅር ካ ተዓወታት ይመፅእ ማለት እዩ። ኣብ ናይ ሰርኪት ክኾን ከሎ ግን ከም ተቀዳዳማይ ንዓይ ኣርባሒ ዓይነት ቅርፂ መሬት ኣይኮነን ኣብ ናይ ሰንበት ዓመት ሙሉእ ዝካየድ ማለት እዩ። ስለዚ ንስ እዩ ዝያዳ ፈታን ትገብሮ ማለት እዩ። ግን ዝተቃለኒ መጠን ኩሉ ነገር ገብረ ንክዕወት ግን ዝተፈላለየ መንገዲ ክዕወት ኣይከኣልኩን ማለት እዩ። 2014 ኣብ ሎካል ኣብ ምሳስፌኮ ምስተዓወት ማለት እዩ። ፎርቲ ዋላ ሓንቲ ብዙሕ ታሽሚ ይኮነን ኣብ 500 ሜትሮ ዘይበዝሕ ዓቀበት እዩ። ስለዚ ብዙሕ ፈታን ይኮነን ደሴም እዩ። ዋላ ሓንቲ ፍሉይ ነገር ተገብሮ ነገር የለን። ስለዚ ልክዕ ከም ናይ ዝሓለፈ ዓመታት ይኸውን ማለት እዩ።
1: ናይ ሰልቲ ካ ክትክተል ኣብ ናይ ሰንበት ፀወታ ንዓወ ድ ክትኣቱ ዋላ ከምቲ ናይ ዝሓለፈ ዓመታት ፀወታ ንምምቃር?
2: ኖ ዋላ ሓንቲ ታሽሙ የብለይን ስትረስ የብለይን ዝዓብየ ታርጌተ እዚ እዩ። ግን ከም ሰርኪት ኣትቀሊል ክብሪ ይኮነን ዝተቃለኒ መጠን ንክዕወት ክፍትን እየ። ግን ከምዚ ፍሉይ ስትረስ ዝገብረሉ መንገዲ ግን የብለይን።
1: ምናልባት ናይ ሰንበት ፀወታ ከመይ ክኾን እዩ ዝብል ግምት ኣለካ?
2: ዋላ ሓንቲ ከምዚ ክት ድምድሞ ኣይትኽእልን ኢኻ ከምዚ ኢልካ ክትውስን ኣይትኽእልን ኢኻ ኣይዶኖ ማት ፈታኒ ይኮነን እቲ መድረክ ኩሉ ግዜ ከም ዝካየድ ፀወታ ተወሳኺካ ሃዲሞም ተቀዳድምቲዮም ዝውድእዎ ብዘይብእውን ሓንቲ ጋንታ ክጥርንፎ ትኽእል ጋንታ የላን። ስለዚ እዚ ኢልካ ክትወስኖ ይትኽእልኒ
1: እሞ መወዳእታ ናብ ባንቆታ ፅበ ዘሎ ህዝቢ ብሓፈሻ እንታይ መልእኽቲ መሕለፍካ?
2: ኖ ኩሉ ግዜ ከም ዝብሎ ማለት እዩ ብፍላይ ቶም ቲፎዞ ማለት እዩ ፀሓይ ንፋስን ከይበሉ ሙሉእ መዓልቲ ኣብ ጎንና ኮይኖም ዝድግፉና ማለት ቻምፒዮን ኤርትራ ጥራይ ዘይኮነ ኣብዚ ደረጃ እዚ ንክንበፅሕ ብዙሕ ታሽም ዝገበሩ ኣበርክቶ ዝገበሩ ደገፍቲ ኩሎም ቴንኪ ይብሎም ማለት እዩ።
1: ቀኒኤልና ንቁ ሓጎሰካ።

ኣብዚ ውርድር ንዓበይቲ ተቐዳደምቲ ስዒሩ ሳልሳይ ተርታ ዝሓዘ ኣባል ጋንታ ደንደን ናታን ተስፋለም 23 ትሕቲ እውን ካብዚ ዕድሜኦም ተቐዳደምቲ ዝሓሸ ሰዓት ብምምዝጋቡ ሻምፒዮን ኤርትራ ናይ ትክሊ ዕድመ ብምዃን ኣኽሊል ዓወት ደፊኡ ሳሙኤል ሓየሎም ሰንበል ካልኣይ

0: ያፌት ሙልጌታ ካብ ዩሲኣይ ድማ ሳልሳይ ተርታሒዙ
1: ናታን ተስፋኣለም ሻምፒዮን ኤርትራ ትሕቲ 23 ዓመት ናይ ውልቅ ናይ ግዜ ውድድር ከምኡ ድማ ኣብ ናይ ዓበይቲ ተዓዋቲ ናሓስ መለ ኹን ከለካ ብሓፈሻ ውድድር ከመይ ፀኒሑ ናታን
2: መጀመርያ ቲንክዩ ነዚ ዕድል ዝሃብካኒ ኣሚር ሓወይ ውድድር ብጣዕሚ ብርቱዕ ነይሩ ምክንያቱ ንፋስ ነይርዎ ናይ ባሕሪ ንፋስ ብጣዕሚ በዳሂ ማለት ሓያል ውድድር ነይሩ ከባቢ 30 ገለን ኪሎ ሜትር ማለት እዩ ሕጂ ነዚ ኩሉ እዚ ከዓ ሳላ ጋንታይ ሳላ ፃዕረይ ማለት እዩ እሶም ስላ ሳላ ዳሓገዙ እኒሄ ተዓዊተሉ
1: ራይ ምናልባት ዝሓለፈ ዓመት ሻምፒዮን ኣፍሪቃ ድሕሪ ምኳንካ ብዙሕ ሰብ ትፅቢት ገይርልካ ነይሩ ሃንደበት ግን ካብ ዓወትታት ርሒቕካ ሞ ምናልባት እንታይ ነይሩት ምክንያት ካብ ዓወት መልሓቂ ኢኻ
2: እዎ ዝኾነ ፀጋም ናይ ሕማማት ገለ ነሂርኒ እሱ እቲ ካብ ዓወት መርሓቂ እየ ማለት እዩ ሕጂ ግን ኣይሆብ ተስፋ ግብር ድሓን ኣለኹ ኣምላኽ መስገን ኣብ ዓወት ከዓ ክመፅ እየ ተስፋ ግብር ማለት እዩ ከምቲ ቶም ዓበይቲ ኣሕዋተይ በፂሖሞ ዘለዉ መከምኦም ክበፅሕ እዩ እቲ ሕልመይ ማለት እዩ
1: ናይ ሎሚ ፀወታ ሒዝክያ ዝኣተኻ ዕላማ እንታይ እዩ ነይሩ
2: ኣብዚ ናይ ሎሚ ዕላማ ሒዘ ዝኣትኩ ኳ እንታይ ኢንትራል ቀንዲ ኣንደር 20 ማለት እዩ ክዕወት ስታይ ገይረ ተዳለየ ኣትዩ ማለት እዩ ሶ ኣምላኽ ከዓ ተሓዊስዎ ተዓዊተሉ ማለት እዩ ብዝግባእ ተዳልየለየ ሳላ ኩሎም ጋንታይ ድገበሩለይ ደገፍ ስድራ ቤተይ ኩሉ ዳርጋ ኩሉ ደጋፊ ድገበረለይ ከዓ ኣብዚ ዓወት በቃየ ማለት እዩ
1: ምናልባት ናይ ፅርግያ ውድድር ሰንበቶም ከተካይዱ ሞ ንዕኡ ከምድላዋትካ ከመይ እዩ ዘሎ ናታን ኣብቲ ፀወታ እንታይ ክገብር
2: ሕጂ ናይ ሰንበት ምድላው ይከ ማለት ከምዝን ከምዝን ኢልካ እንዲካ ተኣቱ ግን እቲ ፀወታ ከምዲ ፀናሓካ እዩ ሶ ኣነ ብሬክ ኣወይ ማለት ግሩፖ ህዳም ተረኪበ ምስኣ ተሰሊጥ ንከምኡ ክውድእ እዩ ደሎ ሓሳበይ ኣብቲ ፀወታ ድሎ ከዓ ንሪዮ ማለት እዩ ብመጀመርያ ነዚ ዓወስ ዝደብቃዕኒ ልዑል ፈጣሪ ምስጋና ይኹኖ ቀፂለ ንኩሎም ስድራ ቤተይ ፋዘር ማለት እዩ መምህር ተስፋኣለም ባህታ ምስ ኩሎም ስድራ ቤቱ ሄርሞን ሓወይ ኩሎም ጋንታና ማለት ስታፍ ኩሎም ጋንታ ደንደን ካዓብኦም ስጋብ ንእሽ እዮም እቶም ሓለፍቲ ድገበሩለይ መስዋእቲ ከመስግኖም ደሊ ንስታፍ ክሳይ ስታፍ ምዕዳር ቀሽብር ከዓ ከመስግኖ ደሊ
1: ፅቡቅ ዕድል

ዕወታት ንሻምፒዮንነቶም ኣፍልጦ ዝህብ ብባንዲራ ኤርትራ ዝወቀበት ማልያ ካብ ወርቂ ክሳብ ነሓስ ዝዝርጋሕ መዳልያን ገንዘባዊ ሽልማትን ተዓዲሎም። ሻምፒዮን ቅድም ምሽክለታ ኤርትራ ሰንበት 28 ስነ ደቂ ተባዕትዮ ጁኒየርን ዓበይትን 23 ዓመትን ብዘካይድዎ ናይ ጽርግያ ውርድር ቀጺሉ ክካየድ እዩ። ጁኒየር ደቂ ተባዕትዮ ሰዓት 7 ቅድሚ ቀትሪ ዝፍልም 122.4 ኪሎ ሜትር ዝርሕቀት ውርድር ድሕሪ ምክያዶም ካብ ሰዓት 10 ጀሚሩ ድማ መላእ ኣፍቃሪ ቅድም ምሽክለታ ኤርትራ ብኣንቀወታት ጽቤት ዘሎ ዓበይትን 23 ዓመትን ደቂ ተባዕትዮ ዘካይድዎ 183.6 ኪሎ ሜትር ዝርሕቀት ውርድር ከሰላስል እዩ።

Thank you.

0: ንሃገር ዓብኣበርክቶን ተዘከረ ዕማምን ዝፈፀሙ ሰባት ብዘይካ ታሪክ ዝሰነዶ ወርቃዊ ዛንታ ኣብ እምሮን መንፈስን ዜጋታት ዝተርፍ ሓወልቲ እውን ብቐሊሉ ዝፈርስ ኣይኮነን። ጽቡቕ ግብሪ ጽቡቕ ስሚ ዘትርፍ ኤርትራ ኣብ መደ ሃገራዊ ቃልሲ ብሓፈሻ ኣብ ኩርና ዓውደ ስፖርት ሓያሎ ተዘከርቲ ዝስመዩ ዜጋታት እትውንን ሃገር እያ። ሓደ ካብቶም ኣብ ስፖርትን ሞያተኛን ብምዃን ንዕቤት ስፖርት ሃገር ዓብ መሰረት ካብ ዘንፀፉን ተዘከርቲ ስፖርተኛታትን ኣብርሃም ግርማፅዮን እዩ። ኣብርሃም ግርማፅዮን ብኩሉ መስፈርቲ ክግለፅ ዝኽእል ኣበርክቶ እዩ ነይርዎ። ካብቲ ብዙሕ ውሑድ መፍለጢ እዩ ስፖርት ኤርትራን ስፖርተኛታት ናብ ግዝበለ ደረጃ ከበፅሑ ብሩህ ተስፋን ዘይፅንቀቕ እምነትን ነበሮ። ነቲ ሓሳብ ብምሉእነት ንምትርጋም ከዓ ዘይፍንቀል እምኒ መሰረት ኣንቢሩ ሃልሃልታ ፍቕሪ ስፖርት ኣብ ልቡ ብሃገራዊ መንፈስ ዝቕለስ እዩ ነይሩ። እቲ ሓያልን ዘይጓሕጓሕን እምነት ከዓ ናይ ገዛ ርእሱ መስመርን ድሕረ ባይታን ነበሮ ነፍሲሄር ኣቶ ኣብርሃ ግርማፅዮን ጨጋዕ። ኣብርሃ ግርማፅዮን በታ ጨጋዕ እትብል ቅፅል ስም እዩ ዝያዳ ዝፍለጥን ዝዝከርን። ካብታ 1936 ፀሓይ ዓለም ዝረኣየላን እግሪ ተኺሉ ናብ ማኣዲ ስፖርት ዝተፀንበረሉ ግዜ ኩሉ ሃሙን ቆልቡን ኣብ ምምዕባል ስፖርትን ስፖርተኛታት ደቂ ሃገርን ነበረ። ወለዱ ኣቶ ግርማፅዮን ሃብተፅንን ወይዘሮ ሓረጉ ትኩእን እውን ካብ 10 ደቆም ቀልጢፉ እምናይ ስፖርት ፍቕሪ ከም ዘለዎ ከዝተፈልሉ ኣይተሸገሩን። ብሓልዮትን ፍቕርን ወለዱ ተደጊፉ ቀልጢፉ ናብ ማኣዲ ትምህርቲ ከምርሕ ኣይተሸገረን።
1: ኣብርሃ ካብ ኣብ መንጎ 10 ውላድ ናይ ኣቶ ግርማፅዮን ከም ምዃኑ መጠን ናይቲ ገዛ ተማሃራይ ጥራሕ ዘይኮነ ሓረስታይ ነይሩ፣ ምርባሕ እንስሳ ነይሩ። እቲ ገዛ ዘካይዶ ብሙሉእ ባዕሉ ሓርስ፣ ባዕሉ ይዓፅድ፣ ባዕሉ ይእቱ። ምርባሕ እንስሳ ዝነበሩ ከዓ ፀባን ካልእ ምህርትን ንዕዳጋ እንዳውረደ ነቲ ስድራ ቤት ዓብዪ ኣበርክቶ ዝገበረ ናይቲ ስድራ ቤት ኣባል እዩ።
0: እሾኽ ብብልሓት ትፍጠር ከም ዝበሃል ከዓ ትኩር በሊሕን መስተውዓልን ብምንባሩ ኣብ ትምህርቱ ርኡይ ብልጫን ጸብለል እናበለ

0: ናይ ካልኣይ ደረጃ ትምህርቱ ዛዚሙ ናብ ዩኒቨርሲቲ ተፀንቢሩ ናይ ማህደረ ትምህርቲ ዕድል ብምርካብ እውን ካብ ዩኒቨርስታት ኣሜሪካ ኒው ሜክሲኮ ቀዳማይን ካልኣይን ዲግሪ ብልዕል ብቕዓት ክጎናፀፍ ኣይተሸገረን። ፍልጠት ናብ ካልእ ዜጋ እንተዘይሓሊፉ ኣብ ገንኢ ዝተሓብአ ብርሃን ኢሉ ስለ ዝኣምን ፍልጠቱን ትምህርቱን ከካፍልን ብግብሪ ክሰርሓሉን ይመሪፁ። ኣብ ቤት ትምህርቲ ቅዱስ ጊዮርጊስ ሳንጀር ጆ መንደፈራ ከምኡ ውን ኣብ ማእከል መሰልጠኒ መምሃራን ደብረ ብርሃን ምሂሩን ሓያሎ መምሃራን ኣሰልጢኑን።
1: ኣብ ትምህርቲ ብፍላይ ዝነበሮ ተገዳስነት ካብ ንእስነቱ ይጅምር። ኣብ ንእስነቱ ተምሃራይ ኣብ ዝነበረሉ ግዜ ክሳብ 12 ክፍሊ ኣብ ዝተምሃረሉ ግዜ ሓያል ነጥብን ብልዑል ነጥብን ደረጃን እዩ ተመሪቑ። ድሕሪኡ ብምቕፃል ንቢኤ ዲግሪ ንበይሩት ዝኸይዱ ድሕሪኡ ከዓ ንማስተርስ ነገር ገይሩ። እዚ ኩሉ ትምህርቲ ዝረኸቦ ግን ንበይኑ ሒዝዎ ክድሊ ስለ ዘይደለየ ዘይመረፀ ካብ ንእስነቱ ጀሚሩ ፍልጠቱን ሓንጎሉን ንምትሕልላፍ ከቢድ ፃዕሪ እዩ ኣካይዱ። ከም መምህር ጀሚሩ ኣብ መንደፈራ ሳን ጆርጆ ክሳብ ማእኸላይ ደረጃ ትምህርቲ ምሂሩ ኣብ ቲቲኣይ ናይ ቲቸር ትሬኒንግ ስኩል ከዓ ከም መምህር ክቀፂሉ እዚ ጥራሕ ዘይኮነ ኣብ ቤት ማእሰርቲ ኣብ ዝነበረሉ ንሓሙሽተ ዓመት ብፖለቲካ ተኣሲሩ ኣብ ዝነበረሉ ኣብቲ ቤት ትምህርቲ ቤት ማእሰርቲ ሓሙሽቲኡ ሳብጀክት ናይ ማትሪክ ምሂሩ ብጠቕላላ ብኡ ተኣሲሮም ዝነበሩ ብምሉኦም ክሓልፉ ክኢሎም እዮም። እዚ ካብቲ ኣከባቢ ዝነበረ ቤት ማእሰርቲ እቲ ዝለዓለ ነጥቢ ዘምፀአ ታናቱ ዝምህራር ዝነበረ ቤት ማእሰርቲ ኮይና ዝሰርአሉ ነገር እዩ። እዚ ጥራሕ ዘይኮነ ኣብ ዝኾነ ቦታ ሓንጎሉን ትምህርቱን ፍልጠቱን ንኸተሓላልፍ ዘይሕለል ፃዕሪ ዘካየደ ብዘይ መጠን ኣብ ትምህርቲ ዝኣምን ዝነበረ ሰራሕተኛ እዩ።
0: ካብ ሱር ዝተበገሰ ጉዕዞ ስፖርት ኣብርሃ ግርማፅዮን ጨጋዕ ብኣዝዩ ልዑል ፍቕርን ሓያል ስምዒትን ዝምራሕ ነይሩ። ካብ ናይ ከባቢ ናብ ቤት ትምህርቲ ካብ ቤት ትምህርቲ ናብ ክለባት ክሰግር እውን ግዜ ወሰደን። መረብ ገጀረትን ቴለን ካብተን ቀንዲ ዝተፃወተለን ጋንታታትን ኣብ መስመር ምክልኻልን እናተኸላኸልካ ምክፍፋልን ዝያዳ ኣድማዒ ተፃወታይ ምንባሩ እዩ ዝግለጽ። ብዓሎምቱን መፃወቱን ልዑል ተቐባልነት ዝነበሩ ኣብርሃ ጨጋዕ እኩቡን ድምርን ብቕዓቱን ብስለቱን ነተን ጋንታታት ከም ሓለቓ ጋንታ ኮይኑ እውን መሪሕዎን እዩ።
1: ኩዕሶ እግሪ ክኣቱ ከሎ መጀመርታ ምስ መረብ እዩ ጀሚሩ። ቀፂሉ ደድሕሪ መረብ ናብ ገጅረት ከይዱ፣ ደድሕሪ ገጅረት ከዓ ናብ ተይለ ከይዱ። ካብ መረብ ናብ ገጅረት ክኸይድ ከሎ ጋንታ መረብ ተሸይጣ እያ ናብ ገጅረት ኣትያ። ከምኡ ውን ጋንታ ተይለ ዓባይ ጋንታ ተይለ ናይ ሃገር ዝነበረት ሓንቲ ካብተን ዓበይቲ ጋንታታት ምስ ጋንታ ሓማስየን ኣኮሎ ግዛይ ሰራየ ጋንታ ዝማራ ጥርያን ተሓዊሳ ማዕሪአ እንትዋሳእ ዝነበረት ጋንታ ቴለ ምስኣ ተሰሊፉ ማለት እዩ። ኣብ ምስላፉ ጥራሕ ዘይኮነ መሪሕ ተራ እዩ ተፃዊቱ ኩሉ ግዜ ኣብርሃ ኣብዝኣተወን ጋንታ መሪሕ ተራ ብምፅዋት ሓለቓ ጋንታ ገይሮም እዮም ዘፃውትዎ ነይሮም። ተዋሳኣዩ፣ ተጫራቃዩ፣ ለጋሲ ሕያዋዩ ንውዕሉ ኩሉ ግን ክእለት ናቱ ኣብ ፀወታ ኣብ ምክልኻል ዝለዓለ ክእለት ነይርዎ። ቀፂሉ እውን ከም ሚድፊልድ ክፃወት ኣነ ክንድቲ እኳ ማዕሪኡ ዘይረኣኽዎ እንትኾንኳ ኮነ ሓሊፉ ሓሊፉ ኣብ ዝነበረ ፀወታታት ተዓዚበዮን ዝረኣኽዎን ኤክስፒሪንስ እዩ ዝነይርዎ። ስለዚ ከም ጠቕላላ ሓፈሻዊ ልዑል ኣበርክቶ ኣብ ኩዕሶ እግሪ ነይርዎ ማለት እዩ። ቀፂሉ እውን ኣብ ዩኒቨርስቲ ኣብ ዝኸደሉ ናይ ተምሃሮ ጋንታ መስሪቱ ኣብኡን ከም ሓለቓ ጋንታ ኮይኑ ዘገልገለ ሰባት እዩ። ስለዚ ናይ ኩዕሶ ፍልጠቱ ክሳብ ከምዚ ተባሂጉ ዝፃወተሉ ዝነበረ እዩ።
0: ማዕረ ማዕረ ምምዕባል ስፖርታዊ ዓቕምታቱ ኣብ ሞዩኡን ፍልጠቱን ክብምባልን ተወሳኺ ስልጠና ብምውሳድን ሓደ ካብቶም ላዕለዎት ሓለፍቲ መንገዲ ኣየር ኢትዮጵያ ክኸውንን ብደረጃ ኣካየዲ ስራሕ ነቲ መንገዲ ክመርሖን ኣይተሸገረን። እንተኾነ ኣብዚ ኣዝዩ ተነቃፊ ዝኾነ ትካል መንገዲ ኣየር ኢትዮጵያ ከም ውፉይ ኣባል ሓፋሽ ውድባትን ምስጢራዊ ተቓላሳይን ኮይኑ ብውሽጢ ውሽጢ እናሰርሐን ከሎ ምስ ግዜ ኣብ ዓይኒ ጸላእዳ ኣተወ። ነዊሕ ከይጸንሐ ድማ ኣብ ቤት ማሕቡስ ዓለም በቃኝ ተዳጎነ።
1: ኣብ ኣዲስ ኣበባ ኣብ ዝነበረሉ ናይ ሓፋሽ ውድባት ኣባል ኮይኑ ብሰፊሕ ዝንቀሳቐስ ነይሩ። ዝንቀሳቐሰሉ ኣብ ዝነበረ ሓደ እዋን ተጠርጢሩ ተተሓይዙ ንቤት ማእሰርቲ ናይ ዓለም በቃ ዝነበረት ቤት ማእሰርቲ ናይ ሓሙሽተ ዓመት ተኣሲሩ ሕጂ ኣብቲ ውሽጢ ቤት ማእሰርቲ ዝነበረ ካብኡ ዝለዓለ ምንቅስቃሳት

0: ምውዳብ ይገብር ከም ዝነበረ ይፍለጥ። ኣብ ልዕሊኡ ከዓ እታ ቤት ትምህርቲ ንኽትምስረት እውን ኣብኡ ዝገበረ ተኣሽሚ ነይሩ ማለት እዩ። ስለዚ ንኩሉ ነገራቱ ናይ ቤት ማእሰርቱ ልዑል ሃገራዊ ፍቕሪ ስለ ዝነበሮ ኣብ ዝኾነ ነገር ብኤርትራ ቀዲሙ ዝመፁ ነገር ኣይፈቱን ነይሩ ማለት እዩ።
1: ዕዙዝ ፍቕሪ ሃገርን ስፖርትን ዝነበሮ ኣብርሃ ግርማፅዮን ጨጋዕ ድሕሪ ሓርነት መላእ ኤርትራ ሙሉእ ግዜኡ ንሃገርን ህዝቡን ንምግልጋል ጠቕሊሉ ናብ ኤርትራ ብምእታው ንውልዶ ድሕሪ ናፅነት ዝተተኽለ መንገዲ ኣየር ኤርትራ ንምትካልን ንምምዕባልን ሓያል ፃዕርታት ካብ ዘካየዱ ዜጋታት እዩ ዝነበረ። ን10 ዓመት ከመካየዲ ስራሕ ብምዃን መሪሕዎን ኣብ ተሪር ከውሒ ዝተሃንፀ መሰረት ኣንቢሩን እዩ።
0: ድሕሪ ናፅነት መንገዲ ኣየር ኤርትራ ክምስረት ስለ ዝነበሮ ክኢላታት ኤርትራውያን ኣብ ቅድሚኡ ኣብ ኤርላይን ዝሰርሑ ይኹኑ ካልኦት ብፅወቱን ኮይኖም ነቲ ናይ ምምስራት ቀንዲ ተፃወቱ እዩ። ኣብ ስርሑ ከዓ ሕሉፍ ፍቕርን ስኒትን ዝነበሮም ካልኦት ከምኡ ንክምሃሩ ንስኮላርሽፕ ዕድል ፈጢሩ ከም ኣቶ ኣብርሃም ሽሙ ዝነበረ ሰብ ሕጂ ንካናዳ ስኮላርሽፕ ፈጢሩ ናይ ማናጅመንት ናይ ኤርላይንስ ከም ዝምሃር ዝገበረ ሰብ እዩ። ብካልእ ወደን ኣብቶም ካልኦት ሰራሕተኛታት እውን እዘይ መጠን ልዑል ምሕደራ ዝነበሮ ሰብ እዩ ተተባልኩም ምግናን ኣይኮነን ናይ ኣብርሃም ፍቕሪን ስኒትን ኣካይዳን ኣመራርሓን ናይ ስራሕ ከዓ ዝዳረጎ ይነበረን። ልዕሊ ኩሉ ከዓ ክእለት ቋንቋኡ ብዝለዓለ ደረጃ ስለ ዝነበረ ብኢንተርናሽናል ደረጃ ዝግበር ርክባት ካልእ ጉዳያትን ንዕኡ ቀሊል ዝነበረ ስራሕ እዩ ነይሩ ክብል ይኽእል።
1: ኣብርሃ ግርማፅን ብዘይካቲ ኣብ ምምዕባልን ምድንፋዕን መንገዲ ኣየር ኤርትራ ኣብ መዳይ ስፖርት እውን ዓቕሙ ብዘፍቀዶ ሓያል ስራሕ ክዓምም ብዓብኡ ንዓውድታት ኤርትራዊ ስፖርት ኣህግራውን ዓለምለኻውን ዝምድናታት ኣብ ምፍጣር ብሓፈሻ ማሕበር ኩዕሶ እግሪ ምብራቕ ኣፍሪቃ፣ ማሕበር ኩዕሶ እግሪ ኣፍሪቃን ማሕበር ኩዕሶ እግሪ ዓለምን ክትከውን ኣዝዩ ዓብ እጃም ኣበርኪት እዩ።
0: ኣብቲ እዋንቲ ብብሽክሌታ ኦሎምፒክ ንወዳደር ዕድል ረኺብና ዝነበርናሉ ግዜ ሓደ ካብቲ ክንማልኦ ዝግብኣና ዝነበረ ኣህጉራዊ ተፈላጥነት ዘለዎን ፌደሬሽናት ክህልዋ ነይርዎን ኣብ ኤርትራ። ንዚ ንክህልወካ ከዓ ሕጊ ቅዋም ክህልወካ ኣለዎ። ስለዚ መጀመርታ ናይ ኩዕሶ እግሪ ቅዋም ብስርዓት ነዲፉ ኣዳልዩ ብዘለዎ ናይ ክእለት ቋንቋን ናይ ፍልጠትን ንሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ቅዋማ ገይሩ ብተወሳኺ ናይተን ካልኦት 4 ዓይነታት ስፖርት ብሽክሌታ፣ ኣትሌቲክስ፣ ጉያ ብሽክሌታን ናይዚኣተን እውን ሕጊ ነዲፉ ንተፈላጥነት ኣብ ኦሎምፒክ ቀሪቡ ተቐባልነት ረኺቡ ትዘ ብኡ መሰረት ድሕሪተን 5 ኣቶ ተፈላጥነት ምስ ረኸባ ኣብቲ ክወዳደር ተመዲብናሉ ዝነበርና ኣብ ናይ ጃፓን ብሽክሌታ ቅድድም ኤርትራ ንክትካፈል ዕድል ዝረኸበትሉ እዋን ነይሩ ማለት ዘካየዶ ፃዕሪ ቀሊል ኣይነበረን። ንቋንቁኡ ድዩ ንኣፍልጦቲ ነፍሲ ወከፍ ዓይነት ስፖርት ኣሌሊኻ ናቱ ቅዋምን ሕግን ደንብን ክትነድፍ ኣይነበረን። ስፖርታዊት ጉዳያት ኮይኑ ጋ ነዚ ጉዳይ እዚ ኣፈፂሙ ተዓዊትሉ።
1: ሓደ ካብ ዓበይቲ ክፍልታት ሚኒስትሪ ትምህርቲ ዝነበረ ስፖርታዊ ጉዳያት ርእሱ ክኢሉ ናይ ገዛ ርእሱ ምእከላ ክህልዎን ልዕሊ ኩሉ ኣብ ምድላውን ምትካልን ዓንዲ ሕጊ ፌደሬሽን ኩዕሶ እግሪ ብቐሊል ክግለጽ ዘይክእል ኣበርክቶ እዩ ገይሩ። እዚ ዓንዲ ሕጊ እዚ ንኻልኦት ዓውደ ስፖርት ብርሃን ተስፋ ክኸውንን ኤርትራ ብ5 ፌደሬሽናት ኩዕሶ እግሪ፣ ኣትለቲክስ፣ ኩዕሶ መርበብ፣ ኩዕሶ ሰኪዐትን ኣባልነታ ኣብ ኦሎምፒክ ተረጋጊጹ። ከም ውፅኢቱ ከዓ ኤርትራ ኣብቲ ኣብ ጃፓን ዝተኻየደ ዋዕላ ኣባል ዓለምለኻዊ ኮሚቴ ኦሎምፒክ ኮይና
0: ድሕሪ ነፃነት 92 ብዝነበሩ ኮሚቴ እቲ ኩዕሶ እግሪ ካብ 92 ክሳብ 95 ተኻይዱ ነይሩ። ኣብ 95 ዳግማይ ምርጫ ንክግበር ጋንታታት ዝገበሮ ፃውዒት መሰረት የገልግሉና እዮም ኣፍልጦ ኣለዎም ኣብ ኩዕሶ ተመክሮ ኣለዎም ኣብ ኩዕሶ ንዝበልኦም ሰባት ኣኪቦም ምርጫ ንክካየድ ኣብ 95 ምርጫ ተኻይዱ። ኣብዚ ምርጫ እዚ 11 ኣባላታት ኮሚቴ ፌደሬሽን ኩዕሶ እግሪ ምምስራት እዩ ነይሩ። ኣብኡ ከሎ ከዓ ፌደሬሽን ኩዕሶ እግሪ ዞባ ማእኸል እውን ተደሪቡ ብሓንሳእ ከይድ ስለ ዝነበረ ናይ ክልቲኡ ዝመርሑ ኣባላት ንምምራፅ 11 ኣባላት ተመሪፆም ኣብቲ ኣኼባ ብዝተገብረ ምርጫ ኣባላት ጋንታታት ኣባላት ሓፈሻ ውድባት ኣባላት ካልኦት ፌደሬሽናት ተኣኪቦም ንምቲ ምርጫ ምስ ተኻየደ ኣቶ ኣብርሃ ግርማፅን ከም ፕረሲደንት ተጋዳላይ በርሀ ጎይቶኦም ከም ምክትል ፕረሲደንት ዋና ፀሓፊ ኪዳነ መለስ ባዕለ ዘሎ ኩሉ ማለት እዩ ከም ዋና ፀሓፊ ኮይኑ ብዓብላሊ ድምፂ ስለ ተመርፀ ብተወሳኺ 8 ኣባላት ናይ ቴክኒክ ናይ ኣርቢትር ናይ ካልእ ደረጃታት ዘለዎ እኳ ተመሪፆም ሽዑ ተጀሚሩ ፌደሬሽን ማለት እዩ ጅምር ምስ ኣበላ ብ 95-96 ብመጀመርታ ምስተ ናይ ዞናል ተኣሽሙ ዘላ ናይ ሴካፋ ርክብ ብምክያድ ብዘይ ኣባልነት ውድድራት ምስ ሴካፋ ክነካየድ ጀሚርና ብዝገበርና ምርድዳእ ማለት እዩ ኣብ 95-96 ሴካፋ ኣብ ናይሮቢ ዝተካየደ ምርጫ ከዓ ፌደሬሽን ኩዕሶ እግሪ ኤርትራ መበል 13 ኣባል ሴካፋ ንክትከውን በቂዓ እዚ ኩሉ ብፃዕሪ እታ ሓዳሽ ተመርፀት ፌደሬሽን ብመሪሕነት ኣቶ ብርሃ ግርማፅን ዝነበረን ርክብን ዝምድናን ዲፕሎማሲ ናይ ኣቶ ብርሃ ዓወት ዝተረክበ ቀዳማይ ዓወት ናይ ኣህገራዊ ትካል ኣባል ናይ ምዃን ሴካፋ ዝክሮ እዚ ናይ ኬንያ
1: ኣብ 1995 ክሳብ 96 ኣብ ኬንያ ዝተኻየደ ሓፈሻዊ ጉባኤ ሴካፋ ፌደሬሽን ኩዕሶ እግሪ ኤርትራ መበል 13 ኣባል ሴካፋ ክትከውን ብምሉእ ድምፂ ተመሪፃን መሰር ረኺባን
0: ኣባልነት ናይ ዞናል ሴካፋ ምስ ኣረጋገፅና ብመሰረት ናይዚ ኣባልነት ሴካፋን ንሕናን ዘለና ንካፍ ዘቕረብናዮ ጠለብ ኣባል ንክንከውን ዘቕረብናዮ ጠለብ መጀመርታ ንፕሬሲደንት ናይ ካፍ ዝነበረ ሓዮቲ ንኤርትራ ንክበፅሕ ብቑዕ ኢንፍራስትራክቸር ኣለዋ ድዩ ሰዓቢ ህዝቢ ስፖርት እንታይ ይመስል ታሪክ ኩዕሶ እግሪ ኤርትራ እንታይ ይመስል ንኸፅንዕ ብወግዒ ንኤርትራ ዓዲምና ምስ መምፀናዮም ክሳብ ብደረጃ ንፕሬሲደንት ተፋሊጡ ናይ ኣፍሪካ ፕሬሲደንት ናይ ኣፍሪካ ካፍ ከም ምዃኑ መጠን ንዘለና ዕድል ንኽርኢ ኣፅኒዑ ድሕሪ ምኻዱ ኣብ ኡጋዱጉ ኣብ ዝተገብረ ኣብ ወርሒ 2998 ካብ ዝነበራ ኣባላት ውድብ 45 ብድምፂ ንኤርትራ ኣባል ንክትከውን ብዝመረፃ መዘት ኣብ ኡጋዱጉ ኣባል ካፍ ኮይና ኣቲና ማለት እዩ
1: ኣብ ሰነ 1998 መበል 51 ኣብ ፓሪስ ዝተኻየደ ኮንግረስ ፊፋ ኤርትራ መበል 82 ኣባል ፊፋ ክትከውን እውን ተራ ናይ ኣቶ ብርሃ ግርማፅን ቀሊል ኣይነበረን
0: ብመሰረት ኣባል ካፍ ምስ ረኸብና ካፍ ንባዕሉ ኣባል ፊፋ ንክንከውን ዝገበረልና ሓገዝ መሰረት ብዘነበረና ቅዋምን ብዘቕረብና ጠለብ ናይ ኣባልነት ከዓ ኣብ ወርሒ 6 ናይ 1998 ኣብ ፓሪስ መበል 51 ኮንግረስ ናይ ፊፋ ዝተካየደ ኣኼባ ኤርትራ መበል 182 ኣባል ፊፋ ንክትከውን ብምሉእ ድምፂ ተመሪፃ ኣባል ፊፋ ዝኾድናሉ ከዓ እቲ ዕዋትቲ እዩ ስለዚ ኣብ 98 ክልቲኡ ኣባልነት ናይ ካፍን ናይ ፊፋን ኣብ ወርሒ 2 ኣብ ወርሒ 6 ዝኣተናሉ እዋን እዩ
1: ኣቶ ብርሃ ግርማፅን ፕረዚደንት ፌደሬሽን ኩዕሶ እግሪ ኤርትራ ኮይኑ ድሕሪ ምግልጋል ኣብ ሃገራዊ ኦሎምፒክ ኤርትራ እውን ኣቦ ወንበር ኮይኑ ሰሪሕ እዩ ካብ ጉዳይ ሃገርን ፍቕሪ ስፖርትን ምንቕ ዘይብልን ብኩሉ ዓቕምን ክእለቱን ንምምዕባል ዝሰርሕ ኣብርሃ ግርማፅን ጨጋዕ ክሳብታ ብ2006 ካብዚ ዓለም ብምክንያት ሕማም ዝፍለ ንፅባሕ ዝጠመተ ሓሳብ ካብ ምፍልፋልን ዝኽእሎ ካብ ምትግባርን ኣይበኾረን ከምኡ ክንዲ ዝኾነ ከዓ ኤርትራ ኣብ መዳይ ስፖርት ብክብሪ ኣፍልጦ ካብ ዝሃበቶም 100 ከዋኸብቲ ሓደ ክኸውን ክኢል እዩ
0: ብሓፈሻ ኣብርሃ ኣብ ህዝቢ ዝነበሮ ተቐባልነት ልዑል ተቐባልነት ተዋዛያይ ተፃዋታይ ተጫርቃይ ሓጋዝ ሰብ ርህሩ ኣብ ሓቂ ዝኣምን ሰብ ስለ ዝነበረ ብዙሕ ጓሂ ተሰሚዕዎ ልዕሉ ኩሉ ግን ኣብ በዓል መገዲ ኣየር ኤርትራ ኣብ ዝተፈላለየ ፌደሬሽናት ኩዕሶ እግሪ ኤርትራ ከበርክቶ ክበፅሖ ዝደሊ ዝነበረ ተኸሊፉ ከም ዝነበረ ይኣምነሉ ብወገነይ። ካልእ ንክበፅሕን ንካልእ ደረጃ ክዕሶ እግሪ ኤርትራ ይኹን ካልእ ዓይነታት ስፖርት ንክካየድን ንክምዕብልን ብዙሕ ድልትን ምኞትን ነይርዎ። ፍቓድ ኣምላኽ ኮይኑ ግን ኣብ ዝዓረፈሉ ግዜ ውሃይን ሳእሽን ተሰሚዑ እምበር ዋላጣ እዩ ንበዓላታ ዕለተ ልደቱ 1936 ክትከውን ኮላ እዚ ዕለተ ልደት እዚ ኣብ ኤርትራ ወግዓዊ ፀወታ ክዕሶ እግሪ ደቂ

0: ስለዚ ምስ ምውላዱስ ምስታ ግዜ እቲኣ ነዛ ምዳ ስለ ዝነበርና ኣብ ልዑል ደረጃ ዝነበረ ኣሽሚን ድሌት እዩ ነይሩ።
1: ብምኽንያት መበል 50 ዓመት ዝኽሪ ምምስራት ኮንፈደሬሽን ኩዕሶ እግሪ ኣፍሪቃ ሓደ ካብቶም ካብ ኤርትራ ዝተመርፁን ብካፍ ቅቡላት ዝኾኑ ስፖርተኛታትን መራሕቲ ስፖርትን ክበሃል ክኢል እዩ። ካብቲ ነቲ ሽልማት ዝተረቕሑ ገዳይም ኤርትራውያን ስፖርተኛታት ኣቶ በየነ ተኽለ፣ ኣቶ ካሕሳይ ባህልቢ፣ ኣቶ ነጋሲ ወልደ ስላሴ፣ ኣቶ ኢብራሂም ዓረቦ፣ መምህር እዛዝ ተስፋይ እኳ እንተነበሩ ኮይኑ ግን ነቲ ሽልማት ዝተዓወትሉ ነፍሲሄር ኣብርሃ ግርማፅን ጨጋዕ ደኣ ነበረ።
0: እቶም ካልኦት እውን ተጠቒሶም ዘለዉ ኩሎም ስፖርታውያን ዝነበሩ ልዑል ኣበርክቶ ኣብ ስፖርት ዝነበሮም ክኸውን ከሎ ግዜ ኣብርሃ ግን ኣብ ምምስራት ሃገራዊ ፌደሬሽን ኩዕሶ እግሪ፣ ኣብ ምልላይ ሃገራዊ ትካላት ኩዕሶ እግሪ፣ ኣብ ዝፈጠሮ ዲፕሎማሲ ምስ ጋንታታት ምስ ኣህጉር ዝፈጠሮ ልዑል ዝነበረ ተኣሽሚዞ እቲ መበል 50 ዓመት ናይ ካፍ ተኣሽሙ ኣብ ዝተካየደሉ ከዓ ብዝዓለ ደረጃ ናይ ኮሚቴ ተኣኪቡ ናይ ነፍሲ ወከፍ ኣበርክቶኦም ኣብ ሃገር ተገምጊሙ እዩ እቲ ዕድል ተዋሂቦ። ስለዚ እቲ ዝተዋሃበ ኣብ መረዳእታ ናይ ዘሕለፎ ስራሕን ኣብ ፅቡጥ ስራሕ ናይ ኣቶ ብርሃ ዝተመርኮሰ ስለ ዝነበረ ቁኑዕ መረዳእታ ዝተወስደሉ ኣብ ግዜ እዩ ነይሩ ማለት እዩ።
1: ታሪክ ንኸዋኸብቲ ወትሩ ይዝዝክር። ህዝቢ ነቶም ንዕቤት ንዕባለን ሃገር ዕዙዝ ኣበርክቶ ዝገበሩ ኣብዚሒ ይዝክሮም። እቲ ተኸላኸላይ ጋንታ ቴለ፣ እቲ ሓለቓ ጋንታ ቴለ፣ እቲ መምህር፣ እቲ ኣካያዲ ስራሕ፣ እቲ ኣብ ምንዳፍ ሕግን ምምዝጋብ ኣባልነት ኤርትራ ኣብ ዓለም ለኻውያን ማሕበራትን ዕዙዝ ግደ ዝነበሮ ኣብርሃ ግርማፅዮን ወትሩ ይዝዝክር። ነፍሲሄር ኣብርሃ ግርማፅዮን ጨጋዕ ተዘካሪ ኩልሳዕ
0: ሰኣቶ ብርሃ ተፀጊዐ ብሰራሕ ኩሉ ዝተምሃር ኩሉ ዓብዪ ምሕደራ እዩ። ምሕደራ ኣብ ዝነበሮ ትካል ብዘይ መጠን ልዑል ዓይነት ምሕደራ እዩ ነይሩዎ ኣብርሃ ኣብ ዘካየዶ ስራሕ። እዚ ዘሎ ካይዳታት ከዓ ቅንዕናን ቁኑዕ ስፖርታዊ መንፈስን ሒዙ ንክቕፅል ከምኡ ከዓ ኣብ ሃገር ዘለዎ ፍቕርን ስኒትን ዘለዎ ስፖርት ንክኸውን ንዝለዓለ ደረጃ ንክምን ኣሰራ ተብርሃ ክኽተል ከም ዘለዎ ተኣሽሙ ብል ስፖርት ናይ ፍቕርን ናይ ስኒትን እዩ። ኣቶ ብርሃ ኣብ ዝገበሮ ነበር ፀወታታት ስለ ሓቂ ኢሉ ኣንጻር ጋንቱ እውን ዝወሰነሉ እዋናት ዘሕለፈ ተፃወታ እዩ ነይሩ። ስለዚ እዞም ናይ ሕጂ ዘለዉ ስፖርታውያን ልዑል ፍቕሪ ኣብ ስፖርት ተወፋይነት፣ ልዕሊ ኩሉ ተወፋይነት ኣብቲ ፀወታታት ኣቶ ብርሃ ኣብ ዝገሸሉ ነበረ ሓደሓደ መገሻታት እቲ ናቱ ናይ ነፃ ቲኬት መገሻታት ንካልእ ነፃ ዘይብለው ወፊይዎ እቲ ናይ ኢትዮጵያን ኤርላይንስ ዝነበሮ ነፃ ቲከት ነቶም ገሾም ዘይፈልጡን ኣኼባታት ክካይዶም ዘይክፈልጡ ሰባት ወፊዩ ይህቦ ነይሩ ክሳብቲ ደረጃ እቲ ኣብ ልዕሊ ኩሉ ከዓ ኣብ ኩዕሶ እግሪ ድዩ ዝነበረሉ እዋን ብኣካል ተኣኪቡ ተርኡ ኣብቲ ኩዕሶ ዝካየድ ዘሎ እንታይ ይጎድል ኣሎ እንታይ የብል ዝግምግም ኣብ ኣኼባታት መረዳእታት ዘለዎ ኣኼባታት ከረድእን ከብልን ዘዳሉ ዝነበረ ቁኑዕ ሰብ ስለ ዝኾነ ኣብነት ናይ ኣቶ ብርሃ ምኽታል ቀሊል ኣይከውንን እዩ ግን ናብኡ ገጹ ሰብ ክፅዕር ከም ዘለዎ ሓደራ ብልኣልበ ወገነ እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ናይ ሎሚ ሰሙን መደብና ኣብዚ ይፍፀም። ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ንዓቤት ናወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። ከምቲ ኩሉ ሰዓ ንብሎ ድማ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ሰላም።

0: عزو سلامتنا تقبلوا فنونا أمي كتالة تركوا بزهباركم تعزبتنا كميت وعلو فرق معالتن فارق عنا أخي لن لوم عسران شوعتنا سنستلالوا هاقراون أهقراون زيناتات حزلكم قريبة زلغو أرسي ماس مرومي نمي كتالكم بخبرنا عدمكم بغندار استزينا في اللم فتصاميت بورد همادة أبا أسمران من فقاوي قمقام سرح كل التشحن عسران شدشن أكايدا بيت مرت تكنيك دك محرر بشوعة عودتات مويا زمهارتو 144 تمهارو بسرتفكيتا مرغة أبنو الزوا بريخ أبالا تقدف سيبل سرح نهات وفراتات معك أب حمد الماين السلاسلو أمريكا بلعلي وتهدراوي علاماتات إيران متكعت كم زكايدة قليتا بوركينا فاسو مس فرنسا زنحا ديبلوماسياوي زندنا بوقعي كم زبت غد افليتا اسرائيل الليبانوس زلاق سلام نمرقات زعلما مباتاوي سممع تفراريما زرزر زينا فتصاميت بورد هاجراو محبر دك انستي ايرترا منفقاوي غمغام سرح كلتشن عسران شدشن اب زكايدتلو اب محيال ودابه ادمع سرح كمتعمه تغنزيبا ب 24 25 سنه اب اسمرا اب استخايده غمغام بريزيدنت حماده وزيرو تخاتسبا ميكائيل اب مسفحن مدلالن ودابيتات محيال موياوي سلطناتات مملمال ودبت ابالات مبرخ بوليتيكاوي نحد دك انستيو كمون مكياد واناوي سيميناراتا استمروتاتن زتبابع سرح كمتعمه بمتقاس ازي مرايا صعرن تساتفون كل اكل كم خنا ابراهام حلفت كفلتاتن قنافرنا بزغرب وصبصبات طعنا عدن عشالن موحسب زتخايده قسقسات اب كلن زوباتات تتقمنت مصبي نفس صورات كب كم زبله اب موغاد حساي لمدتاتن مسلات قلع عندما زنار سرح كم تسلسله غليصن بزي كازي ترى مشارخت اكلات اب معوات مدبات قدا كم زنبرو خطقسن كلو اب مود اب حدست ابالاتن مسفح قسقساتن كمون معباي غنزابي بوهدت كسرح تزتيوم فتصاميت بورد حمادة اب مودتا اب زغره بصبصبات بمنصر بلجتاتون دخاماتون بعمق دحر منزتاي اب مزاين نزل على وطيت عصفا كسرح بغعزلو مويا وعام سبك مدب عقمن افلطو دك انسيو زبرخ سلطناتات كسفح نا بمن سياز زقن عمدبات وارسا دما كحيل زبل حسابات اقربو بيت مرت تكنيك دك محارة بشوعة عودتات مويا نكل التعمل زمهارو تم 144 تمهارو بسرتفكيت أمريغا وكل إيرينا بسرات تمزغن الزدالة وتسبتب ياسين صالح كعربيو
1: بيت مرتي تكنيك دك محارة نخل التعمل بعودتات أوتو ميكانيك إلكتريسيتي سرحات انصا سربت انصايتن حاتينن كمون إلكترونيكسن سرحات حاتينن سلطنو 144 تمهارو بأسران 4 سنة أمريغا أبتي مبل أسران كلتان نايمم رأسنا سرعات رئيس ممهر نايتابية مهرتي ممهر وهاب محمد علي أبزس معقل تمرغتي بقبرن كل سحساب نزتوهابوم تمهرتي ببقعات كمزازمو بمقلاص زقصم وفلتات كمانتر بايتا خمزة قلقلوم تقنزيبوم بسرح النبابن كمعبلو تلابيوم ሚኒስትሪ ትምህርቲ ዋና ዳይሬክተር ክፍሊ ቴክኒካውን ሙያውን ስልጠናታት አቶ ተስፋይ ሲምቦገኑ መንግስቲ አብ ጽላት ትምህርቲን ዝጎብሮ ዘሎ ገዚፍ ወፍሪ በመጥቃስ መንእስያት ተማሃሮ ተራሒሎም ንዘሎ ዕድላት ብብቕዓት ክጥቀምሉ አዘኻኺሩም ኣመሓዳሩን ዞባ ደቂ ኣምሓረ ኣቶ የማነ ኣበራ ድማ ብቕዓት ኣብ ስራሕ ከም ዝረጋገጽ ብምሕባር ተመረቕቲ ንኽልተ ዓመት ንዝደለዎ ሞያዊ ትምህርቲ ብግብራዊ ዕዮ ናብ ዘመስክርሉ መድረኽ ይሰጋገሩ ከም ዘለዉ ብምሕባር ትጉሃት ክኾኑ ተማሕጺኑ ቤት ምህርቲ ቴክኒክ ደቂ ኣምሓረ ኣብ 1999 ካብ መላእ ሃገር ንዝመፁ ተምሃሮ ስሩዕ ናይ ቴክኒክ ትምህርቲ ክትህብ ዝጀመረት ኮይና ኣብዝሓለፈ ዓመታት 413 ብዲፕሎማ 3577 ድማ ብሰርቲፊኬት ከም ዘመረቐት ሰነዳታ የነፅር
0: ኣብ ንሶባ ጎሊጅ ዝርከባ ልዕሊ 700,000 ጥሪት ብሓፈሻ ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተገሊጹ ወኪል ኤሪና ዳዊት መሃንሾ ንዘዳለወ ፀብጻብ እልልታ ሃብተ ማርያም ከተቕርበ እያ
2: ኣብ ንሶባ ጎሊጅ ጥሪት ብዝግበረለን ዘሎ ቀጻሊ ሕክምናዊ ክንክን ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተፀዋዒ ጥዕና እንስሳታት ኣቶ ሰረቐ መድሃኒ ገሊጹ ኣብቲ ንእዞባ ልዕሊ 200,000 ከብቲ፣ ልዕሊ 160,000 ኣጣል፣ ልዕሊ 360,000 ኣባጊዕን ልዕሊ 14,000 ኣግማል ከም ዝርከባ ብምጥቃስ ጥዕና እንስሳን ኣከባብን ንምውሓስ ምስ መሻርክቲ ኣካላት ዝካየድ ስራሕ እወታዊ ውፅኢት ከም እተረኽቦ ሓቢሩ። ንእዞባ ጎሌጅ ምስ ክልተ ሃገራት ስለ ዝዳወብ ፍኑ ምንቅስቓሳት ካብን ናብን ዘስዕቦ ስግሮ ደባዊ ሕማማት ንምክልኻል ቀጻሊ ኮለላታት ከም ዝካየድ ብምጥቃስ ሓረስቶት ወነንቲ ጥሪትን ጓሶትን እዋናዊ ሓበሬታ ኣብ ምትሕልላፍ ንዝገብሮ ምትሕብባር ሞጊሱ። ኣብ 226 ኣብቲ ንእሶባ ጉልሓይ መሰል ሕማም ከብቲ ስለ ዝተረየ ኣብ 16 ምምሕዳራት ከባቢ ልዕሊ 40,000 ከብቲ ክኽተባ ከለዋ ኣብ ጠለበጊዕ እውን ተመሳሳሊ መደብ ከም እተተግበረ ኣቶ ሰረቐ ገሊጹ። ጎኒ ጎኒ እዚ ወፍሪ ክታበ ፀረ ዕቡድ ከልቢ ከም ዝውሃብን ኣረዲዩ። ኣቶ ሰረቐ ኣብ መወዳእታ ኣብ ምምሕዳራት ከባቢ መንጉላ ሳቡናይት ገርገፍን ዓዲ ሸግላን ብዘይሕጋዊ ኣገባብ ንመግሃጫታት ኣብ ሕርሻዊ መዓላ ንዘውዓሉ ቅልጡፍ ስግምቲ ክውሰደሎም ብምትሕስሳብ ራህያታት ዕቱብ ቆላሕታ ክግበረለን ተላብዩ። ወነንቲ ጥሪት ብወገኖም ጥሪቶም ግቡእ ሕክምናዊ ክንክን ሳላ ዝረኸባ ኣብ ፅቡቅ ኩነታት ከም ዝርከባ እንትኾነ ኣብ መግሃጫታት ብሰንኪ ዝረአ ሸለልትነት ጥሪቶም ግዳይ ኮይነን ስለ ዘለዋ ዝምልከቶ ኣካል ቆላሕታ ክገብረለን ፀዊዖም።
0: ኣብ ንዞባ በሪኽ ኣባላት ህግደፍ ሲቪል ሰራሕተኛታት ብ26 ሰነ ወፈራታት ምዕቃብ ሓመድን ማይን ኣሰላሲሎም። እቲ መደብ ሚኒስትሪ ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ብዘውፅዎ መምርሒ መሰረት ካብ ወርሒ ጥሪ 226 ጀሚሩ ኣብ 12 ምምሕዳራት ከባብን 21 ዓድታትን ዝካየድ ዘሎ ከም ዝኾነ ዝሓበረት ፀሓፊት ህግደፍ ኣብቲ ንዞባ ወይዘሮ ረህዋ ቀለታ ኣብ 5 ሄክታር ንዝትከል 4,000 ፈልስታት ዘገልግል ቦታታት ምድላው እውን ከም ዘጠቓልል ገሊፃ። ሓላፍ ቤት ፅሕፈት ሕርሻ ኣብቲ ንዞባ ኣቶ ማጆር መንግስቲ ኣብወገኑ ህዝቢ ብጋንታታት ተወዲቡ ኣብ ሰሙን ክሳብ 5 መዓልታት እናወፈረ 1,120 ሄክታር ሕርሻዊ ዛላን 80 ሄክታር ቅናታዊ ዛላን ከም ዝዓመመ ገሊፆም። ሎሚ ዓመት ክራማት ልዕሊ 350,000 ፈልስታት ኣግራብ ክትከል መደብ ከም ዘሎ ጠቂሱ ድማ ነዚ መደብ ንምዕዋት ኩሉ ዓይነታት ናወቲ ማእቶት ተዳልዩ ከም ዘሎ ሓቢሮም። ኣቶ ማጆር ኣስዒቡ እታ ንዞባ ዓመት መፀብ ብሚኒስትሪ ሕርሻ ናይ ዝወሃብ ሽልማት ዕውቲ ክትከውን ምብቃዓ ውፅኢት ልዑል ተሳትፎ ህዝቢ ከም ዝኾነ ኣፍሊጦም። ተሳተፍቲ ብወገኖም ብሞያውያን ዝወሃቦም መደባት ስራሕ ንረብሖም ምዃኑ ተገንዚቦም ብወኒ ከም ዝሰርሑ ብምሕባር መደባት ምግራብ ንምዕዋት ኩሉ ዓቕምታቶም ኣወሃሂዶም ከም ዝሰርሑ ኣረጋጊፆም። ኣብ ከተማ ባፅዕ ዝርከቡ ሰራሕተኛታት ኮርፖሬሽን ዓሳን ማሪታይምን ን7 ስድራ ስዋኣ ዝመቓራ 54,000 ናቕፋ ደገፍ ኣበርኪቶም። ሓላፊ ምምሕዳርን ፋይናንስን ኮርፖሬሽን ዓሳ ኣቶ ፍፁም ዘካርያስ ኣብ ዘስምዖ ቃል ሰራሕተኛታት ተወዲቦም ዘካየድዎ ንጥፈታት ሕልናዊ ዕግበት ዝህብ ብምዃኑ ኣብ መጻኢ ብዝሓየለን ዝተወደበን መልክዕ ከም ዝድፋኣሉ ገሊፆም። ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ሴሚናዊ ቀይሕ ባሕሪ ኣቶ እስማዒል ዑስማን ድማ ንስድራ ስዋኣ ዝግበር ደገፍ እናዓብየ ይመፅእ ከም ዘሎ፣ እዚ ድማ መርኣያ ናይቲ ንሰማእታትናን ስድራ ቤቶምን ዘሎ ኣኽብሮትን ሓልዮቱን ከም ዝኾነ ኣብሪሆም። ዝስዕ ብሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትል ክትቅፅሉ ደጊመ ብክብሪ ኣድም ኣሜሪካ ትማሊ 26 ሰነ ኣብ ልዕሊ ወተሃደራዊ ዕላማታት ኢራን መጥቃዕቲ ከም ዘካየደት ኣፍሊጣ። እቲ ኣብ ወደብ ሲሪክን ደሴት ቀሽምን ዝተኻየደን ንምኽዘናት ሚሳይላትን ሰብ ኣልቦ ነፈርትን ስርዓተ ራዳርን ዕላማ ዝገበረን ደብዳብ መልሰ ግብሪ ናይቲ ኢራን ኣብ ልዕሊ ብመፃቦ ሆርሙዝ ዝተሓልፍ ዝነበረት ባንዴራ ሲንጋፖር ዘቕሰቐለት ንግዳዊት መርከብ ዘካየደቶ ናይ ሰብ ኣልቦ ነፈርቲ መጥቃዕቲ ከም ዝኾነ ማእከላይ እዚ ኣሜሪካ ኣፍሊጦም። ኣሜሪካ ኣብ ልዕሊ ኢራን መጥቃዕቲ ክተካይድ ክልቲአን ሃገራት ብ17 ሰነ ናይ ምርዳእ መዘክር ካብ ዝኸተማ ንድሓር እዚ ናይ ፈለማዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ ብማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ኢራን ብመፃቦ ሆርሙዝ ኣብ ልዕሊ ተሓልፍ ዝነበረት ንግዳዊት መርከብ ናይ ሰብ ኣልቦ ነፈርቲ መጥቃዕቲ ብምክያድ ንስምምዕ ምቁራፅ ተኽሲ ከም ዝጣሓሰት ከሲሶም። ብካል ወገን ሓለዋ ሰውራ ኢራን ሎሚ 27 ሰነ ኣብ ዘውፅኦ መግለፂ ኣብ ሃገራት ወሽመጥ ዓረብ ኣብ ልዕሊ ዝርከብ ወተሃደራዊ ማዓስከራት ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ኣፍሊጦም። መጥቃዕትታት ኣሜሪካ ምስ ዝቕፅል ተሪርን ሰፊሕን መልሰ ግብሪ ካብ መሃብ ድሕር ከም ዘይብል ሓለዋ ሰውራ ኢራን ብተወሳኺ ኣጠንቂቕሎም። ኣሜሪካን ኢራንን ኣብ መንጎኦን ንኣዋርሒ ዝቐፀለ ግጭት ደው ንምባልን መፃቦ ሆርሙዝ ዳግማይ ንምኽፋትን ዝዓለመ 14 ነጥብታት ዝሓዘ ናይ ምርዳእ መዘክር ብ17 ሰነ ከም እተፈራርማ ዝዝከር እዩ። ቡርኪና ፋሶ ምስ ፈረንሳ ፀንሓ ዲፕሎማሲያዊ ዝምድና ብወግዒ ከም ዝበተኸት ኣፍሊጣ ፈረንሳ ውሽጣዊ ጉዳያት ጣልቃ ብምእታው ንናፅነትን ልዑላውነትን ሃገሩ ክትደፍርን ንሽበራውያን ደገፍ ክትገብርን ከም ፅንሐት ብምክሳስ እዩ መንግስቲ ቡርኪና ፋሶ ነቲ ስጉምቲ ወሲዱ ዘሎ። እቲ ብቅፅበት ተግባራዊ ዝኸውን ውሳነ ኣብ መንጎ ክልቲኤን ሃገራት ንዝፀንሐ ወግዓዊ ትካላውን ዲፕሎማስያውን ዝምድናሃት ጥራይ ዝምልከት እምበር ኣብ መንጎ ህዝብታት ክልቲኤን ሃገራት ንዘሎ ታሪካዊ ባህላውን ማሕበራውን ዝምድናሃት ከም ዘይፀልዎ መንግስቲ ቡርኪና ፋሶ ኣነፂሩሎም። እዚ ከምዚ ኢሉ እንከሎ መንግስቲ ፈረንሳ ነቲ ብቡርኪና ፋሶ ዝተወስደ ውሳነ መስረት ዘይብሉ ክብል ብትሪ ብምኩናን ሃገሩ ናይ መልሰ ግብሪ ስጉምቲ ከም እትወስድ ኣፍሊጡ። ኣብ መስከረም 2022 ናብ ስልጣን ዝመፀ መንግስቲ ቡርኪና ፋሶ ሰራዊት ፈረንሳ ካብ መሬቱ ጠቕሊሉ ክወፅእ ኣብ ርእሲ ምእዛዙ ንጥፈታት ማዕከናት ዜና ፈረንሳ ከም ዝኣገደን ንዲፕሎማስኛ ሃታ ብተግባራት ስለያ ከሲሱ ከም ዘባረረን ዝዝከር እዩ። መንግስቲ ቡርኪና ፋሶ ተመሳሳሊ ስጉምቲ ምዝወስዳ ዘለዋ ማሊ ኒጀርን ሓድሽ ልፍንቲ ምምስራቱ ይፍለጥ። ግዳማዊ ምትእታው ብሓፈሻ ናይ ፈረንሳ ድማ ብፍላይ ኣብ ዞባ ምዕራብ ኣፍሪካ ጠንቂ ዘይምርግጋን ምጭጫሕ ሽበራውያንን ከም ዝኾነ እዩ ዝሕበር። እስራኤልን ሊባኖስን ትማሊ 26 ሰነ ኣብ ከተማ ዋሽንግተን ዘላቂ ሰላም ንምርጋፅ ዝዓለመ መባእታዊ ስምምዕ ተፈራሪመን። እቲ ስምምዕ ዝተኸተመ ክልቲኤን ሃገራት ብመንጎኝነት ኣሜሪካ ን4 መዓልታት ድሕሪ ዘካየዶ ፅዑቕ ዝርርብ እዩ። እቲ ስምምዕ ዛጊድ ብምልኣት እኳ እንተዘይተገልፀ ብሓፈሽኡ ግና ሰራዊት እስራኤል ምንቅስቃስ ሕዝቡላህ ዕጥቆ ክሳብ ዝፈትሕ ኣብ ደቡባዊ ሊባኖስ ናይ ፀጥታ ዞባ ሒዙ ክፀንሕ ዘፍቅድ እዮም። ብዘይካዚ ትግባር ናይቲ ስምምዕ ንምክታል ብኣሜሪካ ዝምራሕ ስሉሳዊ ወተሃደራዊ ናይ ምትሕባር ጉጅለ ከም ዝምስረት ተፈሊጡሎም። ኣምባሳደር ሊባኖስ ኣብ ኣሜሪካ ናዳ ሓማደ እቲ ስምምዕ ልዑላውነትን ግዛኣታዊ ሓድነትን ሊባኖስ ንምምላስ ኣገዳሲ ስጉምቲ ምዃኑ ክትገልጽ እንከላ ኣምባሳደር እስራኤል ኣብ ኣሜሪካ የችኤል ሌተር ብወገኑ ውፅኢት ናይቲ ስምምዕ ኣብ ምፍታሕ ዕጥቂ ምንቅስቃስ ሕዝቡላህ ከም ዝምርኮስ ኣነፂሮም። ይኹን እምበር ገለ ወገናት እቲ ስምምዕ ንምንቅስቃስ ሕዝቡላህ ዘጠቓልል ብዘይምዃኑ ንሊባኖስ ናብ ሓድሕዳዊ ውግእ ከም ረሓ ከም ዝኽእል የጠንቅቑ ኣለዉ። እስራኤል ካብ መጀመርያ ወርሒ መጋቢት 2026 ኣብ ልዕሊ ሊባኖስ ክተካይዶ ብፅንሐት መጥቃዕትታት ልዕሊ 4,000 ሰባት ከም ዝሞቱን ልዕሊ 12,000 ከም ዝቆሰሉን ፀብጻባት ይሕብሩ። ሩስያን ዩክሬንን ትማል 26 ሰነ ሓድሽ መስርሕ ምልውዋጥ ምሩኻት ከም ዘካየዳ ሚኒስትሪ ምክልኻል ሩስያ ኣፍሊጦም። ብመሰረት እቲ ዝተቓልሐ ሓበሬታ ካብ ክልቲኡ ወገን 320 ምሩኻት ነናብ ሃገሮም ተፋንዮም ኣለዉ። ምሩኻት ሩስያ ኣብዚ እዋን እዚ ኣብ ቤላሩስ ኣድላይ ሕክምናዊ ሓገዝ ይረኽቡ ከም ዘለዉ ሚኒስትሪ ምክልኻል ሩስያ ገሊጹ። ሩስያን ዩክሬንን ኣብ መጀመርያ ናይ ዝወርሒ እዚ ነፍሲ ወከፈን 185 ምሩኻት ከም እትለዋወጣ ዝዝከር እዩ። ኩናት ዩክሬን ኣብ ወርሒ ለካቲት 2022 ካብ ዝውላዕ ንድሓር ኣብ መንጎ ክልቲኤን ሃገራት ምልዋጥ እስራትን ዓስክሬናትን ክግበር ከም ዝፀንሐ ዝፍለጥ እዩ። ኣሜሪካ ናብ ኤውሮጳዊ ሕብረት ንእቲ ልእኾ ፈሳሲ ባህርያዊ ጋዝ ክተቋርጾ ከም እትኽእል ኣጠንቂቓ። ኤውሮጳዊ ሕብረት መጠን በቀልቲ ጋዛት ብሓፈሻ ትፋእ ሚቴን ድማ ብፍላይ ንምንካይ ቅድሚ 5 ዓመታት ዝኣተወ ውዕል ንምትግባር ዛጊድ ተበግሶ ከም ዘይወሰደ ብምቋስያ ኣሜሪካ ነቲ መጠንቀቕታ ኣመሓላሊፋ ዘላ። እቲ ሕብረት መጠን ትፋእ በከልቲ ጋዛት ክሳብ 2030 ብ30 ሚታዊት ንምጉዳል ኣብ 2020 ምግላፁ ዝጠቕሱ ፀብጻባት ንትግባርኡ ከም ዘይንቀሳቐስዮም ዝሕብሮም። ኣሜሪካ ዝሃበቶ መጠንቀቕታ ተግባራዊ ምስ ዝኸውን ኣብ ሃገራት ኤውሮጳዊ ሕብረት ተኸሲቱ ዘሎ ሕፅረት ባህርያዊ ጋዝ መሊሱ ክኸርር ከም ዝኽእል ይእመት። ኤውሮጳዊ ሕብረት ድሕሪ ምውላዕ ኩናት ዩክሬን ሸመተ ባህርያዊ ጋዝ ሩስያ ዳርጋ ኣቋሪፁ ከም ዘሎ ዝፍለጥ ኮይኑ ኣብዚ እዋን እዚ ዝዓበየ ጠለባቱ ካብ ኣሜሪካ ምዃኑ ይግለጽ። ዜናዊ መሰናዶና ንምዛም ቀዲ ነጥብታቱ ፈጻሚት ቦርድ ሃማደ ኣብ ኣስመራ መንፈቃዊ ገምጋም ስራሕ 2026 ኣካይዳ።

ቤት ትምህርቲ ቴክኒክ ደቂ ኣምሓረ ብ7 ዓውድታት ሞያ ዘምሃረቶም 144 ተምሃሮ ብሰርቲፊኬት ኣመሪቓ። ኣብ ንዞባ በሪኽ ኣባላት ግደብ ሲቪል ሰራሕተኛታት ወፈራታት ምዕቃብ ሓመድን ማየን ኣሰላሲሎም። ኣሜሪካ ኣብ ልዕሊ ወተሃደራዊ ዕላማታት ኢራን መጥቃዕቲ ከም ዘካየደት ገሊጻ። ቡርኪና ፋሶ ምስ ፈረንሳ ዝፀንሓ ዲፕሎማስያዊ ዝምድና ብወግዒ ከም ዝበትኸት ኣፍሊጣ። እስራኤልን ሊባኖስን ዘላቒ ሰላም ንምርጋፅ ዝዓለመ መባእታዊ ስምምዕ ተፈራሪመን። ዝኸበርኩም ተዓዘብትና ንሳዓት ዝተዳለወ ሓፈሻዊ ዜናዊ መሰናዶኦ ናብ ተዛዚምሎን ስለምክታልኩም ኣመስግን ኩርኩም ዓልቲ እዩ።

ሆስፒታል ሓሊበት ሓንቲ ካብተን ተጠቀስቲ ትካላት ጥዕና ኤርትራ እየን። ካብተን ካልኦት ፍሊትን ግንንትን ዝገብራ ኸኣ ኣብ መስበርትን መጥባሕትን ዓፅምን ቃፀሎን ኣተኪራ ኣገልግሎት እትህብ ትካል ጥዕና ምዃና እዩ። እዚ ሆስፒታል ከም ኩለን ትካላት ጥዕና ሃገርና ዳርጋ ብነፃ ክበሃል ዝከኣል ኣገልግሎት ንኻብ ሙሉእ ከባቢታት ሃገርና ዝመፁ ዓማዊል ተቐቢላ ፅፉፉን ዝተማልአን ኣገልግሎት ጥዕና ክትህብ ፀኒሐን ኣላን። ኣብዚ እዋን ከዓ ብፍላይ ምኩራትን ብሉፃትን ኣብ ውሽጢ ሃገር ዝተምሃሩ ሓካይምን ወፃተኛታትን ክኢላታትን ዘመናዊ መሳርሒታት ዓጢቓ ፅፉፉን ስሉጥን ኣገልግሎት ኣብ ምሃብ ትርከብ።

0: ሕማማት ሆስፒታል ሓሊባት እዞም ዝተጠቕሱ ጥራዩን ኣይኮኑን። እዛ ትካል ጥዕና ኣገልግሎት ህፁፅ ረድኤት ኢንዶስኮፒ ሕክምና ቃጸሎን ካልእን ብትህቦ ኣገልግሎት እውን ግንንቲ እያ። ንሓፈሻዊ ኩነታትን ምዕባለን እዛ ሆስፒታል ንምፍታሽ እምባር ብኣገልግሎት ህፁፅ ረድኤት ምጅማር ኣገዳሲ ኮይኑ ረኺብና ኣሎና። ንምዃኑ ክፍሊ ህፁፅ ረድኤት እንታይ ይስርሑ? ብፍላይ ኣብ ኣገልግሎት ህፁፅ ረድኤት ኣብዛ ሆስፒታል ዝመፁ ተገልገልቲ ኸ ከመይ ዝበሉ እዮም?
1: ክፍሊ ህፁፅ ረድኤት ዝበሃል እዚ ሓደ ሕሙም ኣብ ውሽጢ 24 ሰዓት ሽዑንሽዑ ሓደጋ ዝዩ ዝኾነ ነገር መስ ኣጋጠሞ ሓገዝ ክረኽበሉ ዝኽእል ቦታ እዩ ክፍሊ ህፁፅ ረድኤት ዝበሃል። እዚ ክፍሊ እዚ 24 ሰዓት ኣገልግሎት ኣለዎ። ሸዓቲ መዓልቲ 24 ሰዓት ኣገልግሎት ኣለዎ። ኣይዕፀኒ ማለት እዩ። ምክንያቱ ህፁፅ ረድኤት ስለዝኾነ እቲ ህፁፅ ሓገዝ ዝደለየ መፅኡ እንታን ሓገዝ ክረክብ ክፍሊ ህፁፅ ረድኤት 24 ሰዓት ኣይዕፀኒ ሰሙ ሙሉእ 24 ሰዓት ኣሎ ማለት እዩ። ኣብ ዳኣመት ኹን በዓላት ኹን ዝኾነ ካልእ ጉዳያት ሃሉ ኣብ ኣገልግሎት እዩ ማለት እዩ። ኩሉ ግዜ ኣስታፍ ኣለዎ፣ ኩሉ ግዜ ሓኪም ኣለዎ። 24 ሰዓት ሰርቪስ ዝህብ ትካል እዩ ክፍሊ ህፁፅ ረድኤት ዝበሃል። ብፍላይ ንሕና ዘለና ናይ ሓሊበት ሆስፒታል እዚ ክፍሊ ህፁፅ ረድኤት ምስቲ ናይ ሃገር ምሉእ ሞ ናይ ዓፅሚ ናይ ቃፀሎ መወከስ ምዃኑ ብኩሉ ግዜ ብስታፉ ኩሉ ግዜ ሙሉእ እዩ።
0: ዝበዝሑ ተገልገልቲ ናይዚ ክፍሊ ግዳያት ናይ ዝተፈላለዩ ሓደጋታት እዮም። ጠንቂ ናይዞም ድማ
1: እቶም ሓደጋታት ኣብዚ ኣባላ ዝመፁና ኣብ ሰለስተ ከባቢልና ክንሪኦም ንኽእል። ትራፊካዊ፣ ተፈጥሮዊ፣ ሰብ ባዕሉ ብሸለልትና ዘምፅኦም ድማ ሓደጋታት ኣለዎ ማለት እዩ። እጂ ኣብቶም ትራፊካዊ ተመፂን ሕጂ ምስ መኪና ብሽክሌታ ሞተር ሳይክል ተሓሓዝ ማለት እዩ። እጂ ኣብዚ መኪና ክንከልና መኪና ምስ መኪና ጥራይ ኮይኑ ትጋጮም መኪና ምስ መኪና መኪና ምስ ብሽክሌታ ኣጋር ተሃርም መኪና በዓል ሰብ ብሽክሌታ ተሃርም መኪና ምስ ህንፃታት ትጋጮ መኪና ትፀድፍ ብዙሕ ነገር ኣሎ። መኪና ምስ ዓበይቲ እዋም ፓሎታት ብዙሕ ሓደጋታት ከምዚ ይመፅእ ማለት እዩ። ኣብ ብሽክሌታ ተመፂና ብሽክሌታ ከዓ ብሽክሌታ ምስ ብሽክሌታ ይጋጮ ብዘይ መንገዲ ካብ ምካድ መገደ ማለት እዩ። ብሽክሌታ ምስ ኣጋር ካብ ብሽክሌታ ካብ ምዝዳፍ ዝበዝሕ ዝቕ ልዕሊ ዕድመ ልዕሊ ዕድመ እዞም ኩሎም መስበርቲ ናይ ማሕኩልቲ ዘጋጥሞ ሕጂ ልዕሊ 85 ዕድሚ ባላንሶም ፅቡቅ ክቋፀር ዘይክእሉ ከለዉ ሽግለታት ተበጢሕካ ንዊሕ ክዳሓነ ዘሎ ክናልካ የኸምካ ድመፅእ ሽዑ ኣብ መስበርትን ኣብ ተዝባሃል ናኣት ማለት እዩ። ስለዚ ምስ ብሽክሌታ ተሓስካ ብዙሕ ሓደጋታት ዘለዎ ብፍላይ ኣብዚ ኣስመራ ዝበዝሑ ናይ ትራንስፖርት ሰብ ዝጥቀመሉ ብሽክሌታ ስለዝኾነ ኣብ ብሽክሌታ ብዙሕ ሓደጋታት ኣለዎ ማለት እዩ። ካልእ እዞም ኮርሳተረታት እዞም ብሰንኪ ንኣሽዮም ዝበዝሑ ብሰንኪ እቲ ዘይውሑስ ዝኾነ መንገዲ ዝጥቀምሉ እዚ ብሉቱዝ ወሃ ወቲፍካ እዝንኻ ምኻድ ምስ ከምኡ ተሓሓዝ ድማ ብዙሕ ሓደጋታት ምስ ተጠቀምቲ ብሽክሌታ ይመፅ ማለት እዩ። ዝበዝሕቶም ኣብ ተጠቀምቲ ኣብ ተቓሪ ብሽክሌታ ንሪኦ ሓደ ተሳሒድካ ምኻድ ምስ መካይን ኣሎ እዚ ኣብ እዝንኻ ወቲፍካ ከባቢካ ዘይምቁፅፃር ኣሎ። ካልእ ተደሪብካ ምኻድ ወላ ኣብ ፅርጊያ ከም ንሪኦም ክኸዱ ከለዉ ዕጉይ ኢሎዮም ዝኸዱ ድሕሪ ሓንቲ መኪና ከለዉ ዶቴላ ስታይ ክኾን ኢኻ ትብል ብጣዕሚ ኣሰካፊ ካይዶም ሰብ ብሽክሌታ ብፍላይ ኣብ ከተማ ኣብቲ ኣብ ውሽጢ ከተማ ብዙሕ ኣሰካፊ ዝኾነታይ ዝበሃል ኣሎ። ዝበዝሑ ተፈጥሮዊ ዝበሃል ሓደጋታት ኣብ ግዜ ክረምቲ እዮም ዝመፁና። እዚኣቶም ምስ ብርቱዕ ዝናብ ዝመፅእ ዓበይቲ ገራ ዝወደቕ ወይ እቲ ህንፃታት ፅቡቅ ፅገና ስለዘይግበረሉ ኣሪጉ ስለ ፀንሕ ብዙሕ ማይ ምስ ሃረመ ይፈርስ ማለት እዩ። ካልእ በርቂ ኣብዚ ከባቢ ኣስመራ ኮዳሓኒ ውፅእ ኢልካ ኣስመራ ግን በርቂ ብዙሕ ናይ ዝበሃል ሓደጋ ይውርድ እዩ። ብፍላይ ክረምቲ ብርቱዕ ክብል ከሎ ምስ በርቂ ተሓዝ ከዓ ሓደሓደ ሓደጋታት ኣሎ። እዚ ምስ ተፈጥሮ ተሓዝ እዚኦም ክትሪኦም ከለካ ብፐርሰንተጅ ውሕድ እዩ። ኣባና ዝመፅና 5% ኣይከውኒ ኣብ ዓመት ዝመፅና ማለት እዩ። ወላ ትሳዕቤኑ ገዛ ክፈርስ ከሎ ትሳዕቤኑ ብዙሕ ናይ ሞት ዝበሃል ኣለዎ። እቲ ብመንፅር ሓደጋት ሪኦ ከለካ ግን ብዙሕ ኣይኮነን እቲ ምስ ምፍራት ዝመፅ ሓደጋታት ማለት እዩ። ግን እቲ ክስዕብ ክለት ሓደጋ ሞት ስጋ ሞት ዝኣክል ዝበዝሐ ና ኣብ ምፍራስ ገዛ ሞት እዩ ዝበዝሐ ደቂሶም ከለዉ ለይቲ ዝበዝሐ ዝገርመን ነገር ዝበዝሐ ግዜ ገዛ ክፈርስ ከሎስ ለይቲ ዝፈርስ እንታይ እቲ ምስጢር ኣይንፈልጥን። ግን ኣብ ግዜ ለይቲ ብርቱዕ ማይ ሰብ ዝሃርም ድዩ እንታይ ኣይፈለጥን። ግን ዝበዝሑ ሓደጋት ኣብ ናይ ምፍራስ ገዛ ኣብ ለይቲ እዮም ዘጋጥሙ። ምውዳቅ ዓበይቲ ግራብ ንመካይን ጨፍልቕ ናብ ገዛ ወድቕ ኣብ ልዕሊ ሰብ ወድቕ ዝውን ኣሎ ማለት እዩ። ዓበይቲ ግራብ ሕጂ ብኣብኡ እቲ ዝምልከቶ ሰብ እንታይ ዝበሃል ክገብር ኣለዎ። ንነብረሉ ቦታ ከዓ ብፍላይ ግዜ ክረምቲ ቡቅ ፅገና ተገይሩሉ ንክረምቲ ክሕልፈካ ከምዝኽእል ኣሚንካ እንታይ ዝበሃል ክገብር ኣለዎ ማለት እዩ። ካልእ ኣብዚ እንዳ ፎርኖታት ኣብዚ ሓፂር ግዜ ተለሚዱ ዘሎ ኣብ እንዳ ፎርኖ ከድካ እዚ ብሽኮት ምስራሕ ክትምልካ እታ ቅርፂ ተውፅእ ናይ ብሽኮት እንታይ ዝበሃል ብዲናሞ ስለ ዝገብርዋ ኣብዞም ብዶኮም ዝሓዘ ኣሎ ክበኩ ንክእል ብዙሓት በቃ የእዳው ትውዳእ ኣላ ሳሕጂ ሽዑ ነቲ ቢሕ ከቶዋ ከምዚ ክገብራ ክፀቐጣነ ተቐርፂ ክተውፃለን ዲናሞ ስለ ዝገብሩላ መቋፀሪ ኢላ ስሒባ ይዳው ክንደይ ናይ ማእሽ ቆልዑን ክንደይ መንስያት የዳቦም ይስእንሎ ማለት እዩ። ግዜ ቀለልቲ ነገራት ከሎ ዓበይቲ ስንክልና ንመውቃል ዝኾኑ ስንክልና የምፅእ ማለት እዩ። ቀወምቲ ስንክልና ከይምፀልካ ማለት እዩ። ስለዚ እዚ ሓደ ካብቶም ብሰለልቲ ነዝመፁ ሓደጋታት እዩ። ካልእ ቃፀሎ ኣሎ ቃፀሎ ምስ ላምባ ጋዝ ኣብ ገዛ ንጥቀመሉ ንታይ ማለት እዩ ምስ ተሓዝ ብዙሕ ኣሎ። ኤሌክትሪካል በርን ዝበሃል ኣሎ፣ ኬሚካል ዝበሃል ኣሎ። ኣብ ገዛካ ተቐምጦ ኩሉ ግዜ ዝኾነ ኬሚካል ይኹን ዝኾነ ከነዲ ዝኽእል ነገር ኣብ ቆልዓ ክርክቦ ዝኽእል ተቐምጦ ኣብ ውሕዝቦ ተቐምጦ ጥቃ ሓወይ ተቐምጦ ኩሉ እቲ ኣብኡ ዝፀሓፍ ነገራት ብግቡእ ስለዘይ ንጥቀመሉ ምስ ቃፀሉ ከዓ ዝዋና በዝሒ መፅእ ኣሎ። ብፍላይ ፕሬር ኩከር ዝበሃል ኣሎ እዚ መብሰሊ ቀጢፋ ተብሰለልካ ዓለዝዶ ስጋር ዝበሃል እሽታት ሕጂ ዞም ኩለን ደቂ ኣንስትዮ ዝበዝሓ ዓበይቲ ኣንስት ማለት እዩ። ከምዚኣ ገርያ ከምዚኣ ከፊትያ ዚ ቱሪዝም ግን ብግቡእ ስለዘይ ንጥቀመሉ እቲ ኣብኡ ዘሎ እቲ መሰረታዊ ዝኾነ ሓበሬታ ስለዘይ ነንብቦ ኣለዳ ቃፀሎን ኣለዳ ክሳይ ንኸና ማለት እዩ። ካልእ ምስ ጋዝ ዝተሓዙን ብዙሕ ኣሎ። ምስ ጋዝ ዝተሓዝካ ሊኬጅ ጋዝካ እናነፈሰት ከላ ወይ ዝኾነ ፀገም ኩላ እናፈለጥካ ስኢካ ድዓ ኣለዎ መፅባሕሎ መፅባሕ ትብል ትውላዓ ሽዑ ገዛ ምሉእ ምቅፃል ኣብ ካልእ ዕኖት ኣትሉ ማለት እዩ። ሕጂ ዛዕና ኣብቲ ስራሕ እውን ብዙሕ ፀቕ ትፈጥር። ስለዚ እዚኦም ካብቶም ዓበይቲ ሓደጋታት ዝመፁና ማለት እዩ። መንከስቲ እንስሳታት ምስ ብተሓዝ ኹን ምስ ድሙ ኹን ከልቢ፣ ነብሪ፣ ገመል ከዓ ዝበዝሐ ግዜ ከዓ ገመል ከዓ ቀጢፍ ዙሕ ኣብኡ ኣማና ብዙሕ ግዜ ዝሕዙ ከዓ እዚ ናይ ገመል መንከስቲ ንኣብነት ኣብዚ ዓመት ኣብ 225 ስጋብ 17 ዝበፅሑ ብገመል ዝተነሱ እቶም ዝመፁና ማለት እዩ። መፁና ከዓ ክንምንታይ ኣለዎ ማለት እዩ። ገመል ንኸይቶም መስበር ዘጋጠሞት መስበር ስለ ዘለዎ ናብና ብሪፈራል ዝመፁና ካብዚ ቦታት ማለት እዩ ኣለውና ማለት እዩ። ስለዚ ምስ ገመል ተሓሓዙን ብዙሕ ኣደጋታት ዘሎ። ስለዚ እቲ ሕብረተሰብ ቁሩብ ውሕዝ ዝኾነ ኣጠቃቅማ ውሕዝ ዝኾነ ዋለስ ውሕስነት ዘለዎ ኣካይዳ ክኸይድ ከም ዘለዎ ክላወዝ ዘሎ ማለት እዩ።
0: ሓደጋ መስበርቲ ብዝያዳ ኣብ ዓበይቲ ብፍላይ ከዓ ኣብ ኣዴታት እዩ ዘጋጥም። እዚ ድማ ናይ ገዛ ርእሱ ምክንያት ኣለዎም።
1: መስበርቲ እውን ከፋፊልና ክሪኢ ንኽእል ኢና ናይ ድማ ማለት እዩ ዝበዝሑቶም ልዕሊ 65 ዕድመ ዘለው መስበርቲ ምሕኩልትታት ማለት ምሕኩልቲ ኩሉ ግዜ ብፍላይ ደቂ ኣንስትዮ ካብ ሱሳት ላዕሊ ዕድመና እናክዳክደ ከሎ ተዓፅ እዳፍክሰስ ዝመፅእ እዚ መስበርቲ ናይ ጎሎ ምሕኩልቲ የጋጥም ማለት እዩ። እሱ ከዓ ክጋጥም ከሎ ሕጂ ክል ዞም ዑሪዝን ሕጂ ኣማና ከመይ ክትገብር ዝሓደ ኣጋጢሞ ምስ መኪና ገለ ኮ ኣይኮነ ዘጋጥ ብዙሕ ክገርመካ ወዲቐን እየን ዝስበራ። እዚ ከዓ እንታይ ቤተክርስትያን ክትይ ከለካ ዝበዝሑ ቤተክርስትያናት ኣብ ብረክቲ ቦታ ስለ ዘለዉ እቲ መንገዲ ብዙሕ ሃርጎፅጎፅ ኣለዎ። ሕጂ ብንክዳ ይወድቃ ብፍላይ ኣዴታት ማለት እዩ። ሕጂ እዚ ናይ ምሕኩልቲ መስበርቲ ዝበዝሐ ግዜ ቤተክርስትያን ንኸደ ዘጋጥመ ለይቲ ቤተክርስትያን ስለዚ ከዳ ብርሃን ቁርብቲ ናይ ምርኣይ ብዘይ ለይቲ ናይ ምርኣይ ዓይምካ ምስ ዕድመ እናጎልና ስለ ዝመፅእ ኣብዞም ዓበይቲ ዝበዝሐ ሓደጋ ናይ ምሕኩልቲ ዘጋጥም ቤተክርስትያን ክኸዶ ወይ ከዓ ኣብ ካልእ ዝኾነ በዓላት ገለ ክኸዶ ኣብ መርዓታት ገለ እዩ ዘጋጥሞ ማለት እዩ። ወይ ካብቲ ዝቕመጥሉ ቦታ ኣብ ሽቓቕ ወይ ኣብ ሽቓቕ ወድቁ ወይ ኣብ ቤተክርስትያን ወይ ከዓ ከምዚ ሽጎር ዘሎ ሰብ ትኮይኑ ሽጎር ሒድ ንገየልኩም ዘጋጥም ትማይ ምሕኩልቲ
0: ኣብ ክፍሊ ህፁፅ ረድኤት ይኹን ካልእ ኣሃዱ ሕክምና ብወገን ተገልገልቲ ይኹን ብወገን ዓጃቢ ሕሙም ተዘውቲሮም ዝስምዑ ጉጉያት መረዳእታታት ኣለዉ። ብፍላይ ከዓ ኣብ ኣጠቃቅማ መድሃኒት
1: ኩሉ ግዜ እቲ ዓጃቢ ሕሙም ኩነታት ናይ ሕሙም በዓል እዩ ዝፈልጦ። ቅድሚ ሕጂ እቲ ሕሙም እንታይ ፀገም ነይርዎን በዓል እዩ ዝፈልጥ እቲ ዓጃቢ ሕሙም ማለት እዩ። ስለዚ እስከም ስለ ዝፈለጥ ግን ከምቅድሚ ሕጂ ከምዚ ተገይሩ ነሩ ከምዚ ሕጂ ከዓ ከምዚ ግበሩሉ ክብለካ ይኮነን ዘለዎ መጀመርታ እቲ ዓጃቢ ሕሙም ሕርዳ ዶኮመንት ኣለዎ ኮይኑ ናይ ቅድሚ ሕጂ ዶኮመንት ሒ ዝመፅእ ቅድሚ ሕጂ ከምዝን ከምዝን ኮይኑ ነይሩ ከምዚ ገይሮምን ነሩ ክብ ዘለዎ እምበር እዚኣ ሃቦ መርፊ ቀይረሉ ኢንፊዥን ግበረሉ ገለ ግን ኣገዳሲ ኣይኮነን ነቲ ነቶም ሕሙም ምሕደራዊ መት ከዓ ተጋሓምጠሉ ማለት እዩ። ሕጂ ብሰን ከምኡ ኣብዘ የሊ ቆይቀ ኣ ኣብዘ የሊ ተባሃል ኣቱ ስለዚ ቶም ሕሙም ሒ ክመፁ ኩሉ ግዜ መጀመርታ ኩነታት ሕሙም ትፈልጡ ድሕሪኡ ኩነታት ሕሙም ካብ ምስ ፈለጥካ እንታይ ክግብር ዘሎ ከዓ ዲስካስ ትገብር ተዘራረብ ምስ ተሓኪም ተዘይኮይኑ ግን ነቲ በዓል ሙያ መፂኻ ከምዝግበረሉ ብዙሕ ኣገዳሲ ይኮነን።
0: ክፍሊ ፊዚዮትራፒ ሓደ ካብቶም ቀንዲ መሻርክቲ ሕክምና መስበርትን መንቃዓትን ኣካላት እዩ። ብዛዕባ እዚ ኣፍልጦ ከለወና እውን ሓጋዚ እዩ።
2: ፊዚዮትራፒ ክበሃል ከሎ ብዛዕባ ኣካላት ናይ ወዲ ሰብ ዘፅንዕ እንታይ እንታይ መጉዳእት ኣሎ እንታይ እንታይ ከመይ ክሰርሕ ከም ዘለዎ ቲ ዝወረደ ጉዳኣት ናይቲ ሰብ ዘፅንዕ ፍልጠት እዩ። ኣገዳስነት ናይቲ ሰብ ናይቲ ዓውዲ ከዓ ሓደ ሰብ ተጎዲኡ እንድሕር መፂኡ ንኣብነት መስበርቲ ከጋጥም ከሎ እቲ ፊዚዮትራፒ ቀዳምነት ኣይኮነን ዝረኽቦ ቀዳምነት እቲ ሕሙም ንሕክምና ይኸይድ ኣብ ሕክምና ምስ ከደ ዶክተር ይረኽቦ ዶክተር ምስ ረኸቦ ጆሶ ክፍሊ ይልእኾ ጆሶ ክፍሊ ምስ ለኣኹ እቲ ፊዚዮትራፒ ውለሎ ነቲ ደሎ ራጅ ርእዩ ኣበይ ናይቲ መስበርቲ እንታይ ዓይነት ስራሕ ክሰርሕ ኣለዎ ተኣላይ እቲ ናይቲ ዓፅሚ ምግጥጣም ከመይ እዩ ዝፈሊጡ ስለ ዝፀንሕ ነዚ ተረዲኡ እቲ ክኢላ ፊዚዮትራፒ ከዓ ኣብቲ ናይ ጆሶ ይኣቱ ማለት እዩ ብሓፈሽኡ ግን ኣብ ናይ ዓፅሚ ጥራሕ ደይኮነ ፊዚዮትራፒ ዳኣቱ ኣብ ኩሉ መዳይ ይኣቱ ከም ኣብነት ንኣብነት ሕጂ ሓደ ይሓምም ብኒሞንያ እቲ ሓኪም ብመድሃኒት እንዳኣዘዘ ንከሎ እቲ ሕሙም ከ እቲ ፊዚዮትራፒ ከ ብምንታይ ክሕውዮ ኣለዎ ብምንቅስቃስ ሳምቦኣዊ ምንቅስቃስ ዝበሃል ፊዚዮትራፒስት ኣሎ ንዕኡ ብከምኡ እንዳሓገዘ ኣብቲ ትሕቲ እቲ መድሃኒት እቲ ሕሙም እቲ ዝወረዶ መጉዳእቲ ናይ ኒሞንያ ድዩ ናይ ካልእ ሓውዩ ከም ድኸይድ ይገብር ብሓፈሹ ኣካላዊ ምንቅስቃስ ንፊዚዮትራፒ ምልከት ኣብ ውሽጢ ሕክምና ኮንካ ትሰርሕ ከለካ እቲ ኣካላዊ ምንቅስቃስ ከዓ ክከምናቱ ደረጃ ብደረጃ መስበርቲ መስበርቲ ኣሎ ብደረጃ ሕማም ሕማም ኣሎ ብደረጃ ምቁራፅ ኣካላት ናይ ምቁራፅ ኣካላት ኤክሰርሳይስ ኣሎ ምንቅስቃስ ኣካላት ኣሎ ሕጂ እቲ ፊዚዮትራፒ ተዓውዲ ብዙሕ ኣብዚ እዩ ዝነጥፍ
0: ፊዚዮትራፒ መሳለጥያታትን መሳርሒታትን ዝሓትት ሕክምናዊ ኣገልግሎት እዩ እሞ ደኣ ሆስፒታል ሓሊበት ነዚ ንምስልሳል ዝዓጠቐቶ እኹል መሳርሒታት እንታይ ይመስል
2: እቲ ዘሎ ዕጥቂ ሕጂ እንታይ እዩ ዝያዳ ኣብ ኣካላዊ ምንቅስቃስ ኹን ኣብ ናይ ጆሶ ኣሰራርሓ ኹን ጆሶ እቲ ካስት ዝበሃል ናይ ፓሪስ ተኣሽሙ ኣሎ ከምዚ ጆሶ ንሕና ንጥምጥመሉ ኣሎ እንድዩ እቲ መሳርሒ ጆሶ ኣሎ ኮቶን ኣሎ ስፕሊንት ንምግባር ማለት እዩ በቲ ጆሶ ጌርካ ትሰርሕ ብኡ ጌርካ ኢካ ትጥምጥሙ ጆሶ ኣገዳስነቱ ሓደ ሕሙም እንድሕር ተሰይሩ ከከምቲ መስፖርቱ እግሩ ድዩ ኢዱ ድዩ ኣብ መንኩቡ ድዩ እንድሕር ኣሎ ከከምናቱ ደረጃ ጌርካ ጠምጢምካ እቲ ዓፅሚ ከምደይንቀሳቀስ ኮፍ ኢሉ ከምዳሓዊ ዓፅሚ ኩሉ ግዜ እንታይ እዩ ተሰይሩ ምስ መፀ ተናቓኒቁ ስለ ዘሎ እዚኣ እንድሕር ተሰይራ ከምዚ ኢላ ነቕነቕ እንዳበለ ቃንዛ ስለ ዝገብር ከምደይ ትነቓነቕ ጌርካ ብጆሶ ጌርካ ኮፍ ኢላ ከምትሓዊ ብቆፀራ ነቲ ሕሙም ትሰዶ ማለት እዩ ካብ ቃንዛ የድሕኖ እንደገና ከዓ ሰጥ ኢሉ ንክሓውቲ ዓፅሚ ዓፅሚ ክሓዊ ከሎ ኩሉ ግዜ ካልስ እንዳገበረ እዩ ድኸይድ እቲ ካልስ እንታይ ማለት እየ ከምዚ ሮማድ ሳዕሪ ዝበቁል ብከባቢኡ እንዳክበበ እቲ ዓፅሚ እንዳተላገበ ይኸይድ ሽዑ ካስቲ ምስ ገበርካ እዚ ጆሶ ምስ ገበርካ እንታይ እንታይ ክምገብ ኣለዎ ከመይ ክኸይድ ኣለዎ እንታይ ዓይነት ምንቅስቃስ ከዘውትር ኣለዎ ከመይ ክገብር ሓቢርካ ከዓ ትሰዱ
0: ኣመጋግባን ኣነባብራን ኣብ ምፅጋን መስበርትን መንቃዓትን ዓፅሚ ልዕል ኣገዳስነት ኣሎ ብዛዕባ እዚ ኸ ብሰሞያ ዝዋሃብ መግለፂ እንታይ እዩ
2: ኣብ ኣመጋግባ መፂኢኻ ሕጂ ኣብ መስበርቲ ዓፅሚ መፂኢኻ እዚ ክበልዕ ኣለዎ እዚ ክበልዕ የብሉ ናይ ትብልን ኢኻ ኩሉ እቲ ኣብ ገዛና ንረኽቦ ንሕና ክብላዕ ክኽእል ኣለዎ ምስ ደረጃ ዓቕምናትናና ንብል ንሕና ፀባ ክሰት ኣለዎ ንብል ፀባ ንዓፅሚ ንምትራር ዝያዳ ስለ ድሕግዝ ማለት እዩ እንቋቑሖ ተወሰደ ፅቡቅ እዩ ፕሮቲናዊ ትሕዝቶ ኣለዎ ነቲ ዓፅምካ ፅቡቅ ኣብ ምሕዋይ ደረጃ ይሕግዝ ስጋ ብናቱ ብደረጅኡ ንሕምልቲ ቫይታሚንስ ከዓ ኣገዳስነት ኣለዎ ነቲ ተሰይሩ ዘሎ ኣካል ቫይታሚንስ እቲ ዝበላዕ ናይ ፕሮቲናዊ ትሕዝቶ ብኦብዘርቭ ገይሩ መታን ናብቲ ኣካላት ከይዱ ነቲ ዓፅሚ ብግቡእ ንክፅገን ይሕግዝ ኩሉ ዓይነት መግቢ ክበልዕ ኣለዎ ኣብ ገለገለ ባህላ ሕብረተሰብና ግ እንታይ ኣሎ ማዓራይ ፅቡቕኒ ምስ መስበርቲ ይብሉ ወላ ሓደ ምትእሳር ይብሉ መስበርቲ ተሰይሩ ንክላገብ ተሓኪሙ ኣሎ ብጀሶ ትመጋግባ ግን ከከም ደለና ዓቕምና ኣብ ገዛና እንዳበላዕና ከነሕወ ኣለና ዝብላዕ እዚ ይብላዕን እዚ ጠቅም እዚ ይጠቅምን ትብሎ ነገር የለን ወላ ሓደ ብዛዕባ ኣመጋግባ ድሩትነት የለና ብናይ ዓፅሚ ከምቲ ኣብታ ገዛና ደላ ዓቕምና በሊዕና ክንሓወየሉ ንኽእል መገዲ ክንፈጥር ኣለና ማለት እዩ ዝያዳ ከዓ ተሓኪም ድበለካ ምስማዕ
0: በንጻሩ መስበርቲ ወይ መንቃዕቲ ዓፅሚ ዘጋጥሞ ሰብ ክምገቦን ከዘውትሮ ዘይብሉ ነገራት ክህልው ድማ ግድን እዩ
2: ትመጋግባ ክወስዶ ደለዎ ሕጂ ሽኮርያ ድምጎቦ ናይ ደም ብዝሒ ደለዎ ሕማም ድምጎቦ ሓኪም ይነግሮ እዩ ብግቡእ እሱ ዓፅሙ ስለ ዝተሰብረ ሕጂ እቲ ደይገብሮ ነገር ነበረ ክገብሮ የብሉን ጨዋይ ትውሰድ ብሎ ደም ብዝሒ ደለዎ ሕሙም ዝያዳ ቅብኢ ዝያዳ ገለምሻ ኣለካ እሱታት ከምቦትኡ ከምቲ ሓኪም ዳኣዘዞ ገይሩ እዩ ድምገብ ወላ ዓፅሙ ተተሰብረ ስታ ናይ ሓኪም ትእዛዝ ብዛዕባ ውሽጣዊ ትዕንኡናቱ እሳ ክትቀፅል እዩ ደለዋ ዝያዳ ክሓዊ ኢልካ ጨው ምብላዕ ኣይፅቡቕን እዩ ዝያዳ ክሓዊ ኢልካ ስብሓዊ ነገር ምብላዕ ኣይፅቡቕን እዩ። ሽኮር ያተኾነ እውን ዝያዳ ክሓዊ ሓይሉ ክኾነኒ ኢሉ ሽኮር ክወስድ የብሉን። ከከምቲ ኣመጋግብኡ ሰብ ክኸይድ ኣለዎ ማለት እዩ።
0: ቅድሚ ኩሉ ድማ ሓደ ሰብ ሓደጋ መስበርቲ ምስ ዘጋጥሞ ክገብሮም ዝግብኦ መሰረታውያን ጥንቃቐታት ኣለዉ።
2: መጀመርታ ሰብ ሓደጋ የጋጥሞ ሰብ ኣብ ከባቢ እንተሎ ተሰኪሙ ንሕክምና ክወስዶ እዩ። ሕክምና ክኸይድ ኣለዎ መጀመርታ። ሕክምና ኣብ ቀዳማይ ረድኤት ይኸይድ። ቀዳማይ ረድኤት ከይዱ ተማኡ ዘሎ ኣባላት ረድኤት ተቐቢሎም ናብ ሓኪም ዘቕርብሉ መገዲ ክገብሩ እዮም። ሓኪም ሽዑር ኣይጅገብር መጀመርታ። ኣበይናይ ተሰይሩ ዘሎ የፅንዑ እቲ ሓኪም። ኣፅኒዑ ሽዑኡ ንንዳ ጀሶ ክፍሊ ይልእኽ ወይ ንጀሶ ክፍሊ ክልእኮ እዩ ወይ ከዓ መጥባሕቲ ደልየቲ ኮይኑ ከዓ መጥባሕቲ ክብሎ እዩ። ኣብ መጥባሕቲ ዝግበራ ሓንቲ መጥባሕቲ ላ ሓፂን ዝግበረሎ ሓንቲ ከዓ ኣብኡ ከሎ ኣንስተዝያ ወጊኦም ከዓ ነቲ ዓፅሚ መሊቑ ዝፀንሐ ኣጋጣጢሞም ነቲ ተሰይር ዘሎ ከዓ ብጀሶ ጥቕልልዎ ማለት እዩ። ሕጂ መጀመርታ ሰብ እንተደ ተጎዲኡ ሃልዩ ኣብ ከባቢኡ ሰብ ተሎ ላዚም ሕብረተሰብ ናቲ ሓጋጋ ስለ ዝኾነ ንሆስፒታል እዩ ዘምጥዎ። ኣብ ገለገለ ኣጋጣምታት ግን ይስበሩ ሞ ደሓን የደለኹ ኢልካ ናብ ሕክምና ከይመፃእኻ ናብዞም ልምዳውያን ሓከምቲ ይኸይድ። እታ ኢድ ተባላሽያ ካብ ስራሕ ወፃኢ ኮይና ትመፀና ኢድ ብዙሓት እየን። በዚ ኣጋጣሚ ተተዛረብናሉ እውን ዝሓሸ ኮይኑ ስማዓኒ ማለት እዩ። ምክንያቱ እታ ኢድ ትበላሾ እታ ኢድ ተተባላሽያ ሕጂ ህፃን እንድሕር ኮይኑ ኣደ ህፃን እንድሕር ተሰይሩ ንሕክምና ክተምፆ ጥራሕ ሓላፍነት ደለዋል። ነፍስና ምስ ተሰብርና ሓኪም ሓላፍነቱ ናይ ድኾነ ሓላፊ ሓንቲ ሓሚምና ሓኪም ሓላፍነቱ ናይ ጥዕና ሓላፍነት ድስከም ሙሉእ ብምሉእ ድምልስ ሓኪም እዩ። ኣደ ወላዲ ንሕክምና ከምፅእ ኣለዎ። ተዓብ ሰብ ንሕክምና ክኸይድ ኣለዎ። ነፍሱ ናይ ሕክምና እያ ማለት እዩ ተተወዲኡ። ሕጂ ኣክንዲ ንሕክምና ምምፃእ ናብ ልምዳውያን ሓካይም ይወስዶም። ብፍላይ ዋላ ገለገለ ኣብ ንኣሽቱስ ከምኡ ከጋጥም ትርኢ ሞ ይሕድሰካ። ሕጂ ኣብቲ እንዳ ዓፅሚ ምስ መፀ ብጎቦ ፀጊኑ ሕማቅ ኮይኑ ንፊዞትራቢ ይልእኽዎ። ኣብ ፊዞትራቢ ምስ መፀ ኣብ ከተዕርየሉ ዘይትኽእል ደረጃ መፅእ። እንደገና እቲ ሰብ ግዳይ ድኾነ ናብቲ ልምዳዊ ሕክምና ከዓ ኣብ ደይተደሊየ ቃንዘን ሳዕብየንን እያቱ። ኣብ እንዳ ዓፅሚ እንተኮይኑ ካልኣይ ሰይሮም ነቲ ሕማቅ ድፀገነ መልሾም ኣብኡ ኣር ገይሮም ኣዕርይዎ ወይ ጆሶ ገይሮም ንጥቕልሎ ማለት እዩ። ዋይ ስለምንታይ ሕጂ እዚ ስለምንታይ ከምኡ ኸውን ማለት እዩ። እቲ ሕክምና እስኻ ተሓሚምካ እናትካ ነብስኻ ናይ ሕክምና እያ ኩሉ ግዜ ንሕክምና ክትመፅእ ኢለለካ። መስበርቲ ተጋጢምካ እትንኣስ ትዕበ ዋላ ጎርፂ ኮይኑ ተሰሚዕኒ ኢልካ ሕበጥ እንድሕር ገይሩ ገለ ንሕክምና ክትጎይ ኣለካ። መብዛሕቱ ምልክት ናይ ሕበጥ ከዓ መስበርቲ ከም ዘሎ ይሕብረካ እዩ። ድሓን እያ ደላ ደይ ሕበጥ እያ ቅሩብ እያ ገለ ኢልካ ኣብ ገዛ ኮንካ ስቕ ኢልካ ከተሕልፎ ግዜ የብልካን። ሕክምና ትመፅእ ራጂ ትገብር ራጂ ጌርካ ይረአ። ተደኣ ብጀሶ ክሕከም ኮይኑ ጀሶ ክግበረካ እዩ። ተደኣ ጎርፂ ኮይኑ ብመኽሪ ክልገሰልካ እዩ ወይ ባንደጅ ከማን ኣልሜኖ ከማን ባንደጅ ተኣስሮ ነቲ ሕሙም ስፕሊንት ጌርካ መደገፍታ ጌርካ ሕጂ ንሕክምና እዩ ድመፅእ ዶክተር ረኽቦ። ዶክተር ረኺቡ ከዓ ንፊዞትራቢ የምፅኦ ማለት እዩ። ፊዞትራቢ ከዓ ከከምናቱ ኩነታት ናይ ኢዲ ናይ እግሪ ድዩ ናይ ኣብዚ ድዩ ኩሉ ከከምናቱ ኣላይመንት ገይሩ ከዓ በቲ ጀሶ ክስታ ይገብር ጀሶ ይገብረሉ። ጀሶ ገይሩ ከዓ ናብ ሓኪም ምስ ከደ እንደገና እቲ ሓኪም ከመይ ገጢማላ ኤክስረ ይወስድ። ምስ ወሰደ ርእዋሎ እቲ ሓኪም ከመይ ገጢማ ቆፀራ ይህቡ ድሕሪ 4 መዓልቲ። ሰብ ኣብታ ቆፀርኡ ክመፅእ ኣለዎ። ኣብ ቆፀርኡ መፂኡ ይፈታሕ ድብል ፅሑፍ ህቦ ነንዳ ጀሶ መፅእ ተፈቲሑ ናብ ሓኪም ከይድ ማለት ተሰይሩ ምስ መፀ ጀሶ ምስ ተኣዘዘሉ ምስ ተገብረ እንታይ እዩ ሕጂ ድመፅእ ዘሎ ናብ ሓኪም ድራኸበሉ ሰዓት ኣብቲ ቆፀርኡ ሓዊ ናይ ሓዊን ምስቲ ሓኪም ዝዘራረብ ሓኪም ርኢ ከዓ ፊዞትራቢ ድ ደድልዮ ፊዞትራቢ ይልእኮ እንታ ሓዊ ከዓ ኣብኡ ከሎ መኺሩ ዝንዝን ኢሉ ከዓ ይሰዶ ማለት እዩ። ብከምዚ እዩ ዝኸይድ።
0: ድሕሪ ጉቡእ ሕክምናዊ ምርመራን ራጅን ዝተሰብረ መሓውር ብግቡእ ምእንቲ ክፅገን ጀሶ ክግበረሉ ግድን እዩ። ድሕርዚ እቲ ግዳይ ብስሙያ ናይ ፅገና ግዜ ኣብ ግምት ብምእታው ነቲ ግዳይ ናብ ሕክምና ዝምለሰሉ ቆፀራ ይወሃቦም። ድሕሪ ቆፀራ ድማ መስበርቲ ዋላ እውን እንተተፀገነ ካልእ ተወሳኺ ሕክምናዊ ክንክን ከም ዘድልዮ ክዝንጋዕ ኣይግባአን።
2: ድሕሪ ቆፀራ እቲ ዓፅሚ ላዚም ሓዊ ኣሎ። ብፍላይ ኣብ ማእኸላይ ዕድመ ዘሎ ሰብ ኣዝዩ ደይ ዓበየ ብዕድመ ላዚም ሓዊ መፂእ ኣሎ። ናይ ግድን ሓዊ ኣሎ። እንድሕር ሓዊ ሽዑኡ ናይቲ ጀሶ ድገበሮት ሰውነት ይተኣሳሰር እዩ። ንኣብነት ኣብዚ ኣብ ጉንቦ ኢድና ዝተሰብረት ኢድ ጀሶ እንተ ደኣ ከምዚ ጌርና ስጋዓብዚ ጌርና እያ እዚ ናይ ምንቅስቓስ ክስታይ ክድረ ትኽእል እዩ። እዚ ውንቦ ኢድና እዚ ብርኪ ኢድና በዚ ኣድመፀት ሕጂ ሓዊ ኣሎ እዚ እዚ ሓዊ ኣብ ቦታ ኣት ኣላ ግን ፊዞትራቢ የድልዮ ፊዞትራቢ ከዓ ይመፅእ ናባና ንሕና ከዓ እታ ትግበር ምንቅስቃስ ካብዚኣ ጀሚራታ ኢድ ስጋዕ ኣብዚኣ ደላ ብሰንኪ ናይ እዚኣ ተሰብረታ እንታይ ኮይና ኣላ ርኢና ከዓ እቲ ኣካላዊ ምንቅስቃስ ድበሃል ከዓ ንገብሮ ሓዊ ሽዑኡ ንቡር ሰብ ኮይኑ ይኸይድ እታ ጥንቃቐ እንታይ እያ ኣብ ጀሶ ቀኒዩ ፊዞትራቢ ተላኢኹ ከሎ ባዕሉ ብዕጢጢ ኣብ ገዛ ክተርፍ ከሎ ዳርጋ ጀሶ ገይሩ ደይሓወየ እዩ ምክንያቱ እቲ ዓፅሚ ከምቲ ድድለ ምንቅስቃስ ኣይረኸበን ኣሎ ተጨቢጡ ነይሩ ርብዓ መዓልቲ እተዳ ዋላ ሓንቲ ምንቅስቃስ ደይገበርካሉ መልሹ ይትገድድ ሓዊ መፂት መልሹ ኣብ ካልእ ሰዕብየ ንመፅእ ሕጂ ፊዞትራቢ የድልዮ ይውከስ ሕጂ ንሕናት ሓኪም እንታይ እዚ ዝፍትሕሉ ክብል ከሎ ኤክሰርሳይዝ ምንቅስቃስ ኣርኢኹም ኣፋንውዎ ይብለካ ኣብቲ ፊዞትራቢ ሊኢኽና ምንቅስቃስ ከመይ ክገብር ከም ዘለዎ እተዳ ክቕፅል ኮይኑ ከዓ ንክልተ ሰሙን ዳኣክል ከዓ ብፊዞትራቢ ሓዊ ከዓ ናብ ሓኪም ንመልሶ ንሕና ሽዑ ሓዊ እዩ ዋላ ሓንቲ የብሉን ኣብ ስርሑ ከዓ እትኽእል እዩ ትብሎ እሱ ከዓ ርዩ ወረቐቱ ፅሒፉ ሰራሕተኛ መንግስቲ ኮይኑ ናብ ሰራሕተኛ መንግስቲ ጎዝኡ እንተ ኮይኑ ከዓ ንጎዝኡ ሓዊ ከዓ ኢኻ ስራሓ ኣላ ዋላ ሓንቲ ፀገም የብላ እንተቢሉ ተሓቢሩ ከዓ ይኸይድ እዚኣታ መስርሕ ናይ ተዓፅሚ ማለት እዩ መብዛሕቱ ዝረአ ናይ ቆልዑት እንድዩ ኣብ ቆልዑት እንድሕር መፂና ኣብዛ ጉንቦ ኢዶም እዚኣትር ኣብዚኣ ተጋጥም መብዛሕቶም ቶም ቆልዑ ካብ 19 ንታሕቲ ዘለዉ ከይተረድኦም ክጎዩ ክንቀሳቀሱ ወይ ሳይክል ሒዞም ብላዕሊ ክመፁ ክጎዩ ኣብዚኣቶም ስበሩ ኣብዚ ተሓኪም ሓፂን ይገብረሎም እቲ ሓፂን ምስ ገበረነቲ መስበርቲ ተላጊቡ ኣብቲ ሓፂን ከሎ ሕጂ ንሕና ምንቅስቃስ ንገብር ኢና ስለምንታይ ኣብ ትሕቲ ሓፂን ከሎ ምንቅስቃስ ግበር ንብል ኣዘራርባ ግን እንተ ደኣ ስቕኢልካዮ ኣብ ደለዎ እዩ ጠጠው ዝብል እንተ ደኣ ቆቁሩብ ጌርካ ንኣብነት ከምዚ ንኣብነት ሓፂን ዘለዋ ከምዚ ክትብለልካ ይትኽእልና ከምዚ ነብላ እሞ ነታ ደላ ንእሽተይ ጭራ ናይ ምንቅስቃስ መታን ከይትደርቕ ክንጥቀመላ ንፀንሕ ንሕና ቁሩብ ነንቀሳቅሰሎም እቲ ሓፂን ምስ ወፅ

0: ሰርጀሪ ገይሩ ምስ ኣውፅኣሉ እቲ ሓኪም እንደገና ንፊዚዮትራፒ ላኣ ንገብረሉ ሕጂ መብዛሕትኡ ኣሸጋሪ እዚ ብዚ ዝግበር ኦፕሬሽን ናብቶም ቆልዑ ብዙሕ ቃንዛታት ኣለዎ እንዳበኸዩ እውን ንገብረሎም ሓንቅል ምዝራብ ንኸሓውዩ እዚታት ኣሎ ማለት እዩ። ሕጂ እቲ መስበርቲ ናይ ኢድ ኣለዎ። እዛ እዚኣስ ኣብ ክንደይ ትኽፈል መስለ? ካብ ሰለስተ ዓይነት እዚኣ እንታይ ኢና ንብላ? እዚኣ ኢድ እዚኣ ጉንቦ ኢድ፣ ብርኪ ኢድ፣ መንኩብ። ካብዚ ንላዕሊ ሕጂ ኩሉ ኣሎ ብዚ መስበርቲ። ኣብዚ ከጋጥም ከሎ ከምዚ ጌርካ ካስቲ ምፅኢኻ ከምዚ ጌርካ ተኣስሮ ኤርኩላን ጌርና ንኣስሮ እዚኣ ተፈቲሓ ምስ መፀት ሕጂ ከምዚ ክትብላይ ትኽእልና፣ ከምዚ ክትብላይ ትኽእልና፣ ከምዚ ክትብላይ ትኽእልና። እዚ ሕጂ ኩሉ ከምኡ ክመፅ ከም ዘለዎ ፊዚዮትራፒ ምስ ገበርናሉ ከዓ ተመሓሹ ይኸይድ። ዓይነት መስበርቲ ብዙሕ እዩ። ኣብ ኢድ ዘጋጥም ኣሎ፣ ካብዛ ደበልኩ ስጋዓርቲ። ኣብ እግሪ ዘጋጥም ከ ኣሎ። ካብዚ ላዕለዋይ ናይ ምሕኩልቲ ጀሚርካ ብርኪ ጀሚርካ ኣብቲ ዓንካር ዓንካሪቲ ናይ እግሪ በብናቱ ይስበር። በብናቱ ከዓ ከከም ዓይነቱ ከዓ ይግበረሉ ጀሶ። ድሕሪ ጀሶ መሓዙ ድሕሪ ጀሶ ምስ ሓዙ እቲ ዝግበር ምንቅስቃስ እዩ ወሳኒ። ብፍላይ ኣብ ብርኩ እግሩ ተሰይሩ ዝነበረ ሰብ ኣብ ትሕቲ ጀሶ ኮይኑ ከምዚ ኢሉ ንኣርባዓ መዓልቲ ዝደቀሰ ሰብ ብርኪ ክትዕፀፍ ኣይትኽእልኒ። ሕጂ ነታ ብርኪ ምንቅስቃስ የድልያ ብጣዕሚ። ሕጂ እቲ ሕሙም ስለ ድቕንዞ ክፀልኦ ክእል ይኸውን ነቲ ምንቅስቃስ። ንሕና ግን ክንቀሳቀስ ከም ዘለዎ ነቲ ሕሙም እንዳእመና ኖርማል ተዓፂፉ ከም ድኸይድ ንገብሮ። ከምኡ ተኽእሎታት ኣለና። ምክንያቱ ብማንዋል እዚ ብመሳርሒ ይኮነን ብኤሌክትሮ ምፅላው ገለ ይኮነን ንዓፅሚ ብዙሕ ኣይትፀልዎን ኢኻ። ንዓፅሚ ጥራሕ ተንቀሳቅሶ ይደለካ። ኣብ መንጎ ዓፅሚ ዳሓዘ ጭዋዳታት ኣሎ። ነቲ ጭዋዳታት ተጨቢጡ ዝፀንሐ ክሰርሕ ዘይፀንሐ ነቲ ነርቭታት ነቲ ናይ ደም ዝሮት ንባዕሉ ኩሉ ሙሉ ክስታይ ስለ ዝፀንሕ ብሙሉኡ ብማንዋል ምስራሕ ገርና ሰሪሕና ኣብ ቦትኡ ንመልሶ። እንደ ዓፅሚ ናይ ሃገርና ዓፅሚ ኣብዚ ኢዶ ኣሎ። እቲ ዝያዳ መስበርቲ ከዓ ኣብዚ ኣሎ። እቲ ምንቅስቃስ ዘድልዮ ከዓ ኣብዚ ኣሎ ማለት እዩ። ሕጂ ነዚታት ኣንቀሳቂስካ ነቲ ሰብ ንቡር ክኸውን ከም ዘለዎ ቃንዛ ናይ ግድን እዩ። ነቲ ቃንዛ ተፃዊርካ ግን ክትሰርሕ ከም ዘለካ ንመክር። ገሊኦም ሕጂ ኣቆንዚድና ኢሎም ይጠፍኡ እዮም መፁ የመኽንዩቱ ሪኦም ገለ ግን ነብሲ ወከፍ ሰብ ኣብዚኣ ክፈልጣ ዘለዎ ተሰይሩ መፂኡ ሓንኪሱ ማለት ኣካሉ ሰንኪሉ ማለት ኣይኮነን። ተመሊሱ ክሓዊ ይኽእል። ስለዚ ቃንዛ ፀሊእኻ ካብ ፊዚዮትራፒ ክትሃድም የብልካን። ዘይከውን ሓንጎልካ መሊኡ ኣብዞም ልምዳውያን ሓከምቲ ክትከይድ የብልካን። ትኺልካ ምስቲ ሕክምና እንድሕር ተኣሳሲርካ ኣብ መወዳእትኡ ተዓዊትካ ከም ትወፅእ ኣነ ሚእቲ ካብ ሚእቲ ተኣማመን የብ እንዳዓፅሚ ማለት እዩ። ጋዕ ሕጂ ከዓ ምሳና ተኣሳሲሮም ድኸዱ ጎቦ ድኸዱ የለው ዋላ ብሕማቅ ድፀጎን እውን የለውን ማለት እዩ። እቶም ኣብዚ ደለዉ ደኳትር ኣዝዮም ልምዲ ዘለዎም በላሕቲ ሓካይም ኣለውና ልዕሊ ኩሉ እቶም ደኳትር ንፋዓት እዮም። ናይ እንዳ ዓፅሚ ሰረት ስለ ዘለዎ ካብ ቅድም ሒዙ ኣብ እንዳ ዓፅሚ ኣዝዩ ዝተኣማመን ኣብቲ መንግስቲ ክስተይ ኣሎ። እቲ ድሒሩ ዝመፅእ ከዓ ንኣብነት ናይ ፊዚዮትራፒ ከዓ ኣሎ። ከዓ ፊዚዮትራፒ ከዓ ከምኡ ብግቡእ ተማሂሩ ብዲፕሎማ ዝተመረቀ እንታይ ክገብር ከም ዘለዎ ዝፈልጥ ኣካላት ናይ ወዲ ሰብ ኣበያበይ ይነብር ከም ዝፈልጥ ከዓ እታይ ፊዚዮትራፒ ከዓ ከም ግቡእ እዚ ኣሎ። ሕጂ እዚ ስራሕ እዚ ኣሎ ኣብቲ ሃገር ማለት እዩ። ዳርጋ ኣይክእሎን እየ ተባሂሉ ድምለስ ናይ እንዳ ዓፅሚ ብዙሕ ኣይኮነን ብደረጃ ደኳትር። ምናልባሽ ሓደ ሓደ ክኸውን ይኽእል ይፈላለዩ ካብ ገለ ናብ ገለ ይመፁ እዮም ከዓ ክኢላታት በቢ ክስታዩ ናይ ጀርመን መፁ፣ ናይ ስዊዝ መፁ፣ ናይ ጥልያን መፁ ምስኦም ኮይኖም ከዓ ነቲ ሕይል ዝበለ ከዓ ተሰሪሑ ከዓ እንደገና ንፊዚዮትራፒ መፅእ እንዳ ዓፅምን መጥባሕቲ ናይ እንዳ ዓፅምን ፊዚዮትራፒን ብሓንሳ ኢድ ዝሰርሕ ኣይፈላለን። ብደይ ፊዚዮትራፒ መጥባሕቲ እንዳ ዓፅሚ ይስራሕኒ፣ ብዘይ ዶኳትር ናይ እንዳ ዓፅሚ ከዓ ፊዚዮትራፒ ይሰርሕኒ። እቲ ናይ እንዳ ዓፅሚ ማለት እዩ ኩሉ ግዜ ምስ ሓካይም ዝተኣሳሰርካ ኢኻ ፊዚዮትራፒ።
1: ሞያ ሕክምና ፍልጠት ወይ ክእለት ጥራይ ኣይኮነን ብዓብኡ ሕልናዊ ሓላፍነት ዝሓትት ክቡር ስራሕ ምዃኑ እዩ ዝገለጽ።
0: መጀመርታት ፍሉይ ክእለት እቲ ትምህርቲ እኳ ኣቦትኡ እንተሃለወ እቲ ፍልጠት እኳ ኣቦትኡ እንተሃለወ እቲ ሕልና እዩ። ኩሉ ሻዕ ሓኪም በዓል ሕልና እዩ። ብሕልና ኢኸ ድንቀሳቀስ። ምክንያቱ እቲ ተሰይር ዘሎ ኣካል ወገኑ እዩ፣ ናቱ ሰብ እዩ። ከመይ ገይሩ ክሓውኸም ዘለዎ ንኣብነት ቆልዓ እንድሕር ኮይኑ እቲ ሓኪም ብጣዕሚ ግዜኡ የጥፋኣሉ። ስለምንታይ? ቆልዓ መጻኢ ህይወቱ ብሩህ እዩ። ማእከላይ ዕድመ ደለውን ሰሪሑ ክናበር ደለዎ እዩ። ኣቦ ቆልዑት ይኽኣሉ ደለዎ እዩ። ካብቲ ስንክልና ከመይ ይወፅእ ኢሉ ብሕልና ኣተኪሩ እዩ ዝሰርሕ ተሓኪም። ሓኪም መሰርሕ ከዓ ከምዚ ድብለካ ኩሉ ሻዕ ከዓ ናባና መፅእ ለእዚስ ካብ ስንክልና ክወፅእ ደሎ ክሰርሕ ከዓ ኣሎ ኢልካ ክኣስኻኸውን ብሕልና ኩሉ ግዜታ ተንቀሳቀስ ፍልጠት ኣቦትኡ ኣሎ ምክንያቱ ተማሂርካዮ ኢኻ ተመሪቕካዮ ኢኻ ግን ፍልጠት ብደይ ሕልና ብደይ ሓንጎላዊ ምቅርራብ ዝግበር ነገር የለን ሕጂ ልዕሊ ኩሉ ዝደካይዶም ደሎ ዞም መንእስያት እቶም ደኳትር ተኾኑ ናእሽጢኦም እቶም ፊዞትራቢ ተኾኑ ናእሽጢኦም ብሕልናን እቲ ሃገራውነት

0: ኣብ ኣሰራርሓ ፀገም የለን። ሓደ ስቡር መፅኡስ ሰኣን ኢላ ሓኪም ድምለስ የለን።
1: ሓደጋ ወዝቢ እዩ፣ ሸለልትነት ድማ ጎዳ እዩ። ከምኡ ክንዲ ዝኾነ ድማ ሰሙያ ዝሃቡና ለቦዋ ምስማዕ ኣገዳሲ እዩ።
0: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቒጥ ዘረበላ ኣለኹ። ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ዘለዉ ስለ ትጉሂ ብፍላይ ቆልዓ ውልድ ኢሉ ተሰይሩ ክመፅእ ከሎስ ኣብ ልምዳዊ ከይዳ ካትሕኩሞ ከላስ ተቆልዓት እስክንደይ ድፅበ ነይሩ ካብታ ደ የዕብያ ኣምሂራ የእኺላ ክንዲ ሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆልዕ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ። ስለዚ ንሕክምና ክመፁ ኣለዎ። እዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተ ይዘረበላ ኣለኹ ዋላ ኣብዲ ሓለፈ ብጋዜጣውን ከም ኣይላኣነ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛ እዩ ተማሂሩ ይእቶ ይውፃእ በየን ኸይድ እንታይ ይገብር ኣቤሎሳይ ሓደጋታት በዚሕ ደሎ ኸማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ ካብዚ ንጠንቀቕ ሓደጋታት ከዓ በዝሐ ኣሎ ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ደለና ብየን ኢና ንሓልፍታ ኢና ንገብር ክንጥቀቕ ከም ደለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ብዝደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ።
2: ኣነ ክላበዎ ዝደሊ ማለት ብሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓዝ ማለት እዩ ሓደጋታት ንምል እንዳበዝሒ ዝመፅ ዘሎ ከም ዝበልናዮ ምስ ተፈጥሮዊ ዶ ምስ ገለ ብዙሕ ትንቲና ትራፊካዊ ስለዚ እቲ ሓደጋታት ክነወግዶ ክንፅዕር ክንክል ኣለና ውሑ ዝኾነ መንገዲ ሽግለታታት ተህልያትካ ጥዕና ሽግለትካ ፎርቸላ ተሸርኒ ከም ተሸር ናበልካ ማዓት እዮም ብዙሕ ስንክልና ዘምፅዎም ተቀዳደምቲ ንባዕሎም ብዙሕ መፅእ ዘለዎም ስለዝኾኑ ውሑዝ ዝኾነ መንገዲ ክትቀሙ ኣለዎም ዝተደራሪብካ ምካድ እዚ ኣብዚ ዝናእት ኣድግ ንዓብነት ሕጂ ትማን ዘጋጠመና ኣድጋኣትዮም ኣርባዕተ ቦርሳት ተቀዳድሚ ሽግለታ መስበርቲ ጋጢሞም ኣሎ ኣድጋኣትዮም እማ ጥራይ ጎንግል መካይን የለ ገር የለ ዘጅ እንታይ እዩ እቲ ከባቢ ክዘ ምቁፅፃር ስለዝኾነ ውሑዝ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፀር ዘይትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ይደንጊ ምጥወይ ኣይርእዩን ዓይነ ብኩሉ ግዜ ኣብምስ ዕድመ ምስ ዕድጋ ማለት እዩ ስለዚ ኣብ ከምዚ ከዓ ዳሓና ኣሉ ክኢልካ ሽግለታ መስቃል ልዕሊ ዓቕማ ዝኮኑ ነገር ኤክሰርሳይስ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገደን ስለ ዘቃል ብፍለይ ንዓበይቲ ሓደረ ክብል ዘሊ ቤተክርስትያን ክኮኑ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙኩም ክኸይ ዝኽእል ሰብቲ ዘይ ኮይና ግን ዝበዝሑ ቤተክርስትያናትና ኣብ ብርኽ ዝበሉ ቦታ ስለ ዝርከቡ ኣብ ኣስካላስካላ ምውዳእ ኣብ ገለ ምውዳእ ዘይ መሕኩ መስበርቲ መዝባሕቲ ምስሉ ስለተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቓቕ እንተኮይኑ ማይ ብግቡእ ፀፊፉ ሸተይትሎም ክወድቁ ስለዝኽእሉ ቤተክርስትያን እንተኮይኑ ባዓልና ሒዝያን ክነፅሖም ከም ዘለና ተተኻኢል ከዓ ብብርሃን ምስ ኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ ምክንያቱ ኣብ ዓበይቲ ናይ መኩልቲ መስበርቲ ዘንዝበልካ ቀንዲ ጠንቂ ዝተፍዐ ነቲ ሕብረተሰብ ብዝተኻለ መጠን ልባ ሓደ ረክብለሉ ማለት እዩ ከም ስድራና ንከናኸንዎም ብግቡእ እቲ ናይ ኮይወልቅ ማለት ወዲቁን ተሸሩ ጥርዮም ባላ ይኮነ ቤተክርስትያን ዘርፍድ ባዕሉ እዩ ዝኸይድ ገለ ይኮነ ኩሉ ግዜ ምስ ዕድመ ዓይነ ኣቢ እግሪ ኣቢ ኢድ ኣቢ ኩሉ ዩ ዝኣቢ ሽግለታ እንዳሓሉ ልዕሊ 8 ዕድመ እንተኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳ ንዝፈልጦ ኣሎ ሕጂ ወዲቁ ሰይሩ ሎምሳና ዚ ኣዴታት ትኾንከ ቤተክርስትያን ክከለኸን ደጉፉ ናይ ደቂ ካዲ ደቂ ደቂካ ጌርካ መኻዲ ሓይሽ

መደምና ትራን ኣብ ስሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላለ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱን ከለዉ ዝወስድዎም መሳርሒታትን ኣብ ሕቁኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖት ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ሓበሻ ተቐለበሳ ስኽርናይ ቀደም ኮኹም ሬሳ ኣብ ክብስ መራ ጓይላ ዓሚራ

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር መደብና ንጅምር ኣለና። ብቁፅርታት ቴሌፎን 12244 ከምኡውን 12244 ብምድዋል ኣብዚ ንሎም ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለና። ሎ መርሓባ። ሎ ሰላም። ሎ ኣይ ኣተወን ኣሎ መስመር መስለኒ ቀዳማይ ደዋሊ ብቁፅርታት ቴሌፎን 12244 ከምኡ 12247 ብምድዋል ክትሳተፉ ትኽእሉ ኢኹም። ሄሎ መርሓባ።
1: ሄሎ ስለማ።
0: መርሓባ። መን ክብል?
1: ኤፍሬም።
0: ኤፍሬም። ኤፍሬም ካበይ ኢኻ?
1: ኤፍሬም ኣንሸኸ ፋንኮ።
0: ኣረ ኤፍሬም ከመይ ውዒልካ? ፅቡቅ። ስምሆን ጅምር ኢና ቁፅሮ እንዲ ካ ትመርፅ ኣብ ቀዳማይ ደረጃ ሓትታት ቁፅሪ 5 ኣረይ ከይድና ናብቲ ሕቶ ኤፍሬም ምርጫ ስለ ዝኾነት ትዓድል ሓንቲ እያ ኣረይ ወይዛ ሓምራ ላመይ እትብል ህበብቲ ደርፊ ዘፍረየ ገዲም ድምፃዊ መን እዩ? ሀ ዑስማን ዓብድራሒም፣ ለ ኢንጂነር ኣስገዶም ወልደ ሚካኤል፣ ሐ ኢንጂነር ኣስገዶም ብየነፈረን በረኸት መንግስቲ ኣብና ምርጫ ነይሮም ግና የብፃሕካዮምን ለ ኢንጂነር ኣስገዶም ወልደ ሚካኤል። ቁኑዕ መልሲ ቁኑዕ መልሲ ረኪብካ ኣለኻ። ትቕፅል ዲኻ? ፅቡቅ። ኣብ ካልኣይ ደረጃ ሓቲ ቁፅሪ ክንደይ?
1: 7

0: ካልኣይ ደረጃ ሕቶ ቁፅሪ 7 እዚኣ እውን ምርጫ እያ ዓድል ሓንቲ እያ ሴም ኣለካ ድምፍሬም ሓረ ፅቡቅ ንኸድ ናፍታሕቶ ካብዘን ዝስዕባ ብስፍሓት መሬታ ኣብ ቀዳማይ ደረጃ ትስራዕ ሀ ቻይና ለ ካናዳ ሐ ሩስያ
1: ተንሕቶ ድገመልና
0: ሀ ቻይና ለ ካናዳ ሐ ሩስያ ሩስያ ሐ ሩስያ 17 ሚሊዮን ትርብዒት ኪሎ ሜትር ቅኑዕ መልሲ ራይ ሳልሳይ ተቕፅል ዲኻ ፅቡቅ 330 ኣለዋ ኸ ራይ ኣብ ሳልሳይ ደረጃ ሕቶ ቁፅሪ ክንደይ
1: ቁፅሪ
0: 8 ንከይድና ናፍቲ ሕቶ ስፖርት ከመይ ኢኻ ድሓ እንዲኻ
1: ስፖርት ይበላ
0: ገርም ፅቡቅ ክንደ ብዛ ኣለዎም ዲኹም ሰባት ሕጉዝካ ኣለዉ ድዮም ላ ቢና
1: ኣለዉ
0: ኣራይ ኣራይ ፅቡቅ ናይ ፍሬም ንኸድ ናብታሕቶ ዛጊት ብዕድመ ዝናእሰ ኣመዝጋቢ ሸቶ ፕሪምየር ሊግ ዓዲ እንግሊዝ መን እዩ

0: ኣለካ ዲሞ ወቀሰ ኮይኑ
1: ኣላ ንሪኢ ኣለና
0: ኣብ ምንታይ ትፍትሾ ኣለዎ ማለት እዩ ንፈልጦ ከዓ ተሓበረት እቲ መርከብ ይኹም ከዓ
1: ሓቶም ወደገመና
0: ሰልሰልና ዶ
1: ፕሪምየር ሊግ
0: እዎ ዛጊት ብዕድመ ዝነእሰ መዝጋቢ ሸቶ ፕሪምየር ሊግ ዓዲ እንግሊዝ መን እዩ
1: ዶማን ማክስ ዶማን
0: ኣይኮነን ናይ መን ተፃወታይ ማለት እዚ
1: ኣርሰናል
0: ኣይኮነን
1: ቁርባ
0: እንታይ ሞ ሓገዘካ ኣብታን ናይ ፕሪምየር ሊግ ዘለዋ ጋንታታት ኣብኡ ምፍታሽ
1: እያ ኤቨርተን ጋንታ ሓገዘና
0: ቁር ና ውፅያ ሳልሳይ ደረጃ እንዳ
1: እዚኣ
0: ኣብ ፕሪምየር ሊግ ፅቡቅት እያ ኣብ ኣርገፅ
1: ናይ ፕሪምየር ሊግ ኢና ንበለና ግን ቁርብቲ ሕግዘና ናይ ኣርሰናል ኣለኹውን ንሓናባ ጥራይ ሕግዘና ኣብ ጋንታ
0: እንድዕሎ ናይ መን ምኳኑ እዚ
1: ኢታን ንዋነሪ
0: መን
1: ኢታን ንዋነሪ
0: ናይ መን ተፃወታ እዩ ዝኸ
1: ናይ ኣርሰናል
0: እዚዳ ኣይኮነን ናይ ኣርሰናል ኣይኮነን ኣርሰናል ኣብዚ ካ ናይ ኣርሰናል ኢኻ ማለት እዩ
1: ጀምስ ቦጋንቀ
0: ናይ መን ይሱኸ
1: ኤቨርተን
0: ንስከ ክንሪያ ንርኢ ኣጠራጢርካ ኣለካ ታ መልሲ ንርአያ ድሓ ቴሌቭዥን ከፊትካ ኣለካ ድያ
1: ላላ ቲቪ ክፈትና ኣብ ኮለና እዩ
0: ኣብ ከለኹ
1: ዕድልናበና ኣለና
0: ቁኑዕ መልሲ ናይ ኤቨርተን ሱ ስዋ መን እዩ ትብለን ለካ መልቲ ነጊርካ
1: ኣለካ
0: መን እዩ ሞ ኢልካ ነታ መልሲ ስለዝነገርካ መልቲ ውፅኤልካ ኣነኻ ቴሌቭዥን ትከታተል ዘሎ ናይ ኤቨርተን እዩ ፅቡቅ ኣለካ ጀምስ ከመይ ዳ ቴሌቭዥን ከይተከታተልኩም መስመር ተኣትው ዳ እንታይ ኮይኑ ዶ ይብልኩም
1: ብዋልና ብድምፂ ክንፍትን
0: ኢልና ኖ ክነግረካ ዶ ኣብ ፋንኮ ኣበይ ዲኹም ትሰርሑ

0: ሰዓት ብኤሌክትሪክ ፓወር ስቴሽን
1: ፓወር ስቴሽን መከታተለ ቴሌቪዥን የብልኩምን ወይስ ኣብ ርሕቕ
0: ኢ ቲቪ ተባላ ሻምበር ኣለና ቲቪ
1: ኦኬ ኣሪዋ ሞ ትከታተሎ መደባ ዳመምታ ትከታተሉ በዓልኻትኩም ከዓ ከምኡ እዩ ክኸውን ትኽእል እቲ ሞያኹም መስለኒ ኤሌክትሮኒክስ ኤሌክትሪሲቲ ኣብታት እንዲ ትማልያ ዕሪዋ በሉ ሓራይ ገንዘብካ ኤፍሬም ማዓሾ ካብ ፋንኮ 880 ካልእ ደዋሊ ሃሎ መርሓባ
2: ሎ
1: ሰላም
2: ሰላም ከመሎ
1: ምን ክብል
2: ማራናታ
1: ማራናታ ሓራይ ማራናታ መን
2: ማራናታ ቴድሮስ
1: ካበይ
2: ኣድ ጓለን
1: ኣራ ፅቡቅ ቁፅሪ ክንደይ
2: ቁፅሪ ሸውዓተ
1: ቁፅሪ ሸውዓተ ቀዳማይ ደረጃ ሕቶ ቁፅሪ ሸውዓተ ንኽድ ነፍታ ሕቶ ሓጋዝ ኣሎ ድዩ ወይስ
2: ዋ ግን ምስቲ ናይ ቲቪ ሕቶ ንሪኦ ስለበይ ንኸውን ኣሎ ምስለኒ
1: እንታይ ይኸውን ኣሎ
2: እቲ ቲቪ ዘረባ ናብ ሞባይልን ስለበይና ስካ ቅድማ ኣሎ ኣተይ
1: ግን ንሰማማዕ ኣለና ምስ
2: እዋ
1: እታ ቴሌቭዥን ተትሒትክያ ብቴሌፎን ክንሰማማዕ ስለንኽእል ፀገም የብሉ
2: ቀድሃን ሰማዕካ ኣሎ
1: ሃራይ ንኽኢድ ኣፍታሕቶ
2: ሃራይ
1: ኣብ ሕብረተሰብና ወረጦ ንምንታይ ተገልግል
2: ወረጦ እሾኽ መውፂ
1: ዓርያ ብቲ ቋንቋ ቋንቋ ትግርኛ ምሽ ተማሂርክ ኢኸ ተማሃሪት ከለኸ ማለት ሲ ኣብቲ ኤሌመንታሪ ስኩል ዚታት ትምሃሩ ወይኹም ኣብቲ ቀዳማይ ደረጃ ስለዚ ዕርያ ቁሩብ ንምንታይ ኢና እንታይ መውፅኢ እሾኽ ማለት
2: ወረጦስ ንእሾኽ ኢና ነውፅ ኣላ
1: ንእሾኽ ነውፅኦ ዲና ንብል
2: ኾነ ነ እንትኾነ ኣብ ነፍስና ንዝኣትወና ሲ ደቂቕ ነገር መስሓቢ
1: እቲ መግለፂ እዩ ዝሕጂ ድሓን ቁኑዕ እንዲ ክዘለኽ ትመልሲ ኮሲ እዩ ግን ኣብቲ ቋንቋ እየ መዕራር እያ ኢለኪ ንመንቀሊ እሾኽ ኢና ንብሎ መንቀሊ
2: እሾኽ
1: በይ ንኽዲ ክበላ ሰባት ኣለዎ እዮም ዝሕግዙ
2: ኣለው ገዛ ኣለ
1: ስድራ ኣለዎ
2: እዎ
1: ፅቡቅ ቴሌቭዥን ዲ ክትከታተልና ዘለኸ
2: ቴሌቭዥን ቴሌቭዥን ኣለ
1: ኣራይ ቁኑዕ መልሲ 110 ኣለ ማራናታ ትቕፅል ወይስ
2: እዎ ንቕፅል
1: ንቐፅል ካልኣይ ደረጃ ሕቶ ቁፅሪ ክንደይ
2: ካልኣይ ደረጃ ቁፅሪ ሓሙሽተ
1: ሕቶ ቁፅሪ ሓሙሽተ ካልኣይ ደረጃ ከይድና ናፍታ ሕቶ መርጫ እያ ትዓድል ሓንቲ እያ ትንቅቀልክ ክትምልስ ዘለክ
2: እዋ
1: ንኸይድ ናፍታ ሕቶ ካብዘን ስዕባ ዓድታት ኣብ ከባቢ ጋሕቴላይ ዝርከባ ኣየነይተን እያ
2: ከባቢ ጋሕቴላይ ትርከብ
1: ኣስተውዕልላ ተሕቶሞ ምሳይ
2: ሓር
1: ካብዘን ስዕባ ዓድታት ትብለ ከለኹ ኣብ ከባቢ ጋሕቴላይ ዝርከባ ኣየኖት እየን ሀ ድርፎን ዓርበ ረቡዕን ለ ዓድሹማን ደማስን ሐ ኣፍደዩን ሸባሕን መ ወቐርትን ዓደር ዓዳን

0: እንታይ ንግበር ግዜ ክንገብረልና 20 ካሊት ግዜ ኦርሞስ
1: ትብለ
0: ያላ 20 ካሊት ክንገብረልና ሞ
1: አረ
0: የለውን ደም ጎረባብት ድሕግዙ ገለ ኦም ደም ደም ተንቀሳቀስ
1: ናልትኒ ኮይና ንበሮ
0: እንታይ እንታይ ኮይና
1: ማከ ደር ፍርድ ፍልሚ ስልም ሆቶን
0: ናና
1: አይኮነሽን ወይ ኮርከም ሲንታይ ተታሃዝ
0: ድሕሪ ፍርድ እንታይ ድዩ ዘሎ?
1: ድሕሪ ፍርድ ዛ ስታሕ ኢሉ ኣሎ ወይ ምሕረት ወይ ከዓ ሞት እያ ሓደ እያ
0: ፍርዲ እያ በቃ ድሕሪ ፍርድ ወይ ምሕረት ወይ ሞት እያ ምሽ ሞት ደይብላ ሳላ እንዲያ

0: ማለትሲ ዳርጋ ተሰዊኦም ብዘይበለ እንጂ እንታይ ትገብሪ ውሳነ ናባኺ እዩ ኣጉዲለልክ ኣለኹ ታለ
1: ኣራይ
0: ተሓስብ ኣሎ ተሓስብ ኣለካ ስቕልክ ነበጋብል እያ ዝሕግዝ ሰብ የለን ሓንቲ ጉዲለልክ ኣለኹ ስለዚ እተው እያ
1: ስትንከዓ
0: በቃ እተው እያ
1: ዋይ
0: ሀ ኢለነ ኣይኮነትን መ እያ ታቐንዕ ትመልቲ ተስፋ ገብሪ ሂወት ታርበለ እያ ታቐንዕ ትመልቲ ሕጂ ኣብታ መብርህ ክህበኩ ከለኹ ሲ ብዘይካ ተስፋይ ተስፋይ ገብሪ ሂወት ካልኦት ኩሎም ተሰወኦም እዮም ይለክ ነይረ ማለት ኣብቲ ውግእ ተሰወኦም ኣብቲ ውግእ እዮም ተሰወኦም ይለክ ነረ ብዘይካ ተስፋይ ዝኾነ ቅንዕቲ መልሲ ኣይረኸብክያን 110 ክንሰደልኪ ኢና ሻም ነመስግነክ ቀኒርና ኣራይ ግዜ ወዲእና ኢና መስለና ኣኺላኸና ኣላ ሰዓት ምክንያቱ ቅርብ ድንጉኢልና ኢና ጀሚርና ናይ ሎሚ ስለዚ መደብና ወዲእና ኣለና ኣብዚ እቶም ኣብ ደዊ ኢልኩም ኣብ መስመር ዝፀናሕኩም ተኸታተልቲ ይቕሬታ

خميس والعبيت سألتها طب قزية نيروم يوم نعم زنقو أكل نايت حبرسب قالو نيروم الفلطوم قالو سألتاتهم ونالو بخمي يكون عايزين صبار غزلو بس حجي إننا ندهر فلينا بلوخينا بقزية من هالبات سنتو وكذا استعمار كلها بزح أول ከባኻ ብፍላይ ዝሓቱኻ ነገራት ኣለዉ ኣብቲ ሕብረተሰብ ወይ ኣብቲ ሕጂ ዘሎ ጀነሬሽን ሲ እትተቕርቦ ዘለኻ ዕዮታት ምስቲ ኣቲንያ ዘለና ግዜ ወይ ዘመን ነየ ናይ ቅዲ ተጠቒምካ ኢኻ ነቲ ሕብረተሰብካ ተርብዮ ኢኻ ትብል ሕጂ ኣብዚ ዝመፅእ ትምስትምቓር ኣያ ናይ ዩናትካ እቲ ጀነሬሽን እንታይ እዩ ምስ ዘለናዮ ንኸዶ ዘለና ግዜ ሎሚ ነሰከፍ ንስነ ጥበብ ዘይኮነ ጠቕላላ ኣብቲ ባህላዊ ትርኢታት እውን እንተዝተብሂልካ ካብብቲ ረጊእካ ተስተማቕሮ ጥበብ ናብቲ ሆይ ሆይታ ዝበዝሖ ምስትምቓር ዘለዎ ኮይኑ ይስማዓካ ሕጂ ንቕብኣ ፍልይ ኣቢልና እንተርእናዮ ብልክዕ ብዙሓት ቀባእቲ ኣለዉ ኣብዚ ሓድሽ ወለዶ ብዙሓት ንኣሽቱ መፅኦም ኣለዉ ስራሓቶም ቀሊል ኣይኮነን ዝጥቀሙሉ ዘለዉ ጥበብ ኣያ ናይ ቅድም ዝጥቀሙ እንታይ እዩ ትመልእኽቲ ተልካ እዚ ሃይፐር ኣርት ዝበሃል ኣብኡ ናብ ፖርትሬት ዝኸደ ነገራት እዩ ዝበዝሕ እቲ ዝቐርብ ዘሎ ዕዮ ኣብቲ ሕብረተሰብ ንሕና ሕጂ ዘለናዮ ደረጃ ንነብረሉ ዘለና ኣካይዳ ዘለናዮ እዋን ናይ ከምኡ ዕድል ናይ ምስትምቓር እውን ጉድል እብለና እዩ ሓንቲ ዘ ኤግዚቢሽናት ዝግበራ ሓንቲ ወይ ገለ ጋላሪ እየን ዘለዋ እዚአን ከ ኣብ ማእከል ናይቲ ሕብረተሰብ ክጥምተን ከላ ክንደይ ተዓዛብ እየን ክንደይ ጠማት እየን ቀደም ኤግዚቢሽን ቅድሚ ገለ 20 ዓመት ትኸውን ኣነ ፅቡቅ ገይረ ዝክሮ ኣውትዶር ጌርካ ኣብ ጎደናታት ዝርግሓሉ ነይሩ ከተማ ከተማ እንዳኸትካ ብግሩፕ ዝረኣየሉ ግዜ ነይሩ ኣብ ነሰከፍቲ ርሕቕ ዝበለ ቤት ትምህርትታት ከየትካ እውን ተዕዝቦ ተመስጦ ናይ ሰባት ይመፅእ እጂ ከምኡ ኣሎ ድዩ ትብል የለን ሓንቲ ኣብዚ ኤግዚቢሽን ተጫፋጭፉ ተጫፋሊቁ ዝረአዕዮ ኢኻ ትርኢ ክሳብ ክንደይ እሞ ዋጋ ሂቦት ሰብከ ክጥምቶ ክውንዱኡ ዝኣክል ናይ ስነጥበብ ምስትምቓር ክትቦ እንተ ኮይንካ እቲ ባይታ ከዓ ክገፍሕ ክኽእል ኣለዎ እየ ዝብላ ነ እጂ እቲ ዓቕሚ ትኽእለት ኣብዚ ሕጂ መፅኡ ዘሎ ጀነሬሽን ብጣዕሚ ኢካ ተድንቆ ምስ ግዜ ዝኸይድ እዩ

ጨካን ዝመጽእ ኤግዚቢሽን ከዳልወካ ቀለም መግዚ ፍሬም መግዚ ዓለባ መግዚ ካንቫስስ ወይ ካልእ ዓይነታት ዝኾነ ቀባዒን ቀራፅን ዘዋድዶ ኣቐዲሙ ብሓንገሉ ዘሎ እንታይ የቕርብ ክንደይ የቕርብ ክንደይ ማእዝናት ተኾነ ዝዛመድ ማእዝናት ካ ክኸውን ኣለዎ እዚ ምስ ትገብር ሰብ መፂኡ ምስ ዘንብበልካ እሞ ከይገዘአ እውን ናይ ርእቶ መፅሓፍ ኣሎ ኣብኡ ዝፅሑፍልካ ፅሑፍ ዘደንቕ እዩ ካብ ገንዘብ ንላዕሊ ንዑ መርፃኒ እቲ መባርዕቲ ዝቡኻን መግለፂ ዝቡኻን ደይ ተፀበኻዮ ንስኻ ዘንበብካዮ እውን ዝገልፁልካ እዋናት ኣሎ እዚ ቅብኣ ሰፊሕ ምዃኑ መወዳእታ ከም ዘይብሉ የረዳእካ ሓንቲ ነገር ስእሊ ክስእላ ከለኻ ብፍላይ ናብ ሕብራዊ ኦይል ድዩ ወይ ከዓ ኣክሌሪክ ድዩ መዓስ ደው ከተብላ ክትፈልጥ ኣለካ ሓደ ንፉዕ መምህር እንታይ ዝብል ካንቫስካም ዘርግሕካ ትጥቀመሎም ሕብርታት ኣፅኒዕካ መዳያት ወይ ከዓ እቲ ቶን ዝህብ ሕንፃፃትካ መዓስ ደው ተብል ስእልካ እንተቐፂልካ እንዳኸደ እቲ ዝበለፀ ወጅሃላይ እንዳኾነ ከይድ ክእል እዩ ወይ ከዓ ክባላሸወካ ክእል እዩ መዓስ ደው ተብል ግን ኣርቲስት ዓቕሙ ፈሊጡ ደው ከብለላ ዝኽእልን መሳጢን መልእኽቲ ሓላፍን ክኸውን ይኽእል እዩ።

0: ቅብኣ ነቲ ሓዚልዎ ዘሎ ዛንታ ብዕንትና ተመልኪትና ነቲ ቓላት ዘይብሉ ቋንቋ ንርዳኣሉ ዓውዲ እዩ። በዚ መዳይ እውን ዝኸፍሎ ዋጋ ቀሊል ኣይኮነን። እዚ ከዓ በቲ ዝኽፈሉ ዋጋ እቲ ዝበሶ ፃዕሪ ዝትመን ከም ዘይኮነ እዮም ገሊፆምልና። እዚ ክንብል ከለና ንሓንቲ ቅብኣ ብተዳልወሉ ዝሓልፎም መንገድታት ቀለልቲ ብዘይምዃኖም እዩ።
1: መጀመርያ ዕድመ ትገብረሉ ነቲ በዓል ዝግበር ከም ሕጋዊ ናይ ቨርኒሳጅ ወይ ከዓ ኦፐኒን ኤግዚቢሽን ዝበሃል ወይ ከዓ መኽፈቲ ዕላው ኢልካ ትዕድሞ ሰብ ቀረባኻ መጀመርታ ኣሎ። ድሕሪኡ ሰማዕሉ ሰሚዑ ዝመፅእ ኣሎ። ብፍሉይ ከዓ ኣብዚ ሃገርና ሕጂ ብልምዲ ዝኸይድ ዘሎ ነተን ዘለዋ ትካላት መንግስታዊ ትካላትን ናይ ወፃኢ ትካላትን ዕድመ ግበረሎም ንሶም ዓቕሚሎም ክገዝኡ ክእሉ እዮም ኢልካ ሓስብ እንተኮይንካ ትዕድሞም ኢኻ ወይ ከዓ የስተማቕሩ ወይ ንሳቶም እዮም ዘስተማቕሩ ኢልካ ኣስተማቕሪ ክገዝአለ ኢልካ ተዋድዶ ኢኻ። ዝበለፀ ግን ዝኾነ ኣርቲስት ብዚ ሃገርና ዘሎ ካብዞም ሕጂ ደሞዝ ክብሎ ዝፀናሐ ኣርቲስት ደሞዝ ኩሎም መንእሰያት ሰኣልቲ እዮም። ብሓቂ ብቑዕ ስእልታት እዮም ዝቕርቡ። ስእልታት ግን ኣብ ምንታይ ተሓፂሩ? ኣብ መብዛሕትኡ ኣብ ገፀ ባህርያት ናይ ፖርትሬት ስለ ዝኾነ ኩሎም ዝዛመዱ እዮም። በዚ ናይ ኣኒም ጀሚሮም ኣብ ምዕብል እዋናት ስለ ዘለዉ ብሙሉኦም እዞም ኣርቲስታታት ሓደ ኤግዚቢሽን ዝህሉ መኽፈት ኣሎ ተባሂሉ ብሙሉኦም እዮም ዝመፁ። ምክንያቱ ከስተማቕሩ ኣለዎም ክርእዩ ኣለዎም መሰሎም እዩ ከዓ መፅኦም ክርእዩ ክዕዘቡ እቲ ዋጋታት እተውፀ እውን ምስቲ ቅብኣት ቀብኦ ዘይኮነ ወይ ዘውፅሓሉ ሰልዲ ዘይኮነ ብፅርሑ ኣይስራሕን እዩ። ኣውፂኻ ሰልዲ ኢካ ትሰርሖ። ክስራሕ ከሎ ግን ሸውጦ ኢልካ ይኮን ከንሰርሖ ሰብ ክፈትወለይ ክንብበለይ ክርእየለይ ክሕጎሰለይ ኢልካ ትኮን እንተ ተሸጠ እውን መክሰብ ቅርብ ረክበሉ እምበር ክንዲዚ መክሰብ ኣሎ ወይ ኣይበሃልን እዩ። ዋጋን ስራሓትካን በበይኒ እዩ ትሰርሖ ስራሕ ብሉፅ ውሕድ ሰልዩ ትሸጠ እውን ትደሊ ምክንያቱ ገለ ከጋላ

0: ስነ ጥበብ ክቡር ሞያ ብምዃኑ ዝጠልቦ ዋጋ እውን ቀሊል ከም ዘይኮነ ዘረጋግፁልና ሓቂ እዩ። ስለዚ ካብ ዝኽፈሎ ዋጋ ዝሓልፎ መስርሓት ፈሊጥካ ክብሪ ናይቲ ሞያ ምሕላው ኣገዳሲ እዩ። ምስትምቓር ቅብኣ ክመፅእ እንተኾይኑ ቀዳምነት ክስርዑ ዘለዎም ነገራት ኣለው። እዚ ማለት ባይታ ጣጢሕሉ ተተቐሪቡ ዋጋ እውን ኣዛረበ ክኸውን ኣይክእልን እዩ። ምክንያቱ ምስትምቓርን ምግዛእ ቅብኣን ዝተፈለጠ መተ ዘለዎም እዮም።
1: ነቲ ሰብ እውን ኣየስተማቐርን ደየስተማቐር ክምሎ ቫራይቲ ዘለዎም ዕዮታት ምዝህሉ ጥራይ ኢና ክንዛረብ ዘለና። ድሕሪኡ ዋጋ ከቢሩ ኣይከቢሩ ከመርእሱ ናይ ምተላዕለ ኣብ ገለ ዓመታት ዘን ዓበይቲ ተቀበላ ካብ ዘገዛት ጀሚርካ ክብሪ ዝበለ ዋጋ ገዝኡ ነይሮም ፅቡቅ ገይረ ዘኩረ ከምኡ ዝበሉ ዓበይቲ ኣዳራሻት ዝኾነ ሰብ ዘይትንክፎ ዋጋ ይግዛእ ነይሩ እዩ። ሕብረተሰብ ክገዝኦ እንተኮይኑ ሕጂ ደረጃ ናይቲ ትሰርሖ ዘለካ ይውስኖ እዩ። እቲ ቅብኣ ተቕርቦ ዘለካ ተን ዝበልኮን እየን ግዜ ዘሕለፍካዮ ሓንጎል ጥበብ ኩሉ ዘሚርካ ኢኻ ኣብኡ ዋጋ ትእቱ። ብነብስኻ መሳርሒ ስእሊ ክብር ብል ሕንቁቕ እዩ። ከምዚ ካልእ ዋጋ ይትረክቦን ይኹ እዚ ኣይፈልጦን እቲ ሕብረተሰብ ሕጂ ኣብ ዋጋ ክትመፅእ ከለካ ጥራይ እንታይ ነዛ ስእሊ እዚኣ ክንዚ ዋጋ ኣብለካ ነዚኣ ስእሊ ከንዲዚ ኢሎማ ኣብልዎ እቲ ደስ ተማቐርግን ከምኡ ይኮነ ዋጋኣ ምዃነ ርድኦ እዩ። ሕጂ ነቲ ሕብረተሰብ ክትነቕፎ የብልካ ኣስተማቓሪ ድ ኣስተማቓሪ እዩ ሕብረተሰብ ምግዛእን ደይ ምግዛእን ግን ድሕሪ እዩ ዝመፅ እዩ ጅባ ዘድልየ ዓቕሚ ድልየካ ኩሉ ምስተማልአ ግን ከምቲ ቅድሚ ዝበልኮ ቅድሚ ገለ ዓመታት ሓያል ውድድር ናይ ኤግዚቢሽናት ግበር ነይሩ ሓያል ውድድራት ናይ ቅብኣ ግበር ነይሩ ኣብ ነሰከፍ ዓመት ብክብሪ ዝበለ ዋጋታት እዩ ክሳብ ደረጃ ሃገር ዝምረፅ ስራሓት ይካየድ ነይሩ። እቶም ስራሓት እኦም የለውን ንደገ ከይዶም ካብ ውሽጢስ ንደገ ይኸዱ ዝያዳ እቶም ደገ ዝኸዱ ኮ ድሩታት እዮም ናይ ድሩታት ሰባት እዮም መብዛሕትኡ ስእሊ ኮመርሻል እዩ ካትል ብዝዓዲ እምበር ናይ ብሓቂ ናይ ፔንት ስራሓት እውን ዝተደረቱ እዩ እዮም ኮመርሻል ክኸይድ ባህርያዊ እዩ። ኣነ ሕጂ እንታይ ድብል ኣብቲ ሕብረተሰብ ከምዚ ምጥርጣር ዘሎ ኮይኑ ኣይስማዓንን ብፍላይ ዝመንሰይ ሎሚ ሓደ ስነ ጥበበኛ ወይ ኣብ ጥበብ ዝነጥብ ሰብ ኣብቲ ናቱ ሞባይል ወዲ ሒዝቦ ዘሎ ኣክሰስ መወዳእታ ዘይብሉ ቴክኒክ ክመሃረሉ ዝኽእል ኣለዎ። ግን የንፀባርቆ ዶ ከዓ ትብል ኣብቲ ንሪኦ ዘለና ሕጂ እቲ ቁርብ ንቅድሚ ዋጋን ቅድሚቲ ዕዮ ምዝራብና ስቲ ባይታ ከዓ ከድልየና እዩ። ኩላቶም ኣብቲ ሞያት ዝነጥፉ ዘለዉ ሰባት ከመይ ዝበለ ዓውዲ እናኣዳለኻ ንውድድራት ኣብ ነሰከፍ ዓመት 3-4 እንተዝውደብ ተዓዛባይ ካብኡ ደረጃ ይስዕበካ ነራ ነራ ቅልቅል ዝበለቲ ኤግዚቢሽን ንውሕዳት ሰባት እያ ትዕደም እቶም ዝዕደሙ ከምዚ ኣፈወርቂ ዝበሎ እቶም ክገዝኡ ክእሉ ትብሎም እዮም ዝገዝኡ እቲ ዝበዝሕ ተዓዚቡካ እዩ ዝኸይድ እሞ ብመነፅር እዝየ ዝርዮ ኣነ ነቲ ክብሪ ናይቲ ጥበብ

0: ካብ ሃገርና ወፂና ምስ ንምልከት ቅብኣ ምስ ወርቂ ብምቅያር ክብሩ ከም ዝገልፁ እውን ገለ ካብ ዝገለፁልና እዩ። በዚ መዳይ ከዓ ሓደ ቅብኣይ ንሕብረተሰብ ዝስሕበሉ መንገዲ ክፈጥር ዳ ኣለዎ እምበር ሕብረተሰብ ናብ ቅብኣይ ብዘይ ዝኾነ ምክንያት ዝመፀሉ መንገዲ ከምዘየለውን ገለ ካብ ቃላቶም እዩ።
1: ኣረ ብዛዕባ ቅብኣሲ ስለምንታይ እዩ ክቡር ኮይኑ መብዛሕትኡ ሰብ እውን ከምኡ ክብሪ ትሰምዖ ከምዝክብዎ ፅንሐስ ነዚኣ ዘይጠቀም ስእሊ ከማን ንስኩላ ነዚኣ ዘይጠቀም ሲ ክንደዚ ክኸብር ይብለካ ኣነስ እዚኣ ደስ ኢላት ንኹም ንሳ ምደልኹ እንታይ ኢለ ወርቂሲ ስለምንታይ እዩ ክቡር ኮይኑ ወርቂስ ንእሽተይ ነገር እዩ ግን ክቡር እዩ ስለምንታይ እዩ ክቡር ኮይኑ ክቡር ምዃኑ ከዓኒ ዘይፈልጥ ሰብሲ የለን ክቡር ስለዝኾነ ከዓኒ ማንም ሰብ ክገዝኦ ኣይክእልኒ ማንም ሰብ ከዓኒ ንወርቅስ ካብ ዝኾነ ቦታ ሓፊሱ ከምፅኦ ከዓ ኣይክእልኒ ኣንኻ ንቅብኣ ልክዕ ምስ ወርቂ መወዳደርኮ ስለምንታይ ቅብኣ እቲ ዝተዋህቦ ሰብ ጥራይ ክሰርሖ ዝኽእል እቲ ንዑ ዝተዋህቦ ማንም ሰብ ተማሂሩ ቀብኣይ ክኾን ኣይክእልኒ ሕጂ ቅብኣስ ማዕረ ወርቂ ክብሎ ፀኒ ከምዝደመስ ክብሎ ፀኒስ ማዕረ ወርቂ ክስራዕ ይኽእል እዩ ተውህቦ ዘይብሉ ናይ ቅብኣስ ክቐባ ኣይክእልኒ ከስተማቐር ይኽእል እዩ ንቕባ ክቐበ ግን ኣይክእልኒ ስለምንታይ ዋግኡ ክቡር ኮይኑኸ ወርቅስ ንኽትረኽቦ እንታይ እንታይ ፕሮሰስ ትሓልፍ ብመጠኑ ኩላትና በብዓቕምና ኣፍልጦ ኣለና ብዛዕባ ወርቂ ክቡር ምዃኑ ከዓ ንፈጢና ወርቂ ክንገዚእ ኢልና ተሓሲብና ከዓኒ ንዑ ዘድሊ ገንዘብ ከዓ ንቕርብ ማለት እዩ ቅብኣ ከዓ ከምኡ ንቅብኣ ሓንቲ ክንክትሰርሕ ንዑ ዘድልዮ መሳርሕታት ወፃኢታት ግዜኻ ብዓብዩኻ እቲ ተውህቦካ እቲ እግዚኣብሄር ዝሃበካ ተውህቦ ኢኻ ኣብ ተፍስስ ዘለካ ሕጂ ንዝተውህቦ ዘስ ብቐሊሉ ክትሸወጦ ኸማን ኣይግባእን ኣነኹም ከም ኣይዳ ኹም ኣኩልቲ ኮይነስ ብቐሊሉ ክሽየጥ ዘይግብኦ ክቡር ሞያ እዩ።

0: ዝቐርቡ ቅብኣታት ዝተፈለየ ዛንታ ዘለዎም ብምዃኑ ኣስተማቒርካ ኣብ መንደቕ ክስቀል ዝግባእ እዩ። ኣብ መንደቕ ንስቕሎ ግን ከም መመላኽዒ ጥራይ ንክኸውን ዘይኮነ ናቱ ክብሪ ዘለዎ ሞያን ንብረትን ምዃኑ ምርዳእ ኣገዳሲ እዩ።
1: ሰኣላይ ሓንቲ ስራሕ ክሰርሕ ከሎ ክልተ እዩ። ንዕዳጋ ድዩ ዘቕርቦ ዘሎ ናይ ፈጠራ ዕዩኡ ወይ ስንዕግበት ሕጂ ኩሉ ግዜ ስነ ጥበበኛ ኣብ ሕብረተሰብ ኣቐድም ኣቢሉ እዩ ዝሓልፍ። ስለምንታይ እዩ ዘይርድኦ እቲ ሕብረተሰብ ዘይኮነስ ንሱ ናይ ምፍጣር ዓቕሚ ኩሉ ግዜ ሓድሽ ነገር ንክሰርሕ ኢሉ ይፅዕር። ኣብቲ ፈጠራዊ ዕዩኡ ሕጂ እንታይ ይመፅእ ኩሉ ግዜ እታ ዝበለፀ ስራሐይ ዝበልኳ ድሕሪ ገለ ዓመት ልዕሊኣ ውን ክሰርሕ ኸ ዳህርያ ውን እናፈጠሩ ከ ዝኸይድ ክሳብ ዘለኹ ስነ ጥበብ ንሓደ ስነ ጥበኛ ግዜ ኣይኣኽሎን ድሕሪ ናይ ብሓቂ ስነ ጥበበኛ ብዕምቆት ኣትይዎ ኣብ መንደቕ ኣብይ ክስቀል እምበር ንኣብነት እዞም ናይ ባይዛንታይን ኣርት ንብሎም ብቕዲ ኣብ መናድቕ ናይ ቤተ ክርስትያን ዝስቀሉ ትጉቡእ ቦትኦም ንሱ ስለ ዝኾኑ ኣብ ቤተ መንግስቲ ኣብ ቤተ መዘክራት ኣብ በይ ዝኾነ ናይ ከምኡ ዓለም ተሪእኻዮ መዘርጊሑኡን መቐመጢኡን ዝኸበረ ቦታ ዝኸበረ መንደቕ ወይ ዝኸበረ ኣዳራሽ ሰባት መፂኦም የስተማቕርዎ ሰባት መፂኦም ብዛዕቡ ይመናብ ንምንታይ እዩ እታ ቅድሚ ክንዲ 200 ዓመት ዝተሰርሐት ዕዮ ሙሉእ ግዜ ዓለም ክሪኣ ንዓኣ ዝጎየ ንፓሪስ ትብል እንታይ ስለ ዝኾነ እያ ትብል እዞም ናይ ግዜ ናይዚ ዘመን ዝነበሩ ሰኣት ስራሓቶም ክሳብ ሕጂ ወዲ ሰብ ይበህጎ ኣብ መናድቕ ሙዚየማት እዮም ተንጠልጢሎም ዘለዉ ሓደ ሰብ ከዓ ዓቕሚ እንድሕር ኣለዎ ዝበለፀ ስራሕ ኣብ ገዝኡ ከንጠልጥል ዋጋ ከፊ ኢሉ ኣብ ገዝኡ ምክንያቱ ከምዚ ናይ ፋብሪካ ስራሕ ኣይኮነን ስራሕ ቅባእ ሓንቲ ምስ ስራሕ ከያ ዋና ሓደ ሰብ እዩ ከምቲ ሓደ ፈጣሪ እያ ስለምንታይ ኩሉ ግዜ ዲፕሊኬትድ እንድሕር ኮይና ተባዚሓ ብፋብሪካ ግን ኣብ ሙሉእ ገዛ ክትረኽበያ ከ ከምዚ ንሪኦ ብዕዳጋታት እታ ሓንቲ እኮ ትብላ እዮ ስራሕ ከያ ግዜ ሓንጉል ኩሉ ዘጥፋእካላ ኣኽቢርካ ክትሸጣ ከለኻ ዋጋኣ ኮይኑ እውን ኣይኮነን እኮ ክትሸጣ ስለ ዝደለኻ እዩ ኣነ ክሸይጣ ኣይደልን እየ ቕባእ እዩ ከም ሰብ ግን ኣብቲ ክገብሮ ዝግባኣኒ ግድነት ዝኾነኒ ግን ይሸጦ ኣብ ክቡር ቦታ ከቕምጥዋ ከለዉ ከዓ ባህታ ስምዓኒ ኣብ ሙዚየም ተተቐሚጥለይ ከዓ ተዓዛበየ ብዙሕ እዩ ዝበዝሕ እዋን እቲ ኣጠማምታ ናይ ሕብረተሰብ እንታይ እዩ ከምዚ ሕጂ መፂኡ ዘሎ ጥበብ ነቲ ዝሰራሕካዮ ዝዳርግ ናይ ማሽን ፋብሪኬት መፂ ኢሉ ሕጂ ብኡ ዋጋ ጥምትዎ ነስራሕ 200 ነዚ እናተሸጠ ስኻስ ክንዲ ዝብሉካ ብልዎ ነቲ ሰኣላይ ልክዕ ድዩ ትዘረባ ኣይኮነ እታ ኦሪጂናል ክንደይ ተሸይጣ ኢኻ ትብል ክንደይ ተሸይጣ ሕጂ ቅብኣ ብነብሱ ክቡር ንብረት እዩ ምክንያቱ ኣብኡ ዘጥፍኦ እቲ ቀብኣይ ካልኣይ ግዜ ክደግሞ ስለ ዘይክእል ኢለ ሞናሊዛ ብልዓለም ሙሉእ ሞናሊዛ ካልኣይ ግዜ ተደግመት ብዙሓት ደጊሞማ እየ ነታ ኦሪጂናል ዳቪንቺ ሰኣላ እዩ ዝጎይ ሰብ እምበር ነተን ዝተደጋገማ ሙሉእ ዓለም ዘለዋ ክርአን ኢሉ ዝኸይዱን ሰብ የለን ስለምንታይ ሓሳእ ፈጢርዋ ዳቪንቺ ዓለም ሙሉእ ንዓብል ቻይናውያን ከይዶም ኣብቲ ሙዚየም ስእልዋ ኩሉ ብዓለም ኩርናዕ መፂኡ ነታ ሞናሊዛ ብዝኾነ መለክዕ እዮም ፅዋ ምርምር ናይ ሞናሊዛ ሳይወደአ ንብሉካ ሳብ ሕጂ መወዳእታ ክሳብ ሕጂ እቶም ዝመራምሩ ዘለዉ ሲ ገና ኣይወድኡ ንብሉካ እንታይ እቲ ምስጢር ተይልካ ውስጠ ዘ ገና ኣለዉ ማለት እዩ ትብል ሕጂ ቅብኣ ክሳብ ክንዲዝ ንድሕር ደቂ ሰባት ዘይኮኑ ዝተማራምርቱን ዝመራምሩሉ ኮይኖም ሕብረተሰብ ኣብኡ ንክበፅሕ ንስኻ ከዓ እቲ ዕዮኻን ዋጋኻን ከተጥፋኣሉ ንውብ እዩ።

0: ሕብረተሰብና ቅብኣ ፈፂሙ ኣይስተማቐርኒ ክበሃል ኣይክእልን እዩ። ምክንያቱ ብዝተፈለየ መንገድታት ዝቐርቡ ቅብኣታት ዝምልከት ውሕድ ኣይኮነን። ነቲ ዝፈልጥዎ ቦታ ይኹን ባህሊ ብቅብኣ ተዳልዩ ክርእዩ ዝደልዩን ዘድንቑን እውን ውሕዳት ኣይኮኑን። ስለዚ ሕብረተሰብን ቀባኣይን ብሓደ ንክስጉሙ ክትግበር ዘለዎ ነገር ኣሎ። እዚ ከዓ እቲ ስነ ጥበበኛ ናብ ሕብረተሰብ ክኣቱ ከም ዝግባዮም ገሊፆምልና። ብዝተፈላለዩ መንገድታት ንሕብረተሰብ ከም ዘስተመቐር ምግባር ግደ ናይ ቀባኣይ እዩ። እዛ ኣብዚ እዋን ዘሎ ቅብኣታት ሃገርና ብደረጃ ዓለም ምስ ዘሎ መምዘን ክርአን ከሎ ኣብቲ እንደሊ ደረጃ ክበፅሕ እንተኮይኑ ኣብ ክንዲ ብተናፀል ተረዳዲእካን ተዋሃይድካን ምስራሕ እውን ሓደ መንገዲ እዩ። መንእሰይ እውን ስራሓቱ ዘቕርበሉ መንገዲ ክህሉ ከም ዝግባእ እዞም ዕድማትና ገሊፆምልናዮም። ቀባኣይ ንኸዳሉን ናብ ሕብረተሰብ ንኸቅርብን ዝኸፍሎ ዋጋ ቀሊል ክሳብ ዘይኮነ ብመጠኑ ቅድሚ ዋጋ እቲ ቅብኣ ሓዚልዎ ዘሎ ዛንታ ዝተማቒሩ ዘድንቕ ሕብረተሰብ ምፍራይ ኣይፀግምን እዩ።
1: ስንታይ ኣብ ስነ ጥበብ ክጅምር ከለኻ ዋጋ ክትከፍል ምዃንካ ክትፈልጥ ዋጋ ከይከፈልካ ኣነ ከምዚ መድረኽ ኣለዎ። ከምዚ ሓደ ደራፋይ ብሓንቲ ደርፊ መዋእል ኣይነብር ኣብ ነሰክፍ መድረኽ ክድይብ ክኽእል ኣለዎ። ዋጋትዎም ኢኻ ነቶም ነዊሕ ዓመታት ዝገበሩ ብዕድሚኡ ዋጋትዎ ኢኻ። ስእሊ ግን ዕድመ ሙሉእ ዝፈሊ ስራሕ ኣይኮነ። ሓንሳ ምስ ተቐመጠ ንዘመናት ዝተማቕር ዕየ እዩ። ኣብዚ ሕጂ እንታይ እዩ ዝመፅእ? ናብቲ ሕብረተሰብ እቲ ሞያዊ ዳ ክኸይድ ዘለዎ ምብር ሕብረተሰብ ናብቲ ሞያ ክመፅእ ግዜ ዝሓት ዋጋ ክፍል ዝበልኩ ካዚ ዋጋ እንዳኸፈልካ ሕብረተሰብ ከስተማቕር ከም ዝኽእል ንሕብረተሰብ ናብቲ ዝደልዮ ምክንያቱ ስነጥበኛ ፈጣሪ ክሳብ ዝኾነ ኣብ ስርሑ እየ ዝብል ዘለኹ ነታ ስርሑ ፈጣሪኣ እዩ። ፈጣሪኣ ዘብሎ እንታይ ኣብኡ ዘሕለፎ ሓንጎል ኣብኡ ዘፍለሖ መሳርሒ ኣብኡ ዝሃቦ ዋጋ ኣብኡ ዝኸፈሎ ዓቕሊ እዩ ክብሪ ናይታ ስራሕ። እዚኣቶም ደሚርካ እንተሪኢኸዮም ሕጂ ናብቲ ሕብረተሰብ ከተቕርቦም ከለኻ ዋጋ ክትወደልየሎም ትኸውን። ሕጂ ግን ከምኡ ዘሎ ኮይኑ ኣይስማዓን። ምክንያቱ ናይ ምስትምቓር ዋጋ ከፊልካ ሕብረተሰብ ትዘድልዮ ስምዒታቱ ምስ ረኸብካዮ

ክገዝኦ ይበዓሉ ግዛኣለይ እውን ኣይትብሎን ኢና ኣነ ብእመነ ፅሪ ኢና እቲ ዘለና ዋጋ ዝክፈሎ ግዜ እቲ ሕብረተሰብ ንኸስተማቐር ባይታ ክንፈጥረሉ ንሕና ክንፅዕር ወይቶም ኣብኡ ዝነጥፍ ዘሎ ስነጥበኛ ዋጋ ክከፍል ኣለዎ እየ ዝብል ናይ ምስተምዋር ዓቕሚ ክዓቢ ሽዑት ዛንታ ናይ መፅእ ኮይኑ ስምዑ

ናትራንኹም ኣብ ምክትታል ትርከቡ ክብራትን ክቡራን ተኸታተልትና ብምቕፃል ድማ ንስ መደብና ዳህሳስና ቀፂላ ተቓሪባ ዘላ ሎሚ ዳህሳስና ፌሩዝቢናም ኣብዚ ዓመት እዚ ብሓገዝ ሰብ ስርሑ ብልሒ ዝተረኽቡ ርክበታት ብሓባር ናባና ክተብሎም መሪፃላ ሞ ክንከታተሎም ኢና። ሰብ ስርሑ ብልሒ ኣብዚ እዋን እዚ ኣብ መዓልታዊ ሂወትና ኣዝዩ ኣገዳሲ ዝኾነ ኣበርክቶኦ እናገበረ እዩ ዝኸይድ ዘሎ። ማዕረ ማዕሪኡ ድማ ሓሳይ ጎኑ ኣይሰኣኖን እንተኾነ ግን እቲ ክጠቕመና ዝኽእል መሪፅና ምስ ንጥቀመሉ ድማ ኣዝዩ ኣድማዕ ስራሕ ክንዓምም ንኽእልና። እዞም ርክበታት ከመይ ዝኣመሰሉ እዮም? እንታይ ዓይነት ሰብ ስርሑ ብልሒ ኢኸ ሰሪሕዎም? ብሓባር ንከታተል ናብ ፌሩዝቢናም ከስክራኩም እዩ።

ሰብ ዝሰርሖ ብልሒ ኣብዚ እዋን እዚ ኣዝዩ ጠላውን ኣሳላጥ ናብራን ካብ ዝገብሩ ቀንዲ ነገራት እዩ ኮይኑ ዘሎ። በዚ መዳይ እውን ካብ መዓልቲ ናብ መዓልቲ ኣዝዩ ኣደናቕ ምዕባለ ብምልባስ እዩ ዝተኣታቶ ዘሎ። ካብ ብዙሓት ነዞም ስዒቦም ዝቐርቡ ብምቕራብ ገለ ካብቶም ኣደናቕቲ ናይ ሰብ ዝሰርሖ ብልሒ ምህዞታት ክነቕርበልኩም።

ተምሳል ናይ ዓለም ዘንፀባርቕ ሰብ ዝሰርሖ ብልሒ። እዚ ክንብል ከለና ሰብ ዝሰርሖ ብልሒ ካብ ስእሊ ፅሑፍን ካልእን ምቕራብ ሓሊፉ ነቲ ዝበረሰብሞ ዘድልየካ ክፋል ናይ ሓደ ከባቢ ወይ ከተማ ብምትካእ ዝነበረ ምስሊ ናይቲ ከባቢ ክቐርብ ይኽእል እዩ። እዚ ከዓ ሓቂ ዝመስል ግን ከዓ ሓቅነት ዘይብሉ ከባቢ ክሰርሓልና ይኽእል እዩ ማለት እዩ። እዚ እውን ንስራሕና ዘቃልል ምዃኑ እዮም ዝገልፁ። ከም ኣብነት ኣብ ናይ ምፍራይ ፊልም ዘድልየካ ቦታ ደጊምካ ካብ ምህናፅ ናይ ኤኣይ መሳርሒ ተጠቂምካ ንስራሕካ ክተፃፍፍ ከም ዝሕግዘካ እዮም ዝሕብሩ። ብተወሳኺ ኣብ ፍርያት ንዘይበፅሑ ናይ ሮቦት ዓይነታት እውን ብመንገዲ ሰብ ዝሰርሖ ብልሒ ጌርካ ቅድሚ ምፍራዮም ክትፍትኖ ዝኽእለካ ምዕባለ ምትእታው እውን ይግለፅ እዩ። ነዚ ዘፍርዩ ትካላት ብብዝሒ ይጥቀምሎም ህላዎም እዩ ዝሕበር። በዚ መንገዲ እዚ ሓደ ዘየለን ክንሱ ግን ከዓ ንሓሳብካ ዝገልፅ ቦታ ንምድላው ኣብ ዘየፀግመሉ እዋን ከም ዝበፃሕና እዩ ዘረጋግፅ።

ሓሉ ግዜ እናብቃዒ ዝመፅእ ዘሎ ከም መሳርሕትና ኮይኑ ስርሓሉ መንገዲ እዩ ተፈጢሩ። እዚ ከዓ ኩሉ ናይ ኮምፒዩተር ስራሓት ከም ፀብፃብ ዘለካ ፋይል ምጥቕኻብ ምሕደራ ቢዝነስን ስራሓትን ይጠቓልል። በዚ መንገዲ እዚ ኣብ 2025 ብ26 ናይ ሰብ ዝሰርሑ ብልሒ መሳርሕቲ ዝተሰሚዩ ኣስታት 2.9 ሚልዮን ዶላር ኣታዊ ከምዚ ከዕበቱ እዩ ዝሕበር። ኣዝዩ ፅፉፍን ስሉጥን ኣሰራርሓ ዝኽተል ብምዃኑ በዚ መንገዲ ዝበዝሓ ትካላት ናይ ዓለምና ነዚ መስርሕ ናይ ሰብ ዝሰርሖ ብልሒ የተኣታትዋ ምህላውን እዩ ዝሕበር።

AI ከም ሓደ መሳርሒ ምቁፅፃር ዝተረፈሉ ምክንያት ሓደ እምበኣር ደቂ ሰባት ክፈትሕዎም ዘይክእሉ ፀገማት ናይ ቴክኖሎጂ ብቐሊሉ ዝፈትሕ ብምዃን እዩ። እዚ እውን ሰብ ዝሰርሖ ብልሒ ናይ ሕሰብ ምቕማርን ናይ ኢንጂነሪንግ ስራሓትን ከይተረፈ ደቂ ሰባት ምፍታሕ ዝተሰኣኖም መፍትሒ ሒዙ ክቐርብ እዩ ዝረአ ዘሎ። እዚ ከዓ ብኣዝዩ ስሉጥ መንገዲ ዘዳሉ ብምዃኑ ናይ ብዙሓት ሽግር ክፈትሕ ዝተሰርሐ ምሕዞ ምዃኑ እዩ ዝግለጽ ዘሎም።

ካብዞም ክግለፁ ዝፀንሑ ብተወሳኺ ሰብ ዝሰርሖ ብልሒ ኣብ ምፍራይ መድሃኒት እውን ዓበ ኣበርክቶ ከም ዝህልዎ ገይሮም ዘዳለውዎ ኣለው። እዚ ከዓ ገለ መድሃኒት ኣዝዩ ክቡርን ማንም ሰብ ንክረኽቦ እውን ኣሸጋሪ ብምዃኑ ነዚ መፍትሒ ንኸቅርብ ተባሂሉ ዝቐረበ እዩ። እዚ ማለት ኣብ ምፍራይ ነዊሕ ግዜ ዝወስድ ዝነበረ መድሃኒት ብ30 ወይ 40 ሚእታዊት ናይ ምፍራይ ግዜ ብምጉዳል ኣብ ዓመታት ዝዳሎ ዝነበረ ኣብ ውሕዳት ኣዋርሕ ከም ዝፈሪ ብምግባር ኣብ ዋጋ ምጉዳል ክህሉ ዝሕግዝ እዩ። ውሕድ ኣቕርቦት ዝነበረ ብምብዛሕ ንኩሉ ብተመጣጣኒ ዋጋ ክበፅሕ ዝሕግዝ እዩ። ዕዳጋ ናይ መድሃኒት 2.9 ቢልዮን ዶላር ኣብ 2025 ዝነበረ ንዝመፅእ 10 ዓመታት ግን ብ13.4 ቢልዮን ዶላር ክብ ከም ዝብል እዩ ዝሕበር። ስለዚ ሰብ ዝሰርሖ ብልሒ ኣብ ኣቕርቦት መድሃኒት ኣዝዩ ዓበ ኣስተዋፅኦ ከም ዝህልዎ እዩ ትፅቢታት ትካላት መድሃኒት ዓለምና ዝሕብር። ከምዚ ክግለፅ ፀንሐ ንሰብ ዝሰርሖ ብልሒ ብምርቓቕ ኣብ ነብሲ ወከፍ ዓውዲ ኣበርክቶ ክህልዎ ብዝብል ዕላማ ይስራሕ ዘሎ። ንሕጂ ድማ ኣብ ፊዚክስ መፍትሒታት ዘምፅእ ኢና ክንዕዘብ። እዚ ዓይነት ሰብ ዝሰርሖ ብልሒ ኣብ ኩነታት ኣየርን ካልእ ነገራትን ኣዝዩ ሰፊሕ መግለፂ ዘቕርብ እዩ። ካብቲ ኣቐዲሙ ዝነበረ ኣሰራርሓ ብ10,000 ሓይሊ ዝበለፀ ብምዃኑ ብብዙሓት ተጠላቢ ክኸውን ኣኸኢልዎ እዩ።

ክቡራት ተኸታተልትና፣ ከምዚ ክንዕዘቦ ዝፀናሕና ሰብ ዝሰርሖ ብልሒ በብእዋኑ ካብቲ መጀመርታ ዝመፃሉ ዝያዳ ምዕባለ ብምልባስ እዩ ዝመፅእ ዘሎ። ገለ ዝጠቅም ገለ ድማ ዝጎድእ ምዕባለ ዘለዎ ምዃኑ እውን ዝዝንጋዕ ኣይኮነን። እንትኾነ ግን እቲ ቀንዲ ኣገዳሲ ነገር ከመይ ጌርካ ናብ መዓልኻ ተውዕሎን ብተወሳኺ ድማ እቲ ዘይጠቕመካ ለሊኻ ብኣግኡ ምውጋድ ግን ተራ ናይ ተጠቀምቲ ምዃኑ ኣይንረስዕ።

ንስ መደብና ፍኖተ ህይወትያ ቀፂላ ተቃሪባ ዘላ ሎሚ ፍኖተ ህይወትና ጋዜጠኛ ናሲራክ ወረደ ናብ ንውዘቦ ኣረዛይ ክወስደና ኣብኡ ዝረኸበን 101 ዓመት ኣቁፅ

ኢራን ዘለዋ ናይ ዕድመ በዓል ፀጋ ኣደ እዩ ድማ ከላልየና እዘን ኣደ እዚአን ብዘይካ እቲ ዕድሜን ዕድመ ቁፅሪ እዩ ክበሃል ሓቂ እዩ ዘብል ንጥፈታት እየን ዘካይዳ በዕለን ነብሰን ክኽእላ ናብትን ክብላ ምስተዓዘበኒ ድማ ኣቓልቦ ስሒበንኦ ካብአን ካብ ናይ ሂወት ተመኩረን ክንመሃሮ ወይ ድማ ክንወስዶ ንኽእል እንታይ ይህሉ ብሓባር ንከታተል። ብሓፈሽው ካብ ናይ ዕድመ ሰብ ፀጋ ናይ ሂወት ተመኩሮኦም ዝሓለፍዎ ዝገበሮ ቀደም ከም ዝነሩ ቀደም ከም ዝሓልፉ እናበሉ ብዙሕ ይዕልናዮም ኣብ ገለ ንዛና ኣብ ገለ ድማ ንመሃረሉ ካብዘን ኣደ እንታይ ክንመሃር ንኽእል ብሓባር ንከታተል። ናብ ሲራክ ወረደ ከስክራኩም እዩ።

0: ከምቲ ፀሓይ ቀትሪ ኣብ እዋን ምዕራባ ንእትፈጥሮ ጽባቐ ከስተማቕር ኩሉ ሰብ ዝብህግን ምስ ድባባ ንእተቕርቦ ምስሊ ዓይኑሉ ኢኹ ጥሚቱን ኣስተማቒሩን ዘይጸግቦን ንዝኾነ ዕድመ ዝጸገበ ሰብ እውን ኣብ እዋን ዕብቱ ኩሉ ሰብ ክብህጎን ምስኡ ግዜ ክሕልፍን ይደሊ ምስ ዝሓለፎ ናይ ህይወትን ምንባርን ተመክሮን ምስ ምንዋሕ ዕድመ ዘጥረዮ ሜላን ክእለትን ክፈልጦን ክምኮረሉን ድሌት ይሓድሮ ተመክሮ መምህሪ ከም ዝበሃል ካብ ልሳኖም ንዝወፅእ ላዛ ጥበብን ቁም ነገርን ዝሓዘ ዕላሎም ክሰምዕ እዝኑ ዘይጸሉ መንከይህሉ ምኽንያቱ ነብሲ ወከፍ ካብ ልሳኖም ጥሪላ ትመልቕ ዘረባ ኣብ መጻኢ ህይወትናን እናብራናን እውን ኣገዳስነታ ልዑልን ውፅኢታውን እዩ ንሕና ደቂ ሰባት ካብቲ ዕድለኛታት ዘይገብረና መግለፂታት ሓደ ንኹሉ ተመክሮ ህይወት በዓልና ኣስተማቒርና ክንፈልጦ ዘይንኽእል ምዃንና እዩ እንታይ ደኣ ንሕና ካብ ካልእ ካልኦት ድማ ኸባና ተመክሮ ይቐስሙ እቲ ፍልልይ ናይ ተመክሮ ድማ ንዝሓሸ ህይወት መንገዲ ይጸርግ ህይወት ከዓ ናይ ተመክሮ ምልውዋጥ ባይታ ኮይና ትቕጽል ብፍላይ እቲ ዝውረስ ተመክሮ ካብ ሰብ ጸጋ ዕድመ ምዝኸውን ዝያዳ ዕምቆት ይህልዎ ከመይሲ ዝሰሓተ ይምከር ዝውዕለ ይንገር ስለ ዝኾነ
1: ወረጃ ሰበይ ትበሃል ኣይትሕቱ ኣይትሰርቕ ኣይትዳመጥ ምሰብ ኩሉ ከብዳ ወረጃ እምንቲ ያ ዚያ በሃል እምንቲ ያ ዚያ ወረጃ በሃል ይበሃል ኣለዋዶ ወራቱ መልየ ዋሓለ ጥሪ እንጀራ ምግባ ጽቡቕ ትሕታ ጽቡቕ ጽረይቲ ሃሂልካ ድብላ እንጀራ
0: ኣደይ ህድኣት ሃብቲ ክኤል ኣብ 1925 ኣብ ማይ ድማ ማይጨው ተወሊደን ዓብየን ኣብቲ እዋን ትምህርቲ ብዙሕ ይፍለጥ ስለ ዘይነበረ ኣደይ ህድኣት ከም ኩሎም ኣብ ገጠር ዝዓብዩ ቆልዑ ምስ መዛንኦን ዝተፈላለየ ባህላዊ ፀወታታት ናይቲ ግዜ እናተፃወታየን ዝበዝሐ ዕድመ ንእስነተን ኣሕሊፈንኦ
1: ፃወት ከበሮ ወቀ ኣመራ ፃወት ጭርጭር ዓበደ ፍቲ ፍቲ ቀራድም ስፍለጠ ነቕሮ ዮሃንስ ክኸውን ከሎ መንእሰይ ብኩላሃና ማይ ዮሃንስ ኩላ ኸድና ንሕፅብ ይፍለጠኒ ኣይኮልኩን ሃታወትዮም እንዳቦይ ኣብ ከብቲ ኣብ ገለ ኣይከድኩን ፅቡቕ ዓብየ ብፅቡቕ ወዲ እያቶም ደቂ ክሳብ ሕጂ ፅቡቕ ኣብ ደቂ ሓሊፈን መርኣኒ ብሩክ ወዳይ ኣለኒ ሃፍ ደይብል ወደለኒ ንኣይ ድካነኸን
0: ዕለት ኣበባ ኣደይ ህድኣት ዘይከምሎም ዘበን ብመሰረት እቲ ሽዑ ዝነበረ ባህልን ልምድን ብስድራ ተወዲዩ ተቆፅረ ኣብ 1941 ድማ ገና ልግዕ ንእስነተን ከይፀገባ ኣብ መበል 16 ዓመት ዕድሚኤን ተመርዐን ናብ ሓዳር ኣምርሓ
1: 16 ድማ ዝተመልኣኹ ወሊደ ክልተ ሳሰይቲ መይታ ቅያስ ሃይለማርያ ኣብትለውቲ ዓደቡ ወዳዕለዛ ኣብ ተመልአ ካብ ማይ ድማ መፅ ተመልአ ድሓሞ ኣለውቲ ላዕለ ገዛ ኣብዚ ዝዓበኹ

0: ኣደ ሂደኣት ኣብዚ ናይ ልዕሊ ዘመን ዕድሚኤን ዝተፈላለየ መግዛእትታትን ገዛእትን ክሪኣ ዝበቕዓ ኣደየን መግዛእትታት ጥልያን እንግሊዝ ሃይለ ስላሴ መንግስቱ ሃይለ ማርያም ተፃዊረን ኣብ መወዳእታ ድማ ኩሉ ሓሊፉስ እታ ብመስዋእቲ ደቀን ዝመፀት እናፅነት ከስተማቕራ በቒዐን
1: ጥልያን ካዲ እንግሊዝ ካኣቶ እቶም ኣሩኽ ነበሩ ነበሩ ወታደር ነበሩ ህድባ ኮይኑ ሃዲምና ለቐና ካብኡ ባዕልኹም ተሓትዎ ወቕዐሞ ኣምሃር ወዲቐ ወቕዐሞ ቀትሎሞ ወቕዐሞ ሃዲሙ ዓለብ ዘለኹ ንኩስ ሃይለ ስላሴ ወቕዐሞ ደርጊ መቃጢሎሞ ገዛና እንደብለኩም ኣለኹ እንታይ ስማዓኒ ደግና ሰዒሮም ውግር ነይሩ ኣብ ምንታይ እንዳእተዉ እንዳተኮሱ እንዳሃደምና ብኣንጎሎ ዝሓዝና ሓሊፉ እወን ደቅና እንዳዶ እንዳተገፈፉ ደቅና ስዒሮም ደቅና እቲ ቀደም ኤሌትርያ ኤሌት ዓድና ነይሮም ኣብዚ ኩሎም ተፈለዩ ኣብ ጦብያን ኣብ ኤሌትርያን ነይሮም ነረ ራቢጣ ክበሃል ከሎ በዓል በይ ምህረይ ከሎ ሃሊ ቀፍሬ ከሎ በዓል ራስ ክዳን ማርያም ከለዉ በዓል ወድ ደጊኦም ገሻ ከለዉ ባዕፍ ተራጎይቶኦም ከለዉ በዓለ ኩሎም ከለዉ ከምኡ ሓሊፉ ሽዑ ነረ ኣርኪቤ ርአ ኣርኪቤ ክብል እየ እምበር ካልእ ኣይኮነን ኩሉ ርአ ንዓይ ዳሃበይ ዋላ ብእንጀራ ዋላ ብኮሎ ዕድመ ይብኒ ኩሉ ርአ እዞም ደቀ
0: ኣደ ሂደኣት ኣብዚ ሕጂ እዋን 101 ዓመት ኣቑፂረን ኣለዋ ኮይኑ ግና ዓቕምን ዘፍቅዶ ምስሱ ብምባል ሞራል ዝውስኻ ኣደ እውን እየን ነቲ ዕድመ ቁፅሪ እዩ ዝበሃላ ባህላ ከዓ ብልክዕ የንፀባርቆ
1: ሕጂ እውን እዚኣ ኸሲረ ኣሎም ንጎ ፅቡቕ ኣለኹ ልበይ ይኸይዳኡ ኮይኑ ነይ ድገብሮ ቡነይ ሰቲ ብሕጂ ከለኹ ቡነይ ቀልየ እታኣፉዳ ጥፋ ንዓይነይ ካኣኩል ኢለ እምበር ልበይ ሙሉእ ወላ ሓንቲ ፅቡቕ ኣለኹ ሕማቕ የለኹን ፅቡቕ
0: ዕድመ ፀጋ እዩ ካብዚ ተበጊሶም ከዓ ዓበይቲ ሰባት ክምርቑ ከለዉ መዋኣልካ ይንዋሕ እናበሉ ይምርቑ ምርቓ ወላዲ ነዊሕ ዕድመ ይህብ ከም ዝበሃል ኣደሄዳት እውን ምስጢር ነዊሕ ዓመት ዕድሚኤን ምርቓ ወለድን ምዃኑ እየን ዝኣምና እንተኾነ ኣመጋግባን ምንቅስቓስ ኣካላትን እውን ዓብ ግደ ከም ዝፃወት ዓይንና ዝምስክሩ ሓቂ እዩ

ወቕቲ ክራማት እዞም ተምሃሮ ዝተኽልዎ እኹልን ምሩፅን ፈልሲ ግራብ ንምድላው ከዓ እተን ብቐዋምነት ዝተመስረታ መደበራት ፈልሲ ዕዙዝ ኣገዳስነት ኣለወን። ኣግራብ ካርቦን ዳይኦክሳይድ ናይ ምስሓብ ክእለት ስለ ዘለዎም ክሳብ ሕጂ ንምክልኻል ክሊማዊ ሙቐት እሙን ፍታሕ ኮይኑ ይርከብ። ቆላሕታ ብምግባር ብዕቱብ ተታሒዝዎ ዘሎ ወፍሪ ሓምላይ ልምዓት ብዘይንቑሕ ተሳትፎ ህዝቢ ክዕወት ዝከኣል ኣይኮነን። ንቕሓት ህዝቢ ኣብ ምፍዋስ ማይ ክዑታት፣ ምዕቃብ ማይን ሓመድን፣ ምክንኻን ኣግራብ፣ ምግራብን ዳግመ ምግራብን መሰረታዊ ኣገዳስነት ኣለዎ። ዝፈለሰ ኣግራብ ብጥሪትን ሸለልትነትን ዝዓኑ እንተኮይኑ እቲ ፃዕሪ ከንቲ እዩ። ብሓንቲ ኢድካ እናሃነፅካ በታ ሓንቲ ኢድካ ተዓኑ እንተኮንካ እቲ ውፅኢት ሓደ ዝገደሎ ሓደ ባዶ ድምር ዝኸውን። ኣብ ሕዙእ ከባቢታት ጥሪት ብምፍናው ኮነ ኣብ ዝፈለሰ ኣግራብ ሸለልትነት ብምርኣይን ብዘይኣገባብ ምቑራፅን ሳሕቲ ዝረአ ዘሎ ፀገማት ፈፂሙ ክውገድ ዝግብኦ እዩ። ኤርትራ ነቲ ብድሆታት ብክልተ መገድታት ንምግጣም እቲ ሓደ ግዜያውን ቀውምን ሕዛእታት ምፍላይ ክኸውን እንከሎ እዚ ካብ ምንቅስቓስ ሰባት፣ መግሃጫ፣ ማሕረስን ምቑራፅ ኣግራብን ዝኣመሰሉ ተግባራት ዝተኸልከለሉ እዩ። እቲ ሓምላይ ቅናት ዝፍለጥ ሰሜናዊ ባሕሪ ናብ ሃገራዊ ሕዛእቲ ምቕያሩ ከም ኣብነት ናይዚ ዝጥቀስ እዩ። እቲ ካልኣይ መገዲ መደባት ተሳትፎ ነበርትን ክረምታዊ ማእቶት ተምሃሮ ካልኣይ ደረጃን እዩ። ከም ኣብነት ካብ 1994 ክሳዕ 2016 ኣብ ዝነበሩ ዓመታት 19 ሚልዮን ጉዳጉዲ ከም ዝተዃዕተ፣ 23 ሚልዮን ፈልስታት ከም ዝተተኽለን፣ 17,000 ኪሎ ሜትር ዛላ ከም ዝተሰርሐን ፀብፀባት እቲ ሚኒስትሪ የረድእ። ኣብ ዝተፈላለዩ ከባቢታት ብነበርቲ ዝውሰድ ድሩት ተበግሶታት እውን ንኣሽቱን ማእከሎትን ቀፅዖታት ተሓዚኦም ናይ ምስሳን ፈተነታት ከም ዝግበረሎም ፀብፀባት ይሕብሩ። ኣብ ገማግም ባሕሪ ዘሎ ኣግራብ ማንግሮቭ ምስፋሕ ፕሮጀክት እውን ሓደ ካብቲ ተስፋ ዝተገብረሉ ምዃኑ ይፍለጥ። እቲ ነዊሕ ሰራዊር ዘለዎ ገረብ ማንግሮቭ ልዑል መጠን በካል ጋዝ ካርቦን ናይ ምውሓጥ ዓቕሚ ከም ዘለዎ ይግለጽ። ብዘይብኡ እውን ንኣዕዋፍን ካልእ ህይወታውያንን ኣገዳሲ ማሕድሮ ምዃኑ ይግለጽ። ኤርትራ ኣብ ምምካት ምድረበዳነትን ደርቅን ምዝዓመቶ ካልእ መደብ ዝተፈላለየ ዓቕሚ ዘለዎም ከዘንቲ ማይ ብብዝሒ ምህናፅ እዩ። ኣብ 1991 ብዝሒ ኣብ መላእታ ሃገር ዝነበረ ድጋታትን ረህታትን 138 ከም ዝነበረን፣ እዚ ኣብዚ እዋን ናብ 785 ከም ዝወስኸን፣ ከም ውፅኢት ናይዚ ድማ ስፍሓት ብመስኖ ዝለምዐ መሬት ብ4 ዕፅፊ ፍርያት ፍሩታታት ብ71 ዕፅፊ ፍርያት ኣሕምልቲ ከዓ ብ6 ዕፅፊ ከም ዝዓበየ ይግለጽ። ኣብ 1994 ዝተጀመረ ክረምታዊ ማእቶት ነቲ ብኩናት በሪሱ ዝነበረ ኣግራብ ኣብ ምትካዕ ዓብ ኣበርክቶ ነይርዎ እዩ። እቲ ተበግሶ ብምትሕብባር ሚኒስትሪ ትምህርቲ፣ ሚኒስትሪ ሕርሻን ካልኦት መሻርክቲ ኣካላትን ዝተጀመረ እዩ። ኣብቲ ሽዑ ግዜ ኣብ ማእቶት ዝሳተፉ ዝነበሩ ተምሃሮ ካብን ናብን ዞባታት እናኸዱ ይሰርሑ ስለ ዝነበሩ ንሓድሕዶም ክላለዩን ቦታታት ኤርትራ ክፈልጡን ከምኡ እውን ታሪክ ክለዋወጡን ሃገራዊ ሓድነት ከጥርዩን ብዙሕ ሓጊዝዎም እዩ። ምስኡ እውን ኣብ ምግራብን ምዕቃብ ሓመድን ማይን ዘካየድዎ ኣበርክቶ ልዑል ምዃኑ መዛግብ ሚኒስትሪ ትምህርቲ ይሕብር። ስለዚ ነቲ ኣብ ግዜ ክራማት ዝዘንብ ዝናብ ብዝግባእ ዓቂብና ኣብ ንጥፈታት ሕርሻዊ ልምዓትን ኣብ ኣግራብን ከነውዕሎ ለበወ ዘድልዮ ኣይኮነን። ኣብ ግዜ ክረምቲ ኣፍራዛን ባዴላን ሒዝካ ዝካየድ ዘሎ ክረምታዊ ማእቶት ተምሃሮ ድማ ነዚ ዝዓለመ ስለ ዝኾነ ብዝለዓለ ክስርሓሉ ይግባእ። ንኣብነት ኣብ ኤርትራ ኣብ ዝሓለፈ 3 ዓመታት መጠነ ወሰኽ ሙቐት ብገምጋም ብ1.7 ዲግሪ ሴንቲግሬድ ከም ዝዛየድ እዩ ዝተኸየደ መፅናዕቲ ዝሕብር።
እዚ ማለት ኣብ ሓደ ዕቁር ወይ ኣብ 10 ዓመት መጠን ወሰኽ ሙቐት ኣብ ኤርትራ 0.37 ዲግሪ ሴንቲ

0: ግሬድ ነይሩ ማለት እዩ። እዚ ዘረዳእና መጠን ሙቀት ንምጉዳል ንጥፈታት ምግራብን ምዕቃብ ማይን ሓመድን ናይ ቀዳምነት ምዃኑ እዩ።
1: ላይ መጀመርታ ስሜ ሜርና ሰለሞን ይባሃል። ተማሪት 11 ክፍሊ ናይ ቤት ትምህርቲ ከላይ ደረጃ ድባርዋይ ማለት እዩ። ጥቕሚ ገረብ ቀዳምነት ሓመድን ማይን ንምዕቃብ ማይ ተዝያለዩ ዝኾነ ህዝቢ ክነብር ኣይክእልን እዩ። ሓመድ ተዝያለዩ ከዓ ዝተፈላለዩ ዓይነት ፍርያታት ክነብቁል ኣይንኽእል ኢና። ስለዚ እቲ ሓመድ ምንጪ ኦክስጅን ምዃኑ እውን ንፈልጦ ኢና። ስለዚ ሓመድን ማይን ኣዝዩ ጠቃሚ ስለ ዝኾነ ንሂወትና ክንተክል ኣግራብካ ንግደድ ማለት እዩ። ከም ራሕቂ ድሓን እዩ ብዙሕ ራሕቂ የብሎ ከም ደቂ ኣንስትዮ መጠን ከዓ ከምዚ ኩሉስ መኪቶ ንኦ ስለ ዝኾና ስንሕና ከዓ ከም መዴታትና ብርግፅ ክንወክቶስ ድልዋ ስለ ዝኾና መኪትና የና ማለት እዩ። ኣዝዩ ካብ ኣሕዋትና ወደሲ ዘፍለየና ስበላ ሓንቲ ነገር የለ
2: ኣብዚ ንገብሮ ዘለና ስራሓት ኣዝዩ ፅቡቅ እዩ ማለት እዩ። ሕጂ ኣብዚ ስራሕ ዘሎ ስራሓት ከም ዘላ ምትካል ጉድጓድ ምኩዓት ነቲ ማይን ሓመድን ምምዕቃብ ዝገብሮ ዘለና ስራሓት ፅቡቅ እዩ ማለት እዩ። ንተምኣቶት ነዚ ንገብሮ ዘለና ማይ ንሓመድን ምዕቃብ ማለት እዩ ሃገርና ከዓኒ ምልማዕ ስራሕ ብጣዕሚ ፅቡቅ እዩ። ሰዓት 6 ጀሚርና ክሳዕ 6 ፍርቃን ዘመፀ ቤትና ሓበራዊ ስራሕ ከዓኒ ከምቲ ህዝብና ተሓጋገዝ ዝኾነ ብሓባር ጀሚርና ብሓባር ከዓ ንውድእ ማለት እዩ። ኣነ ሕጂ ንመንእስያት ክብሎም ዝደሊ ማለት እዩ ንኩሎም መንእስያት ሓቦ ጌርና ኒሕ ጌርና ንሃገርና ክነልምዕ ክንብገስ ኣለና። ስለዚ ኩሉ መንእሰይ ብዓቕሙ ብጉልበቱ ቦታ ዘላቶ ድሌት ገይሩ ጥራይ ከልምዓ ክእል እዩ። ስለዚ ሃገር ካባና ጠልቦ ብዙሕ ነገራት እዩ ዘሎ። ስለዚ ነዚ ሃገርና ከዓኒ ምስተን ብሉፃት ሃገራት ምስቶም ምዕቡላት ሃገራት ዝበሃል ብቴክኖሎጂ ኹን ብምዕባለ ኹን በዚ ድብል ደሎ ከዓኒ ዓለምና ከዓ ብግሎባል ዋርሚንግ ተጠቃዐ ዘላ። ስለዚ ነዚ ዘሎ ሃገራት ተኸናኺልና ሕዞኡ ጌርና ኣብ ፅቡቅ ደረጃ ኣብፅሕና ሃገርና ልምዕቲ ክንገብ ክንገብራ ተስፋ ኣለኒ ማለት እዩ።
3: ክበሃል ዝነበ ድማ ኣግራብሲ ወላ ኣብ ምሻሉ ኣብ በርዝ ዘይካ ገለሲ ኣግራብሲ ንዓመሲ ሓንቲ ተተኺልካስ ሂወት እዩ። ምክንያቱ ግሎባል ዋርኒንግስ ንሪኦና ዘለና ማራ እንዳ ከፈ እዩ ዝኸይደሎ ዓለም ብዘይ ገረብሲ ወላ ሓንቲ ጥቕሚ ከም ዘይብላ ኣነ ብጣዕሚ እየ ተረዲእኒ ዘሎ ብዛ ዓመት እዚ። ምዕቃብ ማይን ሓመድን ከዓ ብጣዕሚ ፅቡቅ ክቕፅል ከም ዘለዎ ከዓ ተስፋ ገብር።
4: ሕጂ ኣብ ካንሸ ኣለኹም ገረብ ኣለ ዶ?
3: ኣብ ካንሸ ኣሎና ሞ መሊእ ገረብ ዘሎ ዳሕርሻሪ ገለ እዮም ከማን ዝብሉና
5: ምስቶም ወፋሮ ላዕልን ታሕትን ክትብል ፀንሓትና ክኢላ ምዕቃብ ልምዓት ኣግራብ ኣብቲ ንዞባ ኣዘራርብና ነርና።
6: ሙሉእ ስመይ ኣድያም ተሸመ ይበሃል። ከም ክኢላ ጨንፈር ዕቃብ ልምዓት ኣግራብ ናይ ንዞባ ድባርባየ ሕጂ እቲ ቀዳማይ ቲ ቅናታዊ ዛላ ፅገና እዩ ፅገና ቅናታዊ ዛላ ናይ ዝለዘበን ኣብቲ ፅገና ንሓደ ሰብ 8 ሜትር ኢና ንህቦ። እቲ ቦታ ግን ካብ ቦታ ናብ ቦታ ይፈላለዩ። ኣብ ገሊኡ ከውሒ ኣሎ ከውሒ ተደኣ ኮይኑ ቁርባ ጉድል ተብለሎም ንሪኦም ጥራይ ክርፍዎ ከም ዘለዎ ማለት እዩ። ኣብቲ ጎዳ ጉዲ ምኩዓት እውን ከከም ቦትኡ ማለት እዩ ንሓደ ሰብ ክሳብ 10 ኢና ንህቦም ነርና። ግን ምስቲ ቦታ ናይ ባህሪ ፍልሊ ስለ ዘለዎ ክሳብ 5-7 ዝኩዕትሉ ግዜያት ኣሎ ማለት እዩ። ዳሕራብቲ ምትካል ከዓ ሓደ ሰብ ብ20 እዩ ትኖርምና 20 ክተክል ይኽእሉ እዮም ፀገም የብሎምን። ግን ምስቲ ዘለዎ ናይ እቲ ዝናብ ኩነታት ስለ ዘስጋኣና ናብ 15 ዳርጋ ውሪድናየ ኢና። ካልእ እቶም ተምሃሮ ኣዝዮም ንፉዓት እዮም ዲስፕሊን ኣለዎም።
7: መጀመርያ ነቲ ዝነበረ ኣግራብ ኮስኪስና ሓድሽ ኤር ንክኣትዎ ማለት እዩ ንሓድ ከዓ ጉድጓድ ጌርና ከዓኒ ፈልስታት ተኺልና ኣለና ማለት እዩ። ካልእ ከዓኒ ነዚ ዝነበረ በሪሱ ዝነበረ ወይ ከዓ ነቲ ክነቅፅ ዘሊ ዝነበረ ዓሊና ከም ሓድሽ ካልእ ፈልሲ ተኺልና ኣለና ማለት እዩ። እዚ ክረምታዊ ማእቶት መጀመርያ ሓባራዊ ስራሕ እዩ። ሓባራዊ ስራሕ ስለ ዝኾነ ከዓኒ ምስ ዝኾነ ሰብ ክትላለ ወይ ካልእ ነገራት ንክትገብር ይደፋፋእካ ማለት እዩ ካልኣይ ከዓኒ

0: ንዓመት ኣነሰ ወይ ግን ብድሕሪ ዝመፁ ተምሃሮ ኣለዉ። ስለዚ ንዕኦም ፅቡቅ ነገራት ኣፅኒሕና ንስም ከዓ ከም ክቅፅልዎ ከም ዘለዎም ክነግሮም ደሊ ማለት እዩ።
1: መጀመርታ ስመይ እስሮም እስያስ ይበሃል። ተምሃራይ ቤት ትምህርቲ ካልኣይ ደረጃ ሰገነይቲ ይምሃር ሕጂ ናብ 11 ክፍሊ ሰጊረ ኣለኹ። ካልኣይ ኣብዚ ክርምታዊ ማዕቶት ኣብዚ ኮርቶ ሰገነይቲ ዘርሓልና ምዕቃብ ማይን ሓመድን ማለት እዩ።

0: ሜትር ማእከላይን ካልኣይን ደረጃ ቤት ትምህርቲ ዳዕረ እዛ ነቑጣ መቐርካ ኮይና ኣስታት 260 ተምሃሮ ሒዛ ወፊራ ኣላ 11 ደቂ ተባዕትዮ 149 ደቂ ኣንስትዮ ተምሃሮ ብዚ ወፍሪ እዚ ወፊረን ኣለዋ። ቀንዲ ዕላማ ናይዚ ወፍሪ እዚ ኻኒ ምዕቃብ ማይን ሓመድን ኮይኑ ኣብዚ ትሕትና ዲጋ ማይሲሻ ትበሃል ትስራሕ ኣላ። ስለዚ ሓደ እቲ ከባቢ ማይን ሓመዱን ምዕቃብ ኣብ ርእሲኡ ኻኒ እታ ዲጋ ብድበት ንኸይትመልእ ንምክልኻል ወፊሩ ዘሎ ዝህዝብ ተምሃራይ ማለት እዩ።
1: ስራሕ መንፈስ ናይቶም ተምሃሮ ከመይ ይመስል ኣሎ? ዛጊት ዓሚንኩምዎ ዘለኹም ስራሕ ከ ከመይ ይመስል ኣሎ?
0: ናይ ስራሕ መንፈስ ናይዞም ተምሃሮ እንድሕሪኢናዮም ምናልባት እዚ ከባቢ ኣብ ገጠራዊ ኣብ ማሕረስን መጓሰን ዝነብር ህዝቢ ክሳብ ዝኾነ ካብኦም ዝተወልዱ ክሳብ ዝኾኑ ዳርጋ ካብ ፍጥር ምስ በሉ ዝፈልጥዎ ዓይነት ስራሕ እዩ። እቲ ዛባን ባዴላን ጋብ ኢዶም ተፈልዩ ኣይፈልጥን። ኣብቲ ተወፋይነት ኣብቲ ስራሕ ዘለዎም መንፈስ እንድሕርዳሪኢናዮም ካኒ ኣዝዮም ትጉሃት ሓላፍነት ተሰሚዕዎም ዋንነት ተሰሚዕዎም ዝሰርሑ ተምሃሮ እዮም ዘለውና ማለት እዩ። ካብ ዝተፈላለዩ ዓድታት ካብ ደቂ ሸሓይ ደብሪ ዓዲ ሓንስ ካብ ዘን ምሕዳር ከባቢ ሰለስተ ዓዲ ዝመፁ ተምሃሮ እዮም። ዝኾነ ግን እዚ ናይ ዓደ እዩ እዚ ናይ ከምዚ ዘይብሉ በቲ ዝተዋሂቦም ዘሎ ወፍሪ ወይ ነቲ ዝተዋሂቦም ዘሎ ዕማም ብትግሃት ዝሰርሐ ማለት እዩ።
2: ንገሌ ካብቶም ተምሃሮ ኣብ ዘዘራረብና ኣሉ ከዓ
3: ብቀዳምነት ሽሜ ሄራ እንደሳለ ብሃል ዝመፀ ኩሉ ቤት ትምህርቲ ምሃ ቤት ትምህርቲ ዳዕሮ ተምሃሪት 10 ክፍሊ ካልእ ኣብዚ ማእቶት ንሰርሑ ዘለና ብጣዕሚ ፅቡቅ እዩ ዝኸይድ ዘሎ እቲ ቦታ ቀዳማይ ነገር ዓቂኖም ዝቡና ካልእ ከኣኒ ብጉጅላይና ንሰርሕ ማለት እዩ ማለት ምትሕባር ኣለና ኣብ መንጎና ከምዚ ክስተያ ንገብርና ኩላና ተሓቢርና ከኣኒ እቲ ሰዓታት ብሰዓታት ኢና ንሰርሕ ቀዳሙ ንሕ ቀዳማይ ንኸይድ ከም ስራሕና ማለት እዩ ኣብቲ ነጠጥፋና ብጣዕሚ ኢና ንሰማዕ ካልእ ኣብዚ ገረብ እዚ ንገብሮ ዘለና ስራሕ እውን ነቲ ዲጋ ውሕስነት እዩ ማለት እዩ ኣብቲ ዲጋ ሓመድ ንኸይከይድ ሕፃ ንክስታይ ንከኣትዎ ማለት እዩ። ካልእ ከዓ እዚ ገረብ ከዓኒ እዚ ንተኽሎ ዘለና ንፅባሕ ክኾኑ ማለት እዩ ሎም ዘይኮነስ ንፅባሕ ነቶም ዝመፅ ዘሎ ኣሕዋትና ዝመፅ ዘሎ ክስታይ ትገብሩ ንክጥቀምሉ ማለት እዩ ንዓና ጥራይ ዘይኮነስ ዋላ ንሃገርና ስለ ዝኾነ ጃስተናዕና ደስ እናበለና ንገብሮ ማለት እዩ። ሕጂ ንሕና እዚ ንተኽሎ ዘለና ዋላ ብቀደም ዋላ ኤርትራ መግዛእቲ ብዙሕ ገረባት ዓኒዋ ክኸውን ይኽእል እዩ እታ ሃገር እንዳማዕበለት ትመፀት ግና ገረብ ክበዝሕ ጀሚሩ እንደገና ከዓ ብደይ ገረብ ኳ ዝኾነ ላይፍ ክቅፅል ኣይክእልኒ ገረብ እንድሕር ዘየለስ ውሕስነትና ዋላስ የለናን ማለት እዩ ዋላ እንስሳትኩም ዋላ ንዓናኹን ገረብ እዩ ኣድላይ እንደገና ሕጂ ዝተኸልና ንፅዋሕ ንክኹም ጠቕመና ስኣነ ሽሩ ርግፀናይ ማለት እዩ።
4: ብ25 ሰነ 2026 ኣብ ቤት ፅሕፈት ክረምታዊ ማእቶት ሚኒስትር ትምህርቲ ዘተ ኣብ መደብ ስራሕ ወፍሪ ተምሃሮ ንልምዓት ተኻይዱ ኣብዚ ተወከልቲ ሚኒስትሬታት ሃገራውን ማሕበራውን በዓል መዝያ ግራብን እንስሳ ዘገዳምን ዝተረኽብሉ ኣጋጣሚ መሳርሒታት ማእቶት ቀረብ ፈልሲ ንጥፈታት ምስናድ ምጓዓዝያ ውህደትን ኣበርክቶን ዝምልከተን ኣካላት ጎስጓስ ምሕያል ሓምላይ ክለባት ትምህርትን ክለባት ኣከባብን ንብሉፃት ገረብቲ ዝውሃብ ኣፍልጦ ብሰፊሑ ተዘትየሉ ኣብቲ ሓምለ 6 ዝብገስ ወፍሪ ልምዓት ተምሃሮ 2026 32,000 ተምሃሮን 1200 ኣሌትን ክሳተፉ ምዃኖም ኩሎም ኣካላት ነዚ ወፍሪ ንምዕዋት ከም ወትሩ እጃሞም ክዕዝዙ ፀውዒት ቀሪቡሎም።

0: ህዝቡ ሓይልታት ዝነበራ ዓድታት ከብ ሒዛያ ትመፅእ። እቲ ደርፊ እውን ናይ በዓል ወዲ ትኹል እዩ ነይሩ። ወትኹል ኣብዚ ኣብ ዝካየድ ዝነበረ ጓስጓስ ደርፊ ናይ ወትኹል ፈፂሙ ካብ ኣእምሮ ናይ ዝኾነ ሰብ ዘይከይድ እዩ። ምግብና ንባዕሉ ደቂ ኣንስትዮ እንታይ እየን ዝርኦ ነይረን? ከም ኣካል ገድሊ እየን ዝርኦ ነይረን። ተኣዚዘን ኣይኮናን ዝኸዳ ነይረን። ጉጅለና ትቅድም ንስኺ ድሕርና እኺ እንዳተባሃለ ንሕና ኢና ንቅድም ንሕና ኢና ንኣቱ እንዳተባሃለ እዩ ኣብ ግንባራት ምግብና ዝእቶ ዝነበረብቲ ግዜቲ
1: ህዝቢ ሓንጢኡ ኩነታት ደቁ ኩነታት ናይ ሰውራ ክፈልጥ ኢሉ ዝመፀ ንሳቶምን ንሕናን ስለ ዘለና ኣብ ክንዲ እቲ ህዝቢ ፅቡቅ ብዛዕባ ሰውራ ሰሚዑ ንቂሑ ክንዲ ዝኸይድ ኣብ ናይ ክልቴና መንጎ ምስሓብ ህዝባ ግንባር ከምዚኣ ትገብር እናበሉ ኣንፃርና ይገብሩ። ንሕና ከዓ ንዕኡ ክንምልስ ከዓ ኣብ ጭቕጭቕና ወደ ገባ ክሳብ 24 ክፍሊ ህዝቢ ተሰዊኦምና እዮም። 18 ተወጊኦም እዮም ኣብ ዋህዮታት ኣብ ሓፋሽ ውድባት ውን ልክዕ ከምኡ ወደ ገባ ሕጂ ኣብቲ ምንቅስቃስናሲ እሶም ውን ዓበይቲ ዕንቅፋታት ነይሮም እዮም። ሕጂ ክጠቕስን ምናልባት ዳሕራይ ክስታይ ክንገብረ ንኽእል ኣብኡ ዝተሰዋ ሓፋሽ ውድባት ኣገርሓካ እዮም ዝነበራ ዝተማርኻ ከምኡ ስራሕ እናሰርሓ ከለዋ ከምኡታት ብዙሕ ነይሩ እዩ።
2: ሕጂ ኣነ ፅቂተ ክዛረበላ ዝደሊ እቲ ግንባር ሳሓርትን ግንባር ኣደ ቀይሕን ምስ ቆመ እቲ ግንባር ሓያል እዩ ነይሩ። ብዙሓት ተጋደልቲ ዝነበርዎ ከቢድ ኩናት ዝካየደሉ እዋን እዩ ነይሩ። ኣብዚ ሕጂ ተጋዳላይ ከምቲ ቀደሙ ባዕሉ እናሰንከተ ኩሉ ምግቡ ክብፅሕ ማይ ክወርድ ውግኣቱ ክልዕል ስዋኣቱ ክቅብር ዝኽእለሉ እዋን ኣይነበረን። ዋላ ክገብር እንተከኣለ የሸግር እዩ፣ ኣብ ዓቕሚ ሰቡ ይህሰ እዩ። ሕጂ ነቲ ምግብና ዝምልከት ደቂ ኣንስትዮ ኣብዚ ዝለዓለ ተራእዩ ነይርዎን። ካብ ሙሉእ ሳሓርቲ ዘን ልዕሊ 20 ዝኾነ ዓድታት ካብ ከባቢ ደቂ ኣምሓሪ ዘሎ ኩሉ ዓድታት ካብ እንጋናኣ ዘሎ ኩሉ ዓድታት እዚ ሕጂ ንግንባር ሳሓርቲ ከምኡ እውን ካብ ሰገነይቲ ከባቢ ሰገነይቲ ሰገነይቲ ጀሚርካ ከዓ ንግንባር ዓዲ ቀይሕ ደቂ ኣንስትዮ በቢ ዓደን ዝነበራ ተወዲበን ነቲ ግንባራት እየን ዝምግባ ነይረን። እተን ኣዴታት ኣብ በዓል ንበይቶ ንበለን ኣብ በዓል ዝግብ ካልእ ኩሉ ተዓድታት ምግብና ዝነበሮ እተን ኣዴታት እውን ዘለዎን መጎግአን ዕንጨተአን ኩሉ ንብረተን ኣዳልየን ፀንሓ እተን ካብ ካልእ ዓዲ በቢ እዋን በቢ ጉጅለ ተወዲበን ዝመፀ ከዓ ኣብኡ እናኾና እቲ ምግቢ ዝስራሕ ማይ ዝውረድ ናብቲ ድፋዓት ምውሳድ ውጋኣት እንተልዮም ምምፃእ ኣብኡ በሽሓት ደቂ ኣንስትዮን ተሳቲፈን። እዚ ቀሊል ተራ ኣይነበረንን። ኣብ ሕክምናታት ክዳውንቲ ምሕፃብ ኣብ ሓራ ከተማታት ንውጋኣት ምእላይ ምግቢ እውን እንተኾነ ኣብቲ እዋንቲ

0: እቲ ውድብ ሙሉእ ንውግኣት ዝኸውን እውን ትሕዝቶ ነይርዎ ክንብል ኣይንኽእልን። ብዘለዎ እንዳገበራ ኣብ ከተማታት ይኹን ኣብቲ ሕክምና ዝነበሮ ቦታታት የኣልያን ቀልጢፎም ንክሓውዩ ድርኺ ዝፈጥራን እየን ነይረን። ግንባራት ሳሓርቲ ብደቂ ኣንስትዮ ኣብኡ ዝተፃወተኦ ተራ ቀሊል ኣይኮነን። ዝተሰዋዓ እውን ኣነ ብዝርዝር እንተዘይፈለጥኩ ዝተሰዋዓ እውን በቲ ደብዳብን በቲ ኩናትን እውን ክህልዋ ክእላ የን ኢለ የ ደቂ ተባዕትዮ ብርግፅ ዝፈልጦም ኣለዉ። ደቂ ኣንስትዮ ከዓ ክህልዋ ክእላ የን ኢለ የ ዝኣምን ኣሸሓት እየን ዝሳተፋ ነይረን። ካብ ከባቢ ደቂ ምሓደ ጀሚርካ ብሙሉእ ሳሓርቲ ተን ዓዲ ቀይሕ እዚ ክዳኻ ካብ ሰገነይቲ ጀሚርካ ኩሉ ከባቢ ዓዲ ቀይሕ እዚ ተኻየደ። ንሰኔን ከዓ መወዳእታ ቲምዝላቕ ምስ ኮነ ኩለን ብሓባር ትሰሊፈን እዚ ካምቦድያ ዝበሃል ስም ኣብ ታዕሊም ተዋሃበውን እውን ንሰኔን ልክዕ ከም ወተሃደር ኮይነን ፈሊጦኖ እቲ መስዋእቲ መውጋእቲ ኩሉስ ኣቐዲመን ፈሊጦኖ እየን ከይደን። ኣብቲ ውድብ ከዓ ዝለዓለ ተራ ነይርዎን ኢለ ዝኣምን ቀሊል ኣይነበረን ትተርአን እዚኣ ንምግላፅ እየ።
1: ሕጂ እቲ ጀማሂርሲ ኣብቲ ፖለቲካዊ መዳይ ጥራይ ዘይኮነ ቀንዲ መናብሩ ናይቲ ህዝቢ ኣብቲ ሕርሻ እዩ። ሕጂ እቲ ቀንዲ ፀገም ዝፈጠረልና ከዓ እቲ ሕርሻ ይባዕሉ። ምክንያቱ ኣብቲ ዓዲ ልዕሊ 150 ዓድታት ኣብ ፀላዩ ከይደን ድማጎታ ነይረ፣ ገሊአን ኣብ ውሽጢ ዓዲ ገሊአን ከዓ ምስ ጎረባብተን ማለት እዩ። ነዚ ክትፈትሕ መዓት ፀገማት ይረኪቡ። ነዚ ምስ ፈታሕናዮ ኣብቲ ህዝቢ ኣብ ደቂ ኣንስትዮ ኹን ኣብ ደቂ ተባዕትዮ ዝመፀፅልዋ ቀሊል ነገር ኣይነበረን። ብጣዕሚ እዩ ስምዒት ፈጢሩ። ምክንያቱ እቲ ህዝቢ ኣብ ክንዲ ስርሑ ዝገብር ክማጎት ክሰሓሓብ ብሰልዲ ክውፅእ ንመማጎት ዝኸውን ኣሸሓትዮም ክውፅእ ዝውዕል ነይሮም። ስለዚ ነዚ እንታይ እዩ ተገይሩ? እቶም ጀማሂር ዝነበሩ ሕግታት ውን ኣይነበረ ሕጊ ናይ ኣድግዳተ ገለባ ነይሩ። ግን ብዙሕ ነቲ ናይ ደቂ ኣንስትዮ ይነፅጎ ስለ ዝነበረ ደቂ ኣንስትዮ ከዓ ክኣትዋ ስለ ዝነበረን ጀማሂር በዓል እዚ ዕቁባይ፣ በዓል ሓፋሽ፣ በዓል ሰመረ፣ በዓል ሰሎሙን ኮይኖም ኣውፅኦም ነቲ ሕግታት ማለት እዩ። ንደቂ ኣንስትዮ ኣብ ግምት ዘእቱ ሕግታት ወፂኡ ብድሕሪኡ እቲ ምድልዳል መሬት ብዙሕ ፈተናታት ተኻይድዎ ማለት ተቃውሞታት ነይሩ በቲ ህዝቢ። ዝኾነ ግን ተዓዊትሉ ኣብ መጨረሻ ከዓ እተን ደቂ ኣንስትዮ ሕጉሳት ነይረን በቲ ምክያዱ ንሱ ሓደ እዚ ነይሩ። ካልእ ኣብቲ ቅድሚ ምዝላእ ነፍሰ ከፍ ጀማሂር ወይ ከዓ ክፍሊ ህዝቢ ኣብ ዓድታት መንእስያት ኣብቲ ቤት ትምህርትታት ተእትዎም ነይሩ። ቤት ትምህርትታት ገይሩ ጋዝ እዚ እንታይ ና ንብሎ ፔትሮማክስ ገይሩ ይምህሮም ነይሩ። ሕጂ መዛሙር ትምህርቲ ማሃይምነት ምጥፋእ ገለ ይካየድ ስለ ዝነበረ እቲ ህዝቢ ዓብ ፅሉዋ እንዳሓደረ ይኸይዱ ብቲ ከባቢ ድሓር ምትሓዝ ናይ ከተማታት ምስ በፅሐ ሕጂ ምቃም ናይ ዘን ህዝባዊ ቤታታት መፅ እዩ። ምቃም ናይ ዘን ህዝባዊ ቤታታት ምስ መፀ 8 ህዝባዊ ባይቶታት ቆይመን። ካብዘን 8 ህዝባዊ ባይቶታት እተን ደቂ ኣንስትዮ ኣብ ሓፂር ግዜ ኣብ 76 ነን ክውድባ ተጀሚረን ኣብ 77 ከባቢ 35 ካብ 114 እተን 35 ደቂ ኣንስትዮ ነይረን። ስለዚ ኣብ ሓፂር እዋን ነቲ ምሕዳር እውን ተቋፃፂሮ ኣብ ህዝባዊቶ ክትኣቱ ቀሊል ነገር ኣይኮነን ነይሩ። ሽዑ ሕጂ ምናልባት ከም ሓደ ቀሊል ዝርአ ኸውን፣ ሽዑ ግን ካብ ገፅአን ወፅአን ሙሉእ መዓልቲ ኣብቲ ህዝባዊቶ እየን ዝበላ። ስለዚ ካብ 114 ገፅ እዩ ነይሩ እቲ ቁፅሪ ናይቶም ህዝባዊቶ፣ ካብዚኣተን 35 ደቂ ኣንስትዮ ነይረ እዚኣተን። ስለዚ ቀሊል ነገር ኣይኮነን ኣብ ውሽጢ 2 ዓመት ናብዚ ደረጃ እዚአን በፂሐን ምስቲ ኣብ ምንታይ በፂሐን ገለ ዝብል ማለት እዩ።
2: ስመይ ንግስቲ ሃብተ ማርያም ይበሃል። ኣብ ድሕሪ ምዝላቕ ዝነበረ ኩነታት ሲ እቲ ብጉህድ ዝካየድ ዝነበረ ኣዋዳድባ ናይ ደቂ ኣንስትዮ ይኹን ናይ ኩሎም ናይ ቀያሕቲ ዕምባባ ንድሕሪ ተመሊሱ ኣብ ምስጢራዊ ውዳበ ኣት መሊሱ ከም ብሓድሽ ሕጂ እቲ ህዝቢ ክምለስ ምኳኑ ህዝባዊ ግንባር እሙ እንተለዎ፣ ምክንያቱ ተወዲቡ ነቕሒ ፀኒሒ እዩ። ብዛዕባ ምዝላቕ እውን ተማሂሩ ፀኒሒ እቲ ህዝቢ ህዝባዊ ግንባር ክምለስ ምኳኑ ዓብ እሙ እንተለዎ። ኣብ ርእሲኡ ከዓ ጀማሂር ከዓ ካብቲ ከባቢ ብዙሕ ኣይረሓቁን ንግዜ እሊኢሎም ቀልጢፎም እዮም ተመሊሶም ማለት እዩ። ስለዚ እቲ ምስጢራዊ ውዳቤ ቀፂሉ ኣብ ኣዴታት ብጣዕሚ እየን ቀልጢፈን ዝቕበልኦ፣ ደቂ ኣንስትዮ መንእሰያትን ቀልጢፈን እየን ዝቕበልኦ። ስለዚ ተን ዝኸዳ ኸይደን ኣብቲ ምዝላቕ ዝነበረ ተን ዝኸዳ ኸይደን ተን ዝተረፋ ከዓ ኣምር ስለ ዝፀንሐ ቀያሕቲ ዕምባባ ዝነበራ ንኢስክን ኢለን ተረፋ ድ ካልእ ድዩ ቀልጢፈን ተወዲበን ነቲ ቃልሲ ኣብ ምክያድ እዩ ኣትዩ ማለት እዩ። ብድሕሪኡ ነቲ ምስጢራዊ ውዳቤ ዝዕንቅፉ እውን እዚኦም ካልኣይ ወገን ነይሮም ማለት እዩ።

ህዝባዊ ግንባር ህዝባዊ ግንባር ዋህዮ ሕሹቕሹቕ እዩ ዘይኣመላ ኣብ ውሻ ጣቃትእዮም እንታይ እዮም ዝብልኹን እንዳበሉ ካልኣይ ወገን ነዘን ደቂ ኣንስትዮ ብምስጢር ተወደባ ንኸፈራርሑን ንኸተዓናቕፉን ይፍትኑ ነይሮም ማለት እዩ። ሓደሓደ ፀርፊ ንዕኦም ዝኸውን ትደርፍ ንሶም ከዓኒ ተመሳሳልናትካ ክድረፍ ከም ዘለዎ ይገብሩ ማለት እዩ። ብድሕሪኡ ካብዚ ሓሊፉ ኣብ ጓይላ ኣብ ዝተገብረ ኣብ ጎደይቲ ዝበሃል ዓዲ ብዛዕባ ናቶም ፀርፊ ኣብ መርዓት ጓይላ ይግበር ነይሩ። ኣብቲ መርዓ ከዓ ተደሪፉ ትደርፊ እታ ደርፊ እኳ ዕድል ኣለኒ ግንባር ኣለኒ ምስ ህዝባዊ ግንባር ዘሰለፈኒ እያ ትብል ነራ። ሕጂ በዚ ናይ ህዝባዊ ግንባር ኣባላት ኣለው፣ በዚ ከዓ እሳቶም ኣለው። በዚ ብዝመፀ ምንፅርፃር ነተን ደቂ ኣንስትዮ ተኽስፈኒዮም፣ ክልተ ደቂ ኣንስትዮ

0: ፖሊስ ክደሃል ኣለውን ካብቲ ተወዲበን ህዝባዊ ግንባር ዝገብርኦ ደገፋት ክዕንቀፍ ኣለውን ብዝብል ብዙሕ ፃዕሪ እዮም ዘካይዱ ነይሮም። ብከምዚ ከኣብ ድሕሪኡ ህዝባዊ ግንባር ኣብቲ ዝዓበየ ረፅሚ ንክኣቱ ተገዲዱ። ኣብኡ እውን ብሕጂ ኣብዚ ከባቢ ኮይና ኣይንሰርሕን ኢና ኣይንጋደልን ኢና ኢለን ንሜዳ ንክኸዳ ዝወሰና ደቂ ኣንስትዮ ከዓ እምብልና ኣብዚ ኣይንሰርሕ ኢና ኢለን ዝኸዳ እውን ነይረን ማለት እዩ። እዚኣ ክውስኽ የደሊ ይቕኒየለ
1: ታሪክ ናይ ደቂ ኣንስትዮ ንጥፈታት ናይ ደቂ ኣንስትዮ ክትገልፀቶ ኮይንካ ብዙሕ ግዜ ዝኣክል እውን ኣይመስለኒን። ከም ኣብነት ኣምፂና እተን ደቂ ኣንስትዮ ዘካየደኦ ንጥፈታት ንምግላፅ ግን ንኩለን ወኪል ክኸውን ንኩለን ዝወከለ ክኸውን ተስፋ ገብር። ኣብ ድሕሪ ምዝላቅ እዩ ኣዴታት ብሙሉአን ደቅና ካብ ኣፍ ደገ ኣስመራ ኣዝሊቆም ዘራይ ረኺቡ ፀላኢ እንዳበላ ዝሸቀላሉ ዝነበረ ህሞት እዩ። ኣብቲ እዋን እቲ ከዓ ኣብ ድግሳ ጓል ሃይለ ተንኪፋቶላ ምስ ፀላኢ ነትን ማዓስከር ናይ ድግሳ ማይክሮዌቭ ተኺሉ ምስ ኣዲስ ኣበባ ንኣስመራን ዘራኽብ ዱልዱል ማዓስከር ተኺሉ ኣብ ሓፂር ግዜ ወርሒ 9978 ከዓ እንዳ 58 ነቲ ዝነበረ ማዓስከር ደምሲሶም ከምዘይሰርሕ ምስ ገበርዎ ተጋደልቲ ንቦትኦም ተመሊሶም መሓራሳት እተን ደቂ ኣንስትዮ ኣዴታት ድግሳ ንብምሉኡ ትብኡ ዝነበረ ኣፅዋር ሰናዱቕ ኣቑሑት ንብረት ናይ ፀላኢ ከም ዕንጨይቲ እንዳተሸኪመን ዓቐብ መሓራሳት ኣውፅን ንተጋደልቲ ረኪበንኦም ሓደ ግዜ ዘይኮነ እንዳተመላለሳ። ኣብቲ እዋን እቲኡ ከዓ ሓደ ተጋዳላይ ኣብቲ መጥቃዕቲ ዝተረፈ ሃለዋቱ ስለ ዝጠፍኦም እቶም ኣሃዱ ኣብቲ እዋን እቲ ሓላፊና ዝነበረ ኤፍረም ገብረ ክርስቶስ ሕጂ ብመስዋእቲ ዝተፈለየ ሓደ ተጋዳላይ ኩነታቱ ጠፊእና ስለ ዘሎስ ድሃዩ ፍለጡ ዝብል ደብዳበ ምስ መፆ ነቶም ኣብ ከባቢ ደቂ ድግና ንንቀሳቀስ ዝነበርና ኣባላት ክፍሊ ህዝቢ መንግስት ሚካኤል ቀደስ ተስፋይ ደብዳበ መፂኡ ቀልጢፍኩም መፅናዕቲ ክትገብሩ ኣለኩም፣ እዚ ተጋዳላይ ተሰዊኡ ድዩ ተማሪኹ ድዩ ኩነታቱ ፍለጡ ተባሂሉ ንሕና ከዓ ነቶም መሓውርና ዝኾኑ ኣባላት ሓፋሽ ውድባት ኣብ ድግሳ ዝነበሩ ንዕኦም ደብዳበ ሰዲድና መፅናዕቲ ወዲኦም ምስሃቡና ብለይቲ ካብ ዓደበነ ተበጊስና እንዳቦይ ቀሺ ገርንኪኤል ዝበሃል ገዛ ኳሕኳሕ ምሰበልና ሃና ትበሃል ጓሎም እያ ከፊታትና። ሃና ነዲኣ ተጋደልቲ መፂኦም ኣይበለትን ብየማኖምን ፀጋሞምን ገዛ ዝተላገበ ስለ ዝኾነ ኣደይ ያጋይሽ መፂኦም ኢላተን ኣደይ ኢታይ ጀመር ሰብኣየን ምስ ሞቲኦም ኢታይ ኮይነን እምበር በዓልቲ ሓዳር ወላዲት ዘማዲት እየን ነይረን። እቱ ምስ በልና እቶው ኢለናና ከምቲ ኩለን ኣዴታት ዝገብርኦ ተቓላጢፈን ሻኽ ስኽትታ ወይ ቅጫ ክባኻ ፀላኢ ከይመፀ ትኺለን ንውሻጣ እትየን ንሕና ከኣፍታ ዝፀንሐትና ንእዲ ኢና ኮፍ ኢልና መፅአን ክልተ ድኳ ሒዘን ተስኡ ካብዛ ንእዲ ኣብዚኣ ኸፈሉ ኢለናና ናፍታ ሻሂ እየን ተመሊሰን። እዋ ክልቴና ኣነ ንመንግስን ስለምንታይ ኣተሲአናና ሰብኣየን ከም ዝሞቱ ከዓ ሓቲትና ነዊሕ ከም ዝገበሩ እዛ ንእዲ ኣብዚኣ ሬሳ ክቐብራይ ክእላን እየን ስለምንታይ የን ከምኡ ገይረኒ ኢልና ብሚስጢር እንዳተዘራረብና ሻሂ ሒዘን መፅአን። ኣደይታይ ጀመር ንሕና ፀላእ ከይመፀና ቀልጢፍና ክንምለስ ኢና። ስለዚ ኣብዚ ከባቢኹም ሓደ ተጋዳላይ ድሃዩ ጠፊእና እሞ ገለ ሓበሬታ ተለኩም ኢልና ኢና መፂና ምስ በልናየን ኣይሰሓትኩኹምን ኣነ እውን ናዲኹም ኢለናና ድሓር ኣነ ወጋሕታ ኮይኑ ሰዓት 6 ኮይኑ ኢለ ፀሎተይ ከብፅሕ ነዚ ትኮስ ዝነበረ ጠያይቲ ኣብ ዕጨ እምንየው ድቆ ክብል ንቤተ ክርስትያን እንዳኸድኩ ኣብዛ መዳፍኦ ሓመኩሽቲ ሓደ ተጋዳላይ ወዲቑ ፀኒሕኒ ንዕኡ ኣልዒለ ንገዛይ ወሲደ ነተን ናውቱ ክብላ ከለዋ በቲ ናተን ኣዘራርባ እየ ብረቱን ዕጥቁን ማለት እዩ።

0: ኣይፈለጠን እየ ንዐአን ከዓ ተመሊሰ ንገዛይ ወሲደ እዮ። እዛ ትርእዋ ዘለኹም ንእዲ ባዕለይ ስለ ዝሰራሕ ክዋ ንምፍራሳ ኣይጸገመንን። ንዓ ኣፍሪሰ ነታ ተጠውያ ዝነበረት ነጸልኡ ዘርጊሐ ኣብኣ እትየ ኣብኣ ቐቢሩ እዮ። በታ ነጸልኡ ከዓ ገኒዘ እዩ። እተን ናውቱ ከዓ በተን ናይ ኣቦኹም ሳንዱቕ ገይረ ኣብዛ እግሩ ቐቢረየን ኣለኹ ኢለናና ኮፍ ኢለን መታልሐን ሒዘን ንሕና ናብ ዳግማይ ሓዘን ክንእትወን ኣይደለናን። ብውሽጢና ናይ ሕልና ጸሎት ጌርና ነትብጻይ እሞ ደኢታይ ጀመርክን ብገስክን ከይድ በላ ምስ በልናየን ንሃና ጸዊዐን ሃና ጓለይ ኣብዛ ንእዲ ዘላ ሚስጢር ናጽነት ኤርትራ ክንደይ ኣነ ኸየርክበሉ ክርዮ ይክእልን እየ። ብሚስጢር ድሕሪ ናጽነት ግን ነቶም ዝመጽኺ ተጋደልቲ ህዝባዊ ግንባር እዛ ኣብዛ ንእዲ ዘላ ሚስጢር ኣረክብ እያ ኢለና ስዉእ ኣሎ። ኣብዚ ተቐቢሩ ኣሎ ተጋዳላይ ኣይበላን። ኣብዛ ንእዲ ዘላ ሚስጢር ኢለናኣ ንሕና ሙኽንከይድ ምስ በልናየን መንግስት ሚክኤል ካብ ብስክሊቱ ኖትቡክ ኣውፂኡ ዘይጥቀመላን ዘይተወደአት ኖትቡክ ኢሉ ፅሒፉ ርእስቲ ንሕና ክንብገስ ተበጊስና ካብአን መገዲ 2 ሰዓት ዓሳግላ ዝበሃል በረኻ ክንሓድር ኣለና። ምስ ተመለስና ኣብ ዓደበነ እዩ ነቲ ታሪክ ዝፅሕፎ ኣብታ ኖትቡክ። ስለዚ ኣደኢታ ይጀመር ቆራቢት ሰጋዲት ሙሉእ መዓልቲ ብፀለት ዝውዕላ እየን። ምስ ሬሳ ክሳብታ ሂወተን ተሓልፍ ናብቲ ናይ ዘለኣለም ስፍረአን ክሳብ ዝኸዳ ምስቲ ሬሳ እየን ዝቕመጣ ነይረን። እሞ ኣብ ሕብረተሰብና ከዓ መቓብር ኣይትርገፁ፣ ብመቓብር ኣይትሕለፉ፣ ኣብ መቓብር ኣይክየዱን እዩ እንዳተባሃልና ዝዓበና ዋላ ሕጂ እውን እንተኾነ ቀብሪ ከይድካ ዝደኸመ ድዩ ዝረብረበ ድዩ ሰብ ኣብ መቓብር ኣይረግፅ ኣይዕርፍ። ኣደኢታ ይጀምር ግን ከምዚ ዓይነት ታሪክ ነይሩዎን። ናፅነት ምስ ኮነ ድሃየን ሓቲታ ኣነ ምናልባት እንተለዋስ ምስቶም ታሪክ ዝስንዱ ተጋደልቲ ወይ ምስ እንዳ ዜና ክራኽበን ኢለ ሓቲተ ከምዚ ሞታ ተነጊረ። ጓለን ከዓ ሃና ንኣዲስ ኣበባ ከይዳ ኣብ ኣዲስ ኣበባ ምዞም ዝተሰጉ መፅያት ተኾነት ሓቲተ ሃና እውን ኣብ ኣዲስ ኣበባ ዓሪፋ ተባሂሉ። ስለዚ ነቲ ታሪክን ሬሳ ጌርካ ኣብ ገዛኻ ንክትቅመጥ ምስ ሬሳ ባዕለን ንክገልፆ ክንደይ ብልጫታት ነይርዎ። ናይ ብሓቂ ግን እዚ ከምዚ ዓይነት ታሪክ ናይ ኣዴታት ኣብ ኤርትራ ጥራይ እምበር ኣብ ዝኾነ ሰውራታት ዓለምን ኣብ ዝኾነ ዓለምን የለን።
1: ኣነ ናይ ብሓቂ ዘመስግነክ ነዚአን ምዝካርኪ ዘይተወደአትን ዘይጥቀመላን ኖትቡክ ተባሂላ ዝተፃሕፈት ሽዑ መፅያህና ብድምፂ ሓፋሽ ተኸታቲልኩማ ትኾኑ ቀሪባ እያ ስእለን እውን ምሳይ ኣሎ ዘን ኣዲ ጀመር ፊልም ክንሰርሐን ኢና ዝበሉ ሰባት ነይሮም። ክሳዕ ሕጂ ብዛዕበአን ፊልም ክስራሕ ኣነ ርኢ ፈልጥን ዝተበገሱ ሰባት ግን ነይሮም። ንስኽን መንግስትን ኢኹም ነርኩም።
2: እቲ ብዛዕባ ምዝላቕሲ ትንክፍ ኣቢላ ተላጓል ሃይለ ነቲ ግዜ ንምቆጣብ ትኸውን ግን ምዝላቕሲ ኣፀቢቑ ክንዛረበሉ ክነስተማቕሮ እውን ፅቡቅ እዩ። ነቲ ድሓር ህዝባዊ ግንባር ዝኾኖ እቲ ግንባራትና ክምስረት ምክንያት ዝኾነስ እንታይ እቲ ድሕረ ባይታ ናይ ፅንዓት ናይ እምነት ኢልካ እቲ ምዝላቕ ስለ ዘርኢ ምዝላቕ ኣብ ዞባ ደቡብ ብጣዕሚ ከቢድ ነይሩ። ፀላኢ ብጉርህ ስርናይ ኣቢሉ ምስ መፀ ናይ ክሳድ ዒቃ ድፋዕ ፈሪሱ ፀላእ ከዓ ናይ ጉርህ ስርናይ ድፋዓትና ሓሊፉ ናብቲ ንቋፃፀሮ ነበርና ቦታ ምስ መፀ ዋላ እኳ እቲ ህዝቢ ቁርብ ሓበሬታ ተዋሂቦ ተነበረ ግን እቲ ናይ ምዝላቅ ኩነታት ከቢድ ክብደት ናይቲ ምዝላቅ ከዓ ልዕሊ ዝኮነ ፍጡር ነተን ኣዴታትን ነተን ደቂ ኣንስትዮን ከቢድ ነይሩ። ምክንያቱ ከምዚ ክበሃል ፀንሐ ኩሉ መንእሰይ ካብ ኣዲስ ኣበባ ይኹን ካብ ካልእ ቦታታት ድመፀ እቶም ኣብ ዓዲ ተወሊዶም ዝዓበዩ ዝጎበዙ መንእሰያት ዕድሚ ቀያሕቲ ዕምባባ ዝነበሩ 8 ዓመትን ትሕቲኡን ዝነበሩ ህፃናት ከይተረፈ ናብ ሜዳ ገፁ ከውሕዝ ዘገድድ ኩነታት እዩ ምዝላቕ ፈጢሩ። ከምኡ ስለ ዝኾነ ኣብ ሙሉእ ዞባ ደቡብ ሓደ ዓብዪ ነቲ ኩሉ

0: ፈንጠዝያ ነቲ ኩሉ ሓጎስ ነቲ ኩሉ ደስደስ ዝነበረ ዝቕይር ንኩሉ ከዓ ናብ ከቢድ ትካ ዘድእቱ ኩነታት እዩ ተፈጢሩ። ከምኡ ስለ ዝኾነ ኣብ መንጎ ስድራ ቤታት ናይ ኣረኣያ ፍልል እውን ዝፍጠረሉ ኩነታት መፅዩ ኣቦ ደቂ ሓድጉ ክኾንዎ ሓደ ውላድ ክልተ ውላድ ከትርፍ ክደሊ ከሎ ኣዲ ከዓ ደቂ ኣብ ቅድሚ ዓይና ብፀላኢ ከይጉይሑ መስሕዋቶም ክኸዱ ትደልየሉ ኩነታት እውን ክልተ ጥርዝ ተፈጢሩ ፅንዓትን ክድዓትን ፊት ንፊት ዝተፋጠጣሉ ግዜ ነይሩ። ስለዚ ኣብ ከምዚ ዝኣመሰለ ግዜ ኣደ እታ ለዋህ ታርህርህቲ እታ ኩሉ ትገብር ማህፀናይ ኣደ ዝጨከነትሉ ግዜ ንደቀን ውሰድዎም ምሳኹም ተሪፎም ኣብዚ መፍቶ ፀላእ ክኾኑ ኣይንደልን ኢና ክብላ ዝገደደ ኩነታት እዩ። ስለዚ ፅንዓት ኣዴታት ኣዝዩ ብትዝለዓለ ጥርዙ ዝተጋህደሉ ኩነታት እዩ ምዝላቕ ነይሩ። ካብ ሓደ ስድራ ቤት 6-7 ብኣብነት ክጥቀሱ ዝኽእሉ ስድራ ቤታት ሽዑ ዝኸዱ ነይሮም። እተን ኣዴታት ከዓ ኣብ ከተማ ኮይነን ፅቡቕ ምቾት ዘለዎ ሂወት ድነበራ ከዓ ድሕሪ ደቀና ኩሉ ትረፈና ኢለን ዳርጋ ስጋብና ፅነት ናብ ከተማታት ከይተመልሳ ግዜአን ኣብቲ ገጠር ዝወድኣ ኣዴታት ነይረን። ስለዚ ገሊአና ፅነት ኣርኪበን ገሊአና ፅነት ኣይርከባን እቲ ፅንዓት ግን መግለፂ ኣይነበሮን። ስለዚ ነዚ ከቢድ ፀር እዚ ተሰኪመን ደቀን ሰዲደን እህተአን ንውሽጢ ፀረን ነቲ ኣብ ምዝላቕ ድሰዓበ ኩነታት ከዓ ብፅሞና ሳሕል እንታይ ክትወልድ እያ ደቅናቲ ዝኸድዎ ጎቦ ናይ ብሓቂ ጎቦ ኮይኑ ክዕቁቦም ድዩ እዚ ፀላእ ሒዝዎ መፅኡ ዘሎ ከቢድ ማእልያ ዘይብሉ ሰራዊት ንደቅና ኸ ጠጦ ከብሎም ድዩ ክዕገድ ድዩ ፀላእ እዚ ዝብል ከዓ ዓብዪ ሻቅሎት ነይሩ። ነዚ ሻቅሎት እዚ ፀላእ እዩ በቲ ንምላዓዓልን ንምትካዝን ደገልግል ናይ ስነ ጥበብ ስራሓት ገይሩ እውን ሓሪሮም እየ ወንበዴታት ሓሪሮም እየ እናበለ ዝደርፎ ዝነበረ ደርፍታት እዚ ክሰምዓ ከለዋ ዝነበረን ትካዘ ነዚ ድምልእ ነዚ ደራጉድ ከዓ እቲ ዓንተ ወይ ጓል ቀሺ እቶም ካልኣይ ወገን ትብሎም ነበረቶም ሓይልታት ምድሕሪ ሓርዮም እዚኣቶም እውን እንተኾነ ክሳብ ምምስራት ድምፂ ሓፋሽ ተመስሪታ ዕድመ ንዕኦም ይኹን ነቶም ነጎድጓዳዊ ድምፂ ነበሮም ኣባላታ ኣብ ዘይምችእ ኩነታት ኮይኖም መቓልሕ ህላዌን መቓልሕ ዓወትን ክሳብ ዘስምዕዎ ኣብ ኣዴታ ዝነበረ ተርባፅ ናይ ህላዌ ናይ ትሰውራ ናይ ምድሓን ዝነበረ ፀቢብ ዕድል ከመይ ክውዳእ እዩ ዝብል ዝነበረ ኩነታት እዚ ፀብፂብካ ክትገልፆ ኣይትኽእልን ኢኻ። ብዛኣትኻዮ ገዛ ኣቦ መንከሱ ተደጊፉ ኣደ ብራኻ ጨቢጣ ትፀንሓሉ ኩነታት እዩ ነይሩ። ስለዚ ሕርኢ ድምፂ ሓፋሽ መፅያ መቓልሕ ናይ ተጋደልቲ ክትነግር ምጀመረት ተጋድላ ሓርነት ከዓ በቲ ሓደ ወገን ኮይኖም ዋ ሳሕን እዛ ክንዲ ገንበር ጤል ዘይተኣክል ነዚ ኩሉ መንእሰይ ዝኸደ ነዚ ኩሉ ሽሾ ሰራዊት ናይ ህዝባዊ ግንባር ዝኸደ ኣበይ ከትዕቁቦ ድኣ ሳሕል ንእሽተይ እንዲያ ክንዲ ገንበር ጤል ኮያ ትኸውን። ስለዚ እዚ ኣብ ጎቦታት ሳሕል ኮይኖም ብሬድዮ ዝፍንዎ ዘሎ ከዓ ሓሶት እዩ ኢልካ ነቲ ሞራል መሪሽካ ንምርማስ ዝግበር ዝነበረ ቃልሲ ነዚ ኩሉ በዲሁ እዩ ከም ብሓድሽ ጠጠው ናይ ምባል ስራሕ ተኻይዱ። ስለዚ እዚ ተመሊሱ ናበይ ድመልሰና ኣብቲ ምውዳብ ተን ተወዲበን ዝነበራ ዋህታት ሽዑ በቲ ናብ ቃልሲ ዝኸደ መንእሰይን ኩሉ ተወዲቡ ዝነበረን ፈሪሰን ስለ ዝነበራ ከም ብሓድሽ ነዚአን ሃኒፅካ ሞራል ናይ ህዝቢ ከም ብሓድሽ ከም ዝተኻኸል ተገይሩ መሳርዕና ደልዲልና ፀላኢ ነቲ ሓደሓደ ናይ ቀበሌታት ናይ ምቓም ብቀረባ ዝተቋፃፀሮ ኣብ ከባቢኡ ዝነበረ ከተማታት ነዚ ኩሉ እዚ ንምትህድዳእ ዝተኸየደ ቃልሲ ቀሊል ኣይነበረን እሞ ናይቲ ኣደራዕ ግዳያት ከኣብቲ መጀመርያ ትምዝላቕ ደቀን ስኢነን ኣብ ቁዘማ ተፀሚደን ግን ቆዚመን ዘይተረፋ ሓሪነን ዝተቃለሳ ኣዴታት እየን ነይረን እሞ።
1: ኣብታ ናይ ምዝላቕ እየ ንእሽቶ ክምላእ ኣላ ዓንተ ቀደስ ኣምፅኣታ ነይራ ፀላእ

0: ከተማታት ምስኣተወ ድሕሪ 4 መዓልቲ ፕሮግራም እዚ ናይ ቴሌቭዥን ፈነወ ክንጅምር ኣለና ነታ ኣብ ድግሳ ዝነበረት ማይክሮዌቭ ኣዕሪና ክንጅምር ኣለና ኢሉ ነቲ ተዓዊተየ ዝብሎ ንክጉስጉስ ማለት እዩ ቅድሚኡ ኣይነበረን ሕጂ ኣብ ውሽጢ 4 መዓልቲ ወዲኦማ ክጅምርዋ ከለዉ ብርጌድ 58 ብኢሳያስ ተወልደ ብርሃን ወዲ ፊላንሳን ሃይለ ሳሙኤል ቻይናን ትምራሕ ነይራ ንዑ ክተጥቅዕ መዲባ ካብ ኣባላት ህዝባዊ ምሕዳር ከዓ በዓል ሚክኤል ሃይለ ነይሩ ኤፍረም ዶክተር መብራህቱ ኣነ እውን ምስኦም ነይረ ሕግዞም ድግሳ እታ ማይክሮዌቭ ክጅምር መጥቃዕቲ ተገይራ ዓነያ ኣብቲ እዋንቲ ፀላኢ ብብዝሒ ስለ ዝነበሮ ካብ ሰገነይቲ ረዳት ቀልጢፉ መፅኡ ሙሉእ ተዓቕሚ ናይ ተጋዳላይ ነቲ ዝመፀ ምግጣሚ ነይሩ ኣብዛ እዋን እዚኣ ኣብቲ ማዓስከር ዓብ ማዓስከር እዩ ተመስሪቱ ነይሩ ብድግሳ ብዙሕ ዕጥቅን ስንቅን እዩ ነይሩ ኣብኣ ነቲ ዕጥቅን ስንቅን ንምውፃእ ናይተን ደቂ ኣንስትዮ ዝነበረ ተራ ኣነ ኣብኣ ስለ ዝነበርኩ ማለት እዩ ኩሉ እቲ ዓበይቲ ሰናዱ ሰብሲ የልዕሎ ኢልካ ኣይትግምቶን ኢኻ ሕጂ ኣብዚ እዋን ዝኣነ ክሓስቦ ከለኹ ብሕቑአን ተሰኪመን መሬት እናሰዓማ ካብቲ ማዓስከር ርሕቕ ዝበሎ ቦታ ከብፅሓ ቅድሚኡ ሰገነይቲ ተደብዲባስ ብዙሕ ሰብ ይሃሊቑ እዚ ተረሲዑስ ተናዴታት እቲ ኩናት ምስ ተገብረ ነቲ ናይ ፀላአ ንብረት ኣብ ምስካም ዝነበረ እንተረ ኣነ ክሳብ ሎሚ ኣብ ቅድሚ ዓይነ እዩ ዝረኣየነተን ደቂ ኣንስትዮ ተማላሊሰን ደም ናራፃ ክትስከሞ ይትኽእልን ኢኻ ተሰኪመን ኣብቲ ሕቡእ ቦታታት እናብፅሓ ድሓር ምሸት ለይቲ ካብ ማሕራሳት በጠሎ ንትኸውን መፅያ ነቲ ኩሉ ተን ኣዴታት ድግሳ ዘውፅኦ ንብረት ተሰኪመንኦ ከይደን ኣብኣ ኣዝዩ ተማላሊሰን ቀረባይቲ ቦታ ሰን እውን ብፀላኣይ ቅድሚኡ ተደብዲቡ እዩ ክፈርሓ ክጭነቃ እዩ ዝግብአን ግን እቲ ፅኑዕ እምነት ኣብቲ ሰውራ ስለዝነበረን ነዚ ካብቲ ማዓስከር ተሰኪመን ከጉዕዞኡ ከለዋ ኣነ ከም ሓደ ኣገዳሲ ተኣምራዊ ስራሕ ኢለ ብዓይነይ ስለ ዝረኣኽዎ ዝገልፆ
1: ኣብታ ናይ ድሕሪ ምዝላቕ ናይ 78 ኣብቲ ዳግመ ምውዳብ ጀማሂር ኣብ ነፍሲ ወከፍ ዓድታትን ከባቢታትን እንዳመፁ ነቲ ናይ ምውዳብ መስርሕ ብዝለዓለ ደረጃ እዮም ሰሪሖምሉ ኣብ ውሃዮ ጥራይ ዘይኮነ ጉጅለ ጨንፈር ንኡስ ጨንፈር ብምስራዕ ኣብ ነፍሲ ወከፍ ወረዳታትን ከባቢታትን እንዳመፁ እቲ ናይ ዋህዮ ኣሰራርሓ ከምዚ ዓቢኦም ገይሮሞ ማለት እዩ ስለዚ እቲ ምውዳብ ስጋብ ጨንፈር በፂሒ ነይሩ እዩ ማለት እዩ ካብኡ ብምጋስ ኣብ 79 እውን ነቲ ህላው ናይ ደቅና ጠፊኦም ዝበሃለሉ ዝነበረ ኣብ 79 ኣብ ወርሒ ሕዳር ኣለዋ ዝበሃላ ውፍያት ኣዴታትን ውፍያት መንእሰያትን ሃገራዊ ማሕበር ደቂ ኣንስትዮ ንምምስራት ንሳሓል ተበጊሱ እዩ ማለት እዩ ስለዚ ካብ ሙሉእ ዞባ ደቡብ ብዙሓት ደቂ ኣንስትዮን ብዙሓት ናይ ሰራሕተኛታት እውን ነይሩ ተወኪሉ ሰብ ንሳሕል ወሪድ እዩ ማለት እዩ ኣብ ሳሕል ከዓኒ እቲ ዝወረደ ካብቶም ዝወረዱ ኣለና ኣብዚ 5-6 ንኸውን ኣለና ማለት እዩ ኣብኡ እቲ ናይ ሳሕል ኩነታት መነባብሮ ናይ ተጋደልቲ ኣብ ድፍዓት ብምሉኡ ዙሮትን ዕዶትን ብምግባር እቲ ጉባኤ እውን በቲ ዝተኻየደ መሰረት ተሳቲፍና ንቦታና ኢና ተመሊስና ማለት እዩ ስለዚ ሳሕል ከይደን ተባሂሉ ብምስጢር ኢና ተበጊስና ግን ገለገለ ወረታት ትፍኖ ስለ ዝነበረ ናብ ዓድታት ምስ ተመለስና ንሕና እውን ዝረኸብናዮም ኣባላት ከምኡ እውን ትምዕባለ ናይ ኣብ ሳሕል ዝረኣናዮ ብምሉኡ ናብቲ ህዝቢ እውን ክንገልፅ ጀሚርና እቲ መስርሕ እንዳዓበየን እንዳሰፍሐን ስለዝኸደ ድሕሪ መስመር ምስ ተመለስና እውን ብቐጥታ ከምዚ ዝተባህለ እቲ ካልኣይ ወገን ክበሃል ፀንሐ ነቲ ውፉይ ሓፋሽ ድዋት ዕንቅፋት ይፈጥር ስለ ዝነበረ ኣብ 81 ብምሉእ እተን ውፍያት ዝበሃላ ናብ ታዕሊመን ወሪደን ማለት እዩ ስለዚ ኣብቲ ዝተዓለመ ከዓኒ ገለ ናብ ሓይልታት ገለ ናብ ቀይሕ ሰራዊት ገለ ከዓኒ ነቲ ዓቕሚ ናይ ምምሕዳር ወይ ህዝባዊ ምምሕዳር ንምድልዳል

0: እቲ ዓቕሚ እተራእዩ እውን ናብ ምምሕዳር ዝተወደባን ዝተሰለፋን ዝሓገዛን ዝተመርሓን ከዓ ኣብ ጀማሂር ኮይነን ከም ዝስርሓ ተገይሩ ማለት እዩ። እቲ ጀማሂር ዓቕሙ ኩሉ ግዜ ኣብቲ ህዝቢ ብምትኳር እዩ እቲ ስራሕ ዝካየድ ነይሩ ማለት እዩ። ስለዚ እቲ ንጥፈታት ሲ ቀሊል ኣይነበረን፣ ናይ ጀማሂር ስራሕ ቀሊል ኣይነበረን። ዓቕሙ ባዕሉ ይውድብ ኩሉ ነገር ሲ እቲ ስራሕ ብሓያል ንጥፈታት እዩ ዝካየድ ነይሩ ይቕኒየለይ።
1: ብስም ቀያሕቲ ሰራዊት ዝፍለጣ ብደቂ ኣንስትዮ ጥራሕ ዝቆማ ሰራዊት ነይረን። እዚ ሓይሊ እዚ ሲ መዓስ ይቆይሙ? ብኸመይ ከቆይሙ? ዕላምኡ ከንታይ እዩ? ፅልውኡ ብቲ ሕብረተሰብ ከ ከመይ ከቐፂሉ?

Ngã đầu.

0: 버렸어.
1: 어? 어? 아이 오지 마.

ኣብ ርሑቕን ኣብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ከቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ኬክ ብቀይሕ ጣፍ ክኸውን እዩ። እዚ ንምስራሕ ኣስቤዛ ተቐሪቡሎ መጀመርታ ቅድሚ ኩሉ ኣብ ምግቢ ምእተውና ፅሬት ክንረጋገፅ ስለ ዘለና ሌላ ውይሕ ፀብ ኣለኹም

ፅሬት ኣብ ነገር ክህሉ ቀዳምነት ክንህቦ ዘለና ጉዳዩ ቅድሚ ኣብ ኩሉ መግብና ምእታው ፅሬት ኣዚና ፅሬት ዳውና ፅሬት ኣጭረቕትና ፅሬት ኣቑሑትና ፅሬት ክሽንና ከነረጋግፅ ይግባኣና እዩ ማለት እዩ። እዚ ክኸውን ከሎ ከዓ ቴኪት ከነወግድ ከለና እዩ። እስከ ሎም መዓልቲ ኬክ ብቀይሕ ጣፍ ክንሰርሕ ኢና። ቀይሕ ጣፍ ቀሪብ ኣለኹ። ሓራይ ቀይሕ ጣፍ፣ ሓደ ኩባያ ሽኮር፣ ሰለስተ እንቃቅሖ፣ ርብዒ ማንካ ሻሂ ጨው ክነእትና፣ ሰለስተ ማንካ ሻሂ ከዓኒ ቤኪንግ ፓውደር፣ ሓደ ማንካ ሻሂ ከዓ ቫኒላ፣ ፍርቂ ኩባያ ከዓ ዘይቲ ዘይቲ ሳንፍላወር ተጠቂመ ኣለኹ። ሓራይ እስኪ መጀመርታ ነቲ ሓርጭና ኣቃሚምና ክንቀርቦ ኢና። ሓርጭ ኣብ ዝሓለፈ ግዜ ብዛዕባ ናይ ላዛኛ ክንምህር ከለና እዚኣ ናይ ኩሉ ሓርጭ ስግድ ኣቢልና ንድሕር ዳኣ ሰፊርናያ 200 ግራም እያ ኢልና ኣለና። ስለዚ ኣነ ከዓ ክልተ በዚኣ ክጥቀመ 400 ግራም ተጠቂመ ኣለኹ ማለት እዩ።

ሓደ ኩባያኻ ሽኮር ሽኮር ክንኪ ክንውስኽ ክንኽእል ኢና ማለት እዩ። እንተነከና ግን ዝበለፀ ማለት እዩ። ንቶም ብፍላይ ሽኮር ክንጥንቃቕ ንደሊ ፈርቂ ኩባይ ከዓ ዘይቲ ገይረ ኣለኹ። ሕጂ እንቃቕሖ ሽኮር ዘይቲ ብሓንሳብ ክንወቕዖ ኢና። ሃራይ ሽኮር ዘይቲ እንቃቕሖ ብሓንሳብ ሓዊስና ኣለና። ድሓር ድማ ማይ ልውጥ ቀሪብና ከዓ ክንውስኸሉ ኢና። ቀይሕ ጣፍ ፍንክላይ ብማይ ልውጥ ኢና ነዳልዋ ደለና ማለት እዩ። ማይ ክንገብር ከለና ኩሉ ግዜ ብጣዕሚ ማይ ፀሓይ ኢና ንገብሮ። ኣብ ሕምባሻ ድዩ ኣብ ኬክ ድዩ ክንገብር ከለና፣ ምክንያቱ ነቲ ዘብኩዕ ነገር ምእንቲ ከይቀትለልና ማይ ፀሓይ ኢና ንገብሮ። ሕጂ ማይ ፀሓይ ከዓ ቀሪበ ኣለኹ። ሓርጭ፣ ፒክን ፓውደር፣ ቫኒላ፣ ጨው ብሓንሳብ ሓዊስና ቀሚምና ቀሪብና ኣለና ሕጂ

ንሓር ነተቀሚመዮ ዝፀናሕኩ ሓርጅ ጣፍ ቤኪንግ ፓውደር ቫኒላ

ንራይ ከምዚኣ ጌርና ኣብዝተቐብአ መሰንከቲ ገልቢጥና

ኣብ 190 ገይረ ኣለኹ። ኬክ ኣትዩ ቅድሚ ሰዓታቱ ክትነቃንቆ ወይ ድማ ክትከፋፍቶ ኣይግባእን እዩ። ምክንያቱ እንተ ከይበሰለ ሓፍ ምስ በለ ከፊትናዮ ወይ ኣነቃኒቕናዮ በጥ እዩ ዝብል ማለት እዩ። ስለዚ ተባላሽያ ኣላ ማለት እዩ ከምኣ እንተ ጌርናያ። ስለዚ ኣብታ ሰዓታታ ኢና ክንከፍታ ዘለና ማለት እዩ። ድሕሪ 20 ደቂቕ ግን በሲሉ ስለዝኾነ ምንም ነገር ኣይከውንን እዩ። ምናልባሽ ቂቀሓልና ዲና ንደልዮ ንፅበዮ ግን እኽእል እዩ። 20 ደቂቕ ፅቡቕ በሲሉ እዩ ዝወፅእ ማለት እዩ።

ግና ከምዚኣ ኢላ በሲላላ ቀይሕ ጣፍ ኣዝዩ ፅቡቕ ዝኾነ ተሕዝቶ ዘለዎ ዓይነት ምግቢ እዩ። ቀይሕ ጣፍ ብኣይረን ሃፍታም እዩ። ሓፂን ኣለዎ። ሓፂን ድማ ንሰውነትና ኣዝዩ ኣገዳሲ ነገር እዩ። ምክንያቱ ሓፂን ንሂሞግሎቢን እዩ ዝሃንፅ ማለት እዩ። ሂሞግሎቢን ጥዑይ ሂሞግሎቢን ዘለዎ ሰብ ከዓ ዋሕዲ ኦክሲጅን የብሉን። ምክንያቱ ሂሞግሎቢን ናይ ኦክሲጅን ተሸካሚ እዩ ማለት እዩ። ተሸኪሙ ኣብ ኩሉ እቲ ዘድሊ ዘባፃፅሒ ማለት እዩ። ስለዚ ቀይሕ ጣፍ ካልእ እውን ቪታሚን እውን ኣለዎ። ካብቲ ካልእ ኣካል ዝተፈለየ ተሕዝቶ ኣለዎ ቀይሕ ጣፍ። ስለዚ ካልእ እውን ምናልባሽ ናይ ስጋም ናይ ስርናይ ናይ ፊኖ ኣለርጂ ዝኾኑ ሰባት እውን ኣዝዩ ተካኢ ምግቢ እዩ ማለት እዩ። ቀይሕ ጣፍ ኣብ ኬክ ንሰርሖ፣ ኣብ እንጀራ ንሰርሖ፣ ኣብ ቅጫ ፍትፍት ንሰርሖ፣ ኣብ ፒሳ ንሰርሖ። ስለዚ ቀይሕ ጣፍ ኣብዘይ ንሰርሖ ቦታ የለን ማለት እዩ። ስለዚ ኣዝና ክንጥቀመሉ ኣዝዩ ኣገዳሲ ንጥዕና ድማ ኣዝዩ ኣገዳሲ ምግቢ ስለ ዝኾነ ኬክ ብቀይሕ ጣፍ ድማ ኣዝዩ ጥዑም እዩ። እንደገና ድማ ዘይጓዳእ ከዓ ማለት እዩ። ሽኮራ ውሕድ ኣቢልና እንተ ጌርናዮሲ ዝኾነ ዓይነት ሰብ ክምገቦ ዝኽእል ኬክ ማለት እዩ። ዋላቲ ካልእ ዓይነት ኬክ ክበልዕ ዘይክእል ሰብ ናይ ቀይሕ ጣፍ ኬክ ግን ክምገብ ወይ ድማ ክበልዕ ይኽእል እዩ ማለት እዩ። ስለዚ ናይ ሎሙ መዓልቲ ናይ ቀይሕ ጣፍ ኬክ ኣብዚኣ ወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ። ኣብ ዘለናዮ ሰላም ረህዋ ዝሰፈኖ ቕነ ይኹነልና።

ኣዘይ መብድግማ ንቕብልትኩም ኢለይኩም እተቕብለትና ምንእንዳት ለና ክልሕላይት ናይ ወጠን ግል ንቐድምቱ ኢሎም ኣዘለለ ትቐድሞ ዓበይ ፈናኒና ቶም ቶማ ብዙሕ ጀሙር ለቦም ንኣወላይ ሕላየት ሳሆ ግትግባእቱ ሕላየት ዓብይ ፈናን ዓብዱ ዓብደላ ዓጀቤና ሕላየት ወጠን ግትግባእቱ ግለ እንተተለት መየ ባትክ በዓል መራነትላ ትብል ሕላየት ፈናን ከም ሰሎማ መመስል ዩስፍ ሓምድ ግል ንቐድምቱ ለቪድዮ ክል ይበሃለቱ ለሓልየት ክልኢተን እንደርእና ብድግማ ግል ነቕብልቱ በርናምጃትና ዝተላለላ እንቱማ ዲብ ኣካናትኩም ደጋ ኣኩም ተሪሞ ክልተታብዑና ሰይቻ ዓባይታ

ደራስያተ ድብልታነ ሸውያት ቅናፂ ምና ፍድግ ከዲ ባርከይ ርግ እጀፈርየ

0: በራሽ አልቀሰበታለች። በራሽ አፍ ሀቋ ቤት ከሀምሸሽ ምን አደ ምንም ግትውዲ
1: ግባያ ካን ግትፋ መና አመቶ
2: ማለት ነው። ምሮም ሀቁ ሀድ ረክቦ እዚ ሽ ሕናት ግን ፈሞም ዲ ነ
3: አምሮም ደከ ከላስ ያለ ጀማ ስክቶ መጽን አልሐምባሻ ገለቦ ላይ ያለ ቅሮ ሰግል ያ ጀማ ተልከ አኮ ከሊ ጸጣ ብኩም ነው ሎካሊ ጸጣ ላይ ክኖ ሰግን ካፍ

الحمد لله.

ሰላም ፈነው ኤርቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ተምስኡ ሎም ቀረብትና 7 ምሳና ምሸት ስላለዎ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ሎም ተኽለይ ክትከታተሉና ብክእሉ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ፌስቲቫል ኤርትራውያን ነበርቲ ኢጣልያ ፅንዓትና ዋሕስና ብዝብል ቴማ ሎሚ ውዕውዕ ወኒ ተኸፊቱ። ቤት ትምህርቲ ስነ ኪነት ማይሓባር ብ6 ዓውደታት ሙያ ስልጠነቶም 143 ተምሃሮ ብሰርቲፊኬት ኣመሪቓ። ዋሕዲ ድቃስ ኣብ ኣፍራይነት ደቂ ሰብ ዓብዪ ፅልዋ ስለ ዘለዎ ዕቱብ ጥንቃቐ ክግበር ሞያውያን ምዒዶም። ኣሜሪካ ኣብ ልዕሊ

ኩባናት ኣታናል ዲጂታላዊ ኣገልግሎት ግብሪ ኣብ ልዕሊ እተኸፍል ሃገር ተወሳኺ ቀረፅ ከም እትውስን ኣጠንቂቓ። ዴሞክራሲያዊት ሪፓብሊክ ኮንጎ ንሩዋንዳ ኣብ ኣህጉራዊ ቤት ፍርዲ ብምጥሓስ ብርክት ዝበሉ ኣህጉራዊ ውዕላት ከሲሳታ። ኣሜሪካ ኣብ ልዕሊ ወታደራዊ ዒላማታት ኢራን መጥቃዕቲ ከም ዘካየደት ገሊጻ። ናብ ዝርዝሩ ክንሰግር፣ ዓመታዊ ፌስቲቫል ኤርትራውያን ነበርቲ ኢጣልያ ፅንዓትና ውሓስና ብዝብል ቴማ ሎሚ ቀዳም 27 ሰነ ኣብ ሚላኖ ማእማዘር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮስ ተኸፊቱ። ኣብቲ መኽፈቲ ስነ ስርዓት ኔርካዶ ዘርእስቱ ብኮሚቴ ሚድያ ኢጣልያ ዝተዳለወ ኤርትራውያን ዲያስፖራ ፅሪ እገዳታት ንዘካየድዎ ሰላማዊ ሰልፍታት ዘንፀባርቕ ናይ ስእሊ ምርኢት ተኣንጊዱ። ናይ ሎሚ ዓመት ፌስቲቫል ካብ ኤርትራ ዝኸዱ ህውባት ድምፃውያንን ሙዚቀኛታት ብዘቕረብዎ ባህላዊ መደባት ደሚቑ ክቕኒ እዩ። ቤት ትምህርቲ ስነ ኪነት ምሕባር ንክልተ ዓመት ብግብርን ክልሰ ሓሳብን ዘምሃረቶም 55 ደቂ ኣንስትዮ ዝርከቦ 143 ተምሃሮ ሎሚ 27 ሰነ ብሰርቲፊኬት ኣመሪቓ። ዳይሬክተር እታ ቤት ትምህርቲ መምህር ተስፋዝጊ ኣብርሃ ኣብ ዘስምዖ ቃል ተመረቕቲ 24 ብኣውቶ ሜካኒክ፣ 23 ብስነ ህንፃ፣ 25 ብኤሌክትሪሲቲ፣ 23 ብኤሌክትሮኒክስ፣ 24 ብድራውሊኮ፣ 24 ድማ ብፅርበት ዕንፀይቲ ትምህርቶም ከም ዝዛዘሙ ገሊጹ። ህላወ ስልጡን ዓያይ ጉልበት ሰብ ኣብ ዕቤት ቁጠባ ሓንቲ ሃገር ወሳኒ ግደ ከም ዘለዎ ዝጠቐሰ ኣብ ሚኒስትር ትምህርቲ ሓላፊ ምክትታልን ምርግጋፅን ብቕዓት ትምህርቲ ኣቶ ማዓሾ ገርበትንሳኤ ብወገኑ ተመረቕቲ ቀሲም ሞሞ ዘለዉ ትምህርቲ መጀመሪ ምዃኑ ተገንዚቦም ሞያዊ ዓቕሞም ብቐፃሊ ፃዕሪ እናማዕበሉ ኣብ መደባት ልምዓት ብተወፋይነት እጃሞም ከበርክቶ ኣዘኻኺሩ። ኣብ መወዳእታ ብሉፅ ነጥቢን ዘምፅኡ ተመረቕቲ ካብ ፕሬዚደንት ሃማድየ ወይዘሮ ተኽኣ ተስፋ ሚካኤልን ካልኦት ሓለፍትን ሽልማት ተቐቢሎም። ኣብ 97 ንጥፈታታ ዝጀመረት ቤት ትምህርቲ ስነ ኪነት ምሕባር ኣብ 25 ዙርያታት ብድምር 5321 ተምሃሮ ብዝተፈላለየ ዓውድታት ሞያ ከም ዘመረቐት ሰነዳታ የመልክት። ኣብ ትሕቲ ሚኒስትር ትምህርቲ ዝእለያ 5 ናይ ቴክኒክ፣ ሓንቲ ናይ ሕርሻ፣ ሓንቲ ድማ ናይ ሙዚቃ ቤተ ትምህርቲ ሎሚ ዓመት ብድምር 295 ደቂ ኣንስትዮ ዝርከቦም 730 ተምሃሮ ከመርቓ ምዃነን እቲ ዝተረኽበ ሓበሬታ ኣፍሊጡ። ኣብ ንኡስ ዞባ በሪኽ ኣባላት ትግደፍ ሲቪል ሰራሕተኛታት 26 ሰነ ውፍራታት ምዕቀብ ሓመድን ማይን ኣሰላሲሎም። እቲ መደብ ሚኒስትሪ ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ብዘውፅእዎ መምርሒ መሰረት ካብ ወርሒ ጥሪ 2026 ጀሚሩ ኣብ 12 ምምሕዳራት ከባብን 21 ዓድታትን ዝካየድ ዘሎ ከም ዝኾነ ዝሓበረት ፀሓፊ ትግደፍ ኣብቲ ንኡስ ዞባ ወይዘሮ ረሃዋ ቀለታ ኣብ 5 ሄክታር ዝትከል 4,000 ፈልስታት ዘገልግል ቦታታት ምድላው እውን ከም ዘጠቓልል ገሊጻ። ሓላፊ ቤት ፅሕፈት ሕርሻ ኣብቲ ንኡስ ዞባ ኣቶ ማጆር መንግስቲ ኣብ ወገኑ ህዝቢ ብጋንታታት ተወዲቡ ኣብ ሰሙን ክሳብ 5 መዓልታት እናወፈረ 120 ሄክታር ሕርሻዊ ዛላን 80 ሄክታር ቅናታዊ ዛላን ከም ዝዓመመ ገሊጹ። ሎሚ ዓመት ክራማት 350,000 ፈልስታት ኣግራብ ክትከል መደብ ከም ዘሎ ጠቒሱ ድማ ነዚ መደብ ንምዕዋት ኩሉ ዓይነታት ናውቲ ማእቶት ተዳልዩ ከም ዘሎ ሓቢሩ። ኣቶ ማጆራ ስዒቡ እቲ ንኡስ ዞባ ዓመት መፀ ብሚኒስትሪ ሕርሻ ናይ ዝውሃብ ሽልማት ዕውቲ ክትከውን ምብቃዓ ውፅኢት ልዑል ተሳትፎ ህዝቢ ከም ዝኾነ ኣፍሊጡ። ተሳተፍቲ ብወገኖም ብሞያውያን ዝወሃቦም መደባት ስራሕ ንረብሕኦም ምዃኑ ተገንዚቦም ብወኒ ከም ዝሰርሑ ብምሕባር መደባት ምግራብ ንምዕዋት ኩሉ ዓቕምታቶም ኣዋሒዶም ከም ዝሰርሑ ኣረጋጊፆም። ሃገራዊ ማሕበር ዓይነ ስውራን ኤርትራ ኣብ ቤት ትምህርቲ ዓይነ ስውራን ኣብርሃ ባህታ ን4 ዓመታትን ልዕሊኡን ኣብ ምምሃርን ምእላይን ተምሃሮ ልዑል ኣበርክቶ ንዝገበሩ ኣተባቢዑ። 26 ሰነ ኣብ ዝተኻየደ ስነ ስርዓት ርእሰ መምህር ቤት ትምህርቲ ዓይነ ስውራን ኣብርሃ ባህታ መምህር ገብረ እግዚኣብሄር ገብረ ኢየሱስ እታ ቤት ትምህርቲ ብውሑድ ቁፅሪ ጀሚራ ሎሚ ካብ መላእ ሃገር ንዝመፁ 130 ዓይነ ስውራን ተምህርን ትናብን ከም ዘላ ብምጥቃስ እቶም ዝተተባብዑ ኣባላት ኣብዚ መዳይ እዚ ርኡይ ተራ ዝነበሮም ምዃኖም ኣብሪሁ። ኣብ መወዳእታ ናይ ክብሪ ዕዱም ሓለቓ ጠቕላላ ስታፍ ሚኒስትሪ ምክልኻል ጀነራል ፊሊጶስ ወልደ ዮሃንስን ነቶም ኣብነታውያን መምህራንን ኣሌትን ወረቐት ምስክርን ገንዘባዊ ሽልማትን ዓዲሉ። ኣብ ከተማ

0: ጸዕ ዝርከቡ ሰራሕተኛታት ኮርፖሬሽን ዓሳን ማሪታይምን ንሸውዓተ ስድራ ስዋኣት ዝመቐረ 54,000 ናቕፋ ደገፍ ኣበርኪቶም ሓላፊ ምሕዳርን ፋይናንስን ኮርፖሬሽን ዓሳ ኣቶ ፍጹም ዘካርያስ ኣብ ዘስምዖ ቃል ሰራሕተኛታት ተወዲቦም ዘካይድዎ ንጥፈታት ሕልናዊ ዕግበት ዝህብ ምዃኑ ኣብ መጻኢ ብዝሓየለን ዝተወደበን መልክዕ ከም ዝድፍኣሉ ገሊጹ። ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ሰሜን ወቅሒ ባሕሪ ኣቶ እስማዒል ዑስማን ድማ ንስድራ ስዋኣት ዝግበር ደገፍ እናዓብየ ይመጽእ ከም ዘሎ፣ እዚ ድማ መርኣያ ናይቲ ንሰማእታትና ንስድራ ቤቶምን ዘሎ ኣኽብሮትን ሓልዮትን ከም ዝኾነ ኣብሪሁ። ውሕዲ ድቃስ ኣብ ኣፍራይነት ደቂ ሰብ ዓብዪ ጽልዋ ስለ ዘለዎ ዕቱብ ጥንቃቐ ክግበርን ድቃስ ዝኸልኡ ንጥፈታት ክውገዱን ሞያውያን ይመኽሩ። ወኪል ርእይና ካብ ዞባ ዓንሰባ ኣልማዝ ወለ ገብርኤል ተዳለወቶ ትሕዝቶ ይስዕብ። ኣብ ግዜ ድቃስ ዝበዝሐ ክፋል ስርዓት ኣካላት ካብ ዝነኣሰ ዋህዮ ጅምር ሜታቦሊክ ህንፀት የካየድ። እዚ መስርሕ ከዓ ስርዓት ምክልኻል ኣካላት መትንን ጭዋዳን ኣስከረንን ዳግማይ ፀዓቱ ክድለብ ይሕግዝ። ከምኡ ውን ኣብ ብልሓዊ ዓቕሚ ኣእምሮና ኣገዳሲ ፅልዋ ኣለዎ። ዋሕዲ ድቃስ ሕማማት ናይ ምፅዋር ዓቕሚ ወዲ ሰብ ከም ዝደኽም ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ኣማንኤል ገብረትንሳኤ ገሊጹ። ዋሕደን ብዝሕን ድቃስ ጠንቂ ዝተፈላለዩ ሕዱር ሕማማት ከም ሕማም ሽኮር፣ ሕማም ልቢ፣ ሕማማት ስርዓተ መፍረ፣ ምኽሳዕን ፀቕጥን ክኸውን ከም ዝኽእል ብሓበረ ዶክተር ኣማንኤል ምስ ብቓት ሓንጎል ስለ ዝተሓሓዝ እውን ኣብ ኣፍራይነት ዓብዪ ፅልዋ ከም ዝገብር ኣብሪሁ። ንኣእምራውን ኣካላውን ረብሓታት ድቃስ ብዝምልከት ኣብ ዝሃቦ ሓበሬታ ናይ ምዝካርን ትኩርነትን ዓቕሚ ዘበርኽ ናይ ምምሃዝን ምምሃርን ንቕሓ ዘዕቢ ዝተጎድኡ ዋህዮታት ዝፅግን ሚዛን ዓቕን ሆርሞናት ኣብ ደም ዝሕሉ ጥዕና ልብን ስርዓተ ዙረት ደምን ዘመዓራሪ ከምኡ ውን ቅርፂ ኣካላትና ዝሕሉ ከም ዝኾነ ረዲኡ።
1: ኣብ ኣእምሮና ዘይተደልዩ ኬሚካላት ኣብ ሙሉእ መዓልቲ ክስርሑ ዝውዕሉ እውን ኣብ ግዜ ድቃስ እዮም ዝእለዩ። እዚ ኣብ ናይ ኣእምሮ ጥቕሚ ናይ ድቃስ ኣብ ኣእምሮ ክንርኢ ከለና ማለት እዩ። ኣብ ኣካላት እንተመፂና ኣብቲ ፊዚካል ጥቕሚ ናይ ድቃስ ክንመፅእ ከለና ድማ ኣካላትና ንዓና ዝርዳኣናን ዘይርዳኣናን ፅገናታት ናይ ዝተፈላለዩ ዋህዮታት ቲሹታት ጭዋዳታት ኣብ ኣካላትና ዘጋጥሙ ኣብ መዓልታዊ ስራሕና ዘጋጥሙ ፀገማት ኣብ ግዜ ድቃስ ይፅገኑ ማለት እዩ። ካልእ ኣካልና እውን ፀዓት ንክዕቅብ ወይ ድማ ኤነርጂ ኮንዘርቬሽን ንብሎ ሓደ ሰብ ብዘይ ዕረፍቲ ንነዊሕ ሰዓታት ልዕሊ 24 ሰዓታት ክሰርሕ ወይ ከዓ ክነጥፍ ኣይክእልን እዩ። ስለዚ ሙሉእ መዓልቲ ክሰርሕ ውዒሉ ወይ ኣብ ስራሕ ውዒሉ ኣብ ግዜ ድቃስ ድማ ፀዓት ይዕቅብ ንዝተሓደሰ መዓልቲ ሓድሽ ሓይሉ ሒዙ ክቐርብ ድማ ይኽእሎ። ካልእ ስርዓት ምክልኻል ናይ ሕማማት ወይ ከዓ ኢሚዩን ሲስተም ናይ ኣካላትና እውን ኣብ ግዜ ድቃስ ዝያዳ ሓይሉ ይቐርብ ዝያዳ ይድልድል ማለት እዩ። ስለዚ ካብ ዝተፈላለዩ ሕማማት ንክንከላኸል እውን ድቃስ መሰረታዊ ስለ ዝኾነ ኣካላትና ከም ንድቅስ ይገብረና። ተወሳኺ ምምዕርራይ ወይ ከዓ ምስትኽኻል ናይ ስምዒታት ናይ ኣካላትና ዝተፈላለዩ ሆርሞናት ንስምዒታትና ዝፀልዉ ምስ ጭንቀትን ቅዛነትን ወይ ከዓ ናይ ሙድ ፀገማት ዝተኣሳሰሩ ሆርሞናት ኣብ ግዜ ድቃስ እዮም ዝመዓራረዩ ወይ ድማ ዝስተኻኸሉ። ስለዚ ድቃስ ንምምዕርራይ ናይ ዝተፈላለዩ ስምዒታት ናይ ኣካላትና እውን ይጠቕመና። እኹል ድቃስ ዘይረኽቡ ሰባት መብዛሕትኡ ግዜ ሓረቓት ስምዒታውያን ክኾኑ ይኽእሉ እዩ። እዚ ድማ እቲ ሆርሞን ብግቡእ ከይተመዓራረየ እቲ ንግሆ ስለ ዘርክቦም ማለት እዩ።
0: ግቡእ ሰዓታት ድቃስ ኣብ እዋን ለይቲ ብዕድመ ከም ዝፈላለ ዝጠቐሰ ዶክተር ኣማንኤል ካብ 20 ዓመት ንላዕሊ ዝርከቡ ካብ 7 ክሳብ 9 ሰዓታት ኣብ ክልል ዕድመ 13 ክሳብ 19 ዝርከቡ ካብ 8 ክሳብ 10 ሰዓታት ተምሃሮ ካብ 9 ክሳብ 12 ሰዓታት ህፃናትን ናፅላታትን ድማ ንልዕሊ 12 ሰዓታት ክድቅሱ ከም ዝግባእ ኣረዲኡ።
1: ቀዳማይ ጥቕሚ ናይ ድቃስ ኣብ ሓንጎል እዩ። ሓንጎል ናይ ደቂ ሰባት ከም ንፈልጦ መሰረታዊ ኣብ ዝተፈላለዩ ዓይነት ስራሕት ብቑዕ ሓንጎል ወይ ከዓ ብቑዕ ብቕዓት ናይ ሓንጎል ዘለዎ ሰብ ኣፍራይነቱ ላዕሊ እዩ ማለት እዩ፣ ኣብ ዝኾነ ሞያ ኣብ ዝኾነ ዓይነት ስራሕ። ስለዚ ቀዳማይ ጥቕሚ ናይ ድቃስ ኣብ ሓንጎል እዩ። ኣብ ሓንጎል ክንመፅእ ከለና ቀዳማይ ናይ ምዝካር ዓቕምና፣ ሓድሽ ነገር ናይ ምምሃር ክእለትና፣ ናይ ምምሃዝ ክእለትና ብሩ እዩ ዝዓቢ ብኩል ድቃስ ምስ ንረክብ። ምክንያቱ እቶም ኬሚካላት ዓንተ ወይ ዝጠቐስናዮም ሙሉእ መዓልቲ ዝስርሑ ኬሚካላት ንንጥፈት ናይ ሓንጎልና ብሩእ እዮም ዘጉድልዎ። ስለዚ እኹል ድቃስ ምስ ረኸብካ እዞም ኬሚካላት ምስ ፀረዩ ናይ ምዝከር ዓቕምኻ፣ ናይ ምምሃር ዓቕምኻ፣ ናይ ምምሃዝ ዓቕምኻ ይውስኽ ማለት እዩ። ንሓድሽ መዓልቲ ከዓ ተዳልዩ ይቐርብ።
0: እቲ ድቅሰሉን እቲ ትንሳኣሉን ውሱን ሰዓታት ምፍላይ፣ ቅድሚ ምድቃስካ ፍኹስ ዝበለ ኣካላዊ ምንቅስቓስ ምዝውታር፣ ስክሪን ምውጋድ ከምኡ ውን ኣነቓቓሒ ባእታ ዘለዎ ምግብን መስተን ዘይምውሳድ ገለ ካብቶም ልዋም ለይቲ ዘለዎ ድቃስ ንምስምቓር ዝሕግዙ ልምድታት ምዃኖም ገሊጹ። ወልፍን ድቃስን ምትእስሳር ከም ዘለዎ ዝሓበረ ዶክተር ኣማንኤል ዋሕዲ ድቃስ ዘለዎም ሰባት ወይ ዘይድቅሱ ሰባት ንወልፊ ክቃልዑ ዘሎ ዕድል ሰፊሕ ከም ዝኾነ ምስ ወልፊ ዝነብሩ ሰባት ድማ ብስእነ ድቃስ ከም ዝሰቀዩ ብተወሳኺ ብርሑ
1: እኹል ድቃስ ዘይረኸበ ሰብ ኣብታ ተቐፅል መዓልቲ ናይ ምምዝዛን ተኽእልኡ ሓበሬታ ናይ ምስስልሳል ተኽእልኡ ዝዋሕደ ይኸውን ሓንጎሉ እውን ስለ ዝሰላቸ መበራበር ይደሊ ምክንያት ነቲ ሓንጎል መነቃቕሒ ንግዜኡ መተዓሻሸቡ ማለት ኢና ኣነት ዶፓሚን ንብሎ ሆርሞን ኣሎ ዘነቃቕሕ ወልፊ ናይ ሽጋራ ዘለዎም መስተ ዝሰትዩ ሰባት ዝኾነ ዓይነት ወልፊ ምጥላዕ ክኸውን ይኽእል ነዚ ዶፓሚን ሆርሞን እዩ ዝውስኮ ማለት እዩ እዚ ዶፓሚን ከዓ ንግዜኡ ስምዒት ትፈጥረልካ ኣብ ሰናዊሒ ግዜ ግን ጥዕናዊ ፀገማት ኣለዎ ስለዚ እኹል መጠን ድቃስ ዘይረክብ ሰብ ዶፓሚን ብብዝሒ ስለ ዝደሊ ናብ ወልፊ ዝተቃልዐ ይኸውን ማለት እዩ ብኣንፃሩ ወልፊ ዘለዎም ሰባት ከዓ ሽጋራ እንተመፂና ካፌን ስቲሙላንት ዘለዎ ነገር እዩ ከምቲ ዓንተ ወይ ልክዕ ናይ ቡን ዝጠቐስናዮ ነቲ ድቃስና የዳኸሞ ቅድሚ ምድቃስና ሽጋራ ምትካኽ ጥዑም ድቃስ ንኸይን ድቅስ ክገብረና ይኽእል ማለት እዩ
0: ድቃስ ኣርባዕተ ደረጃታት ዘለዎ መስርሕ ሕይወት ክኸውን ከሎ እቲ ቀዳማይ ደረጃ መሰጋገሪ ድቃስ ዝበሃል ንሓንጎልና ዘነቓቕሕ እቲ ካልኣይ ፎኪስ ድቃስ ናይ ምዝካር ዓቕምና ዘዕቢ እቲ ሳልሳይ ዓሚቕ ድቃስ ጥዕና ኣካላትናን ሕማማት ናይ ምፅዋር ዓቕምና ዝሕይል እቲ ራብዓይ ድማ ንሓፈሻዊ ጥዕና ኣእምሮና ዝሕሉ ደረጃ ከም ዝኾነ ክኢላታት ይሕብሩ ከምቲ ንክንነብር ማይን መግብን ዘለና ብዙሕ ኣቓልቦ ዘይግበረሉ ድቃስ እውን ሙሉእ ጥዕና ክህልወናን ሰብነትና ዘለዩ ሓይሊ ክረክብን ዝኽእሎ ተፈጥራዊ መስርሕ ናይ ሂወትና እዩ በዚ እውን ናይ ድቃስ ግዜና ዕቱብን ኣገባብ ዝሓለወን ምግባር ዝዓዘዘ ጥቕማም ዘለው እዮም ሞያውያን ዝገልፁ ምስ ሰኣላይ ሃብቲ ገርግብሽ ተስፋ ማርያም ኣልማ ዝወልድ ገብርኤለ ካብ ኣገልግሎት ዜና ዘውዓን ሰባ ከተማከረን
2: ክብራትን ክርማንን ቀፅሊ ብዝቐሪብ ዜና ፀይ ንምክታልኩም ደጊመ ብክብሪ ዕድ ኣብ ዜና ወፃኢ ክንሰግር ፕሬዚደንት ዶናልድ ትራምፕ ንኩባንያታት ቴክኖሎጂ ኣሜሪካ ናይ ዲጂታላዊ ኣገልግሎት ግብሪ ኣብ ልዕሊ እትኸፍል ሃገር ናይ 100 ሚታዊ ተወሳኺ ቀረፅ ከም ዝውስን ኣጠንቂቑ ሓያሎ ሃገራት ኤሮፓ ብዛዕባ እቲ ኣብ ልዕሊ ኩባንያታት ኣሜሪካ ዝውሰን ግብሪ ዲጂታላዊ ኣገልግሎት ክዝትያ ከም ዝፀንሓ ገለ ካብኣተን ድማ ንምትግባሩ ተቓሪመን ከም ዘለዋ ፕሬዚደንት ትራምፕ ብማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ሓቢሩ እቲ ዝውሰን ሓድሽ ቀረፅ ምስ ኣሜሪካ ንዝተበፅሐ ንግዳዊ ስምምዓት ዘፍርስን ዝትክእን ከም ዝኸውን ፕሬዚደንት ትራምፕ ብተወሳኺ ኣነፂሩ እዚ ከምዚ ኢሉ ከሎ ኮሚሽን ኤሮጳዊ ሕብረት ግብሪ ዲጂታላዊ ኣገልግሎት ኣድልዎ ዘይብሉ ከምኡ ውን መበቆለን ብዘይገድስ ንኩለን ዓበይቲ ኩባንያታት ብማዕረ ዝተዳለወ ከም ዝኾነ ብምሕባር ረብሓታቱ ንምሕላው ኣድላይ ናይ መልሰ ግብሪ ስጉምቲ ከም ዝወስድ ኣጠንቂቑሎም ፈረንሳን ብሪጣንያን ኣብ ልዕሊ ኩባንያታት ኣሜሪካ ዝውስንኦ ግብሪ ዲጂታላዊ ኣገልግሎት ምስ ዘይቋርፆ ኣሜሪካ ኣብ ልዕሊ እቶ ፍርያትን ናይ 100 ሚታዊት ቀረፅ ክትውስን ከም እትኽእል ፕሬዚደንት ትራምፕ ኣቐዲሙ ምጥንቃቑ ዝዝከር እዩ ብሪጣንያ ካብ 2020 ጀሚራ ኣማዞን ጉግልን ሜታን ካብ ዝርከበን 5 ኩባንያታት ቴክኖሎጂ ኣሜሪካ 200 ሚታዊት ፈረንሳ ድማ ካብ 2019 ጀሚራ 300 ሚታዊት ግብሪ ዲጂታላዊ ኣገልግሎት ክእክባ ምፅንሐን ፀብፃባት ይሕብሩ መንግስቲ ካናዳ ኣብ ዝሓለፈ ዓመት ድሕርቲ ብፕሬዚደንት ትራምፕ ዝተዋህቦ መጠንቀቕታ ኣብ ልዕሊ ኩባንያታት ቴክኖሎጂ ኣሜሪካ ወሲኖ ዝነበረ ግብሪ ዲጂታላዊ ኣገልግሎት ከም ዝሰረዞ ዝዝከር እዩ መንግስቲ ዴሞክራሲያዊት ሪፓብሊክ ኮንጎ ንሩዋንዳ ኣብ ኣህጉራዊ ቤት ፍርዲ ብምጥሓስ ብርክት ዝበሉ ኣህጉራዊ ውዕላት ከሲስዋ መንግስቲ ኮንጎ ኣብ ዘውፅኦ መግለፂ ሩዋንዳ ድሕረቲ 94 ኣብ ሃገራ ዝተፈፀመ ጃምላዊ ሕልቂት ሰራዊት ብምልኣኽን ዕጡቓት ጉጅለታት ብምምዋልን ኣብ ግዝኣት ሃገሩ ዘይሕጋዊ ወታደራዊ ስርሒታት ክተካየድ ከም ዝፀንሐት ከሲሱ ኣህጉራዊ ቤት ፍርዲ ሩዋንዳ ነቲ ጥሕሰታት ብምቁራፅ ብሰንኪ ዘይሕጋዊ ተግባራታ ናይ ዝጠፍአ ህወትን ንዋትን ካሕሳ ንመንግስቲ ኮንጎን ስድራ ቤት ግዳያትን ክትከፍል ትእዛዝ ክህብ መንግስቲ ኮንጎ ፀዊዑሎ ሩዋንዳ ነቲ ዝቐረበላ ሓድሽ ክሲ ብዝምልከት ዛጊት ዝሃበቶ መልሲ የለን ዴሞክራሲያዊት ሪፓብሊክ ኮንጎ ኣብ ልዕሊ ሩዋንዳ ክሲ ክትምስርት እዚ ናይ ፈለማ ከም ዘይኮነ ፀብፃባት ይሕብሩ ሩዋንዳ ኣንጻሪ ዕላማታት ሃገሩ መጥቃዕትታት ንዘካይድ ዘሎ ኤም23 ዝተባሃለ ዕጡቅ ጉጅለ ወታደራዊ ደገፍ ከም እትገብር እዩ መንግስቲ ዴሞክራሲያዊት ሪፓብሊክ ኮንጎ ብተደጋጋሚ ክኸስስ ፀኒሑ መንግስቲ ሩዋንዳ ግን ነፂግዎ እዩ ብሰንኪቲ ጉዳይ ዝምድና ክልቲአን ሃገራት ብፍላይ ካብ 2022 እናቆልቆለ ከም ዝመፀ ፀብፃባት ይጠቕሱ ኣሜሪካ ትማሊ 26 ሰነ ኣብ ልዕሊ ወታደራዊ ዕላማታት ኢራን መጥቃዕቲ ከም ዘካየደት ኣፍሊጣ።

እቲ ኣብ ወደብ ሲሪክን ደሴት ቀሽምን ዝተኻየደን ንመኽዘናት ሚሳይላትን ሰብ ኣልቦ ነፈርትን ስርዓተ ራዳርን ዕላማ ዝገበረን ደብዳብ መልሰ ግብሪ ናይቲ ኢራን ኣብ ልዕሊ መፀብቦ ሕርሙዝ ዝሓልፍ ዝነበረት ባንዴራ ሲንጋፖር ዘሰቐለት ንግዳዊት መርከብ ዘካየደቶ ናይ ሰብ ኣልቦ ነፈርቲ መጥቃዕቲ ከም ዝኾነ ማእከላይ እዚ ኣሜሪካ ኣፍሊጡ። ኣሜሪካ ኣብ ልዕሊ ኢራን መጥቃዕቲ ክተካይድ ክልተን ሃገራት ብ17 ስነ ናይ ምርድዳእ መዘክር ካብ ዝኸተማ ንድሓር እዚ ናይ ፈለማ እዩ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ዶናልድ ትራምፕ ብማሕበራዊ መራኸቢታት ኣብ ዘዘርግሖ ጽሑፍ ኢራን መፀበቦ ሕርሙዝ ኣብ ልዕሊ ዝሓልፍ ዝነበረት ንግዳዊት መርከብ ናይ ሰብ ኣልቦ ነፈርቲ መጥቃዕቲ ብምክያድ ንስምምዕ ምቁራስ ተኽሲ ከም ዝጠሓሰት ከሲሱ። ብካልእ ወገን ሓለዋ ሰውራ ኢራን ሎሚ 27 ሰነ ኣብ ዘውፅኦ መግለፂ ኣብ ሃገራት ወሽመጥ ዓረብ ኣብ ልዕሊ ዝርከብ ወታደራዊ ማዓስከራት ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ኣፍሊጡ። መጥቃዕትታት ኣሜሪካ ምስ ዝቐፅል ተሪርን ሰፊሕን መልሰ ግብሪ ካብ ምሃብ ድሕር ከም ዘይብል ሓለዋ ሰውራ ኢራን ብተወሳኺ ኣጠንቂቑሎ። ኣሜሪካን ኢራንን ኣብ ሞንገን ኣዋርሒ ዝቐፀለ ግጭት ደው ንምባልን መፀብቦ ሕርሙዝ ዳግማይ ንምኽፋትን ዝዓለመ 14 ነጥብታት ዝሓዘ ናይ ምርድዳእ መዘክር ብ17 ሰነ ከም እተፈራርማ ዝዝከር እዩ። መጠን ናይ ወፃኢ ንግዲ ህዝባት ሪፓብሊክ ቻይና ኣብ ዝሓለፈ 5 ኣዋርሒ ምስ ነቅድሚኡ ዓመት ተመሳሳሊ ኣዋርሒ ክነፃፀርን ከሎ ብልዕሊ 15 ሚእታዊት ከም ዝዓበየ ተገሊጹ። ቻይና ኣብ ዝተጠቕሰ ግዜ ምስ መሻርክቲ ሃገራት 3 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት ዝጠቐሱ ፀብጻባት ዝዓበየ ክፋሉ ምስ ኣባል ሃገራት ደቡባዊ ምብራቅ ኤስያ ማለት ኣስያን ኤሮጳዊ ሕብረትን ኣፍሪቃን ከም ዘካየደቶ ኣረድዮም። መጠን ሰደድ ቻይና ብ11.8 ሚታዊት ክቢሉ 1.76 ትሪልዮን ዶላር መጠን እታው ድማ ብ20.5 ሚታዊት ወሲኹ 1.29 ትሪልዮን ዶላር በፂሕሎ። ይኹን እምበር ኣብ ሞንጎ ቻይናን ኣሜሪካን ዘተኻየደ ንግዳዊ ምልውዋጥ ብ13.5 ሚታዊት ከም ዝነከ ኣብቲ ፀብጻብ ተጠቒሱሎ። ንግዳዊ ዝምድና ኣሜሪካን ቻይናን ብሰንኪ ጂኦፖለቲካዊ ረብሓታት ልዑል መጠን ቀረፅ ካልእ ንግዳዊ ፖሊሲታትን ከምቲ ዝድለ ይስጉም ከምዘየለ እዩ ዝሕበር። እዚ ከምዚ ኢሉ እንከሎ መጠን ናይ ወፃኢ ንግዲ ቻይና ኣብ ዝሓለፈ ወርሒ ግንቦት ጥራይ ምስ 2025 ተመሳሳሊ ወርሒ ዝተመዝገበ ክነፃፀር እንከሎ ብ16.9 ሚታዊት ከም ዝዓበየ ተቓሊሑ። ቁጠባ ቻይና ኣብ 2026 ብ14.5 ሚታዊት ክዓቢ ከም ዝኽእል እዩ ተገሚቱ ዘሎ። ቡርኪና ፋሶ ምስ ፈረንሳ ዝፀንሓ ዲፕሎማስያዊ ዝምድና ብወግዒ ከም ዝበተኸት ኣፍሊጣ። ፈረንሳ ኣብ ውሽጣዊ ጉዳያት ጣልቃ ብምእታው ናፅነትን ሉዓላውነትን ሃገሩ ክትደፍርን ንሽበራውያን ደገፍ ክትገብርን ከም ዝፀንሐት ብምኽሳስ እዩ መንግስቲ ቡርኪና ፋሶ ነቲ ስጉምቲ ወሲዱ ዘሎ። እቲ ብቕፅበት ተግባራዊ ዝኸውን ውሳነ ኣብ ሞንጎ ክልቲአን ሃገራት ዝፀንሐ ወግዓዊ ትካላትን ዲፕሎማስያዊ ዝምድናታት ጥራይ ዝምልከት እምበር ኣብ ሞንጎ ህዝብታት ክልቲአን ሃገራት ንዘሎ ታሪኻዊ ባህላውን ማሕበራውን ዝምድናታት ከምዘይፀልዎ መንግስቲ ቡርኪና ፋሶ ኣነፂሩሎ። እዚ ከምዚ ኢሉ እንከሎ መንግስቲ ፈረንሳ ነቲ ቡርኪና ፋሶ ዝተወሰደ ውሳነ መሰረት ዘይብሉ ክብል ብትሪ ብምኹናን ሃገሩ ናይ መልሰ ግብሪ ስጉምቲ ከም እትወስድ ኣፍሊጡ። ኣብ መስከረም 2022 ናብ ስልጣን ዝመፀ መንግስቲ ቡርኪና ፋሶ ሰራዊት ፈረንሳ ካብ መሬቱ ጠቕሊሉ ክወፅእ ኣብ ርእሲ ምእዛዙ ንጥፈታት ማዕከናት ዜና ፈረንሳ ከም ዝኣገደን ዲፕሎማስያታታ ብተግባራት ስለያ ከሲሱ ከም ዘባረረን ዝዝከር እዩ። መንግስቲ ቡርኪና ፋሶ ተመሳሳሊ ስጉምቲ ምስ ዝወስዳ ዘለዋ ማሊን ኒጀርን ሓድሽ ልፍንቲ ምምስራቱ ይፍለጥ። ግዳማዊ ምትእትታው ብሓፈሻ ናይ ፈረንሳ ድማ ብፍላይ ኣብ ዞባ ምዕራብ ኣፍሪቃ ጠንቂ ዘይምርግጋን ምጭጫሕ ሽበራውያንን ከም ዝኾነ እዩ ዝሕበር። እስራኤልን ሊባኖስን ትማል 26 ሰነ ኣብ ከተማ ዋሽንግተን ዘላቂ ሰላም ንምርግጋፅ ዝዓለመ መባእታዊ ስምምዕ ተፈራሪመን። እቲ ስምምዕ ዝተኸተመ ክልቲአን ሃገራት ብመንጎኛነት ኣሜሪካ ን4 መዓልታት ድሕሪ ዘካየድኦ ፅዑቕ ዝርርብ እዩ። እቲ ስምምዕ ዛጊት ብምልኣት እኳ እንተተገልፀ ብሓፈሽኡ ግና ሰራዊት እስራኤል ምንቅስቓስ ሕዝቡላህ ዕጥቁ ክሳብ ዝፈትሕ ኣብ ደቡባዊ ሊባኖስ ናይ ፀጥታ ዞባ ሒዙ ክፀንሕ ዘፍቅድ እዩ። ብዘካዚ ትግባር ናይቲ ስምምዕ ንምክትታል ብኣሜሪካ ዝምራሕ ስሉሳዊ ወታደራዊ ናይ ምትሕብባር ጉጅለ ከም ዝምስረት ተፈሊጡሎም። ኣምባሳደር ሊባኖስ ኣብ ኣሜሪካ ናዳ ሓማደ እቲ ስምምዕ ንሉዓላውነትን ግዛታዊ ሓድነትን ሊባኖስ ንምምላስ ኣገዳሲ ስጉ

ጉምቲ ምዃኑ ክትገልጽ እንከላ ኣምባሳደር እስራኤል ኣብ ኣሜሪካ የሽኤል ሌተር ብወገኑ ውፅኢት ናይቲ ስምምዕ ኣብ ምፍታሕ ዕጥቂ ምንቅስቓስ ሕዝቡላህ ከም ዝምርኮስ ኣነጺሩ። ይኹን እምበር ገለ ወገናት እቲ ስምምዕ ንምንቅስቓስ ሕዝቡላህ ዘጠቓልል ዘይምዃኑ ንሊባኖስ ናብ ሕድሕዳዊ ውግእ ከም ርሓ ከም ዝኽእል የጠንቅቑ ኣለዉ። እስራኤል ካብ መጀመርያ ወርሒ መጋቢት 2026 ኣብ ልዕሊ ሊባኖስ ክተካይዶ ብፀንሕት መጥቃዕቲ ልዕሊ 4,000 ሰባት ከም ዝሞቱን ልዕሊ 12,000 ሰባት ከም ዝቆሰሉን ጸብጻባት ይሕብሩ። እዚ ከምዚ ኢሉ እንከሎ ኣብ ከተማ ቤይሩት ሊባኖስ ነቲ ምስ እስራኤል ዝተበፅሐ ስምምዕ ዝቃወም ሰፊሕ ሰላማዊ ሰልፊ ተኻይዱ። ክብራትን ክርማንን ዜና ቅድሚ ምዛምና ኣርስታቶ ክንክመልኩም። ቤት ትምህርቲ ስነ ኪነት ሰማይ ሓባር ብ6 ዓውደታት ሙያ ዝሰልጠነቶም 143 ተምሃሮ ብሰርተፊኬት ኣመሪቓ። ኣብ ንኡ ዞባ በሪኽ ኣውራ ትግደፍ ስቢል ሰራሕተኛታት ወፈራታት ምዕቃብ ሓመድን ማይን ኣሰላሲሎም። ዋሕዲ ድቃስ ኣብ ኣፍራይነት ደቂ ሰብ ዓብዪ ፅልዋ ስለ ዘለዎ ዕቱብ ጥንቃቐ ክግበር ሞያውያን ምዒዶም። ኣሜሪካ ኣብ ልዕሊ ኩባንያታታ ናይ ዲጂታላዊ ግብሪ ኣብ ልዕሊ እትኸፍል ሃገር ተወሳኺ ቀረፂ ከም እትውስን ኣጠንቂቓ። ዴሞክራሲያዊት ሪፓብሊክ ኮንጎ ንሩዋንዳ ኣብ ኣህጉራዊ ቤት ፍርዲ ብምጥሓስ ብርክት ዝበሉ ኣህጉራዊ ውዕላት ከሲሳታ። ኣሜሪካ ኣብ ልዕሊ ወታደራዊ ዒላማታት ኢራን መጥቃዕቲ ከም ዘካየደት ገሊጻ። ንምክትታል ኮይ መስክር ምስ ዝተረፍ መደባት ኤርቲቪ ክሓድገኩም ዘገነግን

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒሆም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 10ይ ክፋል መደብና ሓደ ሙሉእ ትሕዝቶ ፍልይ ዝበለ ጋሻ ሒዝና ቐሪብና ኣለና። ኣብዚ ናይ ሎም መዓንቲ ዓዲምናዮ ዘለና ጋሻ ተቐማጢ ሃገረ ጀርመን ኮይኑ ከም ኩሎም ብዙሓት ሞያውያን ኤርትራውያን ካብ ወፃኢ ሃገር እንዳመፁ ተመክሮኦም ዘካፍሉ ሓደ ካብኦም ኮይኑ ዘካርያስ ቴድሮስ ዝበሃል እዩ። ኣቶ ዘካርያስ ቴድሮስ ንሎም መዓንቲ ኣብ ዲጂታላዊ ኣርት ወይ ዲጂታላዊ ሜድያ ዝበሃል ኣብኡ ዘሎ ብዙሕ ዓይነት ብዳርጋ ቅድሚ ሕጂ ጠቒስናዮም ዘይንፈልጥ ቁርናዕ እንዳገበረ ነዚ ዲጂታል ኣርት ወይ ዲጂታል ሜድያ ዝበሃል ዲጂታላዊ ሜድያ ዘለዎ ትሕዝቶን ዘለዎ ፍልለያትን ብሓፈሻ ስፍሕ ድበለ መግለፂ ክህበና እዩ ማለት እዩ። ኣቐዲመ ንኣቶ ዘካርያስ ቴድሮስ ስለቲ ተገዳስነቱን ዝሃበና ሰፊሕ መብርህን ብስም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ እንዳመስጎንኩ ናብቲ ሙሉእ ትሕዝቶ ከብለኩም እየ። ሰናይ ምክትታል። ኣብ እዋኑ ብዙሓት ክኢላታት ሞያውያን ካብ ወፃኢ ሃገር እናመፁ ኣብ ዝተፈላለዩ ዓውድታት ብዘለዎም ዓቕሚ ኣበርክቶ ምግባር ሓደ ካብ ልሙድ ተርእዮታት እዩ። ብወገና እውን ንከምዚ ዝበለ ተበግሶታት እናተኸታተልና ናባኹም ነብሎ ኣካል መደባትና እዩ። ንሎሚ ካብ ሃገረ ጀርመን ንዝመፀ ኣብተ ናብ ኤርትራ ዝፀንሓለን እዋናት ድማ ኣብ ከተማ ዓሰብ፣ ኣስመራ፣ ከረንን ዒላ በርብዒድን ሰፋሕቲ ኣስተምህሮታት ዘካየደ ክኢላ ዲጂታላዊ ኣርት ዝኾነ ኣቶ ዘካርያስ ቴድሮስ ኢና ከም ጋሻ ኣምፂናዮ ዘለና። ኣቶ ዘካርያስ ኣብ ብዙሕ ሞያታት ዝነጥፍ ኮይኑ ከም ኣርቲስትን ቀብኣይን ንዝነበሮ ዝምባለ ናብ ናይ ዲጂታል ኣርት ቀይሩ ኣብ ዲጂታል ኣርትን ካልእን ተመሳሳሊ ዓውድታትን ዝነጥፍ እዩ። ንሎሚ ኣብዚ ዓውዲ ኣተኪርና ዕላል ኣካይድና ኣለና።

0: ኣብ ፈለማ ምስ ከካይዶ ዝቐነየ ንጥፈታት ኣስተምህሮ መእተዊ ምሳበና ድማ ዲጂታል ኣርት እንታይ ማለት ምዃኑ ብፍላይ ኣብ ቅብኣ ካብቲ ካልእ ዓይነታት ብምንታይ ከም ዝፍለን መብርህ ክህበና ሓቲትናዮ ኣለና።
1: መጀመርያ ኢሳያስ ቴክ ኢንሳይት ነዚ ኣጋጣሚ ዝፈጠርካ ክመስግነካ ፈቱ። ቀፂሉ ድማ ቴክ ኢንሳይት ነቲ ዝገብሮ ደላ ፃዕሪ ህዝብና ርድኢቱ ኣብ ቴክኖሎጂ ንክሰፍሕ ትቃለስዎ ዘለኹም ከመስግነኩም ፈቱ። ምክንያቱ ኣብ ደገ እውን ብዙሕ ተዓዘብቲ ከም ዘለዎካ ሓደ ካብኣቶም ከዓ ኣነ። ስለዚ ቴክ ኢንሳይት ሓንቲ ፍትቲ መደብ ኤሪቲቪ እያ። ቀፂለ ዘካርያስ ቴድሮስ ዝበሃል ኣብ ጀርመን ቕመጥ ኣብ ግራፊክ ዲዛይንስ ይነጥፍ፣ ዲጂታል ኣርት ይነጥፍ። እቲ ፕሮግራም ዝቐረበሉ ቦታታት ኣብ ዓሰብ፣ ኣብ ፎምቦ፣ ኣብ ኣስመራ ጁኒየር ክላብ፣ ኣብ ከረን፣ ኣብ ሰለስተ ቦታ ማለት ናይ ንጎን ናይ ምሸትን፣ ቀፂሉ ድማ ኣብ ኤላበሬት ክምለስ ከለኹ ኣብ ካልእ ዞባታት እውን ሕቶታት ነይሩ። እቲ ግዜ እንድሕር ኣርኪቡ እውን ክኸይድ እየ ዘዋድ ማለት እዩ። ተሳተፍነት ናይ ህዝቢ ብጣዕሚ ብተገዳስነት እዮም ዝከታተልዎ ነቲ ኣስተምህሮ። ኣፍልጦም ከዓን ሰፊሕ እዩ ማለት ከምዚ ኣብ ጥርሑ ሰንኬሎ ይክንከን ማይትመልእ ማለት ኣፍልጦ ኣለዎም ኣብቲ ዘለዎም ይካንእሾ ተወስኸሎም እምበር ርድኢቶም ሰፊሕ ይቡ ዘለዎም ተገዳስነት ከዓ ብጣዕሚ ልዑል እዩ። ኩሎም ፅን ኢሎም እዮም ሰምዖም ብፍላይቶም ተምሃሮ ኣብ ዕላ በርዒ ድነበረ ሕጂ ከም ክጠቕሳት ኮይነ እቲ ቦታ ፀቢብናስ ብደጊ ኮይኑ ብፍኒ ስራ ኮይኖም ሰምዑ ነይሮም ፅቡቅ ከም ነበረስ በቲ ረብሽኦም ኢካ ትፈልጦ ኢልኒ ክቐርብ ከልሆም ፀጥ ኢሎም ሰሚዖሞ ማለት እዩ። ስለዚ ተገዳስነት ነይሮዎ ማለት እዩ። እዎ ከምቲ ሽሙ ዝሕብሮ ዲጂታል ኣርት ማለት ኣርት ብዲጂታላዊ መንገዲ ማለት እዩ። ናተይ ድሕረ ባይታ ከዓ መጀመርያ ከም ሰኣላይ ከም ስነ ጥበባዊ ነዊሕ ዓመታት ይሰርሐ ምሳይ ዝዓበየ ሞያ እዩ። ድሓር ግና ብዝሓለፈ 15 ክሳብ 20 ዓመታት ግን ኣብቲ ዲጂታላዊ ኣርት ክነጥፍ ጀሚረ ማለት እዩ። እቲ ፍልሊ ዳርጋ የብሉን ክበሃል ከኣል እንታይ እቲ ፍልሊ ተልና እቲ ናይ ቀደም ስእሊ ኣብ ወረቐት ኢኻ ትገብሮ ብሕብሪ ወይ ድማ ኣብ ካንቫስ ብሕብሪ ዋተር ክለር ክኾን ይኽእል፣ ኦይል ከለር ክኾን ይኽእል፣ ዝተፈላለየ ዓይነት ሚድያታት ኣሎ፣ ሚድዩም ኣሎ። እዚ ዲጂታል ኣርት ከዓኒ ኣርት ክነሱ ግን ብዲጂታላዊ መንገዲ ማለት እዩ። ግን እዞም ዝከታተሉና ዘሎ ብፍላይ መንእሰያት ሓደሽቲ ንሕሪ ናብ ዲጂታል ኣርት ክኣትዉ ደልዮም መጀመርያ እቲ ኣርት ዝበሃል ክፈልጥዎ ኣሎ ኣነስ ኣብ ርሳስን ወረቀት ጌርካ ክስእል ኣለዎ ሰብ። እቲ ብልጫ ናይ ዲጂታል ኣርት ልክ ከምቲ ኣብ ካልእ ዓውዲ ማለት እዩ። ሓንቲ ታብሌት ተላትካ 20-30 መፅሓፍቲ ወረቀት ምስካ ማየት ዘይካን እዩ ኣብኡ በቃ ኔክስት ፔጅ እንዳበልካ ክትከይድ ትኽእል ኢኻ። ካልኣይ ከዓ እቲ ስእሊ ክትዕብዮ ትኽእል፣ ከተንእሶ ትኽእል፣ ዲፕሊኬት ትገብሮ ትኽእል። ሌየርስ እዩ ሓፂሩ ከምቲ ካልእ ሰነዳት ዲጂታላዊ ሰነድ ልክዕ ከምኡ እዩ። ስለዚ ዲጂታል ኣርት ማለት ኣርት ክነሱ ብዲጂታላዊ መንገዲ ማለት እዩ። ንክትሕትሞ ወይ ድማ ናብ ካልእ ቦታ ንክትሰዶ ኦንላይን ክትዝርግሖ ከዓ ዝያዳ ኮምፓቲብል ማለት እዩ። ዝያዳ ዲጂታል ስለዝኾነ ቀሊል እዩ ንክተሰጋግሮ ማለት እዩ። ሕጂ ብፍላይ ኣብቲ ደገ ዘሎ ኣብ ወፃኢ ዘሎ ናይ ግራፊክስ ዕዳጋ ኣሎ። እቲ ሓተካ ዘሎ ሰብ ኣይትፈልጦን ሃበይ ዓድሎ ኣነ እንዳሻሃላትኒ ከምዚ ሽማ ሎጎ ደልየለኹ ንኣብነት ደልየለኹ ወይ ድማ ከምዚ ደልየለኹ ማርኬቲንግ ክገብር ደልየለኹ ዕዳጋ ከስፍሕ ደልየ ሞ ዲዛይን ግበር ለኢሉ የውፅኦ። ኣብ ሙሉእ ዓለም ዘሎ ነታ ኣካውንት ነታ ሕቶ ዝረኣያ ከዓ ይፍትን ምስ ዋጋ ኣገይሩ ማለት እዩ። እጂ ኣነ ንድሕሪ ኣባል ኮይነ ይፍትን $50 ብሎ ኢሳያስ ሰሪሕካ 100 ትብሎ ኤማ ማለት ኩሉ ሰብ ነናት ዋጋን እቲ ዲዛይን ንገብር ሽዕት ዋና ይመርፅ ምስ መረፃ ኣነ እዚኣ ደልየለኹ ንድሕሪ ኢልካ ሰሪሕካ ትሰደሉ ንስኻ ሕሳብካ ገንዘብ ሰደልካ ማለት እዩ። ሕጂ ስኻ መንዩ ኣይትፈልጦን እዩ እሱውን መን ኢኻ ኣይፈልጠካን እዩ። እቲ ርክብካ ኣብ ዕዳጋ ኣብ ኦንላይን እዩ ኣብ ክላውድ ኢኻ ትራኸብ ካብኻ ዕድግ ከፍለካ ከዓ ማለት እዩ።
0: ምስ ምምፃእ ዲጂታላውነት ሓደ ካብቲ ዘሰክፍን ብቕልጡፍ ናህሪ ዝኸይድ ዘሎን እቲ ናይ ዲጂታል ኣቑሑ ምውላፍ እኳ እንተኾነ ነቲ ኣብ ዲጂታላዊ መሳርሒ ዘሎ ኣወለፍቲ ኣልጎሪዝማት ተጠቂምካ ዝካየዱ ብዙሓት ኣሉታውያን ጎድታት እውን ካብቶም ዓብ ንቕሓት ዘድልዮም እዮም። እዚኣቶም ከም ዲጂታል ኣዲክሽን ወይ ምውላፍ ናይ ዲጂታላውነት ትሕዝቶ፣ ዲጂታላዊ ምክፍፋል ወይ ዲጂታል ዲቫይድ፣ ዲጂታላዊ ስእነት ብሕትውና ወይ ዲጂታል ሶቨርኒቲ፣ ከምኡውን ዲጂታላዊ ምጡን ኣጠቃቅማ ወይ ዲጂታል ዳይት ወዘተ እናበልካ ክረኣዩ ዝከኣሉ እዮም። ኣዝዩ ዓሚቕ ኣሉታዊ ወገን ከም ዘለዎም ዘረድኡ ብምዃኖም ድማ ነዚኦም እውን በብሓደ እናገበረ ትርጉሞምን ኣሉታ

0: او ሰዓበይነቶምን ብከምዚ ዝስዕብ ገሊፅልና ኣሎ
1: ሓቂ ኢሳያስ እዚአን ኣገዳሲ ሕቶታት እየን ከማን ምክንያቱ ኣብ ሙሉእ ዓለም ኣገዳሲ ውዒ ቴማ ኮይኑ መፂ ሎ እዚ ጉዳይ እዚ እሱ ድማ እንታይ እዩ እቲ ዲጂታላዊ ዓለም ሲ ናቱ ካልእ ዓለም ፈጢሩ ኣሎ እቲ ኣብዚ ዓለም ዝነብሮ ነበርና ኣብቲ ዲጂታላዊ ዓለም ከዓ ልክዕ ኩሉ ብዲጂታላዊ መንገዲ መፂ ሎ ማለት እዩ ንኣብነት ዲጂታል ዳይሜንሽያ ጠቂስና ነርና እሱ እንታይ ማለት እዩ

ኣብ ዓለም ግን ኩሉ ሰብ ዝኾነ ነገር ምስኣል ጥራይ ኮይኑ ኣሎ። ቆፀራ ተለካ ትስእላ ንድሕሪ ቆፀራ ኣለካ ወይ ድማ ሰዓት ክንደይ ክትስእ ኣላርም ፕሮግራመር ሪማይንደር ገለ ዝበሃሉ ብዙሓት ዝተፈላለዩ ፕሮግራማት ኣለዉ። እዚ ሕጂ እንታይ ዝገብረና ሓንጎልና ንኸይሰርሕ እንታይ እዮም ድብሉካ ሓንጎልናስ ማስል እዩ ጨዋዳ እዩ። እቲ ማስል ከዓ ንድሕሪ ክድልድል ኮይኑ ክሰርሐሉ ኣለካ ማለት እዩ ሓቂዶ ሓንጎልና ካልእ ካኸም እንድሕሪ ደይሰሪሕና ኣሉ እንዳደኸመ እዩ ዝኸይድ ማለት እዩ። ሕጂ ረሲዕ መፃና ማለት እዩ። ብሰንኪ ዲጂታላዊ መሳርሒታት ሕማም ረሲዕ ቀልጢፉ መፃና ሰብሲ ኣላርም ኣክንዲ ባዕሉ ተሲኡ ወይ ድማ ፅባሕ ቆፃራ ንድሕሪ ፅባሕ ከምዝለኒ ኣክንዲ ዝብል ኩሉ ፕሮግራም ገብሩ ኣብቲ ናቱ ዲጂታል። ሕጂ ባዕሊ ኣላርም ትገብር ሪማይንደር ትነግረካ ዕለት ክንዲዚ ከምዝለካ ዕለት ክንዲዚ ኣይ ፕሮግራማት ውን መፂ ኣሎ ክሳብ ቆፀራታት ሕዘልካ ባዕሉ ቲኬት ቆርፀልካ እታ ትኬትካ እንድሕር ተቀይራ ተቀይራ ላ ብለካ ብሓፂሩ እስኻስ ኣይድል ትኾን ማለት ልኡም ትኸውን ሽዑ ትሓንጎልካ ዩዝ ኢት ኦር ሉዝ ኢት እዩ ዝበሃል እዚ ሕጂ ወይ ተጠቀመሉ ናይደይ ተጠቂምካ ኣሎ ከዓ ትኸስሮ ማለት እዩ። ጨዋዳ ስለ ዝኾነ ሓንጎልካ ክምጠጥ ኣሎ ክንቀሳቀስ ኣሎ ትሬኒንግ ክገብር ኣሎ ሽዑ ካብቲ ዲጂታላዊ ረሲዕ ትድሕን ማለት እዩ። ንኣብነት ኣብቲ ዲጂታል ዳይመንሽን ድበልናዮ ብግብሪ ክንሪኦ ተኮይና ተጋደልቲ ቅድሚ 40 ዓመት 50 ዓመት ሰብዓታት ማለት 77 78 ዋላ 60 ግለን ዓመተ ምህረት ዘጋጠመ ሓደ ብሓደ ዕለት ክንዲዚ ሰባት ክንዲዚ ሰዓታት ተጓዒዝና ወዲ ክርስቶ ዝበሃል ተሃሪሙ ድሓር ከምዚ ከይድና ኣብዚ ሓዲርና ከምዚ ተመጊብና ኢሎም ዲተይል በቃ ዝርዝራዊ ተዘክሮታት ኣለዎም። ስለምንታይ እዮም እዚኦም ካልእ መሳርሒ ይነበሮም ብምሉእ ሓንጎሎም ጥራይ ዝጥቀሙ ነይሩ ማስል ሕጂ እቲ ጨዋዳ ናይ ሓንጎልና ተስርሖቲ ኮይንካ እንዳዓበየ እንዳተወጠረ ከይድ እንዳደልደለ ከይድ ልካ ከምዝካል ኣካላትና ማለት እዩ። ሕጂ ግን ዝሓድሽ ወለዶ ዘሎ ዋላ እዞም ሽዑ ናይ ቀደም ታሪክ ዝነግሩ ዝነበሩ ናይ ወድካ ቴሌፎን በላ ፅሕፈኒ ቅድሚ 4 መዓልቲ ክንደይ ብቁፅሪ ብፍላይ ከምዚ ዝበልኩካ ናይ ቀደም መን ተወጊኡ መን ሓሊፉ ክንደይ ሰዓት ተጓዒዞም ክንደይ ሰዓት ደቂሶም ክንደይ ጠያይት ተኩሶም ከይተረፈ እዮም ዝዝክርዎ። ናይ ሕጂ ግን ከምኡ ዝመስል ዝርዝራት ክዝክሩ ይክእሉን እዮም። ምክንያቱ ከማና ሰባት ስለዝኾኑ ኣብዚ ዲጂታላዊ ዓለም ስለ ዘለዉ ምሳና ዝኾነ ነገር ስክሪንሾት በዚ ኣጋጣሚ ክንዝክራ ደለና ኣብቲ ቀዳማይ ዲዳክሽን ዝበልናዮ ኩሉ ሰብ ክስእል እዩ ዝውዕል ቆፀራ ተለካ ትስእል ሓንቲ ኖት ኣገዳሲ ትብላምሽ ስክሪንሾት ትወስድ ትስእላ ተመሊስካ ኮይተን ብባንሃ ካባይ ጀሚርካ ሕጂ ንምውቃስ ዘይኮነ ኩሉ ሰብ እዚ ዲጂታላዊ መሳርሒታት ከምንስልቹ ከም ዘይነንብብ እዩ ጌርና ደሎ ኣብቲ ሶሻል ሚድያ ውን ንመፆ ንኸውን እምበር ዋላቶም ፀሓፍቲ ሓደ ንፉዕ ፀሓፋ ኣክንዲ ፅሕፍ ኣክንዲ ፅቡቅ ገይሩ ግራማር ሓልዩ ዝፅሕፍ ደይኑ ሶሻል ሚድያ ኢሉ ቁርፅቁርፅቁርፅ ኣቢሉ ኣፍሪቤሽን እናገበረ ብትኸብሎ እቲ ኣንባባይ ካልቃም ጅምር ኣቢሉ ንድሕሪ ንውሕ ኢላቶ ገድፈ ኣይንብብ ዋላ ትኸንብብ ዝኽእል ሕጂ ነቲ ቋንቋ ንኮላ ይፀልይዎ ነቲ ወዲሰብ ከዓኒ እቲ ዲጂታላዊ መሳርሒ ሙሉእ መዓልቲ ደኒኑ ክውዕል ከሎ ሓንጎሉ ከዓ እንዳደኸመ እዩ ዝኸይድ። እቲ ዲዳክሽን ከዓ ልቃኹም እዩ ወዲ ሰብ ቀደም ሲ ሓደ ነገር ክውስን ተኮይኑ ወይ ድማ ንድሕር ተኻቲዑ ድዩ ወይ ክፈልጥ ደልዩ መፅሓፍ ከፊቱ የንብብ ሞ ፍልጠት ይድልብ ነይሩ። ሎሚ ከም ይኮነን ብዛዕባ ቻይና ትፈልጥ ደሊና ኣብ ጉግል ብ ዝኾነ ፕሮግራም ታይፕ ትገብሮ ሰከንታት ከይወዳእ ክኮልካ ከዓ መፃካ ተንብብ ክንዲዚ ሚሊዮን ክንዲዚ ስፍሓቱ ክንዲዚ ገለገለገለ ዕፁ ምሰበልካያ እቲ ትምህርቲ ከዓ ኣብ ሓንጎልካ የለን ሽዑ መፅእ ምስ ኣጥፋእካያ ከዓ ካብ ሓንጎልካ ከዓ ጠፍእ። ቀደም ግን እንድሕሪ ሓደ ፍልጠት ክትድልብ ደሊካ ወይ ድማ ክትፈልጥ ደሊካ መፅሓፍ ከፊትካ 2-3 መዓልቲ ተንብቦ ሞ እቲ ፍልጠት ቀሲ ኢሉ ኣብ ሓንጎልካ ኣቱ ይፀንሕ ከዓ ነባሪ ማለት ሓዳሪ እዩ ፍልጠት ማለት እዩ። እዚ ሕጂ ዘሎ ግን ቅፅበታዊ እዩ ብዙሕ እዩ ግን ብልጭ ኢሉ ጠፍእ ኣብ ሓንጎልካ ካልእ ከምኡ ኢፌክት ኣለዎ። ሕጂ እዚ እቲ ረሲዕ ማለት እዩ እቲ ዲዳክሽን ዝበልካዮ እዩ እቲ ሶቨረንቲ ወይ ድማ ፕራይቨሲ ዝበሃል ካልእ ከኸም እዩ። ቀደም ድሕሪ ሚሳይልን ታንክን ወታደራትን ኣለኹ ኣብ ግንባር ተዓዲ ውሕስቲ እያ ንድሕሪ ኦንላይን ጌርካ ኩሉ ኣካላት ናይቲ መንግስቲ ናይ ጥዕና ናይ ባንክ ናይ ፀዓት ብሓፂሩስ እቲ ሲስተም ኩሉ ብኦንላይን ድሕሪ ጌርካዮ ሓደ ካልእ ሃከርስ መፂኦም ሃክ ክገብሩካ እዮም። ስለዚ ልኡላውነት የብልካ ወይ ድማ ብውልቂ ሰባት ኮይኑ ከዓ ፕራይቨሲ ማለት እዩ። ኣብነት ኣነ ናተይ ፋይልስ ናተይ ዳታ ብዛዕባ ኩሉ ደለካ ንብረት ናይ ጥዕና በሎ ኩሉ ኦንላይን ድሕሪ እቲካዮ እቲ ምሳኻ የለን ናትካ ንብረት ኣይኮነን ማለት እዩ። ኣይኮኖ ዶ ናይ ውልቀ ሰባት ናይ በዓል ፔንታጎን ክኸውን ኣሎ
ሕጂታ ምናልባት ካብዞም

0: ተኸታተልቲ ሓሳብ ክብሉ ክእሉ ብቲ ናትካ ዌብሳይት እታ ዝበለፀት መፍትሕ ወይ ድማ ዝበለፀት ሴፍቲ ቢ ኦፍላይን ይብልና ድሕሪ ውሕስነት ዘለካ ኦፍላይን ሕጂ እዚ ናይ ሃገርና ፖሊሲ ከምኡ ኮይኑ ዝመዓኒ ክሳብ ኩሉ ናይ ሴኪሪቲ ኦንላይን ሴኪሪቲ ወይ ድማ ዲጂታል ሴኪሪቲ ዘረጋግፅ ኦፍላይን ክፅንሐ ኣለዎ ድሕሪ ኦንላይን ኣቲኻ ሚሳል ካብ ኒ ኮይኖም ክትክሶ ክእሉ እዮም ወይ ድማ ክትክስካዩ ንዓኻ ክሃርመካ ክእል ኣብ ደገ ኮይኖም ኮንትሮል ክገብሮ ክእሉ እዮም ባንክካ ክወስድዎ ክእሉ ጥዕናኻ ሓፂሩ ዲጂታላዊ ሰቨኒቲ ብጣዕሚ ኣገዳሲን ሓደገኛን ኣርእስቲ እዩ ስለዚ ንሕና ውን ክንፈልጦ ኣለና ብውልቂ ደረጃ ውን ብመንግስቲ ዝሓስብሉ ኣለዉ ብውልቂ ደረጃ ከዓ ንሕና ኩሉ ሰብ ንናቱ ዳታ ሕጂ ሶሻል ሜድያ ድሓር ንዛረበሉ ንኾን ኩሉ ናይ ደቁ ስእሊ ናቱ ስእሊ መዓስ ተወሊዱ ኣበይ ተማሂሩ ኩሉ ፕሮፋይል ከምዚ ጌርካ ትህቦ ንመን ትህቦ ኣለካ ሕጂ ስኢቲ ዲጂታል ሰቨንት ዝበሃል ዲጂታል ዲቫይድ ከዓ ተመሳሳሊ ቀደም ዓሌትነት ፃዓዱን ፀለምትን ኣፍሪቃን ገለገለ ባሃል ነይሩ ሕጂ ግን እቲ ዓሌትነት ዲጂታላዊ ኮይኑ እሱ እንታይ ንምባል እዩ ብቋንቋ እንግሊዝኛ ወይ ድማ ብዌስተርን ላንጉጅስ ከም በዓል ፈረንሳ በሎ ጀርመን በሎ ሓፂሩ ናይ ምዕራቦ ቋንቋ ጌርካ ሓደ ሰብ ክትፅርፎ ወይ ድማ እዚ ሄት ስፒች ዝበሃል ክትገብር ዕድል ይብልካ እቲ ዌብሳይት ናትካ ዕፆ መቕፃዕቲ መፃእካ ክሳብ ክትእሰር ክትክሰስ ትኽእል ኢኻ ብእንግሊዝኛ ኮይኑ ወይ ድማ ብናይ ዌስተርን ዓለም ንኣብነት ዋላ ብቋንቋ ፈረንሳ በሎ ፍሬንች ማለት ዝካልእ በሎ ውቲ ኮይኑ ካታተብሎ ከዓ ንምንታይ ምቲ ሕጂ ድሕነትናቶም ይሕልውሎ ማለት እዩ ብትግርኛ ጌርካ ብቋንቋ ብሊን ጌርካ ብቋንቋ ሳሆ ጌርካ ወይ ድማ ብቋንቋ ናይ ኬንያ ንበሎ ገለ በሎ ንድሕሪ ተዛሪብካ ንድሕሪ ዓዲ ዘጣፍእ ተዛሪብካ ግን ቁልሕ ድብለካ የለን እቶም ኮንተንት ኢቫሉዌተርስ ዝበሃሉ ኣብቲ ሶሻል ሚድያ ዘለዉ በሎም እቲ ነቲ ትሕዝቶታት ዝምርምሩ ሰባት ምናልባት ሓደ ሰብ ክልተ ሰብ ናይ ትግርኛ ክኢላታ ተቐምጡ ኮኑ ናይ ትግሪ ኣይረኽቡን እዮም ዋላ ተደለዩ ገንዘብካ ኢንቨስት ይገብሩን ሕጂ ዓለይትነት ተርዲእካ ነቲ ናቶም ሳይድ በቃ ድሕም ክትብላይ ትኽእልና ካብቲ ግቡእ ንድሕሪ ወፂኻ መቕፃዕትን እገዳታትን መፃእ እገዳ ክብለካ ስቲ ናትካ ዌብሳይት ናትካ ፔጅ ይዕፆ ትኽሰስ መቕፃዕቲ ከዓ ትኸፍል ብካልእ ቋንቋ ግን ከምኡ ኢ ከዓ ኢና ንሪኦ ዘለና ንድሕሪ ኦንላይን ብትግርኛ ሪኢካ ዓድና ዓዲ ዘጠፍእ ዓሌታት ዘነውር ብሓፂሩስ ክትብሎ ክደግሞ ብሸግር ትሕሶታት እዩ ዝፍኖ ዘሎ ግድሾም ሳእታ ዲጂታል ዲቫይድ ዝበሃል ዓሌትነት ሕጂ እንታይ ኮይኑሎ ብዲጂታላዊ መንገዲ ኮይኑሎ ማለት እዩ
1: እዚ ክግለፅ ፀንሐ ቀሊል ዝመስል ግን ሓደ ካብቶም ተጠቃምነት ናይ ዲጂታላዊ ምዕባለ ሒዝዎ ዝመፀ ኣሉታ እዩ ከምቲ ኩሉ ግዜ ንብሎ ፔን ኦፍ ግሮውዝ ወይ ኣብ ምዕባለ ዝርከብ ቃንዛ እውን ክበሃል ዝከኣል እዩ ካብዚ ዝገደደውን ነቲ ነዊሕ እዋናት ሰሚዕካ ዘይኮነ ርኢኻ እዩ ዝእመን ዝበሃል ዝነበረ ወይ ምርኣይ ምእማን እዩ ዝበሃል ሎሚ ሎሚ ምርኣይ ምእማን ከም ዘይኮነ ዘረጋግፅ ብዙሕ ኣብነታት ኣሎ እዚ ኦፕቲካል ኢሉዥን ዝበሃል ነቲ ትሪኦ ብዘእምን መንገዲ ዝቐርብ ዝተጋነነ ወይ ጌጋ መልእኽቲ ዘመሓላልፍ እዩ ነዚ እውን ምስ ሞይኡ እናዛመደን ኣብነታት እንዳሃበን ብዝርዝር መሊስልና ኣሎ
0: ኦፕቲካል ኢሉዥን ዓይንናስ ክሪኦ ዝደለየ ዝርኢ ወይ ድማ እቲ ንሪኦ ዘለና ኩላ ግዜ ሓቂ ይኮነ ሕጂ ኣብዚ መዋዓውዒ ብዙሕ ግዜ ንሰምዓይና ምርኣይ ምእማን እዩ ሞ ረኣዩ ገለባሃል እዩ ርኣይ ግን ምእማን ኣይኮነ ሕጂ ሓደ ብሓደ ክንምግቶ ንኽእል ኢና እዚ ንኣብነት እታ ትርእዋ ዘለኹም ናይ ዳማ ሰንጠረጅ ኤን ቢን እንድሕራ እናፃፂርናየን ክልቲኤን ዝተፈላለየ ሕብሪ ዘለዎን መስላ ዳማ ተኮይኑ እቲ ፀሊም እዩ እቲ ፃዕዳ ከዓ ፅዕዱ ድበሎ ወይ ሓመሽታ እዩ ክንሪኣ ኩልና ውን ከምኡ ትመስለና ኣላ እንድሕራ እንቀሳቂስና እታ ፊደል ቢ ንላዕሊ ገፅና ቀስ ኢልና ንድሕራ እንቀሳቂስና ትረኣየኩም ኣላ ሕ የንቀሳቀስ ኣለኹ ናብ ቢ ኣብቲ ኮርና ምስ ወሰድኳ ቢን ኤን ሓደ ሕብሪ ኣለዎን እተን ፀሊምን ፃዕዳን ዝነበራ ክልቲአን ሓደ ዓይነት ሕብሪ ከም ዘለዎን ትረኣየና ኣላ ኣብታ ቦታ እንድሕር መሊስያ ግን ኤይ ፀላም ትመስል ቢ ከዓ ፃዕዳ ትመስል ሕጂ እዚ ኣብ ሓንጎልና ዝፍጠር ዘሎ ሃለውስታ ኢሉዥን እዩ ሓፂሩ ብትግርኛ እንታይ ክንብሎ ኢና ሕጂ ቅርፅታት ጌርካ እዚ ሕጂ ብናይ ሕብሪ ማለት እዩ ብቅርፅታት እውን ኣሎ እዚኣ ሕጂ ክንደይ ትሪያንግል ኣሎ ኢላ ድሓቶም ኣሎ ተምሃሮ ይኹን ዓበይቲ ዘይተምሃሩ ብዙሕ 9-8-12 ገለኢሉ እዩ መልሲ ዝህብ በዚ ኣጋጣሚ እዚ ናይ ዝተምሃሩ ስለ ዝተምሃርካ ፍልጠት ስለ ዝደለብካ ትፈልጦ ፍልጠት ተደይደሊብካ ደይትፈልጦ ኣይኮነን እቲ ናይ ንኣብነት ናይ ፐርስፔክቲቭ እዚኣ ትረኣየኩም ደላ እዛ ማኪና

0: ናዚ ሕጂ ኣርባዕተ መኪና ክሰርዐ ሓንቲ ላ ዓቐና ከይቀየርኩ እታ ማኪና ንቅድሚት ገፀ ክሰርዐ ንብብሓደ ንቅድሚት ክሰርዐ ከለኹ እተን ማኪና እንዳነኣሳ ዝኸዳ ዘለዋ መስላ እንዳነኣሳ ግን ኣይከዳን እየ ዓቐነን ሓደ ሕጂ እዚ ኢሉዥን እዩ ስለምንታይ እዩ ኢሉዥን ዝፈጥር ዘሎ ቅድሚ ኣሸሓት ዓመታት ናይ ወዲሰብ ሓንጎልስ ብከምኡ እዩ ተዓሊሙ መፅዩ ቀለም ዝተማሃረ ዘይተማሃረ ኣብ ርሑቕ ደሎ ደቂቕ ኮይኑ ረአየካ ምስ ቀረበ ከዓ እንዳዓበየ መፅእ ሕጂ ንድሕር ሓደ ዓይነት ዓቐን ዘሎ ማካይን ሰሪዕካይን ሓንቲ ድሕሪት ኮይና እንዳቕረብካይን ተመፅኻ እቲ ዝቐርብ ዘሎ ክዓቢ እዩ ዘለዎ ብሎጂክ እዚ ግን ንድሕሪ ፐርስፔክቲቭ ይበሃል ዕምቀት ከይተኸተልካ ሰሪሕካዮ ግን ተቐድሚ ዘላ ዝነኣሰ ትመስል ሕጂ ኣብ ሜድያ ኣብ ኒውስ ብጣዕሚ እዮም ነዚ ዝጥቀምሉ ብኣፎም ገይሮም እዚ ምዕሩይ ኣይኮነን ኣይብልኻን እዮም ግን ሓደ ቁፅሪ 4 ወሲዱ ሓደ ቁፅሪ 1 ወሲዱ ክበሃል ከሎ ሓደ ዓይነት ዓቐን ወሲዶም ከለዉ እቲ ንእሽቶ እቲ ዓብድ ወሰደ እዩ ዝመስል ሕጂ ብጣዕሚ እዮም ዝጥቀምሉ ከምዚ ዓይነት ቴክኒካት ማለት እዩ እዚኣ ሕጂ እዛ ትረኣየኩም ዘለዋ ጣውላ እታ ቀዳመይቲ ብፀጋም ዘላ ዝነውሐት ብየማን ዘላ ድማ ከምዚ ጭብጥ ዝበለት ሞ ካልእ ቅርፂ ዘለዋ እያ ትመስል ንድሕር ኣንቀሳቂስናያ ግን ኢሉዥን እዩ ዝፍጠር ዘሎ እምበር ዓቐና ሓንቲ እያ ካብ የማን ንፀጋም ድሕ ወሲደያ ዓቐና ሓንቲ ምዃና ክትረኣየኩም እያ ናይ ቀጠልያን ናይታ ቀያሕ ትመስል ሕብሪ ሓደ እዩ ይንቀሳቀሰና ኣለኹ እወት ዕቤትን ሓደ እዩ ድሕር ጥቀስ ጌርና ወሲድና ልክ ዓብቲ ርእሳ ምስ መፀት ማዕረ ምዃንን ትረኣየና ማለት እዩ እታ ናይ ስሉስ ኩርናዕ እውን ከምኡ እታ ስሉስ ኩርናዕ ማለት ሓንጎልና መሊ እዩ ዘርእየና ኩሉ ግዜ ነቲ ንሪኦስ ተመል ባዕሉ እዩ ዝቕፅሎ እምበር ኩሉ ኣይንሪኦን ኢና ክሪኦ ደሊ እዩ ዝርኢ ዓይንና እቲ ትረኣየና ዘላ ሕጂ ትሪያንግል ዝበሃል የለና ትሪያንግል ዝበሃል ሰለስተ መስመር ዕፁብ ክኾነ ኣሎ እዚኣ ግን ዕፁብ መስመር የብላ ስለዚ ከምዝታት ዓይነት እቲ ኦፕቲካል ኢሉዥን ዝበሃል ቅርፂ ብቅርፂ እተን ኣርባዕተ ዓይነት ኢሉዥን ሓደ ብሓደ ብስእሊ ክንሪአን ኢና እዚኣ ትረኣየና ዘላ ሕጂ ፀሊምን ፃዕዳን እቲ መስመር ካብ የማን ንፀጋም ዝኸይድ ዘሎ መስመር ንኩሉ ሰብ ተሰባበረ መስመር እዩ ዝመስሎ ዘሎ መሲሉ እዩ ዝረአ ሕጂ እቲ መስመር ግን ድሕሪ ፅቡቅ ጌርና ዝተልናሉ ዝተሰባበረ መስመር ኣይኮነን ፓራሌል እዩ ፓራሌል ማለት ስፍሓቱ ኣብ መንጎኡ ደሎ ፍልሊ ዘቂር እሞ ከዓ ብመስመር ዝተመስመር ዝተሓንፀፀ ትኽ ዝበለ መስመር እዩ ክንሪኦ ከለና ግን ዝተሰባበረ መስል ሕጂ እቲ ሕብሪ ጥራይ ምስ ቀየርኮ ኣብዛ ካልእቲ ስእሊ እቲ መስመር ትኽ ከም ዝበለ ይረአየና ሕጂ እዚ ኣብ ሓንጎርና ዝፍጠር ዘሎ ኢሉዥን እዩ ስለዚ እታ ምርኣይ ምእማን ድዩ ትብል ሕቶ ቅድሚ ኤኣይ ምምፅኡ ማለት እዩ ቅድሚ ኤኣይ እውን ምርኣይ ምእማን ኣይኮነን እቲ ዓይንና ሲ ኩሉ ግዜ ዝመሰሎን ክሪኦ ዝደለየን እዩ ዝርኢ ሕጂ ብዘበን ኤኣይ ከዓኒ ዝገደደ በቃ ንሓደ ሰብ ዘየለዎ ዘይገበሮ ክትገብሮ ትኽእል ኢኻ ማለት እዩ ስለዚ ንዝኾነ ነገር ኩሉ ግዜ ክልተ ግዜ ክትሓስበሉ ኣለካ ማለት እዩ ሓንቲ ላ ኩሉ ግዜ ምስላ ዝነብሮም ኣብ ሓደ ዋን ኣብ ሓደ እንዳ ጥልያን ሬስቶራንት ዝሰርሕ ነይረ ኣብቲ ሬስቶራንት ዓባይ ታቤላ ኣላ እንታይ ድብለካ እቲ መሳርሕታት ኣብ ደሎ ውዕዩ ዝሕልዩ በሊሕ ነገር ኣሎ ስባር ጥሩሙዝ ኣሎ ዓባይታ ፖስተር እንታይ እያ ትብል ኣብዚ ገዛ ክትኣት ከለካ ኣብዚ ክሽና ክትኣት ከለካ ኩሉ ግዜ ኩሉ ቑሕትካ ብጓንቲ ጌርካ ሓዞ ምክንያቱ መፅኡ እዚኣ ውዒቲ እዚኣ ዝሕልቲ ኣብዚ ካራ ኣሎ ኣብዚ ስባር ጥሩሙዝ ኣሎ ኢሉ ዝነግረካ የለ ስለዚ ኩሉ ግዜ ንጥንቃቐ ንናትካ ድሕነት ጓንቲ ጌርካ ክትሕዞ ኣለካ ኦንላይን ካልካ ኸም ሓደ ሰብ ክስዕስዕ ርኢካ ወይ ድማ ከምዚ ንብሎ ዘለና ኢሉዥን ኣሎ ቅድሚ ኤኣይ ማለት እዩ ኤኣይ ምስተወሰኩ ከዓ ዝገደደ ከምቲ ስኻ ኩሉ ግዜ ተርእየና ዲፕፌክ ኣሎ ካልእ እውን ክመፅእ ብ ሕጂ ኩሉ ግዜ ሕጂ ክልተ ግዜ ንሓስብ ኣለና ክንዲ ከምዚ ንዲ ተባሂሉ ከምዚ ንዲ ገይሮ ክንዲ ምባል ክኸውን ንኽእል ድዩ ፌክ ዶ ክኸውን ንኽእል ኢልና ክንሓስብ ኣለና ማለት እዩ
1: ንኣቶ ዘካርያስ ቴድሮስ ዘቕረብናሉ ሕቶታት ምስ ሞይኡ ዝዛመዱን ብሰፊሑ ክገልጸልና ዝደለናዮምን ክኾኑ ከለዉ ዲጂታላዊ ትሕዝቶ ዝፈጥሮም ኣሉታታት ኣተኪርናኢና ሓቲትናዮ እታ ራብዒቲ ዘቕረብናሉ ሕቶ ድማ ብዛዕባ ኣብ ዲጂታላዊ ትሕዝቶታት ወይ ስእልን ምስልን ዘለዉ ሕቡኣት ዝበሃሉ መልእኽትታት እዮም እዚ ሳብሊሚናል ኣርት ዝበሃል ኮይኑ ንዓኻ ዝረኣየካን ብዘይውናኻ ወይ ሳብ ኮንሽስ ለቨል ኣብ ውሽጥኻ ዝሰርፅ ትሕዝቶታትን ዘጠቓልል እዩ ብፍላይ ኣብ ምውዕዋዕ ብዙሕ ግዜ ዝጥቀምሉን ሳብሊሚናል ማርኬቲንግ ወይ ሳብሊሚናል ኣድቨርታይዝን ብምባል ብዙሕ እዋን ዝጥቀስን እዩ ነዚ እውን መብርሂ ክህበና ሓቲትናዮ ኣለና
0: እዚኣ ግዳሲ ሕቶ ኢሳያስ ምክንያቱ እዚ መዋዓውዒ ኣቑሑት ኩሉ ንሪኦ ሕቡእ መልእኽትታት ኣሎ። ሓንቲ ሕጂ ዓለም ሙሉእ ንፈልጣ እዘን ናይ ኩባንያ ናይ ትንባኾ ናይ ሽጋራ እቲ ናይ ኣሜሪካን ኣብነት ኤፍዲኤ ዝበሃል ፉድ ኤንድ ድራግ ኣድሚኒስትሬሽን ዝበሃል ገዲድዎን እዩ ኣብቲ ናይ ሽጋራ ባኮ ቴክስት ክፅሕፋ ማለት እዚ ሓደገኛ እዩ ሽጋራ ምስታይ ካንሰር ምፅ እዩ ንጥዕና ከዓ ሓደገኛ እዩ ገለ ዝብል ክፅሕፉ ተገዲዶም ፅሕፉ ከዓ ነይሮም። እሱ ኣያክለን ስእሊ ከዓ ግበሩ ተባሂሎም። እቲ ስእሊ ግን መጀመርያ መን ሂቦሞም እቶም ናይ ኤፍዲኤ ዝበሃሉ ኢሎም ሂቦሞም ስካሕካሕ ስሊ ዝመስል ገለ መለ ዝለጥፉሉ ኢሎም ሂቦሞም ንዝተወሰነ ግዜ ለጢፎም ሸጥዎ ነይሮም። እቲ ዕዳጎም ቀልጢፉ ወዲቁ ሽዑ ሕጅሶም ከሲሶም እስኹም ክትቅድዱና መሰልኩም እቲ ኤፍዲኤ ዝበሃል ክግድዶም መሰሊ እዩ ምክንያቱ ጥዕና ናይ ሕብረተሰብ ንክሕሉ እዝን እዝን እዝን ሰኣሉ ብሉና ስእሊ ግን በዓልና ክንጥቀዕ ኣለና ኢሎም በዓልና ዝመረፅናዮ ስእሊ በዓልና ክንገብር ኣለና እዚ ፍሪዶም ኦፍ ስፒች ዝበሃል ማለት እዩ ሓደ ሰብሲ ንነብሱ በዕሉ እዩ ዝገልፀ እምበር እዝን ከምዝን ከምዝን ኢልኩም ስ ንዓና ይትግለፁና በዓልና ነብስና ክንገለፅ ኢና ኢሎም እዚኦም ከምኡ ክብሎ ከለዉ ረቲዖም እዮም ሓደ ኣብቲ ቤት ፍርዲ ከይዶም ረቲዖም እዮም ከምኡ ክብሎ ከለዉ ግን በዕሎም ክገልፅዎ ስለዝደለዩ ይኮነን እንታይ ደኣ እቲ ሳብሊሚናል ዝበሃል ሜሴጅ ክሕልፉ ስለዝደለዩ እዮም። ሕጂ ክትሪኦ ከለካ ብኣካል ክዛረብሉ ይትኽእልኒ ወይ ድማ ነቲ ስእሊ ክተምፅኦ ኣይትኽእልኒ ኢኻ ግን ኣብዚ ኩሉ ሽጋራታት ባኮ ተጠቂዑ ዘሎ እንድሕርኢናዮ ቁስለ ዝመስል ኦፕሬሽን ዝተገብረ ዝመስል ወይ በዚ ከፋት ዘለዎ መስተንፈሲ ዝተጎደአ ዝመስል ኢሉዥን ይሰጅ ሳብሊሚናል ሜሴጅ ይሰጅ ድሕሪ ርኢካዮ ንድሕፅ ጌርካ ዝተውዒልካዮ ካሊእ እዩ እቲ ዕዳጎም ከዓ ብኡ መጠን ከዓ ወሲኮ ሽዑ። ሕጂ ኩሉ ግዜ ንሕና ዘይንሪኦ ፅሑፋት ኣሎ ዋላ ጎደና ሕጂ ዓባይ ናይ ሽጋራ ባኮ ስእልልካ እዛ ኩሉ ሰብ ኣብ ሒዱ ሒዝዋ ዘሎ ዓባይ ገይሮም ኣብ ጎደና ስእልዋ ሽጋራ ኣይኮነት ንሳ ንሕሪ ርኢካ ካልኣይ ነገር ኣብዚኣ ክንፈልጣ ዘለና እቲ ሽጋራ እቲ ነዚ ንምባር ምምሃር ኣየድለይካ ምሁር ስለዝኾንካ ተንብቦ ዘይተማሃርካ ከዓ ዘየንብቦ ኣይኮነን ዝኾነ ቋንቋ ዘየድልዮ ዝኾነ ትምህርቲ ዘየድልዮ ወዲ ሰብ ክሳብ ዝኾነ ክርኢ ሰብ ዝከኣለ ከንብቦ ክእል እዩ እንታይ ትርኢላካ ተልካ ግን ክነግረካ ይክእልኒ ኣብ ኩሉ ግን ደስ ብሎ ሕጂ መብዛሕትኡ ኣካላት ናይ ደቂ ሰባት እዩ ትብኡ ደሎ ስእልታት ወይ ናይ በዓል ዝፈሳሲ መስተታት ናይ በዓል ዊስክ በሎ ናይ በዓል ኮካኮላ በሎ በረድ ገይሮም ገለ ታሕቲ ሕብራዊ ገይሮም ስእሉልካ ቴክስት ካ ፅሑፉ እንጂ እሱ ግን በረድን ዊስክን ኣይኮነ ትደሎ ስእሊ ንሕፅ ጌርካ ርኢካዮ ኣብ ሕቡእ ስእልታት ኣሎ ንኣ ርኢ ክተብሎ ከለካ ጥርሙዝ ዊስኪ እያ ትመስለካ ወይ ኮካኮላ መስለካ ወይ ዝኾነ ፈሳሲ መስለካ እቲ ሓንጎልካ ግን የንብቦ እቲ ውሽጢ ተሓቢኡ ዘሎ እንታይ ምኳኑ ፈልጦ እዩ ሕጂ እስኻ ክትዕድጎ ትግደድ ብዙሕ ሰብ ከይፈተወ እዩ መስተ ዘዕድግ ከይፈተወ እዩ ሽጋራ ዘዕድግ ከይፈተወ እዩ ካልእ ነገር ንኣብነት ኣብ ሓደ ድኳን ክትኣቱ ከለካ ዘይትሪኦ ኮንዚዩም ዝብል ፅሑፍ ኣሎ ሓሽሽ ይብለካ ወይ ድማ ጎደና እዚ ቢልቦርድ ዝበሃል ምሻሉ ዓበይቲ ጎደናታት ኦበይ ዝብል ፅሑፍ ኣለዎ ስእዲ እቲ ፅሑፍ ሕቡ እዩ ግን ኦበይ መሻለካ መንግስቲ ዝበለካ ግበር ዝዓይነቱ ወይ ድማ ሓሽሽ በቃ ስእልካ ዱካን ሰዓትካ ትደልዮ ደይትደልዮን ገፋፊጥካ ትኸይድ መን ኣዚዝካ እቲ ሕቡእ መልእኽቲ ሕጂ ስኻ እንታይ ትርኢ ኣለካ ተልካ ንሰብ ግን ወልሓንቲ ዕምባባተ ትርኢ ኣለኹ ብለካ ንድሕር ኣብ ዕምባባ ተሓቢ ኮይኑ ቴክስት ንድሕር ፈሳሲ ወይ ዊስኪ ኮይኑ ወይ ገለ ኮይኑ ከዓ እታ ትረኣየካ ዘላ እዚኣ የትርኢ ዘለካ ትብል ብውሽጢ ግን ሓንጎልካ ተኣዚዙሎ ነቲ መልእኽቲ ስለ ዘንብዎ ዘሎ ይትግብሮ። ሕጂ እዚ ንምንታይ ኢና ንዛረበሉ እዚ ቅድሚ ኣይ ዝነበረ መድረኽ ንደቂ ሰባት ብጣዕሚ ሓንጎልና ተቋፃፂርና ይፅል እዩ ቅድሚ ኣይ ማለት እዩ ኣይ ምስ መፅእ ከዓ ዝገደደ ክኾን እዩ። ስለዚ ኩሉ ግዜ እዚ ክትዕድግ ከለካ ወይ ድማ ሓደ ነገር ትገብር ከለካ ስለምንታይ ልካ ትሓት ኣለካ ኣብ ትሕቱካ ውን ኢልካ ሰብሲ ዝበዝሐ ሰዓታት ኣብ ስክሪን ውዕል ኣሎ ኢልካ ሕጂ ካብተን ዓበይቲ ሚት እቲ ጌጋ ርድኢት ብዙሕ ሰብ ሕጂ ኣብቲ ሶሻል ሚድያ ድኣ ንመፆ ንኸውን እምበር ብዙሕ ሰብ ነቲ ኮንተንት ከም መቕረ ዝበሃሉ ገይሮ ወስቶ ሕርትካ ትዑ ሰብኣይን ሰበይትን ወይ ድማ ምስ ወድካ ኩዕሶ ኩዕሶ ድሃ ትርኢ ዘሎ ሓራ ብዘ ደ ትብሎ ወይ ድማ ማቴማቲክስ እ ዘፅንዕ ዘሎ ትልካ ትሪኣ ከዓ ማቴማቲክስ ይፅንዕ ኣሎ ንፉዕ ልካየ ትኸይድ ኣይፅንዕኒ ግን ዘሎ ሕጂ እቲ ኮንተንት ሲ ታራ ይብሉ ትሕዝቶ ናይቲ ትሪኦ ዘለካ ታራ ይብሉ ሓቂ ተለዎ መፅሓፍ ደ ይንብል መፅሓፍ ፍርቂ ሰዓት ኣይንብባኒ ንሳ ግን ከምዚ ደኒ ንብል ምክንያቱ ንዓኻ ዝስሕበካ ሕብርታትን ሕቡእ መልእኽትን ኣሎ ንሳቶም ከዓ ናትካ ኢንጌጅመንት እዮም ደል ኣብታ ዳየት ዝበልናይ ዓንተዋይ ናብኣይና ንመፅእ ንኣብነት ሓደ ሰብሲ ኣራንሺ ፕሮቲን ኩሉ ብሓፂሩ እዚ ቫይታሚናት ንሕርበሊዑ ድሕራ ብዚሕዎ

0: ክስዕ ማለት እዩ ሓኪም ወይ ድማ ዝኾነ ሰብ እንታይ ብሎ ሞዳያት ግበር ማለት ኣጉድለዎ እቲ ተህልኮ ዘለካስ ኣጉድል ይብለካ ንምንታይ ከይትክስዕ ማለት እዩ ሚድያ ካልቀኹም እዩ ንድሕሪ ክትጥቀመሉ ኣለካ ኣንፃር ቴክኖሎጂ ኮና ቴክኖሎጂ ኣገዳሲ እዩ ግን ክትዕቅኑ ኣለካ ዳያት ልክዕ ከምዚ መዓር ፅቡቅ ኢልካ መዓር ጥራይ ደትበለ ወይ ድማ ፀባሰት ደይትውዕል እቲ ሜድያ ከዓኒ ሰዓታት ትገብረሉ ኣብ ሰዓታት ከዓኒ ትጥቀም ማለት እዩ ሕጂ ዳያት ብስርዓት ትገብረሉ ኣለካ ካልኣይ ቤተሰባት እንታይ እዮም ዝገብረሉ ሕጂ ብዚ ምዕቡል ዓለም ምዕረባዊ ዓለም ክትኣቱ ከለካ ማዕፆ ሓንቲ ሳንዱቅ መሳሊት ኣላ ቀደም ሰብ ጫሙ ውፅኢ ዩዳኣቱ ነይሩ ሕጂ ግን ሰብኣይ ሰበይቲ ኣቦ ወዲ ብሙሉእ ስድራ ቤት ቴሌፎኑ ዘቐምጠላ ንእሽቶ ሳንዱቅ ኣላ ኣብ ኣቕሚጦኣቱ ኣብቲ ውሽጢ ገዛ ነንሕዶም ዛረቡ ከም ቀደሙ ማለት እዩ ከምኡ እንተደ ኮይኑ ግን ኩሎም ነናቶም ሞባይል ሒዞም ከምዛ ትሪእዋ ዘለኹም ስእሊ ሕጂ ኣብዚ ስእሊ እዚኣ ንድሕሪኢኹም ሰብኣይን ሰበይትን ኣብ ሓደ ዓራት ደቂሶም ነናቶም ሞባይል ንሪኢ ኣለዎ ነናቶም ሞባይል ክሪኢ ከለዉ ምስ ካልእ ሰብ እዮም ዝዕልል ዘለዎ ሕጂ ምናልባት ሕማቅ ገብሩ ኣለዉ ከይኮኑ ክእሉ እዮም ሓደ ክዑ ሰርኢ ኣሎ እሳ ተኸታታሊ ድራማ እውን ትሪኢ ትልትኹም ግን ስለዚ ክፍትኦም ሕማቅ ኣይኮኑን ትዝርእዎ ዘሎ ሞ ሕማቅ ጌጋ ኣይኮኑን ድሕሪና ግን ተጋጊና ኣለና እቲ ኮንተንት እቲ ትሕዝቶ ትሪኦ ዘለካ ኣገዳሲ ይኮነ እንድሕሪ ኣብ ዓረት ብሓንሳ ኣለካ ትዕልል ኣለካ ትዛረብ ኣለካ ድሕሪ ሞባይል ሪኢካ ምስኻ ግን ሓንጎልካ ደክም ኣሎ ንስኻ ከዓ ኣብ ካልእ ዓለም ኣለካ ማለት እዩ ኣካልካ ይውድ ኣሎ
1: ኣብ መወዳእታ ድማ ነዞም ዝተጠቕሱ ዓይነታትን ኣሉታታትን ዲጂታላዊ ሜድያ ምስ ማሕበራዊ መራኸቢታት ኣዛሚዱ ሓፂር መዛዘሚ ገይርልና ኣሎ
0: እዚኣ ኸማን ብጣዕሚ ኣገዳሲ ትርኢት ሕቶ እያ ምክንያቱ ንዓና ንኤርትራ ጥራይ ደይኮነስ ንሙሉእ ህዝቢ ዓለም ተቋፃፂርዎ ዘሎ እዩ እቲ ማሕበራዊ መራኸቢታት እዚ ዩኤስ ዋር ዲፓርትመንት ወይ ድማ ቀደም ዲፓርትመንት ኦፍ ዲፈንስ ዝበሃል ብወግዒ ሂማን ማይንድ ኢዝ ነክስት ባትል ግራውንድ ኢሉ እዩ ኣዊጁ ማለት ናይ ደቂ ሰባት ሓንጎልሲ ድሕሪ ሕጂስ ኣውኢና ክንወጋእ ሓይሊ ኣየር ሓይሊ ባሕሪ ሓይሊ ምድሪ ሳይበር ገለ ዝበሃል ነይሩ ሕጂ ግን ንወዲ ሰብ ኣብ ሓንጎሉ ከድካ ትዋግኦ ኣለካ ሚሳይል ኣብቲ ከሎ ኣብ ገዝኡ ምክንያቱ ቴሌፎን ባዕልካ ካትዕድጋ ባዕልካ ትመልኣ ኤሌትሪክ ትሕልዋ ከይትባላሸ ሕጂ ኣብኡ ግን ንዓኻ እንታይ ሰዱልካ እትሳቶም ዝደልዮ መልእኽታት ሰዱልካ ከምዚ ንብሎ ዘለና እቲ መልእኽቲ ሕማቅ ግበር ዓድካ ንድምሰብ ተባኣስ ገለ ይኮነ ንብለካ ዓሚ ብረቂቕ ዲዛይን ዝተሰርሐ ንዓኻ ዘይጎድእ ዝመስለካ ጥራይ እቶ ሓደ ከማ ዲስትራክት ይገብረካ ይሕዘካ ኣክንዲ ትምሃር ስኻ ኣክንዲ ምስ ሰብ ትዛረብ ኣክንዲ ትንቀሳቀስ ኣክንዲ ዓይንኻ ናይ ርሑቕን ናይ ቀረባን ዝርኢ ብሓፂሩ ስ ቀደም ዝነበርናዮ ኣክንዲ ትኸውን ሙሉእ መዓልቲ ከምዘልካ ትብል እዚኣ ኹን ንባዕላ የጥቃዓካ ኣሎ ማለት እዩ ንስኻ ንፉዕ ወታደራይ ትኸውን ኢኻ ንፉዕ ሓኪማ ኣይትኸውን ኢኻ ንፉዕ ኢንጂነር ኣይትኸውን ኢኻ ማለት እዩ ንፉዕ ተምሃራይ እውን ኣይትኸውን ኢኻ ንፉዕ ዜጋ እውን ኣይትኸውን ኢኻ ሕጂ ብዙሕ ግዜ እቲ ትሕዝቶ እዩ ዘስተብዕል ሰብ ወይ ድማ ደቅና ተባላሸዮም ዝብለሉ ሰዓታት ምና ኣሎ ግን እቲ እዚኣውን ካልይቲ ሚት እያ ደቅና ጥራይ ደይኮኑ ዋላ ዓበይቲ ንኣሽቱን ኩሉ ብማዕረ ይፅሉ ዘሎ ኣብ ርእሲኡ እቲ ሰዓታት ከዓ ክንደይ ሰዓት ትሪያ ማዓልቲ እቲ ትሕዝቶ ዲጂታላዊ ኮይኑ ኦንላይን ይኹን ኣይኹን ኩሉ ሓደ ድብዚ ኣነ ደቂ ሓፍተይ ድዮ ካልእ ሰባት ርእየ ካብ ቲክቶክ ዝተመልአ ካብ ብሓፂሩ ካብ ሶሻል ሚድያ ዝተመልአ ብክልተ ናቕፋ ብሰለስተ ናቕፋ ተዓዲጉ ክማቐልዎ ሼር ክገብሮ ገለ ርኢና ኣብ ምንታይ ና ንመፅእ ብሳይንስ ተረጋገፀ ናይተ ርእቶ ዘይኮነ ብሳይንስ ተረጋገፀ መፅሓፍት ኣሎ መፅሓፍ ሪፕልስ ዝበሃል እዚ ዓዲካ ተንብቦ መፅሓፍ ኣብ ወረቐት ዘይኮነ ግን ኣብ ዲጂታላዊ መልክዕ ሕጂ ብዙሕ መፅናዕቲ ተገይሩ ሰብ እታ መፅሓፍቲ ሓንቲ መፅሓፍ ኣብ ወረቐት ከተንብባን ኣብቲ ዲጂታላዊ መንገዲ ከተንብባን ሓደ ይኮነት ውፅኢ ሒዙ ብወረቐት ከተንብቦ ከለካ ዝያዳ ፍልጠት ኣለዎ ሓንጎልካ ምክንያቱ ዋላ እዚ ናተይ ኣነ ሰርሓ ኣላዓውድ ሕጂ ናብነት ዲጂታል ኣርት ሰሪሐ ኢለካ ምሽ ታብሌት ኣላት ንገለ ገይሮ ብወረቐት ክስእሎን ኣብቲ ስክሪን ክስእሎን ሓደ ይኮነ ውፅኢቱ ሕጂ ንዓ ወረቐት ንከምስልዋ ብዙሕ የምፅዕሩ ዝዕደግ ኣሎ ሰብዓይ ዩሮ ሂብካ ትዕድጎ ትልጥፎ ኣብ ርእሲታ ታብሌት ናተ ሕጂ ኣይፓድ ኣብ ርእሲኣ ትልጥፎ ሓርፋፊ ሕጂ ክፅሕንፅፅ ከለካ ልክዕ ቁርብ ድምፂ ገብር ከም ወረቐት ሓኹኽ ብል ሕጂ ታ ሓኹኽ ምባል ንባዕላ ንዓ ገንዘብ ከፊልካ ካተምፃእ ነታ ድምፂ ቀደም ነይሩ ላ ሕጂ እውን ኣሎ ንድሕር ገንዘብ ከተውፅእ ደደልካ ስእሊ ሞ ሸተት ሸተት ዝብለካ እቲ ፒሮን እቲ ክስታይን ሕጂ መቐረት ናይ ስእሊ ይብልካ ትሕንፅፅ ዘለካ ይመስለካ እዩ ሕጂ ግን ብለካ ኣለኹ 78 ኣለውን ክብር ዝበለ ክሳብ ሕብሪ ዘለዎሉ ናብ ብጭው ዝበለ ሕጂ ብኡ ክስእል ከለካ ልክዕ ከም

0: ሕራይ ገርግሽ ሎሚ ብዝገበርካ ኣስተዋፅኦ ኣብየታዊ መንግስትና እዚአን ክመሽ ይብካ ኣሎ። ካብዚ ንላዕሊ እንተቐፂልካ እውን ዝያዳ ሞሳን ክወሃበካ እዩ። ኣብቲ ዓዲ ኣቲኻ ንዕኦም ተመሲልካ እሞ ኸዓ ጭቡጡን ፅፅዩን ዝኾነ ሓበሬታ እንተ ደ ኣምፂኻ ዝለዕለ ሓላፍነት ክወሃበካ እዩ።
1: ራይ ይቐኒየለ ክብል ሊቀመንበር
0: ኣይትሕመቕ ኣጆኻ ብርተዕ
1: በርህን ዓነይ
2: እንታይ ስርኡ ዘለኹ እወይ ኣነ እንታይ ዝገብሮ ዋ እሾኽ ደገና ንቁስቁስ ኣብ ገዛ እሾኽ ከብቁል እንታይ ይበሃል እዚ እወይ እወይ ሰብኣይ ኣኽ
3: ኣልጋነሽ እዚ ትብልኒ ዘለኺ ረጊእ ክሕሰብሉ ንነገራት ኣግፊሕና ንረኣዮ ኣይተተሓወኺ
2: ስምዐሉ እንዶ ኣምና ከም ብዕረይ መኸይዳ ኣፌሎጊ መስቕ ዘይበልኩ ድ ክደሊኽኒ ጸሊም ደበና እኳ የብልዕለና ንጠጢዩ ዘሎ
3: እሱስ ሓቂኺ ላኪን ዘይፈለጥናዮ ምስጢር ከይህሉ ንሕማቕ መዓልቲ የለኹን በላ እኳ ዝበሃል

0: ዝግ በሊ
1: ዝግ ድሕሪ ዝግ ከዓ ምዝራግ ኣሎ ካብ ፅቡሕን ዘይፅቡሕን ንዛረብ ግዳ ዝብለክ ዘሎ ክዘይትሰምዕኒ
0: ኣልጋነሽ ተራራይ ትኾኒ ምናልባት እዚ ሰብኣይ ንጹፍ ሰብ ክኸውን ይኽእል እዩ መስዳር እንደይትነስኢ ክልኣመረ ትፈክር
1: ብፍፁም ካብ መንጋጋ ኣንበሳ ዝመልቖት ማንቲ ለቀሲና ይተሓድርኒ ወይ ድራር ዝብኢ ወይ ድራር ወኻርያ ትኸውን ኣነ ድማ ድራር ፀላእ ክኾን ኣይደሊኒ ኣምና ከለና ክተማኽርኒ እኳ ይዛረበኪ ዘለኹ
0: ኣንቲ ልጋነሽ ሻቕሎተይ ከምዝናትኪ ይኮነ ኣዝዩ ዝተፈልየ እዩ ኣይተን ፅርፅሪ ቀስበል እኳ እዝብለኪ ዘለኹ
1: ሕደግና ንዶ ነገራት ንሕና ኣፀቢቕና እያ ፅቡቅ ኣኽፊእና የከፍእ እቲ ሓቂ ጥራሕ እዩ ዝምልሶ ነሰብኣይ እዚ ድማ ኣይገድፎኒ ኣብዚ ብፃሕ ከብፅሐ
0: ኣዑ ዝብላ ምትቀብልየት ኣለወለት
2: ኣ ሰብዓኒ ኽን ኣደናኽን እንዴ ኣሊ
3: ይሕታ ድሓዲኻ
2: ገበል ዓካት ገበል ዓካት ገበል ዓካት ኣንቲ ገበል ዓካት እቲ ሰምዓኒ ንመስልን ኣንታ ገበል ዓካት
3: ጋባ ጋባ
2: ብራቮ ብራቮ ሰላም በላኒ ሰላም በላኒ ብራቮ ብራቮ ርኸን ገባ ነዊሕ ጠመትኡ ነዊሕ ጠመትኡ ገባ በላ ገባ በላ ክትዕወታ ገባ በላ እወ ገባ በላ
4: በል ሕጂ ዕድና እንተኸፅብቕ እንተሓርፍፍ ካብ ሻዕብያ እንተኣምር መሪቕና ወፂና ኣለና ሕጂ ሓንቲ ምርጫ ዘላትና
5: እንታይ ምርጩ
4: ምስ ኣቤታዊ ኢትዮጵያ ወይ ሞት ወይ ህየት
5: ደርደር ኣነ ኮ ሰብን እዝግን ዝፈልጠኒ ፃዕረኛ ደፋእ ድንኩል ሓደስታ እዩ እዚ ትብለኒ ዘለኻ ደርቲ ኣፍ ልበኻ የንፍሕን እዩ የበሎ የበሎን የበሎን የበሎ
4: ሄሀ በርሀ ዋዓሎ ይተዋዓሎ ሻዕብያ ተደቅሰና ዘምስለካ
5: ማርያም ኣበይ ምስከደ
4: ንሱም ወፅናሓልካ ሓንቲ ዕድል ኣብ ቅድሚና ፅብየና ኣላ ወይ ጎቦኹን ወይ ምስ ጎቦ ህፀቃዕ ካልእ ምርጫ የብልና
5: እዚ ነቲ እንተበልና ሕጂ ወላ ሓንቲ ዋጋ ይብሉ ኣነ ግን ማርያም ኣሚነ ናብ ጓለ ይኸይድ እዩ
4: በርሀ ሻዕብያ ከም ገመል ነካስ እያ ፅባሕ ንጎ ከም ጠስምጥኤል ወላ ኣላ ክተብለካ እያ ሻዕብያ ዘይፈለጠ ፍለጣ
5: ዳሓንዳሓ ማርያም ሒዛ ሓንቲ ይኸውን ፅሉላት እምብር ኮይና እንታ
2: መጥሉል ኣነ ጥሉል ኣነ ጥሉል ወ ወ ወ ኣነ ጥሉል እየ ፅሉል እየ ፅሉል ኣነ ጥሉል ስምዑ እያ ስምዑ ስምዑ ስምዑ ስምዑ ገበል ዓካት ገበል ዓካት እንታ ገበል ዓካት ገበል ዓካት
5: ኣታ ጋባይ ንደሊ ዓካት ንደሊ ናዕነታ
2: ገበላ ገበላ ኣበይና ኢልክኖ ጠቕሙ ስለ ዘይትፈቶ ኩያ ኣይትፈቶኒ ኢኽን ኣይትፈቶኒ ኢኽን ገባ ገባ ገባ ዓንቃሪቦን በሊሕ ንእሽኩ ስለ ዘሎ ብቀቀብ ክሉ ዝሓዘክን
1: ኣቦ ደጊም ኣነ ንስኻን ከም ዓይኑን ሽጉርትና ኮይና ዘለና ብዕላማ ወላድን ውሉድን ኣይኮናን
5: ኣልጋነሽ ጓለ ቆምቆኛ ዘረባኺ ዋላ ዋላ ዋላ ይርዳአንን እዩ ዘሎ
1: ኣቦ ኣነ ውድብቲ ሻዕብያ እየ ንስኻ ምስ ፀላኢድካ ትሕውስ ተባሂልካ ሻዕብያ ኣሲራትካ
5: ኣልጋነሽ ጓለ ልብኸ ምስ ሻዕብያ ከም ዝኾነት ኣይሰሓትኩን ግን እዚ ትብልዮ ዘለኺ ኣነን ማርያምን ጥራሕ ኢና ንፈልጡ ብላኸይማ ብበለካን ላኸዓካን እያ ሻዕብያ ኣሲራትኒ ኣነ ግን ኣብዚ የለኹ ኣብቲ የለኹ ከም ማይንጎቦ ንብፁ ሰብኣየ የብለክሎ
1: ብላኸይማ
5: ዎ ብላኸይማ
1: ኣቦ ካብ ገበን ነፃ እየ ትብለኒ ኣለኻ
5: እወ
1: ፅቡቅ መረጋገፂ ወረቕት ኣለካ ሃይ ባርእኒ
5: ኣልካነሽ ዋለ ኣነ ኮ ብተኣምር ኮይ ካብ ኢድ ሻዕብያ መሊቕ መፅ ዘሎ
1: ኤኮ ገበነኛ ስለ ዝኾንካ በል ካብ ሕጂ ሰዓት እዚኣ ነዛ ገዛ ወይ ኣነ ወይ ንስኻ ኢና ንቕመጣ
5: ኣንቲ ቆልዓ እንታይ ኢኽ ነዚ ዘረባ ተዋጃበር እዮ ዘለኺ
1: ኣቦ ኣነ ባዕለይ ኣይቀትለካኒ ሻዕብያ ግን ኣብዚ ከባቢ ስለ ዘሎ ፍተው ፅላዕ ሒዘካ ከይዲ
5: ኣብ ሻዕብያ
1: እወ ናብ ሻዕብያ ብጥቆማ እንተኾይኖም ኣሲሮም ኢኻ ናፃ ኢኻ ኢድካ እንተሓዊስካ ሓጢኣት እንተሃልይዋ ግን እታ ዘላ ብኣላ
5: እሞ ንሞት ዝሕሊፍካ ክትብኒ
1: ፍርድኻ ሞት እንተኾይኑ ኣነ ብ

0: ኣሕዋተይ ናፅነት እንተርእያ ናይ ኣሕዋተይ ታሪክ ካ ክነግሮሚ እንተተሰዊኡ ግን ታሪክ ባዕሉ ታሪክ ካ ክነግሮሚ
1: ካን ኣርባነሽ ጓል ናእዳን መልቀስን ብድሕሪ ዋኒ እዩ ግር ኣነ ግን ብጠጠወይ ኮየ ናእዳየን መልቀሰይን ዝርኢ ዘሎ
0: ንስኻ ንዕላማኻ ኣነ ድማ ንዕላማይ ካብ እምነተይ ነግፈረ ግለ ይፈልጥኒ ኣቦ ንስኻ ነባሪ ኮንጋን ሃገር ግን ነባሪት እያ ኤርትራ እንተሃሊና ንነብረላ ተሞይና ድማ ንቕበረላ እዚ ሃገር እዚኣኮ ናይ ውሉድ ወለዶ ውርሽዕ
1: ካ
0: እወ
1: ኣርጋነሽ ጓል ሽዕ ፈልፂ መጥመሪአን ልሕፂ ከም ዝብልዎ ቦታት ሀየ ናይ ልቢ ክግበር እታ ዘላ ኣብኣ ኣላ
0: ፅቡቅ እሞ ንዓናይ ንኽድ
1: ኣርጋነሽ ጓል እንተ ሞትኩሲ ተልኪ ኢኸ ትልቅስለይ
0: ንብዓት ድራማ ሰብ ዘይርዮ ሰብ ዘይሰምዖ ከ ኣባኡ ዝመልካ
2: ስምዑ ስምዑ ኣታ ስምዑ ስምዑ ወይለ ንስኹም ዲኹም ንስኹም ዲኹም ስምዒ ስምዒ ስምዒ ስምዒ እዚ ሰብኣይ ኣምር ናይ ገባ የብሉንኒ ኣምር ናይ ገባ ፅቡቅ ርክ ማሃር እዮም ፅቡቅ የርኪ ዓጢያ ክምሃር እዮም ሕራይ ዶ
1: ሕራይ ዶ
2: ማርዮ ጥዕየር ክምሃርዮ ማርዮና ኣፀቡቃ ቢል ክምሃርዮ ማርዮ ማርዮ ኣታ ስምዑ ስምዑ ስምዑ ኣታ ንዓኹም ኣታ ንዓኹም ስምዑ ስምዑ ኣታ ስምዑኒ ዶ ገባ ንዓካ ገባ ንዓካ ኣታ ገባ ንዓካ ስከስከስከስከ እንታይነት ገባ ሳይ ትፈልጡን ኢኹም ገባ እንታይ ሳይ ትፈልጡን ኢኹም በሉ ስምዑ ስምዑ ስምዑ ስምዑ ስምዑ እንታይነት ገባ ክነግረኩም እየ ስምዑ እወ ገባ ገባ ጠመቱ ነዊሕ ነዊሕ ጠመቱ ጠመቱ ነዊሕ ስለዝኾነ ድማ ስሩ ነዊሕ ሰሚዕኹም ዶ ስሩ ነዊሕ ስሩ ነዊሕ ስለዝኾነ ዓብ ገረብ እዩ እዚ ዓብ ገረብ እዚ ኣብ ትሕቲ የፅልለካ ፍሩዮ ከዓ ኣዝዩ ኣዝዩ ኣዝዩ ብኩር እዩ ብፍርዮ ድማ ይዕንግለካ ምግቢ ኮነካ ሰምዑ ኣለኹም ዶ እወ እዞም ኩለን እንስሳታት ኣብ ትሕቲ የፅልላ ቆፅሉ ይምገባ ዋላ ፍርዮ ይምገባ ኩሉ ተረዲኩም ዶ ተረዲኩም ዶ ግርም ግርም ሕራይ ሕራይ ሕራይ ሕራይ ወይለ ወይለ ወይለ ወይለ ወይለ ወይለ ዝረሳዕኽዎ ዝረሳዕኽዎ ዝረሳዕኽዎ ሰምዑ ኣለኹም ዶ ስምዑ ገባ ገባ እሸኹ በሊሕን ዓንቃሪቦን ስለ ዝኾነ ሕፅር ድማ ኾነካ ኣቦታት እንታይ ይብሉ መስለኩም ኣቦታት እንታይ ይብሉ መስለኩም ብእሸኽ ገባ ዝተሓፅረ ማንም ነይደፍሮ እዛ ምስላ ኸ ሰሚዕኹማ ትፈልጡ ዶ ሰሚዕኹማ ትፈልጡ ዶ እወ ገባ ድማ ኣዝዩ ኣዝዩ ሓያል ዝኾነ ሕፁር እዩ ብገባ ንድሕር ዳ ሓፂርካ ማንም ኣይሰግሮን እዩ ካልእ ድማ ካልእ ድማ ቆፅሊ ናይ ገባ ንፀጉርካ መለስለሲ ይኸውን ወ ሓቀይ እንደ ኣዴታት ንፀጉርና ምስ መለስለሲ ይኸውን እዩ ገባ ብራቦታት ብራቦታት ተረዲኩም ዶ በቃ ናይ ገባ ኣምር እዝን ካልእን እዩ ሕራይ ዝተረፈ ድማ ዳህራይ ክምላልኩም እየ ገባ በሉ

0: ዓራይ እምበር ኣበይ ብርሀ፣ ኣብዝ ሓለፈ እንታይ ከም ዝደለናኩም ከይፈለጥኩም ካብ ኢድና ምሊጥኩም ከይድኩም። ህዝባዊ ግንባር በደል ኣለኩም ኢሉ ይኮነን ፀዊዐኩም። ከምኡ ብመጠን ከምቶም ኣብ ማእከል ዓዲ ኮይኖም ዓጅኹም ዘም ደቀይ ኣብ ጎንኹም ኣለና ዝብሉ ኣቦታትን ኣዴታትን ምስኦም ኮይንኩም ኢድ ክትሕውሱ እሞ እሂን ምሂን ክንበሃሃል ኢና ፀዊዕናኩም ነርና። ሕጂ እውን ክምብል በለ እምበር ኣይትኸዕውን ሳላ ዘዋዕሮ ጓልኩም ተራኺብና ኣለና። ከምቲ ኩሉ ኤርትራዊ እጃሙ ዘበርክት ዘሎ ምስ ደቂ ዓድኹም ሓቢርኩም ሕጂኹም በሉና ወዲ ኣለኹ ክትከዱ ትኽእሉ ኢኹም።
1: ሓራይ ኣቦይ እተናይ ልበይካ እዚኣ ያ ነይራ።
2: ተመስገን ተመስገን ዛጓለይ

ሕራይን በዓር ምስሊ ብዙሓት ኣብነታውያን ኤርትራዊት ኣደ ዝኾነት ወይዘሮ ኣልጋነሽ ዕምባባ ትዕድለልና ሚኒስትሪ ሚኒስተር ቱሪዝም ኣስካሉ መንቆርዮስ ንመድረኽ ንዕድም። እዚኣ እዛ ጅግና ትርእይዋ ዘለኹም ሰራሒት ቅያ ወይዘሮ ኣልጋነሽ እቲ ድራማ ናታ ታሪክ እዩ። እስኪ ለይ

እሱ ከኣቶ ንዑ ፊና ሞኒካ ድሓር ክንመለስ ሕሸና

መደምና ትራን ኣብ ሰሙንዚ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ ምምህርና ዝሰርሑ እዮም። ማዕረ ማዕረ ምምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላለ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀትን ከለዉ ዝወስድዎም መሳርሒታትን ኣብ ሕቁኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖት ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህዳት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንክትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ከመይ ኣለኹም እዞም ደቀይ? ሰላም ሰላም ሰላም ሰላም። ከመይ ኣለኹም ፎቶዋት ደቅና ክቡራት ስድራ ቤታት? ከመይ ኣለኹም ኣብ ውሽጥን ኣብ ወፃእን ትርከቡ ብምሉእኹም? መደብና መደብ ሃለው ቆልዑ ከመይ ኣሎ? ትሕጎስሉ ዘለኹም ዝኾነ ይኹን እንድሕር ርእቶ ኣለኩም ከዓ ኣብቲ ታሕቲ ተፃሒፉሎ ቴሌፎን ደው ኢልኩም ማለሲ ዝኾነ ዘለኩም ሓበሬታ ከትሕብሩና ትኽእሉ ይኹም እዞም ደቀይ። ስለዚ ሕጂ ትምህርቲ ኸ ረሲዑ የፀኒሐ ትምህርቲ ማለት መርመራ ከመይ ቀኒ ጣዕጣዕ ደብልኩም ሞ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። እዞም ደቀ ኣጆኹም ኣይትሕመቑ እምበኣር ናብታ ምጭውት መደብና መደብ ሃለው ቆልዑ ደበኺልና መፂና ኣለና። ሕጂ ሓንቲ ሙዚቃ ክጋብዘኩም እየ። ተዋዛወዙ ቆልዓር ዓብልዎ ኩሉ ሕቆኹም ደሎ ኩሉ ቃዕቃዕቃዕ ዓብልዎ ብድሕሪኡ ክምለሰኩም እዮ። እዞም ደቀይ እዚኣ ንዓኹም።

ከመይ ፀኒሓ ሙዚቃ ተሓጒስኩም ዶ? እንኳዕ ተሓጎስኩ፣ እንኳዕ ተሓጎስኩ፣ እንኳዕ ተሓጎስኩም። ሕራይ መቸም ዝሓለፈ በዓል ናፅነት ክንደይ ግዜ ነጊረኩም እየ ብዝተፈላለየ። ብጣዕሚ ኢኹም ነፊዕኩም ዘለኹም። መንከ ግጥሚ ክገጥም ዘይብል መንከ ዝኾነ ክምድር እየ ዘይብል ኩሉ ከዓ ብዛዕባ ስድርኡ፣ ብዛዕባ ሃገሩ፣ ብዛዕባ ኩሉ ዘሎ ማለት ሲ ኣብ ከባቢኡ ዘሎ ባህሪ፣ ብዛዕባ እንስሳታት ኩልኹም ዝቀረብኩምዎ ግጥምታትን መደረን ናይ ብሓቂ ሕጉስና ኩላህና ከዓኒ ወለዲ ንዛረበሉ ኣለና። እዚኣ ንዓኹም ዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ እሞ ኣብታ ዲሞይ ዳ ዲሞይ እንታይ ኮን ትህሉ ብድሕሪኡ ክምለሰኩም እየ ብሓባር ምስ ረኣና እያ።

ነበረ እያ ነበረ። ኣብ ሓደ ገዛ ብሩ ትበሃል ድሙ ነበረት። እታ ድሙ ኩሉ ግዜ ቀልቀል ክትወፅእ እንተደልያ ካብ ውሽጢ ገዛ ብምውፃእ ኣብ ሓንቲ ሓመድ ዘለዋ ቦታ ብምኻድ ብክልተ ይእዳዋ ጉድጓድ ብምኩዓት ኣብቲ ጉድጓድ ኩድም ትብል እሞ ቀልቀል ወፅያ ብሓመድ ትደፍኖ ነበረት። እታ ድሙ ኣዝያ ፅሪይቲ እያ ዝነበረት። ንግሆ ንግሆ ብመልሓሳ ጉንቦ ኢዳ ምራቅ ተጠልቂዮሞ ገፃ ትሕፀብ ነበረት። እታ ድሙ ዝኾነ ንጣብ ርስሓት ዘይብላ ሻሽ ትመስል ፃዕዳ ኮይና ኣብ ኣፍንጫኣ ፀላም ብሮት ነበረታ። እታ ድሙ ካንሸሎ ካብ ለመምታን ኣናፁን ብጉቡእ እያ ትሕልዎ ዝነበረት። ድሕሪ ግዜ ግን ሓንቲ ደፋር ኣንጭዋ ብቐትሩ ኣብ ውሽጢ

0: ኸንሸሎ ካብ ሰሜን ናብ ደቡብ ካብ ምዕራብ ናብ ምብራቅ ካብ መንደቅ ኸንሸሎ ጎያ ክትቆርፅ ተቐማጦቲ ኸንሸሎ ወዶም ጓሎም ክርእዋ ነታ ድሙ የላን ድያ ናበሉ ክሓሚዋ ጀመሩ። ድሙ ሕሜት ዋናኣን ተቐማጦ እቲ ኸንሸሎን ብጣዕሚ ይሕረቃ ነታ ኣንጭዋ ኣብ ኢዳ ክትእትዋ ሙሉእ መዓልቲ ብዕቱብ ክትከታተላ ጀመረት። ካብ መዓልታት ሓደ መዓልቲ ድሙ ኣብ ሓደ ፀግዕ ፊስቶ ኣብ መሬት ተላሒጋ ታሓቢኣ ክትፀናፀና ዋዕለት። ኣንጭዋ ከም ኣመላ ካብ መንደቕ ናብ መንደቕ ትሸብብ ሓሓንሳ ቀስ እናበለት ኣብቲ ማእከል ኸንሸሎ ብምእታው ቅራፍ ኮሚደረ ብክልተይ እዳዋ ብምሓዝ ኮፍ ኢላ ክትበልዕ ጀመረት። ድሙ ብተግባራት ድፍረትን እታ ኣንጭዋ ኣዝያ ተገረመት ሓረቐትን። እዛ ሎቕማፅ ኣንጭዋ ሲ ብዋናታተይ ከተንዓቐኒ ከተዋርደኒ ብድፍረት ከም ድላያ ኸንሸሎ ክትዕንድረሉ ብምባል ክትጎብጣ ብብቕሩብ ናብታ ኣንጭዋ ገፃ ሰጎመት። ኣንጭዋ ውዳቅ ኮሚደረ ክትበልዕ ንድሙ ፍጹም ኣይዝተውዓለትላን። ድሙ በካይዳ ድሙ ሰላሕ እናበለት ኣብ ሓደ ምቹእ ቦታ በፅሐት። ድሙ ሕጂ ንእንጭዋ ክጎብጣ ፅቡቅ ቦታ ሒዘ ኣለኹ ምስ በለት ድሙ ከም ነብሪ ተወርወረት። ልክዕ ኣብ ዝባን ኣንጭዋ ድማ ዓለበት። ኣንጭዋ ብስምባደ ልባ ሙሉቃ ኣውያት ድማ ተተሓሓዘቶ በለት። ድሙ ሕጂ ዶ ይሓይሽ ጭጭጭ ኸንሸሎ ሕዛእቲ ክጌርክዮ ከም ድላይኪ ክትዕንድርሉ በለታ። ኣንጭዋ ይቕሬታ ድሙ ይቕሬታ ድሙ ንዓይ ሕጂ እንተ ቆራጢምክኒ ንሓንቲ ግዜ ምሳሕኪ ጥራኤ መሓርኒ መሓዙት ንኹን እምበር ቀፃሊ መሳሕክን ድራርክን ካብ ሓደ ቤት መግቢ ተረፍ መረፍ ጮማ ስጋ ከምፃልኪ እየ ምስ በለታ ድሙ ሕራይ ዝሰምዓኪ እየ ግን ቅድም ቀዳድም ኣብዛ ኸንሸሎ እንትርፎ ብለይቲ ብቐትሪ ገፅኪ ከይርአኪ ፅባሕ ምሳሕን ድራርን ምሸት ፀላም ከደኖ ተረክብኒ ወድሓንኪ ኢላ ፈነወታ። ኣንጭዋ ፀገም የለን ይቐኒለይ ይቐኒለይ እናበለት ከደት እሞ ኣንጭዋ ከም ቆፀረኣ ከመይ ዝኣመሰለ ጮማ ስጋ ምሳሕን ድራርን ንድሙ ኣረከበታ። ድሙ ካበይ ኣምፂእክዮ በለታ። ካብ ፍሪጅ ናይ ሓደ ቤት መግቢ ኣምፂኦ እዮ ምስ በለታ ስምዒ ኣነ ገንዘብ ስርቂ ክበልዕ ኣይደልን እየ ኣነ ንስኽን ካብዛ ሎሚ መዓልቲ ተዓሪቕና ኢና እንተ እንዳማትኪ ንብረት ኣላዓኢልኪ ምብላዕ ግን ኣቋርፅ እዮ መሓዙስን ሙሉእ ምሕዝነትን ክህልወና እንተኮይኑ እንዳማትካ ኣልዒልካ ምብላዕ ኣይፈቱን እየ እቲ ዝመፅእ ዝበልክዮ ጮማ ድማ ኣየድልየንን እዩ ሕጂ ተላይ ናብታ ዘምፃእኽያ ፍርጅ ምለስ እየን ኢላ ነተን ስጋ ሓበታ ይበሃል።
1: ክርም ኣብ ዲሞይዳ ዲሞይ እንታይ ነራ መሲልኩም ብዛዕባ ሓንቲ ንጭዋን ድሞን እታ ንጭዋ ደፋር እያ ኣብ ኸንሸሎ እንዳማታሲ ከምድላያ ትዕንድር ዋ ደይከውን እታ ድሙ ከዓ ዋዛ ዲ መሲልኩም ምክንያቱ እታ ድሙ ስራሕ ኣለዋ እታ ድሙ እታ ንጭዋ እውን ስራሕ ክህልዋ ክእል እንድዩ ግን ኣብ ቅድሚ ፀላኢኻ መፂኻ ውትፍ ውትፍ ኣይትብልን ኢኻ ዳሕራይ ግን እቶም ክልተ ፀላእቲ ከዓ ተዓሪቆም ብሰላም ከም ዝነብሩ ከዓ ኮይኖም ማለት ድሙና ንጭዋን ድሙና ንጭዋን ክዕረቁ ከለዉ ንሕና ሰባት እንታይ ደገራጭ ኣለና እዞም ደቀይ ትኾነ ምስ ዓርክኹም ምስ መሓዛኹም ትኾነ ነገራት ንድሕር ኣጋጢሙኩም ትዕርቕ ኢካ ትብል ሰላም ሰላም ኣይተሓዘለ የቅሬታ ይበሃል። እታ ድሙ ግን ሪኢኹም ኣደብታ ጥቃፊስቲ ኮይና ቀስ እንዳበለ ሰላሕ እንዳበለ ፍር ኢላ ከይዳ ዓበት ሽዕታ ንጭዋ ተዓሪቐን ዳሕራይ ግን ብምንታይ ተዓሪቐን ኣነሲ ተረፍ መረፍ ከም ፃልክ እየ ኢላታ ምሽ ግና ተረፍ መረፍ ኣይ

0: ኣይኮነትን ካብ ተላጃ ስጋ ሰሪቃ መፅያታ ንጭዋ ሽዑ ክትባ እቲኣ ወራሕታ ድሙ ስርቂ ትፈቱን እያ ካብ ምፅኽ እዮ ትበለታስ ካብ ሓደ ፍርጅ ኢላት ናይ መን ናይ ካልእ ሰብ ጌጋ ሰላሒ ኢል ክመለስ እየን ኣነ ገንዘብ እንዳማተ ኣይበልዕን እየ ኢላ እዞም ደቂ እንታይ ተማሂርና ካብዚኣ ዳማትካ ንብረት መላዓል ነውሪ ምኳኑ ካብ ኣንጭዋን ካብ ድሙን ተማሂርና ሃራይ ሕጂ ናበይ ከብለኩም እየ ናብ ታትፈትዋ መን ዝያዳ ዘከረ ምውድዳር ከዓ ኣይትሕመቑ ናብኣ ክብለኩም እየ መጀመርታ እንታይ ክኾን ትደሊ ዶክተር ናይ ምንታይ ናይ ቆልዑ ናይ እንስሳ ናይ ማካይን ናይ ህፃናት ሓ ሓኪም ናይ ህፃናት ኣተቁዕላ ስራ መሓዛይ እንዲኸ ብረው ወዛ ጓለ ሕጂ ሓኪም ናይ ህፃናት ክትኮነ ሽምክ መን ሞ ራእዮ እዚ ታምዱር ዓሳ ኣብ ርእስ ዶክተረ ኣብ ርእስ ታምዱር ዓሳ ኣብ ቁፅሪ ሓደ ኣሎ ኣብ ቁፅሪ ክልተ ትያ ኣብ ኣበስመራ ትያ ቁፅሪ ክልተ ኣብ ቁፅሪ ቁፅሪ ሰለስተ ጃልባ ኣብ ቁፅሪ ኣርባዕተ ባሕሪ ኣብ ቁፅሪ ሓሙሽተ ምእንቲ ክትሓስቡ ይቀሲ ኢሉ ትፈጥ ዘሎ ኣብ ቁፅሪ ሓሙሽተ ናይ ተጋደልቲ ጣዕጣዕ ተኢሉ ከይሓልፈኩም ምእንቲ ክትሓስቡ ኣብ ቁፅሪ ሽዱሽተ ግመ ኣስተውዕሊ ሕጂ ኣቕምጥ ተብል እያ ግመ ኣብ ቁፅሪ ሸውዓተ ሽምዓ ኣብ ቁፅሪ ሸሞንተ ክንሪኣና ስከታይ ትመፅእ ሓዙ ካኣስኹም ሓዙ ዝግኒ ደርሆ ሕዝክ ደለኸ ብራወ ዛጓለ ቁፅሪ ሓንቲ ስሒብካ ኣብያ ክተቕምጥ ደስ ዝበለክ ቁፅሪ ሓደ ኣብ ኣግበርያ ቁፅሪ ሓደ ታንዱር ዓሳ ወይ ነዚ ታንዱር ስክልኹም ትፈልጥዎ ታንዱር ዓሳ ሓረ ታንዱር ዓሳ እስከ ክሪኣ ኢና እተኮይና ኣነ ይፈለጥኩን እንደ ዛጓለ ዶክተረ ታንዱር ዓሳ እተኸይና ክሪኣ ኢና ኣብዚኣ እስከ ታንዱር ዓሳ ታንዱር ዓሳ ብራዎ ዛጓለ 1ሰርተ ነጥቢ ትገሚ ቁፅሪ ክልተ
1: ፍያት
0: ቁፅሪ ክልተ ፍያት ማኪና ኣላዶ ዶክተር ፍያት ክትገዝኡ ኮ ዳሕራይ ማኪና ኣላ ሕራይ ዓባይ ማኪና ኣላ ንእሽተይ ማኪና ኣላ ፍያት ሕራይ ኣብ ዓድና ብዙሓት ኣለዋ ፍያት ቦልግስ ባገር ገለ መለታት ደይኮነ ስካል ፍያት እስከ ፍያት ብራቦ ዛጓለይ ኣምፅኻ ሳልሰይቲ ቁፅሪ ርባዕቱ ወዳይቶዶ ቁፅሪ ርባዕቱ ከዓ መፅ ሕጂ ባሕሪ ነራ ስካራይ ባሕሪተ ነራ ክርአየና እዚኣ ዶክተረ ናይ ብሓቂ ዶክተረ ድሕራም እዚኣ መሊስክ እያ ቅልጥፍቲ ቅልጥፍቲ ክደለኽ ዶክተረ ባሕሪ ባሕሪ ኣታ ቁዕላላ ደቂስኩም ኹም ሃራይ ኣንፅኻ እንደገና ረብዓይ ቁፅሪ ሸውዓተ ኢላ ኣላ ሕጂ ከዓ ሸውዓተ ሽምዓ ምንታይ ድውላዕ
1: ኣብ 20 ሰነ
0: ብራዎ ዛጓለ ብራዎ ንፍዕቲ ሕጂ ክትመፅያ ስከ ሕራይ ኣብ በሪ ዝደይ ክኻ ውላዕ እዩ እስከ ሽምዓ ኣብ 20 ሰነ ኣብ በሪ ዝደይ ናይ ሓውኺ ኣብ ናት ክኸን ይውላዕ ሓቀ ጥራዎ ኣምፅኻ ሕጂ ካልእ

0: ሓምሻይ ሓምሻይ ቁፅሪ ሓሙሽተ ገርክ ኣለኸ ሓምሸይቲ ቁፅሪ ሓሙሽተ ተጋደልቲ ኮኑኩሉ እዮም ብራው ዘበሉ ይ ትጠራጠሪ ዶቶረ ንፍዕቲ ኸ እስክክርኣይና ተጋደልቲ ኮይና ብጣዕሚ ንፍዕቲ እስኪ ዶቶር ምልእቲ ሕራይ ንቆልዑት ኩሎም ክትሕውዎም ሕራይ ምስ ዓበኺ ብራዕ ዛ ጓለ ጅብዚኣ ክርያኒ እስከ ተጋደልቲ ዋይ ክትነፍዕ እዛ ጓለ ሓንቲ ካልቲ ሕጂ መወዳእታ መሬትኪ ቁፅሪ 6ዱሽተ ዋይ ክትቀልጥፍ ቁፅሪ 6ዱሽተ
1: ዝግኒ
0: ዝግኒ ኮነትን ኣጆኸ ኣጆኸ ተዓባይ ነፋሪት ነኖ ዝዓባይ ነፋሪት ምሽ ብሰማይ ትኸይድ መሊቃ ኣወ ግበ ያ ነራ ተዓባይ ነፋሪት ደለክ ብልዕሊ ግበ ትኸይድ ድሓነይ ግን ኣብቲ ክኮ ሓሙሽተ ብረቦ ዘጎለ ንፍዕቲ ሕራይ እታ ትመፅእ ትግጥምዋ እንዲኹም ኣፍየ ድሩሩ እንድያ ግን ኣብ ንኡስ መደብ ኣፍየ እንታይ ክትመፅ እዮ ሽዳ ሽዳ ሽዳ ባራራራራራ ቶቶቶቶ ትፈትዎ ማዓት እንዲኹም ንሳ ኣብኣ ገመል ረባዕ ክመፅ እዩ እንታይ ይብለና ግን ብሓባር ክርአ ኢና

0: ብብሉ ኣኽላባት ክነብሑ ከለዉ ብገለ ሓሱሳት ሰራዊት ደርጊ ተጋደልቲ በዚ ሓሊፎም እንተሰሚዐን ኣብ ስሪአን ሽንቲ ጥሪቕ ጥሪቕ የብላ ነበራ። እዛ ዝተዓዘብናየ ሓንቲ ሓይሊ ተጋደልቲ ብሰለስተ ጋንታታት ብትሽዓተ መሳርዕ ዝቆመት ዓርመሾሽ ዘይትድፈር ሓይሊ ብፍላይ ከም በዓል ሻድሻይ ወራር ንሰለስተ ኣዋርሕ ለይትን ቀትርን ብዘይ ዕረፍቲ ሓደ ኣንጻር 10 እናሻዕ ድማ ኣንጻር 15 ገጢሙ ኣላሽ የብሎም እሞ ብዙሕ መውጋእትን መስዋዕትን የጋጥም። እታ 135 ዝነበረት ሓይሊ ናብ 25 ሓንሳእ ሓንሳእ ድማ 15 ተጋደልቲ ትፀሪ ነበረት። ጸላኢ ሰዓር ይርኹመሽ ውግኣት ሓውዮም ናብ ቦታኦም ይምለሱ። ካብ ክፍሊ ተዕሊምን ክፍልታትን ሓደሽቲ ተጋደልቲ ይድረብዋ ሓይሊ ሰሲና ኣብ ንቡር ትምለስ። መሊሻ ምስ ጸላኢ ትገጥም ስጋዕና ጽነት እትመጽእ ድማ ብሓደ ወተሃደራዊ መራሒ ሓይሊ ብሓደ ካልኣይ ማለት እዩ ኮሚሽነር ፖለቲካ መራሕ ሓይሊ ብሰለስተ መራሕቲ ጋንታታት ብሰለስተ ኮሚሽነራት ጋንታ ብድምር ብክልተ መራሕቲ ሓይልታትን ብ6 መራሕቲ ጋንታታትን ብ9 መራሕቲ መሳርዕን ብ9 ምክትል መራሕቲ መሳርዕን ተመሪሓ ንናፅነት ኣምፂኣ ባንዴራኣ ኣብ መላእ ሃገር ኣንበልቢላ እታ ዝተረፈት ተጋዳላይ ወሊዳ ተዋሊዳ ደቂ ደቃ ሪኣ እዛ ሃገር ከዓ ኮይዕናላ ንነብር ኣለና እብለኩም ገመረባ።
1: ኦ ሪኢኹሞ ዶ ገመረባ እንታይ ምሂሩና? ዓብ ነገር ምሂሩና። ናይ በዓል ኣባ ሓጎይ፣ ናይ በዓል ዓባየይ፣ ናይ በዓል ባባ፣ ናይ በዓል ማማ ኣብ ግዜ ገድሊ እዚ 30 ዓመት ክጋደሉ ከለዉ ካብዚ ኩሉ ገዛውቲ ተሓደ ካብቲ ገሊኡ ካብ ገጠር ገሊኡ ካብ ጉስነት ኩሉ ወፂኡ ግና ኣብ ምንታይ ተጠርኒፉ? ከም ሓደ ስድራ ኣብ ጋንታ ኣብ ሓይሊ ኣብ መስርዕ ተጠርኒፉ እንታይ ይገብር ከም ዝነበረ ከመይ ከም ዝነበረ ከመይ ፅባቐ ከም ዝነበሮ ንፀላኢ ከዓ ራዕራዕራዕራዕራዕራዕ ተጋደልቲ ተሰሪዖም እንድሕር ተር ኢሎም ተፈናቲቶም ሓሊፎም ብሓደ ዓዲ ሽዑኸም ገለ እንድሕር ሰሚዖም ጦር ሰራዊት ኢሎም ሽንቲ ጥሪቕጥሪቕ የፍርሕዎም ነይሮም። ሽዑ ስለ ዝፈርሑ 30 ዓመት ተዛበጥ ክበዝሑ መዓት እዮም ንሳቶም ክበዝሑ ኣብ ድቆም ደርብዮም ኣብ መወዳእታ ድሕሪ 30 ዓመት ናፅነት ኤርትራ መፂኦ ንሶም ተኣኪቦም 120,000 ዝኾኑ ምሩኻት ሽዑ ንዓዶም ቻውቻውቻውቻው ኩይድ ኢልና ካብዛ ዓድና ፅቡቕቲ ኣውፅእ እዚኣ ነራ እዋይ ክትዕም በሎ ኣነ ሕጂ ክፋንወኩም እየ ዝመፅእ ዘሎ ሰሙን ብካልእ ፅቡቕ መደብ ዘሕውስ መደብ ሒዝናልኩም ክንመፅእ ኢና። እዚኣ ንዓኹም ትምህርቲ ትሕመቁ ዞም ደቀይ ብስድራኹም ከዓ ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ድመፅእ ቀዳም

መደምና ትራን ኣብ ሰሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀት ንከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብ ናፍነቱ ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልኡ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍራቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ፀሓይ ምስ ዓረበት ዋምን እቶም ካልኦት ሓራምዝን ናብ መዕረፊኦም የምርሑ ኣለዉ። ዋም ዝነኣሰ ስለ ዝኾነ ንኸይቆርር ምሸታዊ ናይ ሌሊት ክዳንዮም ዝለብስሉ ግን ነዚ ንምትግባር ቀሊል ኣይኮነን።

ኣሮን ከም ዝገልጾ ኣብ በረኻ ኣዴታት ሓራምዝ ነቶም ንኣሽቱ ውልዳተን ንኸይቆሩ ኣብ ማእከላእቴን ከካብብኦምን ዝረኣያ። ዋም ዝሰትዮ ዘሎ ጸባ ምስ ወድአ ክድቅስ እዩ። እንተኾነ ኣብ ጥቓ ናይ ዋም መደቀሲ ዝድቅስ ቺፕ ዝተባህለ ሓርማዝ ካብቲ ንዋም ብፍሉይ ዝተቐረበሉ ጨንፈር ክሰርቕ እዩ ዝረአ ዘሎ። ግን ብቕልጡፍ ክምንጥልዎን እቲ ዝገበሮ ሕማቕ ግብሪ ምዃኑን እዮም ዝምዕድዎ ዘለዉ። ልክዕ ከም ወዲ ሰብ ሓራምዝ ይሓልሙ እዮም። ብንኣሽቶኦም ናይ ስድሮኦም ሕማቕ ኣማውታ ስለ ዝረኣዩ ከይኮነ ይተርፍን ዋም ሎሚ ምሸት ድቃስ ይኑ ኣሎ።

ግን ነዊሕ ጉዕዞ እዩ ዝፅበዮ ዘሎ። ድሕሪ 3 ወርሒ እዚ ዋም ዝተባህለ ንእሽተይ ዘኽታም ኣብ ዛምቢያ ዝርከብ ሓርማዝ ክሳብ ሕጂ ኣብዞም ንበይኑ ዝነፀልዎ ጉጅለ ኣይተፀንበረን ዘሎ። ግን በብቑሩብ ርእሰ ተኣማንነት ከጠሪ ክኢሉ ኣሎ። ብፍሉይ ናብ ሓንቲ ሓርማዝ ተፀጊዑ ናብዘ ዝኸደቶ ይስዕባ ኣሎ። ደድሕሪ ኦሊምባ እታ መራሒት ማለት እዩ። ኣቀራርባ ናይ ዋም ንኦሊምባ ክስሕባዩ ዝረአ ዘሎ። ኣብ መጀመርታ ኦሊምባ ንዋም ካብ ጥቓ ከተርሕቆያ ትፍትን ነይራ። ሕጂ ግን ብፅቡቅ ክትቅበሎ ትርአላ ይብል ናባይኦም ዝኾነ ኣሮን ብሓጎስ። ከምዚ ንዕዘቦ ዘለና ድማ ድሕሪ ናይ ኣዋርሕ ናይ ሌላ ግዜ ንመጀመርታ ግዜ ተሓቕፎላ። እቶም ካልኦት ሓራምዝ ግን ክሳብ ሕጂ ካብ ጥቕኦም የሳጉግዎ ኣለዉ። ብቐጻሊ ክድህልዎ እንከለዉ ግን ኦሊምባ ትዕዘብ ኣላ። ዋም ንእሽተይ ስለ ዝኾነ ነዞም ካብኡ ዝዓብዪ ሓራምዝ በድዩ ነብሱ ከተገላግሎ ድማ ወሰነ። እዞም ሓራምዝ ብዘይ ዝኾነ ጸገም ንመራሒቶም ክምእዘዝዋዮም ዝረአዩ ዘለዉ።

ኦሊምባ ንዋም ቀዳመይቲ መሓዝኡ ኮይና ኣላ። ንእዝና ክጠቦ ድማ ኣፍቀደትሉ። እዚ ኣብ ሓራምዝ ብፍሉይ ዝዝውተር ኮይኑ ልክዕ ከም ኢድ ንኢድ ተተሓሒዝካ ምውዓል ማለት እዩ። ንትፈትዎ ድማ ኢኻ ነዚ ገባብ ተፍቅደሉ። ናባይ ኣሮን በዚ ኣዝዩ ተሓጐሰ። ዋም ምስ ኦሊምባ ተሰማሚዑ ብምርኣየ ሓጐሰይ ወሰን የብሉን ድማ ይብል። ኣብተን ዝቕጸለ ኣዋርሕ ዋም ሓይሊ እናደለበ መጸ። ንጐቱ ድማ ብዝግባእ ክጥቀመሉ ጀሚሩ ይርከብ። ኦሊምባ ኣብ ጥቑኡ ብምህላዋ ድማ ካብኣ ብዙሕ ክመሃር ጀመረ። ገለ ኸብኡ እንታይ ክበልዕ ከም ዘለዎን ከመይ ገይሩ ንገረብ ኣውዲቑ ሓድሽ ዝኾነ ኣቝፅልቲ ይረክብን ትምህሮላ። ዋም ድማ ብዝተኻእሎ ይፍትና ኣሎ። ቀንዲ ዋም ዝተመሓየሾ ግን ብዘይሕማቕ ሕልሚ ቀሲኑ ክድቅስ ጀሚሩ ብምህላው እዩ። ድሕሪ ሰለስተ ወርሒ ዋም ነዚ መናበይኦም ቦታ ተለማሚድዎ ይርከብ።

ግን ሕጂ እውን ህይወቱ ናብ ዝበኣሰ ክልወጥ እዩ። ምክንያቱ ኦሊምባ 3 ዓመት ዕድመ መሊኣ ኣላ።

ስለዚ ካብቲ ዝፀንሐቶ ናይ ዘኽታማት እንስሳ መናበይ ወፅያ ናብ በረኻ እትኸደሉ እዋን ኣኺሉ ይርከብ። ኣሮን ከም ዝሕብሮ ኦሊምባ ንዋም ብፅቡቕ እያ ክትሕብሕቦ ፀኒሓ። ኦሊምባ ኣብ ዘላትሉ ዋም ግድነት ምስኣ ይኸውን ነይሩ። ሕጂ ዋም ምስኣ ናብ በረኻ ንክከይድ ዕድሚኡ ኣይፍቀደሉን እዩ። ኣብ መዓልቲ 8 ግዜ እናተመገበ ንነዊሕ እዋን ኣብዚ ቦታ ክቕፅል እዩ። ኦሊምባ ብዘይ ዝኾነ ፀገም ንክትከይድ መደንዘዚ ወግእዋ። ብቕፅበት ኣልዒሎም ድማ ኣብ ማኪና ፀዓንዋ። ኣብ በረኻ ሓድሽ ህይወት ንክትፍልም ድማ ከደት። ዋም በይኑ ተሪፉ ክዕገርግር ተረእየ። ሓራምዝ ብተፈጥሮ ስምዒታውያን ምዃኖም እዩ ዝንገረሎም። ብዝኾነ ምኽንያት ምስኦም ዝነበረ ሓርማዝ ምስ ዝፍለዮም ንነዊሕ እዋን ክሓዝኑሉ እዮም ዝረአዩ። ኣሮን ከም ዝሕብሮ ዋም ኦሊምባ ናበይ ከም ዝኸደት ደንፂዎ እዩ ዘሎ። እዚ ድማ ኣዝዩ ዝሕዝነካ፣ ምኽንያቱ ዋም ኣብ ህይወቱ ብዙሕ ፀገም ይርእዩ። ተወሳኺ ፀገም ብምርካቡ ንዝነበረ ቃንዝኡ ቃንዛ ተወሲኽዎ ይርከብ በለ።

ኣብተን ዝቐጸላ ውሕዳት ሳምንቲ ናባይኦም ኣሮን እቲ መዓልታዊ ዝግበር ምንክብኻብ ብዘይ ምቁራፅ ይትግብረሎም ኣሎ። ግን እዞም ሓራምዝ ኣይረግኡን ዘለዉ። ኣሮን ብዛዕባ እዚ ክገልጽ እንከሎ ኦሊምባ ክትመርሖም እንከላ ኣሳጉሞኦም ቅልጥፍ እዩ ዝነበረ።

ጅግን ዝሒሎምን ኣብ ጥቓና ጥራሕ ድማዮም ዝዝምብዩ ዘለዉ ይብል። ኦሊምባ ብዘይምህላዋ ዋሚው ዝያዳ ተሃስዩ። እቲ ቅድሚ ነዊሕ እዋን ዘካይዶ ዝነበረ ንናይ ኣሮን ኣጻብዕ ምጥባው ድማ ዳግማይ ተመሊስዎ ይርከብ። ናባዮኦም ኣሮን ግን መዘናግዒ ዝኸውን

ምሕምባስ እቲ ዝፈትውዎ ዓይነት ንጥፈት እዩ። ብፍላይ እዚ ዕቋር ማይ ጭቃ ስለ ዘለዎ ንሓራምዝ ድርዑ ኮይኑ ካብ ፀሓይ ይከላኸለሎም እዩ። እዞም መጓሰ ኩሎም ነዚ ፈትዮሞ ይርከቡ። ብዜካ ዋም ኣሮን ነዚ ምስ ተዓዘበ ሎሚ ብርቱዕ ሙቐት ኣሎ። ኪድ ምስ ብፆትካ ተዘናጋዕ እንዳበለ ካብቲ ማይ ይግጭበሎ። ብዙሕ ከይዶም ገየ ድማ ክፅምበሮም ተረእየ። ኣብዚ ዋም ኣዕሩኽ ንኽፈጥር ዝበለፀ ዕድል እዩ። ነዚ ንምትግባር ግን ግዜ ዝወስድ እዩ ዝመስል። ኣብታ ዝቐጸለት ወርሒ ዋም ብዙሕ ማይ ክዘንብ ረአየ። ምኽንያቱ ወቕቲ ክራማት ናይ ዛምብያ ብብዝሒዩ ዝናብ ዝዘንብ፣ እዚ ድማ ነዚ ከባቢ ናብ ልሙዕ ጫካ ክቕይሮ እዩ ተራእዩ። ዋም ኣብዚ መናበይ ዘኽታማት እንስሳ ካብ ዝመጽእ ሓደ ዓመት ኣቕጺሩ ኣሎ። ሚዛን ሰውነቱ ድማ 5 ኩንታል በጽሐ። ብቕልጡፍ ይዓቢ ከም ዘሎ ዝምስክር ድማ ስኒየ ውፅእ ብምህላው እዩ። ሓደ እኹል ሓርማዝ 8 ዓቐን ጫማ ዝኸውን ስኒ ይውንን። ስለዚ ዋም ነዚኦም ንኸርክብ ብዙሕ ግዜ ተሪፍዎ ኣሎ ማለት እዩ። ግን ርእሰ ተኣማንነቱ ኣዝዩ ዓብዩ ይርከብ። ምስኡ ዝፃወት ደሊሶ ዝተባሃለ ሓድሽ ዓርኪ ድማ ረኺቡሎ። ደሊሶ ተባዕታይ ኮይኑ ካብ ናይ ዋም ብቑርብ ዝዓብያ ስኒ እዩ ዝውንን። ኣብ ከምዚ ዕድመ ሓራምዝ ሓይሎም ንምፍታሽ ምቅላስ ይፈትው እዮም። ኦሊምባ ብዘይምህላዋ ደሊሶ ንዋም እሙን ዓርኪ ኮይኑዎ ኣሎ።

ኣሮን ከም ዝሕብሮ ዋም ኣዝዩ ዓብዩን ሓይሉን ስለ ዘሎ ክጥንቀቐለኒ ይብል። ንዋም ዘይተረድኦ ዘሎ ግን ኣብ ቀረባ እዋን ካብ ዝመናበይ ወፂኡ ናብዚ ካፍ ዌ ዝተባህለ ሃገራዊ ሕሩም ሕዛእቲ ክሰግር ምዃኑ እዩ። እዚ ሕዛእቲ 12,800 ትርቢዒት ኪሎ ሜትር ኮይኑ ብብዝሒ ሓራም እዚ ይርከብዎ። ዋም ኩሉ ኣብዚ ዝነብረሉ ዘሎ መናበይ ዝተማሃሮ ኣብዚ ሕሩም ሕዛእቲ ኣካል ናይ ሓደሽቲ ስድራ ቤት ንክኸውን ክጥቀመሉ ኣለዎ። ኣሮን ንዋም ሎሚ ዓባይ መዓልቲ ምዃናን ጎቢዙ ከም ዘሎን ይሕብረሎ። ሎሚ ዋም ነዚ ንነዊሕ እዋን ዝተመከረሉ መናበይ ዝኽታማት ዝገድፈሉ ሰዓት ኣኺሉ ኣሎ። ልክዕ ከም ናይ ኦሊምባ መደንዘዚ ክወግእዎ እዮም። ብድሕሪኡ ብዘይዝኾነ ጉድኣት ናብ ማኪና ንኽፅዕንዎ ተባሂሉ እዩ እዚ መስርሕ ዝትግበር።

0: tabaco.
1: Una bomba. A ver, ni cuyo un cachaco, el bote.
0: Easy. Pasa por ti. Tabaco.
1: Hakuna kugwa weza ngaende huyu.
2: ኣሮን ንዋም ከዕበስን ብዘይዝኾነ ጸገም ንኸስተንፍስን ኢሉ ኣብ ንጎቱ ንእሽተይ ዕንጨይቲ ገይሩሉ ኣሎ። ግን ዋም ንበይኒ ኮነን ክኸይድ ቀንዲ ዓርኩ ደሊሶ እውን ምስኡ ክኸይድ እዩ። ብሰላም ኣብ ማኪና ምስ ፀዓንዎም እቲ ጉዕዞ ተጀመረ።

ነዚ ኣብ ምድሪ ዝዓበየ እንስሳ ከተጋዓዕዝ ኣዝዩ ጥንቃቐ ዝሓትት እዩ። ብርቱዕ ሙቐት ብምህላው እዞም ሓራምዝ ንኸይሞቱ ወላ እኳ ብላዕሊ ኣየር ንኽኣትዎም ከፊቶምሎም እንተሃለዉ፣ ኣሮን ግን ብቐጻሊ ድሃዮም ይገብር ኣሎ። ንሱ ክገልጽ እንከሎ እዚ ኩሉ ናብዚ በረኻ ንክምለሱ ብዙሕ ጻዕሪ ተገይሩሎም ሕጂ ኣብ ምቕራቦም ክንከስሮም ኣይንደልን ኢና ይብል። ሙሉእ መዓልቲ ኣብ መንገዲ ክጓዓዙ ብምውዓል ናብ ሕዛእቲ ካፍወ በጽሑ። ዋም ኣብ ሓድሽ ቦታ ቀዳመይቲ ለይቱ ክሕልፋ እዩ። ኣሮን ቅድሚ ምድቃሱ ንዋም ብሰላም ንኽድቅስን እቲ ክልቲኦም ከይተፈላለዩ ብሓንሳብ ዝተጓዕዝዎ ንውሕ እዋን ቀሊል ከም ዘይኮነን የዘክረሎ። ጽባሕ ንኮ ዋም ምስ ሓደሽቲ ሓራምዝ ክላለዩ፣ ኣብ ቀጻሊ ድማ ምስኦም እዩ ከም ሓደ ስድራ ኮይኑ ክነብር። መሬት ምስ ወግሐ ዋም ነዞም ኣብ ቅድሚ ዓይኑ ዘለዉ ሓራምዝ ይርኦም ኣሎ። እዞም ሓራምዝ ኩሎም ዝኽተማት ኮይኖም ኣብዚ ካፍወ ዝተባህለ ሕዛእቲ ክነብሩ ዝጸንሑ እዮም። ኩሎም ካብ ዋም ዝዓብዩን ዓበይቲ ኣስናን ዝውንኑን ኮይኖም ንሎሚ ነንሕድሕዶም ንኽላለዩ ተባሂሉ ኣብዚ እዞም ሓለውቲ ፈለምሎም ዘለዉ መካበብያ ክውዕሉ እዮም። ኣሮንን እዞም ሓለዋ ናይዚ ሕዛእትን ድማ ክከታተልዎም እዮም።

እዞም ሓራምዝ ንዋም ብፅቡቕን ክቕበልዎ ድማዩ እቲ ተስፋ። ናይ ሓራምዝ ናይ ፀወታን ናይ ምልላይን ህሞት ልክዕ ከም ናይ ደቂ ሰባት እዩ። ሓፋር እንተኾይኑ ክድህልዎ ክፍትን እዮም። ኣዝዩ ርእሰ ተኣማንነት ሒዙ ምስ ዝቐርቦም ድማ ከም ተጓናፃይ ገይሮም ክወስድዎ ይኽእሉ እዮም። መጀመርታ ናብ ሓንቲ ንእሽተይ ኣንስተይቲ ሓርማዝ ቀረበ። ብፅቡቕ ክትቅበሎ ግን ኣይተረእየትን።

ትምህርቲ ኣብ እትኸደሉ ዓርከም ሓዛ ምስኻ ክህልው እትደሊ ንዋም እቲ ናይ ቅድሚ ሕጂ ዓርኩ ዝነበረ ደሊሶ ተጸንቢርዎ ኣሎ። ብሓንሳብ ኮይኖም ንዞም ሓደሽቲ ሓራምዝ ክላለዩ ድማ ጀመሩ። ናባይኦም ኣሮን እዞም ክልተ ንኣሽቱ ሓራምዝ ድሓን ከም ዘለዉ ምስ ኣረጋግጸ እዚ በሪ ተኸፍተ።

ኣሮን ንዋም ኣጁኻ ሓያልን ናጽነት ዘለካንኩን ዳግማይ ዝበረኻ ጸዊዕካ ኣለዋ እናበለ ይላብወሎ

ኣሮን ንዋም ክሪኦ በቒዑ ኣሎ። ኣዝዩ ከም ዝዓበየን ገጂፉን ዝያዳ ደሊሉን ከም ዘሎ ድማ ክዕዘብ ክኣለ። ሓደሽቲ ዕሩኽ ፈጢሩ ዶ ኢሉ ምስ ሓተተ እዚ ሓላፊ ናይ ሓለዋ እወ ብዙሓት ፈጢሩ ደሊሶ ግን ሳብ ሕጂ ቀንዲ ዓርኪ እዩ ዘሎ ክብል ድማ መለሰሉ። ንሱ ቐፂሉ እዞም ሓራምዝ ከም ኣባል ናይ ስድራ ቤቶም ንዋም ተቐቢሎም ሞዮም በሎ። ኣሮን በዚ ኣዝዩ ተሓጐሰ። ብኸመይ ኣዕሩኽ ከም ዝፈጥር ተማሂሩ ብምህላው ድማ ዝያዳ ቐሰነ። ካብቲ መጀመርታ ንበይኑ ጸኒሕዎም ዘድሕንዎ ድሕሪ 3 ዓመት እዚ ንእሽቲ ሓርማዝ ኣብ ሓንቲ ንዕኡ ትበቅዕ ስድራ ቤት ክጥርነፍ በቒዑ ኣሎ። ኣብ መጻኢ ናቱ ውላድ ክፈጥር ንትስፎ ነዞም ኣብ ጽንተት ዝርከቡ ዓሌት እንስሳ ድማ እዚ ዓብ ተስፋ እዩ። ኣሮን ድማ ሕጂ ዋም ልክዕ ናይ በረኻ ሓርማዝ ዝመሰለ ኣይትሕመቕበል ክቡር ወደይ ብምባል ንዋም ሓንሳብን ሓዋሩን ተፋነዎ። ድሕሪ ስነዳ ናይ ዛፍዮም ዋም ጽቡቕ ከም ዘሎን ምስ ሓንቲ ቅድሚኡ ናብዚ ካፍወይ ሃገራዊ ሕዛእቲ ዝተሰደደት ናይ ቀደም መሓዝኡ ዝኾነት ድማ ብኣጋጣሚ ከም ዝተረኸበን እዞም ሓለውቲ ይሕብሩ። ንሳ ድማ ኦሊምባያ

ዜማዊት ኣስመራ ዜማዊት ኣስመራ ካብ ዛንታ ኣርባዕተ ኣስመራ ዛንታ ሰንበል ጀሚሩ ክሳብ ዕለተ ናጽነት ዘሎ ብዛዕባ ኣስመራን መኽቴ ኣንጻር ጸላእን እተዘንቱ ሓጻር ሙዚቃዊ ድራማ

0: ገዛ ስርስር ተላ ተላ ምድሪ ኸይበርቀና ገዛ ሽለል ገዛ ናስማዓ ገዛ ግሮቶም ተላ ተላ ጽርዲ ኸይወድቁና
1: ገዛ ስርስር ከም ሌፋይ ንበርር ከም ሹርባ በርበረ ኣጥዒና ንመርር ንኺ

ገዛ ሽለለ ብማዕዶ ንለለ ከምሲቶም መቕቲ

ዋዕላ ፀዊዐን የ ናብቲ ባይቱ እመተለተሎ እመተለተሎ ዋዕላ ፀዊዐን የ ናብቲ ባይቱ

ሃገር ነዘን ኣርባዕተ ገዛ ደስ መርክን ንስኽን ይኹን እሞ ብስምክን ትጸዋዕ ኣርባዕተ ኣስመራ እናተባሃለ ድማ ትጸዋዕ።

0: አሰይ አሰይ እንኳዕ ደስ በለና፣ አሰይ አሰይ እንኳዕ ደስ በለና።
1: ጎበዜ ጎበዜ መናት ካናስ ሜርካ ጸላት ድምስሰ ጎበዜ ጎበዜ መናት ካናስ ሜርካ ጸላት ድምስሰ አያሁ በኽሳድበሎ አያሁ ናብትደዕሞ አያሁ ኣብማይ ኮብድበሎ አያሁ ኣብትዘሕሞ አያሁ ኣብ ኩ

为什么你在白滚滚里？为什么你在白滚滚里？为什么你在白滚滚里？为什么你在白滚滚里？

حليب حليب حليب حليب يلا يلا حليب حليب حليب يلا يلا حليب.

ፎንዬ ማርያም ተለመኒ አታለት ገሪምኒ ማርሻለፈሎ ራፓርትና ቻላነ ኮመሻ ተማነ ራፓርትና ንጅኔ አፓሻዋል ተኮነ ራፓርትና ቻላነ ከምብሻ ተዋለ ራፓርትና ንጅኔ አፓሻዋል ተኮነ።

ዓዱነ እትዩ ተሰዲዱ ካብቲ ኻን ሃፍታም ዝበልዕ ኣዋሊዱ ቅለቱን ዘይብል ኣጊዱ መዓስኮን እዩ ዝኸይድ ንዓዱ ቅለቱን ዘይብል ኣጊዱ ዓስኮን

ብጉብዝና ኾይኒ ኣብ ስራሕ ከይናቱ ኣያበያ ኾይኒ ንሽዋ ኸይንኸይ ዕስራ ቐርሺ ኾይ

ኣኺ ኣስመራይ ብልኽዶ ተሪፍኪ ብልኽዶ ተሪፍኪ ኣቲ ማርያም ኩሕሎ ኣስመራሎ ብደርግ ትሕሎ ለብዘበን ሓድ ይብሎ

ሃገራዊ ፌደሬሽን ቅድሚ ብሽክሌታ ኤርትራ ካብ ዝሰርዖ ውድዳት ብዕቤታዊ ቅድሚ ዝስራዕ ሻምፒዮን ኤርትራ ካብ ሎሚ ዕለት 25 ጀሚሩ ንሰለስተ መዓልታት ሰሪዑ ኣሎ። ኣብ ቀዳማይ መዓልቱ ሻምፒዮን ኤርትራ ብከባቢ ማይ ድምነት ፀወታ ከካይዱ እንከሎ ናይ ደቂ ኣንስትዮ ተቀዳድምቲ ናይ ሰለስትዩ ክሊ ዕድመ ናይ ፅርግያ ውድድርን ከምኡ ድማ ናይ ፓራሳይክሊን ንጥፈታት ኣሰላሲሉ ፈለማ ፀወተን ዘካየዳ ናይ ጁኒየር ተቀዳድምቲ ኒረን 13 ተቀዳድምቲ ነቲ ዝተሰርዓለ ናይ 72 ኪሎ ሜትር ውድድር ንምሽፋን ናብ መወዳደሪ መስመር ድሕሪ ምቕዳብን ብፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ተመሪቐን ተፋንየን።

ኣብ ሰዓታት ቅድሚ ቀትሪ ዝተኸስተ ቁሪ ንፋስን ተፃዊረን ድማ ንፆታ ከካይዳ ጀሚረን ንዝበዝሐ ናይቲ ውድድር ዝጥቀስ ፈተነታት ከይተረኣዮ ብዝቐፀለ ድማ ፆታ ንክዛዘም ሰለስተ ዙርያታት ምስ ተረፎ ናይ ዝሓለፈ ዓመት ሻምፒዮን ዝነበረት ኣድያም ተስፉ ካብ ዞባ ደቡብ እትርከበን 4 ዝብዝሓ ጉጅለ ንቕድሚት ብምውፃእ ንዓባይ ጉጅለ እናማሕደጋ ክዕዘራ ጀሚረን ኣብዛ ጉጅለ ናይ ስራርሳዋ ሲዶን ሃብቶም ናይ ዓራግ ራሃል ዑቕባይ ከም ድማ ናይ ደቡብ ሄርሜላ ስምኦን ብምባርን እናተበራርያ ነተን ዝተረፋ ዙርያታት ክሽፍንአን ጀሚረን ኣብ ምውዳእታ ኣብ ዘካየደኦ ቅፅበታ ውድድር ድማ ተቐዳዳሚት ክለብ

ደቡብ ሄርሜላ ሰሞን ንሲዶን ሃብቶን ብምርታዕ ክትዕወትን ከላ እዛ ተቀዳዳሚት ንውድድራ ኣብ ሰዓት 33.342 ኪሎ ሜትር እናረገፀት እያ። ብክልተ ሰዓታትን 9 ደቃይቕን 34 ውስካሊትን ክዛዝሙ ከላ ሳልሴይቲ ራሄል ዑቕባይ ካብ ክለብ ዓራግ ራብዒቱ ድማ ኣድያም ተስፉ ካብ ደቦቦምካ ንውድድረን ዛዚመን። ዓሰርተ ሸሞንተ ካልኢታት ብምድንጓይ ናብ ፍጻመ ዝበጽሐት ጉጅለ ኣብ ዘካየድቶ ቅጽበታ ውድድር ደሴት ኢዮብ ካብ ትፅቢት ብምርታዕ 5ይ ደረጃ ክትሕዝ፣ ሮዚና ብርሃነ ካብ ደንደን ሻርሸይቲ፣ ናኦሚ መንግስታብ ካብ ሰራርሳዋ ሻውሒቲ፣ ኣርሴማ ዓንደፅን ካብ ዓራግ ሻምናይ ደረጃ ክሕዛ ከለዋ ኣብ ናይ 5:57 ካልኢታት ድሒራ ካብ ዝመፀት ጉጅለ ድማ ተቀዳዳሚ ሰራርሳዋ ዕድል ተስፋ ግርግሽ 9ይ ደረጃ ክትረክብ፣ ናይ ትፅቢት ዮሳን ቤነ ድማ 10ይ ደረጃ ሒዛ።

0: ስዒቦም ናብ ቦታ ውድድር ዘቕርቡ ተቐዳድምቲ ናይ ፓራሳይክሊን ኮይኖም ኣብ ሰለስተ ደረጃታት ተኸፋፊሎም እዮም ውድድሮም ኣካይዶም። ኣብ ናይ 5 ኪሎ ሜትር ተኽሊት ወልደ ዮሃንስ ዕወቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን ከሎ ካልኣይ ዳንኤል ተኽሉ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ሕድሮም ሃብተ ተሸላሚ ናሓስ መዳልያን 1,000 ናፋን ብምዃን ናብ ፖዲዮም ደይቦም። ኣብ ናይ 10 ኪሎ ሜትር ዝተሳትፉ ተቐዳድምቲ ኣረጋይ መብራቱ ሻምፒዮን ኤርትራ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን፣ ካልኣይ ኣለም ዮሃንስ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ድማ ሚካኤል ዘርኣይ ተሸላሚ ናሓስ መዳልያ 1,000 ናፋ ኮይኖም። ኣብ ናይ 15 ኪሎ ሜትር ድማ ካሕሳይ ተኽለ ዕውቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ኮይኑ። ኣብ መወዳእታ ውድድር ንምክያድ ናብ መወዳደሪ መስመር ዝቐረባ ተቐዳድምቲ ናይ ኤሊትን ትሕቲ 23 ዓመትን ተቐዳድምቲ ነይረን። ዝተሰርዓለን ርሕቀት ውድድር ድማ 102 ኪሎ ሜትር እዩ ነይሩ። ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ድማ መሪ ቁፋን እወን። ፆታ ካብ ዝጅምር ክሳዕ ናይ መወዳእታ ዙርያ ዝጥቀስ ፈተነ ከይተረኣዩ ይቀፂሉ። ፆታ ንክዛዘም 6 ኪሎ ሜትር ምስተረፎ ግን ናይ ደቡብ ተቐዳዳሚ ሱዛና ፍሳሐ ብዝፈፀመታ ተራር መጥቃዕቲ ሓዲጋተን ክትምርቀፍን ከላ ካብ ዓባይ ጉጅለ ዝተወስደ ግብረ መልሲ ብዘይምባሩ ናርዶስ ናይ 42 ካኢታት ፍልሊ ኣንፂፋ ብዘይተቓጻፂ ቀዳማይ ኮይና ንውድድራ ፈፂማ። ሱዛና ንውድድራ ብሰዓት 33.342 ኪሎ ሜትር ናረገፀትያ ብ2 ሰዓታትን 9 ደቓይቕን 34 ካኢታትን ንውድድራ ፈፂማ። ዓባይ ጉጅለ ኣብ ዘካየድቶ ፆታ ውድድር ፕሮፌሽናል ተቐዳዳሚት ካንዮን ስትራም ዞንዳ ክሪፕቶ ሞናሊዛ ርኣያ ረቲዓ ብምዕዋት ካልኣይ ደረጃ ክትሕዝ፣ ናይ ደቡብ ናርዶስ ፀጋይ ሳልሳይ ደረጃ ብምሓዝ ናብ ፖዲዮም ደይባ። ራብዒቲ ብረክቲ ፍሳይ ካብ ዓራግ፣ ሓምሸይቲ ሮምና ጉዕሽ ካብ ክለብ ደንደን፣ ሻርሸይቲ ቤቴል ስቴፋኖስ ካብ ስራጅ ሳዋ፣ ሻውዒቲ ደሊና ግርማይ ካብ ስራጅ ሳዋ፣ ሻምኒቲ ራሄል ብርሃነ ካብ ዓራግ፣ ታሽዒቲ ሚለና ያፌት ካብ ደንደን፣ ዓስረይቲ ድማ ቅሳነት ወልደ ማርያም ካብ ጋላ ንፍሒ ብምኻን ንውድድረን ፈፂመን። በዚ መሰረት ኣብ ናይ ጁኒዮር ደቂ ኣንስትዮ ተቐዳዳሚት ክለብ ደቡብ ሄርሜላ ስምኦን ተሸላሚት ወርቂ መዳልያን ንዓመት ሙሉ ኣብ ዝባና ወዳያታ ትፃወት ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ ካልቲ ሲዶን ሃብቶም ካብ ስራሽ ሳዋ ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴቲ ራሄል ዑቕባይ ካብ ደቡብ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ትሕቲ 23 ዓመት ተቐዳዳሚት ክለብ ደቡብ ናርዶስ ፀጋይ ተሸላሚት ወርቂ መዳልያን ዓመት ሙሉ ወዳያታ እትወዳደር ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ ሮምና ጉዕሽ ካብ ክለብ ደንደን ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴቲ ቤቴል ስቴፋኖስ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ኤሊት ተቐዳድምቲ ድማ ተቐዳዳሚት ክለብ ደቡብ ሱዛን ፍሳሐ ተሸላሚት ወርቂ መዳልያ ንዓመት ሙሉ ኣብ ዝባና ወዳያታት ወዳደር ብባንዴራ ኤርትራ ዝወቀበት ማልያ ከምኡ ውን 10,000 ናፋ ክሽለም ከላ ካልኣይቲ ሞናሊዛ ርኣያ ካብ ክለብ ካንዮን ስትራም ተሸላሚት ብሩ መዳልያን 6,000 ናፋን፣ ሳልሴቲ ናርዶስ ፀጋይ ካብ ክለብ ደቡብ ተሸላሚት ናሓስ መዳልያን ከምኡ ድማ 4,000 ናፋን ኮይነን። ዕውታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ካልኦት ሓለፍቲ እቲ ፌደሬሽን ከምኡውን ናይ ክብሪ ዕዱማትን ተቐቢሎም። ኣብ መወዳእታ ምስ ዕውታት ተቐዳድምትን ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ዝተኻየደ ሓፂር ቃለ ምሕትት ይስዕብ ሰናይ ምክታል
1: የቐኒለ ክብረት ኣበለ ሄርሜላ እንኳዕ ሓጎሰኪ ሻምፒዮን ኤርትራ 2026 ብናይ ጁኒር ደቂ ኣንስትዮ ኮይን ክለኺ ፀወታ እስከ ከመይ ነይሩ?
2: መጀመርያ ኣጀሚሩ ዘፈፀመና ልዑል ፈጣሪ ክብሪ ምስጋናን ይኹኖ። ካብኡ ቀፂለ ፀወታ ብጣዕሚ ፅቡቅ ነይሩ።

0: ብሓገዝ ደጋንታይ ከዓ ነፃዓወት እዚ ክንፀወ ክኢል ኣለኹ
1: ራይ ኣብዚ ፀወታ መሪፅ ክኖ ዝኣተ ክንስልቲ ዞባ ደቡብ እንታይ ነይሩ ናትክ ስራዓ ከ እንታይ እዩ
0: ኣነ ኮ ከም ስፕሪንተር ስፕሪንት ንክገብር እንዴት ስልቲ ነይሩ ግን ኣጋጣሚ ከላይ ክንሃድም ስለዝኽኣልና ክልተ ጓድ ደጋንታ ስለዝሃደምና ድማ ነቲ ዕድል ክጥቀመሉ ኢለ ዋላ በዕለይ ስፕሪንተር ከለኹ እየ ክዝውሩ ዒለ ኣብ መወዳእታ ከዓ ብሓገዝ ናይ ተጓልጋንታይ ኣነ ከይዘወርኩ ከይደ ባዕላ ዘዊራ ከይዳ ባዕላ ዘዊራ መፅያ ከምስግና ይፈቱ ብጣዕሚ ነዚ ዓወት እዚ ከምዝሓገዘት ምስ ኣድያም እያ በ ነዚ ክል ዝዓወት ሳለ ኣድያም እዩ
1: ሞእታ ናይ መወዳእታ ዙርያ ኣብዚኣ ደወል ምስተደወለትክን ኣርባዕት ይኸን ይኸንእውን ነርክን እስኪ ኣድያም እንታይ ኣይላትኪ
0: ኣድያም ንክትሕግዘኒ ማለሲ እሳ ስፕሪንት ጌራ ማለሲ ትውድኦ ዘሎ ተክእሎታት ፀቢብ ስለዝኮነ ንዓይ ንክተውፀኒ ነጊርያ ማለሲ ክትሕግዘኒ ንዓይ እሳ ከዓ ነቲ ዝበልክዎ ነገር ኣይተቃወመቶን ብትጉህነት ተቐቢላ ከዓ ንዓይ ሰሪሓት ኣለዩ ማለት እዩ
1: ብሓፈሻ ናይ ሎም ዓመት ውድድር ከመይ ረኪብክዎ ሓፈሻዊ ትዕዝብትኺ
0: ፀወታ ኮ ዳሓን ፅቡቅ ነይሩ ማለትሲ ኣብቲ ጎልጎል እንዳሰገን ብምዃኑ ንፋስ ነይሩ ማስ ንጎ ንፋስ ኣይክህሉን ኢልና ኢና ተስፋ ጌርና ነርና ንፋስ ብምህላው ግን ዝኾነ ዘምፃልና ሳዕብና ኣይነበረን ብጣዕሚ ፅቡቅ ወዲናዮ ዋላቲ ቀይሮሞ ዘለዎ ሜዳ ከዓ ፅቡቅ ማለትሲ ነቲ ኣብ ካልእ ሃገር ኬድካ ትፃወተሉ ዘሎ ሜዳታት ኣረኣይካ ብጣዕሚ ፅቡቅ ሓሳብ እዮም ኣምፅ እዮም
1: ሞ ሻምፒዮን ኮይን ክልኽ ሕጂ ናይ ኤርትራ ናይ ጁኒር ናይዚ ዓመት 226 እስኪ እዚ ዓወት እዚ ንዓኸ ከመይ ተሰሚዒ ኩሉ ሕጂ
0: እዛ ዓወት እዚ እንደዒ ናይ ውሓቂ እየ ተሓጉሰ ዘለኹ እንደዒ ዝኾነ መግለፂ የብለይ ብጣዕሚ ግን ተሓጉሰ ኣለኹ
1: እሞ ኣብዚ ዓወት ግዜ ኣዝተዋፅኦ ዝገበሩ ኣካላት ከምኡውን ውልቀ ሰባት ህልዮም ንዑም ናይ ምስጋና ዕድል ተለኪ ዕድል ብምሃብ ክንፋኖወኪ
0: መጀመርያ ኣጀሚሮ ዘፈፀመኒ ልዑል ፈጣሪ ክብሪ ምስጋናን ይኹኖ ካብኡ ንወለደይ ኣብዚ ዓወት እዚ ፅቡቅ ገይሩ ዘዳለወኒ ከዓ ሚኬልቲ እኳ ኣሰልጣኒ እየ ብዓብዩ ከዓ ዞባ ደቡብ ጋንታና ማለት እዩ ፅቡቅ ዝኾነ ኣስተዋፅኦ እዮም ገይሮምልና ብጣዕሚ እዩ ኣብ ኩሎም ተፃወቶም ብጣዕሚ ተገዳስነት ዘለዎም እዚ ዓወት እዚ በቃ ሳለኦም ካብኡ ከዓ ኣማን ዝበሃል ከዓ ቲፎዘይ ብልዑል ኣስተዋፅኦ ሳይክል ገዚእለይ ኣኮይ ከዓ ከምኡ እዚኦም ሰባት እዚኦም ብፍሉይ እየ ዘመስግኖም ካብኡ ከዓ ጋንታና ንዓኻ ከዓ
1: ኣዚና ነመስግን ቀኒልና እኳ ሓጎሰና ሻምፒዮን ኤርትራ 226 ናይ ጁኒር ደቂ ኣንስትዮ ኤርሜላ ስሞን ክብረት ኣበለይ ተቀዳዳሚት ክለብ ዞባ ደቡብ ሱዛን እኳ ሓጎሰኪ ሻምፒዮን ናይ ደቂ ኣንስትዮ ኤርትራ ሻምፒዮን ኤርትራ ማለት ናይ ደቂ ኣንስትዮ ኮይን ክለኺ ስከ ፀወታ ከመይ ነይሩ
2: መጀመርታ የቀኒለይ ፀወታ ብጣዕሚ ፅቡቅ ነይሩ
1: ናይ ሎሚ እንታይ እስትራቴጂ ሒዝክን ይኸናእትኸን ከም ጋንታ ብውልቅኽኸ
2: እዎ መጀመርታ ብጣዕሚ ኢና ፅቡቅ ተዳሊና ካብኡ ቀፂለ ኣነ ዝፊልደይ ማለት እዩ ሃዲምካ ኣብ ምጥቃዕ እዩ ብከምኡ ከዓ ኣሰልጣኒ እዩ ዝሃበኒ ገይረ ማለት
1: ፀወታ ክዛዘም 6 ኪሎ ሜትር ምስ ተረፎ ኢኺ መጥቃዕቲ ፈፂምኪ ተዓዊትኪ ኣብ ከመይ ኩነታት ኢኺ ፈፂምኪ ኣስከታ እንታይ እያ ነራ ተዕልልና
2: ዎ እቲ ኮርሶኮ ትርር ዝበለ ዩ ነይሩ ንመጀመርታ ግዜና ከ ኣብዚ እንዳሰገን ዝበሃል ኮርሶ ጌርና ወላ ንዓይ ዝኸውን ቦታ እዩ ተዳልየለየ ኣብ መወዳእታ ክገብር ብኣሰልጣኒ ተዋሂብኒ ማለት እዩ 6 ኪሎ ሜትር ገለ ክተርፎ ከዓ መጥቃዕቲ ጌይራ ክዕወት ኣላኽኢለ ማለት እዩ
1: ምጥምማት ክንዲዩ ነቲ ፀወታ ዝሒሉ ውዒሉ ከመይ እዩ ስከ
2: እዎ ምጥምማት እዩ ቁሩብ ከዓ ንፋስ ብርትዕ ኢሉ ነይሩ እቲ ኪሎ ሜትር ከዓ ዳሓን ስለዝነበረ ፅቦተ ወዲዮ
1: ሞ ሻምፒዮን ኮይን ክለኺ ሕጂ ዝስምዓክ ዘሎ ስምዒት ክትገልፅልና
2: ማራ ተሓጊሶ ኣለኹ በቃ እንድዒ ሓጎሰይ ክገልፆ ይክእልኒ ብጣዕሚ ተሓጊሶ ኣለኹ ተዳልየለየ ከዓ ዓመት ሙሉእ ተዳልየለየ በቃ ብጣዕሚ ተሓጊሶ ኣለኹ
1: ሞእዚ ሓጎስኪ ንመንቲ ውፊ ተመስግንዮም ኣካላት እውን እንተልዮም ኣሕፂርኪ ክትገልፅልና
2: ዓወተይ ንደየ ዘወፍዮ ቀፂለ ከመስግኖም ዝደሊ ነቦይ ነደይን ብጣዕሚ እዩ ዘመስግኖም ቀፂለ ሞራል ዝውቡኒ ኣብ ጎነይ ኮይኖም ኩሉ ነገር ማለት እዩ ሳይክል ዝውቡኒ ቲፎዘይ ብምሉኦም ንዘባ ደቡብ ካብ ብጣዕሚ

0: እየ ዘመስግኖ ንደቂ ጋንታይ ብጣዕሚ እየ ዘመስግኖ እንደ በቃ ማራ ተዓጊሶ ኣለኹ።
1: እንኳዕ ሓጎሰኪ ሻምፒዮን ኤርትራ ናይ ደቂ ኣንስትዮ 2026 ሱዛን ክብረት ሃበልና።
0: ቴንክዩ ሓጎስ ኩላትና
1: የቀኒልና ክብረት ሃበልና። ናርዶስ እንኳዕ ኣብዚ ውቃዕኪ ናይ ትሕቲ 23 ዓመት ሻምፒዮን ናይ ኤርትራ ኮይን ክለኺ እስከ ፀወታ ከመይ ነይሩ ናይ ሎም እያ?
2: ፀወታ ድሓን ነይሩ ንፋስ ቁሩ ብርቲ ኢዱ
1: ሞ ንእንታይ ዓይነት ስትራቴጂ ሒዝኪ ኺ ኣትኺ ምስ ደቂ ጋንታኺ ከመይ ነይሩ ኸ ብሓፈሻ?
2: ጋንታና ዓወት ሕሊፍካ ዘይምሃብ ማለት እዝሃ ድማ ነረንዋና በዓል ሱዚ ሱዝሃ ዲማ ተዓዊታ ካብ ግሩፖ ድማ ኣነ ካደይት ረኺባ ኣነድዮንስቢ ረኺባ ማለት እዩ።
1: ኣብዚ ናይ ሎሚ ውድድር ብዙሓት ደገፍቲኺ ስምክ ዝተፃሓፎ ማልያ ተኸዲኖም ከሰኒኺ ውዒሎም እሞ እስከ ከመይ ተፀቢኺዮ ዲኺ እንታይ ነይሩ እቲ ስምዒት?
2: ብደገፍተይ ማራ ተሓጒሰ ማለት ሻምፒዮን ኣነሲ ወላ ቅድሚኡ ከይተዓወትኩ ከለኹ እዮም ዝድግፍኒ ነይሮ ማለት እዩ። ገና ካብ ዓወት ቅሩብ ርሕቕ ኢለ እየ ነይረ ሕጂ ግን በቃ እንዲ ኣይ መስ ማራ ተሓጊሰ ብደገፍተይ ማለት እዩ። ማራ ከመስግኖም ሓድሽ ዓድን ማይ ኣባሻውልን ካብ ልበይ በቃ ከመስግኖም ይፈቱ በዚ ኣጋጣሚ እዚ ማለት
1: እዩ። ሞ እዛ ዓወትክ እዚ ንመን ትህብዮ? እንታይ ከመደብኪ ናይ መፃ እንታይ ና ክንፅበ?
2: ናይ መፃ ካብዚ ንላዕሊ ዓወተይ ከዓኒ ንሚኪ ሚኪ ኤልቱኩ ኤንድ ደገፍተይ ከዓኒ ንብምልኦም እዚኦም ሓድሽ ዓድን ማይ ኣባሻውልን ንዖም በቃ ዓወተይ ንዖ ሂበ እዮም ኣለ
1: ሞ መደብኪ እንታይ ትብል ካብዚ ዓወት እዚ እንታይ ና ክንፅበ ካብ ናርዶስ?
2: ካብዚ ንላዕሊ ኣብ ዝመፅእ ቅምፀታዊ ውድድር ካብዚ ንላዕሊ ኮይና
1: ኣዚና ና ነመስግን
2: ጋንታይ ከዓኒ ከመስግነ በዚ ጋጣም እዚ ሚዛን ንሚዛን ካብ ብልበይ በቃ ንሚዛን ጋንታና ብምልአን ብሓፈሻ ሚዛን ግን ቀንዲ ንሚዛን ካብ ልበይ የመስግና
1: ተረፈለና
2: ምስጋና ንኩሎም ጋንታና
1: የቀኒልና እንቋዓ ዝቃዓከ ክብረት ሃበልና የቀኒለይ ክብረት ሃበለይ ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳእ ናይ ሎም ዓመት ሻምፒዮን ኤርትራ 2026 ፈሊምሎ በዚ ናይ ደቂ ኣንስትዮ ከምኡ ድማ ናይ ፓራሳይክሊን እስከ ሓፈሻ እንታይ ዓይነት ውድዳት እዩ ተሰሪዑ ዘሎ ሓፈሻ መብሪ ክትበን ሕፂርካ
3: የቀኒለይ ሚኬለ ብሓፈሻ ዘሎም ድረኣናዮ ናይ ደቂ ኣንስትዮ ጁኒየር ኤሊት ኣንደር 20 ሎም ውዒልና ኣለና ናይ ሮድ ማለት እዩ። ከምኡውን ናይ ፓራሳይክል ጀሚርና ኣለና። እቲ ቻምፒዮን ኤርትራ ግን ክሳብ ሰንበት ክቕፅል እዩ። ፅባሕ እውን ናይ ታይም ትራያል ናይ ደቂ ኣንስትዮ ናይ ደቂ ተባዕትዮ ናይ ኩሎም ውድድር ኣለና። ሰንበት ከዓ ናይ ደቂ ተባዕትዮ ናይ ሮድ ኣብ ውሽጢ ከተማ ኣስመራ ኣለና ማለት እዩ። ስለዚ ከምቲ ልሙድ ናይ ዝሓለፈ ዓመታት ውድድር ዳርጋ ፍልል የብሉን። ምናልባት ኣብ ውሽጢ እዚ ዝነበርና ናይ ሎም መዓልቲ ግን ፍልይ ዝበለ ነተን ደቂ ኣንስትዮ በዳሂ ቦታ ነይሩ ክበሃል ካል
1: ናይ ደቂ ኣንስትዮ ቀፃሊ ካብቲ ዝንቀፋሉ እቲ ናይ ግዜ እዩ። ክሳብ ሕጂ እዚ እውን ሃገራዊ ፌደሬሽን ኮነ ከምኡውን ፌደሬሽን ቅድም ብሽክለታ ዞባ ማእከል ዝኾነ ፍታሕ ወይ ከዓ ስጉምቲ ክወስድ ኣይከኣለን እሞ እንታይ እቲ መፍትሒ እስከ ክኸውን ዝኽእል?
3: ፅቡቅ ሕቶ እዩ። ምናልባትተን ናይ ደቂ ኣንስትዮ እቲ ኣካይዳ ካብ ግዜ ናብ ግዜ እናጎደለ እዩ ዝኸይድ። እቲ ምክንያት ሕጂ ናይ ሕልና ጉዳይ እዩ። ሰብ ኣብ ውሽጢ ኣበይ ክበፅሐ እንታይ ክገብር የለን እተን ደቂ ኣንስትዮ በዓለን ካብ ውሽጢ ተበጊሰና ኣለዉ ስጉምቲ ወሲድካ ስጉምቲ ወሰድካን ዝቅየር ለውጢ የለናን። ካብ ውሽጢ እቲ ናተን መንፈስ ጀሚሩ ካብ ውሽጢ እቲ ናይ ጋንትአን መንፈስ ጀሚሩ እቶም ኣሰልጠንተም እቶም ሓለፍቲ ናይ ክለባት ግን ክሰርሕሉ ዘለዎም ምጉያይ ዘይተረፈ ምጉያይ ዘይተረፈ ንህዝቢ ዘሐጉስ ንዓኻ ንቐፃሊ ዘሰጉመካ ውድድር ክትገብር ናይ ሕልናኻ ጉዳይ እዩ። እዚ ኩሉ ተዓዛባይ መፅኡ እዚ ኩሉ ዝሰንውን ምጉያየን ዘይተረፈን ከምዚ ኣብ ውሽጢ ዝግበር ሞ ከዓ ንቻምፒዮን ብከምዚ ርሕቀት ክኸዶ ስክፍታይ ግን ንሕና ዋላ ሓንቲ ንወስዶ ስጉምቲ የብልና። ምክንያቱ ብስጉምቲ ዘዕረ ኣብ ውድድር ብሽክለታ የለን ንዕአን ብዝጥዕመን ኣብ ውሽጢ ሕልንአን ብዝወቕሰን ናብ ዝለዕለ ደረጃ ክንበፅሕ ኢና ተዋዳደርቶም ክኾኑ ኢና ኢለን ሰንቲ ሓሳብ ኣቅሪበን ምስቲ ናይ ክለበን መደብ ምስቲ ናይ ቶማ ሰልጠንተን ዝቦን ኣዋሂደን ንሰን ተሰሪሐ ፅቡቅ ክመፀኽን ብዝተረፈ ናይ ግዜ ደረት ጌርካ ናይ ሽልማት መቕፅዓት ጌርካ ናይ ገለ ጌርካ ዝዕረ ጉዳይ ኣይኮነን። ዋላ ቀፂዕካዮን ዋላ ይቀፂዕካዮን ብከምዚ ከዓ ዝክየድ ስፖርት ካ የለን። ስፖርት ክዓብየ ኢሉ ዝብገስ ሰብ ተልዩ ጥራይ ዝዓቢ ዓብኦ ዝኽእላ ድማሳተን መሳትኦን ቆልዑት ምስአን ዝጀመሩ ደቂ ተባዕትዮ ኣበይ ክንደይ ስፒድ

0: ክኸዱሉ ውሳተን ንምንታይ ከም ዝኾና ኣለዋ ኣብ ሕልንኦም ናይቶም ክለብ ናይቲ ኣሰልጣኒ ናይታ ተቀዳዳሚት ዝመፅእ ጉዳይ እዩ
1: ሞ ናብ ህዝቢ ብዛዕባ እቲ ፅባሕ ዓርቢ ከምኡ ድማ ዝመፅእ ሰንበት ዝካየድ ውድድር ተመሓላልፎ መልእክቲ ተለካ ዕድል ብምሃብ ክሰናበተካ
0: እዚ እቲ ልሙድ ንገብሮ ውድድር ህዝቢ ኩሉ ግዜ ብጎንና እዩ ውድድር ሰሪዕካ ህዝቢ ተዘይብሉ ተዓዛባይ ተዘይብሉ መቐረት የብሉን ግን እቲ ህዝቢ ብዝተኽኣለ መጠን ነቶም ተቀዳደምቲ ድሕነቶም ብዘውሕስ መንገዲ ተቀዳደምቲን ዝኾነ ተዓዛባይን ዘይህሰየሉ መንገዲ ሂወት ኣብ ሓደጋ ዘይኣተውሉ መንገዲ ጌርና ነቲ ውድድርና ክንዛዝም ብዝተኽኣሉ መጠን ከምቲ ናይ ዝሓለፈ እዋን ፅቡቅ ጭውነት ዘለዎ ተዓዛባይ ህዝቢ ከተማ ድማ ኣጅኹም ክብለና ተስፋ ንገብር ብከምኡ ከዓ እቲ መልእኽተይ ዘሕልፈሎም

ሻምፒዮን ኤርትራ 226 ፅባሕ ዓርቢ ብናይ ግዜ ናይ ውልቂ ውድድር ማለት ክሮኖሜተር ቀፂሉ ክውዕል እዩ። እዚ ውድድር ኣብ ከባቢ ማይ ድምነት ዝካየድ ኮይኑ ተቐዳድምቲ ብክልቲ ፆታን ደረጃ ዕድመን ክሳተፉ ምዃኑ ካብ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ዝተረኽበ ሓበሬታ የረድእ።

God have mercy upon us.

0: ሓሙስ 25 ሰነ ኩለን ምድባ ደቂ ኣንስትዮ ብዘካየዶ ናይ ፅርግያ ውድድር ዝፈለመ ሻምፒዮን ቅድድም ብሽክለታ ኤርትራ ዓርቢ 26 ሰነ ኣብ ከባቢ ማይደምነት ብናይ ውልቂ ናይ ግዜ ውድድር ቀፂሉ ተኸይዱ። ኣቐዲመን ጁኒር ደቂ ኣንስትዮ ተቀዳደምቲ ሓደ ዙርያ ማለት 15 ኪሎ ሜትር ንምሽፋንን 10 ተወዳደርቲ ኣብቲ ንፋስ ዝዓብለሎ መወዳደሪ ቦታ ተረኺበን። ዝሓለፈ ዓመት ኣብ ኬንያ ብዝተኻየደ ሻምፒዮን ኣፍሪቃ ኣብ ናይ ግዜ ውድድር ብሉፅ ምንቅስቃስ ኣብ እተንፀባረቐሉ ዝነበረት ግዜ ምስ ኣኸባሪ ፀጥታ ተጋጭያ ዘውዲ ሻምፒዮን ኣፍሪቃ ካብ ምድፋእ ንስክላ ዝበኸረት ኣባል ጋንታ ደንደን ሮዚና ብርሃነ ኣብ ሰዓት 46 ኪሎ ሜትር እናረገፀት ንውድድራ ብ22 ደቂቕን 7 ካልኢትን 69 ውስጥ ካልኢትን ብምዝዛም ቀዳሜት ኮይና ተዓዊታ። እዛ ተቐዳዳሚት ዝሓለፈ ዓመት እውን ኣብ ተመሳሳሊ ውድድር ኣኽሊል ዓወት ደፊኣ ዝነበረት ተቐዳዳሚት እያ። ንሓደ ዓመት ሒዛቶ ዝነበረት ክብሪ ሻምፒዮን ኤርትራ ናይ ፅርግያ ውድድር ትማላ ሓሙስ ዝኸሰረቶ ኣድያም ተስፉ ናይ ጋንታ ደቡብ ድማ ብ3 ካልኢትን 50 ንኡስ ካልኢትን ድሒራ ካልኣይ ተርታ ክትሕዝን ከላ ኣባል ጋንታ ስራኤል ሳዋ ሲዶን ሃብቶም ድማ ብ57 ካልኢትን 30 ንኡስ ካልኢትን ድሒራ ሳልሳይ ተርታ ሒዛ። ራሄል ዑቕባይ ዓራግ ሻምፒዮን ኤርትራ ጁኒር ደቂ ኣንስትዮ 2026 ሄርሜላ ሳይሞን ደቡብ ደሴት ኢዮብ ትፅቢት ኣርሴማ ዓንደ ጽዮን ዓራግ ዮሳን ቤነ ትፅቢት ኣርሴማ መድሃኔ ደቡብ ዲቮራ ሃብተ ካብ ጋንታ ትፅቢት ድማ ክሳብ 10 ተርታ ሒዘን። ሮዚና ብርሃነ ኣብዚ ውድድር ምዕዋታ ስዒቡ ዓመት ምሉእ ምስ ጋንታ ብምዃን ኣብ እተካይዶም ናይ ግዜ ውድድራት ብባንዴራ ኤርትራ ዝወቀበት ማልያ ለቢሳ ክትፃወት እያ።
1: ራይ ሮዚና ብርሃነ መጀመርያ እንኳ ሓጎሰኪ ብሓፈሻ ንኻልኣይ ግዜ ኺ ሻምፒዮን ኤርትራ ናይ ጁኒየር ናይ ደቂ ኣንስትዮ ናይ ግዜ ውድድር ኮን ከለኹ ሞ ብሓፈሻ ውድድር ከመይ ፅዕን እዩ?
2: ኮሶ ድሓኒ ኣምላኽ መስገን ብጣዕሚ ፅቡን እያ ተዳሊና ኣለያ ብጣዕሚ ፅቡን እያ።
1: ምናልባት ኣብዚ ውድድር ዝቦታ ንንፋስ ቃሊዑ ሞ ምናልባት ንፋስ ከ ከመይ ውድታት ኣጋጢሙ ክመሉ ፅቦታ
2: ንፋስ ድሓኒ እዩ ማለት ንምኻድ ቁጥብ ነሩ ንምምላስ ማእኸላይ ነሩ ድሓኒ ነሩ ክምብዶ ከ ኽኢልና
1: ናይ ዝሓለፈ ዓመት ክብሪ ክንምዕቃብ ይኽኣትኹ ሞ ብሓፈሻ ነቲ ናይ ዝሓለፈ ዓመት ክብሪ ንምዕቃብ ዝነበረ ፀቐጢ ከመይ ተፃዊርክዮ?
2: ድሓኒ ነሩ ፀቐጢ ገለ ክንስ ድሓኒ ኣይግበኩን እ ግን ትማሊ ግዜ ከሲታ ስለ ዝነበርኩ መውደቕቲ ገለጋጢና ነይሩ ንዓ ንኸማልስ ኢለ ሎም ዓንታኣት እየ ናይ ፅርግያ እዩ ነሩ ቀንዲ መደበይ ናይ ፅርግያ ስፈሸለትኒ ግን ንሎም ዓንቲ ንኸይሰኣት እዮ ማለት እዩ።
1: ስለዚ ናይ ትማሊ ኣብ ፖዲየም ዘይ ምድያብ ክስ ነዚ ሎም ዓንቲ ዓወስቲ ተራ ነይርዎ
2: እዩ ነይርዎ እዩ።
1: ነዚ ውድድር ንምዕዋት ብፍሉይ እንታይ ዓይነት ስራሕ ክሰሪሕ መፅኺ?
2: ብኣሰልጣነ ይኹን ብተክለ ማርያም ፀጋይ ብፅቡቅ ምድላዋት እዮም ገይሮም ላይ መኪና ምሳይ እንዳኸዱ እንዳመፁ ገለ ብፅቡቅ ምድላዋት ትሬን ገይሮም ናይ ማለት እዩ ብጣዕሚ ፅቡቅ ካተዳለየ ማለት እዩ ካባይ ካብ ዝላዕሊ ኮይነ ኣብዛ ዓበየ ደረጃ በፂሐ ንሃገሪ ንኸፀውዕ ማለት እዩ
1: ፅቡቅ ዕድል።
0: ጁኒየር ደቂ ተባዕትዮ ተቀዳደምቲ ነዛ ኣብ ዓመት ሓንሳብ ትመፅ ውድድር ንምዕዋት ዝነበሮም ቁጡር ባህጊ ዘርእካ 4 ተወዳደርቲ ነዚ ክብር ደልዮም ዳናጉኦም ክፍትኑ ድልዋት ምንባሮም እዮም። እዞም ተቀዳደምቲ ን18 ኪሎ ሜትር መን ብዝቐልጠፈ ግዜ ዛዘሞ ኣብ ዘካየድዎ ውድድር ኣባል ጋንታ ኤሪቴል ኤስሮም ሚካኤል ኣብ ሰዓት 46.6 ኪሎ ሜትር እናረገፀ ንውድድሩ

0: 22 ደቂቅን 12 ካልኢትን 74 ውስጥ ካልኢትን ብምዛም ዝቐልጠፈ ተቓዳማይ ጁኒየር ሻምፒዮን ኤርትራ 2026 ብምዃን ተዓዊቱ። ወድጋንቱ ኣባል ኤሪቴል ሳሙኤል መንግስት ብ15 ካልኢትን 38 ውስጥ ካልኢትን ድሒሩ ካልኣይ ኤቨን ዳንኤል ናይ ጋንታ ሰንበል ካብ ዕውት ብ44 ካልኢትን 4 ውስጥ ካልኢትን ብምዛም ሳልሳይ ተርታሒዙ። ናታን ሃብታብ ኤሪቴል ራብዓይ፣ ኣራም ፍጹም ኤሪቴል ሓምሻይ፣ እሰይ ሙሴ ሰንበል ኖፍስሃየ ብውልቂ ሻውዓይ፣ እሰይ ኪዳነ ደንደን ሻምናይ፣ ኣሌክሳንደር ግርማይ ትፅቢታ ሽዓይ፣ ምናስ ሓዊ ኦሎምፒካዊ ተቐዳማይ ምርሃው ቅዱስ ኑፍታሌም ቅዱስ ድማ 10 ተርታሒዙ። ዕውት ናይ ውልቅ ናይ ግዜ ውርድር ጁኒየር ደቂ ተባዕትዮ ኣባል ኤሪቴል ኤስሮም ሚካኤል ኣብ ዝቕፅል ውርድራት ብሽክለታ ዞባ ማእከል ኣብ ዝህልው ናይ ግዜ ውርድራት ብባንዲራ ኤርትራ ዝወቀበት ማልያ ለቢሱ ክወዳደር እዩ።
1: ራይ ኤስሮም ሚካኤል ሻምፒዮን ኤርትራ ናይ ጁኒየር ናይ ግዜ ውርድር እንቋዕ ጎሰካ። ውርድር ከመይ ፀኒሑ?
2: ውርድር ብጣዕሚ ንፋስ ነይርዎ። ማለት ከምቲ ኣነና ንሪከርድ ለይ ኣትያ ከመጀመርታ ንሪከርድ ነቲ ንዓም ነበረ ትሕትኡ ካርሚ ለይ ኣትያ ብጣዕሚ ፅቡቅ ነይሩ ውርድር ከምቲ ሓሰብክዎ። ከዓ ኣብ ትሬን ፅቡቅ እንዳለዎ ለቀኒና ብጋንታ ደረጃ ፅቡቅ ከዓ ከምቲ ሓሰብክዎ ክሳይ ኮይኑ ኣብ መጉዳእታ ሳይክል ለምብልሻው ነይረ ግን ወላ ሓንቲ ማለት በድሄ ንክሉስ ድሓን ፅቡቅ ግዜ ሳሃሪመ የ ድብል ድሓን
1: ምናልባት ዝዓወት ሃንደ ድመፅ ወላ ስርሒ ካልዩ ኢኻ
2: ዋ ዝዓወት ኳ ዓሚ ብፍላይ ብፅቡቅ ተዛሪሉ ነይረ ልዕሊ ዝናይ ሕጂ ንለም ዓመት ኣጋጣሚ ናይ ሳይክል ምብልሻዊ ገለምታት ናይ ግዜ ከም ገለ ፍሓፋሕሰ ዝበለ ዓሚ ቀሲርያ እምበር ወላ ዓሚ እውን ተዳልየ ፅቡቅ ገይረስ ዝዳልወሉ ናይ ክሮኖሜተር ዝዳልዩ
1: ራዩ። ምናልባት ኣብ ናይ ጁኒየር ናይ ግዜ ውርድር ዕውታት ዝነበሩ ቅድሚ ሕጂ ኣብዚ እዋን እዚ ኣብ ዓበይቲ ከንተታት ንሪኦም ኣለና እሞ ምናልባት ናትካ ዕላማ ከንታይ እዩ ኣብ ቀፃሊ ሲ ካብ ኤስሮም ምንታይ ክንፅበ?
2: ኣነ ና ቀፃሊ ዓመት ናተይ ሳይክል ገይረ ምሻሉ ነቶም ዓበይቲ እውን ክስዕሮም እየ ድብል ወላ ሓንቲ ምሻሉ ተዳልየ ንዓመት ኣዳሓ ንራኸቡ ናብ ዘረ ብውልቀይ ናተይ ንፋስ ነይሩዎን ብሓፈሻ ንኩላትና እቲ ብድሃ ድበሃሎ ከዓ ናተይ ከዓ ሳይክል ኣባላሽ ነረ ብላስ ኣብቲ ደርጋ ክመፅእ ከለዎ ሴላ ኣቲ ደርጋ ማር ሓፂር ነይሩ ግን ኦረድ ንክስዕራ ምዃኒ ከዓ ሹር ኮይነ ስርኣተኩስ ድሓኒ ሞራል ገይረስ ድሓኒ ፅቡቅ ሳይክል
1: ቅድሚ ምእታው ካ ምናልባት ደስጋእ ካ ተቓዳማይ ነይሩ ዶኹን?
2: ደስጋእኒ ነበረ ወላ ሓንቲ ደስጋእኒ ነበረ ንሪከርድ ለይ ኣትያ ክንትብልኩካ ሓንቲ ደስጋእኒ ሳይ ነበረ ወላ ሰንበት እውን ማለት ድሓን እየ ደስጋእኒ ወላ ሰብ ኢልና ሰንበት ሰንበት እውን ክስዕራ ኢለየ ካኣቱ ወላ ስውን ቻምፒዮን ክኾን ኢለ ካኣቱ ወላ ሓንቲ ፀ እዋ እታ ናይ ፅርግያ እኳ ከምዚ ሹር ክትኮን ኣይትኽእል እያ ምክንያቱ በዓል መዓልቲ ሰብ ትስዕራ ኣብዚ እያ ተቐንደሳይ ትኾን ኣዋ ግን ተስፋ ገይረ ኣለኹ ዝረለየሉ ኣለኹ ንኩሉ ተዳልዩሉ ኣለኹ ክስዕር ኢለ ካኣቱ ሕጂ ስጋብ ሕጂ ትፕላን ናይ መደብና ናይ ተለ ኣይተወሃብና ንደሎ ከምዚ ኣይተ ነገራና ግን ከነጥቅዕ ኢልና ንክንኣት ፍሉ ኣለውና ስፕሪንተራት እውን ኣለውና ፍትና ብኩሉ ክፍትና
1: የሞ መወዳእታ ኣብ ቀፃሊ ካብ ከንታይ ንክንፅበ
2: እዋ ኣነ ኣብ ቀፃሊ ኣብሳ ዓበይቲ ግራንቱራት ብፍላይ ክሮኖሜተር ክዕወተሉ ተስፋ ገብር በዕሉ ተስፋ
1: እሞ በዚ ጋጣሚ እዚ ምናልባት ናይ ምስገና ዕድግ ክንበካ
2: መጀመርታ ንውዕል ፈጣሪ ክንመስግኖ ይደሊ ካብኡ ቀፂለ ኣቦይ ወላድ ናብዚ ደረጃ ክብፅሐ ንድኽእል ብጣዕሚ ክመስግኖ ይደሊ ስድራይ ብሓፈሻ ኣደ ኩሉ ካብኡ ቀልፂለ እዚ ምዕራብ ነዚ ናብዚ ክሳይ ድገበሩና ንዕውን ከመዝግኖም ደሊ ጋንታ ኤርትል ብሓፈሻ ንኩሉ ቲፎዘይን ስድራ ቤተይን ከመዝግኖም ደሊ
0: ዓበይትን ቲ 23 ዓመት ደቂ ኣንስትዮ 18 ኪሎ ሜትር ዝርሕቀቱ ውርድረን ኣካይደን ኣብዚ 19 ተቐዳደምቲ ክብሪ ሻምፒዮን ንምልባስ ዝኣተወ ውርድር ንጀርመናዊት ጋንታ ካንዮን ሰላም ዛንድራ ክሪፕቶ ተፀምቢራ ኣብ ዓበይቲ ውርድራ ተፀሚዳ ዝፀንሐትን ብሓሙስ ናይ ዝሓለፈ ዓመት ናይ ፅርግያ ናይ ሻምፒዮንነት ክብራ ዝተመንጠለትን ፍርያት ጋንታ ዞባ ደቡብ ሞናሊዛ ኣርኣያ ንዝተሰርአ ርሕቀት ኣብ ሰዓት ብገምጋም 42.3 ኪሎ ሜትር ብምርጋፅ ንውርድራ ብ25 ደቂቕን 29 ካልኢትን 78 ውስጥ ካልኢትን ብምዝዛም ቀዳመይቲ ኮይና ብምዕዋት ከምቲ ትፅቢት ዝተገብረላ ናይ ዝሓለፈ ዓመት ክብሪ ዓቂባ። ንዓወት ናይ ግዜ ውርድር ሻምፒዮን ኤርትራ ጋሻ ዘይኮነት ኣባል ክለብ ደንደን ኣድያም ዳዊት ብ34 ካልኢትን 22 ውስጥ ካልኢትን ድሕራ ካልአይቲ ኣባል ጋንቲ ዓራግ ብርክቲ ፍሳሐ ድማ ብደቂቕን 29 ካልኢትን 99 ውስጥ ካልኢትን ድሕራ ሳልሳይ ዘርተሒዛ። ሃና ኣየለ ካብ ደንደን ሻምፒዮን ኤርትራ ናይ ፅርግያ ውርድር 2026 ሱዛና ፍሳሐ ካብ ደቡብ ደሊና ግርማይ ካብ ስራኤል ሳዋ ሚዛን ሃብተ ስላሰ ካብ ጋንታ ደቡብ ኣርሴማ ሃብተ ማርያም ካብ ስራኤል ሳዋ ሮምና ጉዑሽ ካብ ደንደን በቲኤል ትኽል ኣብ ካብ ጋንታ ጋላ ነፍሕ ድማ ክሳብ ዓስራይ ንዝነበረ ኮታ ሓዚአን ሞናሊዛር ኣያ ዝሓለፈ ዓመት ንናይ ዓበይትን ቲ 23 ዓመትን ናይ ፅርግያ ውርድር ሻምፒዮን ኤርትራ ድሕሪ ምዕዋታ ኣብ ዝሓለፈ ውርድራታ ብባንዲራ ኤርትራ ዝተሰርሐት ማልያ ጋንታ ኣለቢሳ ክትወዳደር ምፅናሓ ዝፍለጥ ኮይኑ ካብ ሎም እንዳሓር ግን ሞናሊዛ ኣብ ናይ ውልቅ ናይ ግዜ ውርድር ኣብ እተካይዶም ፀወታታት

0: ራያ ነዛ ማልያ ክትክደና
1: ራይ ሞናሊዛ መጀመርያ ደጊመ እንኳ ሓጎስኪ ናይ ዝሓለፈ ዓመት ክብር ዓቂብ ከለኺ ብሓፈሻ ውድድር ከመይ ፀኒሕ ሞናሊዛ
2: ጀመርታ ቴንኪ ኣምላኽ መስገን ውድድር ንፋስ ገዲፍካ ፅቡቅ ነይሩ
1: ምናልባት ኩነታት ኣየር ማዕርክ ና ይበዳሃ ነይሩ ኣብዚ ነሮ ማዓንቲ ውድድር
2: ብጣዕሚ ከቢድ ነይሩ ብፍላይ ክንከይድ ከለና ምኻድስ ብጣዕሚ ንፋስ ነይሩ ካልእ ድሓን ኣምላኽ መስገን
1: ነዚ ውድድር ዝገበር ከይፍሉይ ምድላዋት ከመይ ድ ይመስል ነይሩ ምናልባት ንናይ ግዜን ንናይ ፅርግያ ንትገብሮ ውድድራት በበይኒ እዩ ሞ ምናልባት ንናይ ግዜ ናይ ዝሓለፈ ዓመት ክብረት ንምዕቃብ እንታይ ፍሉይ ስራሕ ክስርሕ ክመፅኺ
2: እወ መጀመርታ ብጋንታይ ብዙሕ ውድድር ክካይድ ቀኒ ብዙሕ ልምምድ ገይረ የ ኣብ ክልቲኡ ውድድር ማለት እዩ ብሓፈሻ ፅቡቅ ተዳለየ
1: ምናልባት ኣብዚ ነሮ ማዓንቲ ውድድር ሰዓት ክንምሕምያሽ ተኸመፅኺ ዋላስ ናይ ዝሓለፈ ዓመት ክብረ ንምዕቃብ ይኸኣት ኺ
2: እወ ንክልቲ እዩ መጀመርታ ግዜ ከመሓይሽ ንላ ክብረይ ንምዕቀብ ማለት እዩ
1: ምናልባት ኣብታ ዘለኸያ ጋንታ ከመይ ዘሎ ኩነታት ኪ ምናልባት ኣብ ናይ ግዜ ብፍሉይ ዝስርሐ ነገር ኣሎ ድዩ
2: እወ ኣብ ኩሉ ብሕፍሻ ኩሉ ንሰርሕና
1: እሞ ኣብ መወዳእታ እዚ ዓወት እዚ ንመንክ ትውፍዮ
2: እወ መጀመርታ ስድረክ ከምዚ ኩሉ ነገር ደድሕረይ ስትል ክሳብ ሕጂ እናደወሉ ምሳይና ኮኑ ስድራይ መጀመርታ እንትኩሎም እትፈዘይ ካብ ጎነይ ዘይፍለዩ ኩሎም ብሓፈሻ ኣሰልጠንተይ ደቂ ጋንታይ ምክኤል ትኩ ኣሎ ቀንዲ ስትል ክሳብ ሕጂ ስየ ኣብ ጎነይ ካብዚ ስጋብ ዝብገስ ማለት እዩ መፅ ብጣዕሚ ከመስግኖ ይደሊ ብላይ ሰይሞን እንኩሎም ብሓፈሻ ብጣዕሚ ቴንኪ ኩሎም ይደሊ
1: ኣብ ናይ ፅርግያ ውድድር ናይ ዝሓለፈ ዓመት ክብሪ ክትዕቂብ ከኣልክን እሞ ምናልባት ናይ ትማል ስዕረትኪ ኣብዚ ናይ ሎም ዓንቲ ውድድር ኣብርቲ ክንክትሰርሒ እንታይ ፅልዋ ነይርዎ
2: እወ ትማል ቅርብ ብጣዕሚ ንፋስ ነይሩ ብጣዕሚ በቃ እንዶ ምሕጋዝ ከዓ ኣብናና ከምዚ ኩሉ ኣቴንሽንና ዋይ ኮይኑ ይውዕሊ ትማሊ በይነይ ወላ ሓንቲ ክገብር ኣይከኣልኩን ናይ ሮድ ኣምልጣት ንማልያ ማለት እዩ ናይ ሎም ዓንቲ ከዓ ፅቡቅ ዓቂበ ኣሎ
1: ሞሃራይ መወዳእታ ኣብ ቀፃሊ ምስጋንታ ኸ ኣበይናይ ውድድር ኢና ክንርኢኪ ሞናሊዛ
2: እዋ ብዙሕ ውድድራት ኣሎ ሕዚ ናብ ውድድር ክኸይድ ኣብ ብዙሕ ውድድር ትርኢ ኒኹም እወ መጀመርታ ኣብዚ ከይደ ካብዚ ከይደ ቅርብ ተሸጊረ ነይረ ከምዚ ናይ ትሬን ኣብዚ ንሰርሖ ፀወታ ኣብዚ ንፃወቶ በበይን እዩ ኩሉ ፀኒሑኒ ብጣዕሚ ተሸጊረ ነይረ ብሓፈሻ ትሬን ተሰራርሓ ገረ ኩሉ ተቀያይሩ ስለ ዝፀንሐን እንድዒ ከነማሓሾ ይደሊ ማለት እዩ ትሬን ን ፀወታ ገለ ኩሉ ማለት እዩ ብሓፈሻ ኣብ ትሬን ኣብ ፀወታ ገለ እዩ ብጣዕሚ ፍልል ኣለና ንስ ማሓሽ ይደሊ

0: ኣብ ነቲ 23 ዓመት ሃና ኣየለ ካብ ደንደን ቀዳሜይቲ፣ ሚዛን ሃብተ ስላሰ ካብ ደቡብ ካልኣይቲ፣ ኣርሴማ ሃብተ ማርያም ካብ እስራኤል ሳዋ ድማ ሳልሳይተር ተሒዘን ኣብ ፖድየም ደይበን።
1: ራይ ሃና ኣየለ እንቋሕ ጎሰኪ ኣብ ናይ ኣንደር 23 ሻምፒዮን ኤርትራ ናይ ግዜ ውድድር ኮንክልኸ ብሓፈሻ ውድድር ከመይ ፀኒሑ ሃና?
2: ብሓፈሻ ውድድር ብጣዕሚ ፅቡቅ ፀኒሐ። ንፋስ ዝበርታ እዩ ነይሩ፣ ግን ቤላ ፅቡቅ ኣምላኽ መስገን ብሰላም ጀሚርና ብሰላም ምውዳና ዓብ ነገር እዩ። ፅቡቅ ነይሩ ውድድር። ዕላማይ ኮ ምስተን ዓበይቲ እንዲ ነይሩ፣ ግን ምስቲ መጀመርያ እዩ ዝነበረ ከዓ ኣብዚ ሕጂ ዘለኽዎ ድሓነ ይቕበሎ እየ ማስ ኣብቲኤን ከዓ ራብዒት ስለዘምፃኹ ስለ ዘለኹ ወራሓንቲ ንዝመፅእ ግን ከመሓሾ መደብ ኣለኒ።
1: ራይ ምናልባት ኣብዚ ነሮም ዓንቲ ፀወታት በዳህ ዝነበረ ኩነታት እንታይ እዩ ነይሩ ብወገንኪ?
2: ብወገነይ ኮ ንፋስ ጥራያ ከምዚ ማሲ ማራ ብርቱዕ ንፋስ ነይሩ፣ ግን ድሓን እዚ ከምቲታት በዲና መታወቅ።
1: ምናልባት ነዚ ውድድር ንምዕዋት ብፍሉይ ዝገበርክዮ ሓያል ምድላዋት ከመይ ነይሩ ኸና?
2: ምድላዋት ኮ ተዳልዩሉ እየ ማለት ብዙሕ ዋላ ሰልጠንትና ገለ ተዳለወሉ ስለ ዝብልና ስለ ዝነበሩ ካብ ቀደም ኢና ተዳሊናሉ፣ ግን ብዙሕ ሓይኮምኩን ገይረ ማለት ሓደ ክልተ ሰለስተ ጥራየ ገይረ ሸለል ኣየ ነይረ ዳርጋ ሕጂ ግን ኦልሬዲ ስለ መፅኤ ስለ ዘለኹ ኣብ ፖድየም ካብ ደየኩ ክፅለየ ማለት ክፅዕረ ኣብዚ ንላዕሊ ንክሰርሕ ማለት እዩ።
1: ራይ ማ ኣብ ቀፃሊ ካብ ሃና ኣየለ እንታይ ንክንፅበ?
2: ካብ ሃና ኣየለ ማለት ካብ እዚ ዘለኹ ሬኮነስ ካብዚ ንላዕሊ ካብዘን ዓበይቲ ኣሕዋተይ ማለት እዩ ምስአን ፀብለል ክብል እየ ዝደሊ ኣይሆብ ከዓ ክብል እየ ማለት እዩ።

0: ኣብ መወዳእታ ስድራይ ቤት ቅድም ምሽክለታ ኤርትራ ብሃንቀውታ ክፅብዮ ዘርፈደ ዓበይትን ትሕቲ 23 ዓመትን ዘካየድዎ ውድድር እዩ ግዜኡ ኣኺሉ ደበኺሉ ናይ ውልቅናይ ግዜ ውድድር ሻምፒዮን ኤርትራ ንዝሓለፉ 3 ዓመታት ብተቃዳማይ ኣባሊድር ትሬክ ኣማናይ ገብረ እግዚኣብሔር ተባሒቱ ምፅንሑ ዝፍለጥ እዩ ብሓፈሻ ንሻምፒዮን ኤርትራ ናይ ግዜ ውድድር 4 ግዜ ተዓዊትሉ ናብዛ ውድድር ዝኣተወ ኣማናይ ገብረ እግዚኣብሔር ንሓምሻይ ግዜ ምስ ዝዕወት ምስቲ ብኦሎምፒካዊ ተቃዳማይ ዳንኤል ተክለ ሃይማኖት ተታሒዙ ዝርከብ ክብረ ወሰን 5 ዓወታት ዝመዓረረ ብምንባሩ ተኻፋሊ ናይዚ ክብሪ ንምዃኑ ተበጊሱ ኣማናይ ገብረ እግዚኣብሔር ከምቲ ፅቢት ብዙሓት ንዝተሰርዓሎ 36 ኪሎ ሜትር ኣብ ሰዓት ብገምጋም 50.1 ኪሎ ሜትር እናረገፀ ንውድድሩ ብ43 ደቂቕን 5 ካልኢትን 29 ንኡስ ካልኢትን ብምዝዛም ብተኸታታሊ ንራብዓይ ግዜኡ ብሓፈሻ ድማ ንሓምሻይ ግዜኡ ዝቐልጠፈ ኤርትራዊ ተቃዳማይ ብምዃን ኣኽሊል ዓወት ደፊኡ ብብዝሒ ዓወታት ናይ ዝውድድር ድማ ምስ ኦሎምፒካዊ ዳንኤል ተክለ ሃይማኖት ተመዓራርዩ ኣማናይ ገብረ እግዚኣብሔር ነቲ ዝሓለፈ ዓመት ኣብ ተመሳሳሊ ርሕቀትን መዋደሪ ቦታን ኣመዝጊቦ ዝነበረ ሰዓት ብ9 ካልኢታት እውን ኣማሒሽዎ እዩ ኣባል ጋንታ ኤክስዲኤስ ኣስታና ሄኖክ ሙሉ ብርሃን ብ2 ደቂቕን 19 ካልኢትን 68 ንኡስ ካልኢትን ድሕሩ ካልኣይ ኣባል ጋንታ ደንደን ናታን ተስፋኣለም ድማ ብ2 ደቂቕን 26 ካልኢትን 26 ንኡስ ካልኢትን ድሕሩ ሳልሳይ ተርተሒዙ ውድድሩ ፈጺሙ ሳሙኤል ሓየሎም ሰንበል ራብዓይ ኣባል ቡርጎስ ምርሃው ቅዱስ ሓምሻይ ኣባል ጋንታ ሞቪስታር ናትናኤል ተስፋ ጽዮን ሻርሻይ ኣብ መሰልጥን ማእከል ዩሲኣይ ናይ ስልጥና ዕድል ኣብ ምቕሳም ዝርከብ ያፌት ሙልጌታ ሻውዓይ ኣባል ጋንታ ኢስታንቡል ምወአል ግርማ ሻምናይ ኣባል ጋንታ ገዛባንዳ ኤስሮም ተስፋይ ታሽዓይ ኣባል ጋንታ ደንደን ኤፍሬም ዝርእጋብር ድማ 10 ተርተሒዞም ምስ ናይ ወርሉቱር ጋንታ ሊድል ትሬክ ዝወዳደር ኣማናይ ገብረ እግዚኣብሔር ንራብዓይ ዓመቱ ብተኸታታሊ ግዜኡ ኣብ ቀጻሊ ምስ ጋንቱ ኣብ ዘካይዶም ናይ ውልቅናይ ግዜ ውድድራት ብባንዲራ ኤርትራ ዝወቀበት ማልያ ሊድል ትሬክ ለቢሱ ክጻወት እዮም ኣማንኤል ወላኳ ንናይ ግዜ ውድድር ሻምፒዮን ኤርትራ 5 ግዜ ክዕወተሉ እንተኸኣለ ንናይ ጽርግያ ውድድር ግን ሓንሳብ ኣብ 2014 ተቃዳማይ ጋንታ ኣስቤኮ ኣብ ዝነበረሉ ግዜ ብቅዱስ ሰሎ በይኑ ኣጥቂዑ ብምኻድ ቀዳማይ ኮይኑ ተዓዊትሉ ኣብ ግዜ ወዲ 19 ዓመትን 188 መዓልትታትን ዝነበረ ኣማንኤል ኣብ ታሪክ ሻምፒዮን ኤርትራ ብዕድመ እቲ ዝነኣሰ ዕውት ናይቲ ውድድር እዩ
1: ራይ ኣማንኤል ገብረ እግዚኣብሔር ንራብዓይ ግዜ ከከታትልካ ብሓፈሻ ድማ ሓምሻይ ግዜ ሻምፒዮን ኤርትራ ናይ ግዜ ውድድር ኩን ካለካ ሞ ውድድር ከመይ ፅኒሐ እዩማ
2: ውድድር ፅቡቅ ነይሩ ግን ንፋስ ንክልቲ እዩ ነይሩ ሎም ማዓንቲ ዝበዝሐ ግዜ ዝሓለፈ ዓመታት ናብ ሓደ ወገን ጥራይ ነይሩ ሎም ማዓንቲ ግን ናብ ክልቲ ነይሩ ክትብድ የብሎ ማለት እዩ
1: ምናልባት ናይ ፅርግያ ናይ ክሮኖን ዘሎ ምድላዋት በበይኒኡ ሞ ምናልባት ናይ ክሮኖሜተር ካብ ናይ ፅርግያ ምድላው ፍልይ ዘብሎ እንታይ እዩ
2: ክሮኖሜተር ከውን ከሎ ኣብ ናይ ውልቀካ ተመርኪሱ ጥራይ ናትካ ፓወር ጥራይካ ዝያዳ ታኣሽም ትገብር ኣብ ናይ ውድድር ኣብ ናይ ፅርግያ ክኸውን ከሎ ግን ዝተፈላለዩ ነገር ኢቨን ኪሎሜተር ነዊሕ እዩ ኣንጻር መቀዳድ እንተኻ ብዙሕ ነገር ኣሎ ብፍላይ ከምዚ ናይ ቻምፒዮን ኤርትራ ዓመት ሙሉእ ዓመታዊ ኣብ ዝካየድ ከምዚ ዓይነት ናይ ኣብ ናይ ኣስመራ ዝካየድ ሰርኪት ከኣኒ ኣዝዩ ፈታኒ ይገብሩ ማለት እዩ ምክንያቱ ፈታኒ ፅርግያ ስለ ዘይኮነ ዓቕበታት ከም ተቀዳዳማይ ንዓይ ዝያዳ ዘርብሐ ንዓቕበታት ዘለዎ ዩ ስለዚ ጎልጎል ዝዓብለሎ ስለ ዝኾነ ሞር ፈታኒ ይገብሩ ማለት
1: ምናልባት ብ5 ዓወታት ምስ ዳንኤል ተክለ ሃይማኖት ውና ንክብረ ወሰን ኩም ከለካ ሞ ምናልባት እንታይ ፍሉይ ክብሪ ስማዕካ እዚ
2: ንቀሊል ነገር ኣይኮነን ብንእስነተይ ዘድንቆ ዝነበርኩ ተፃዋታ እዩ ብዙሕ ራእይታት ዘሎ ዳንኤል ማለት እዩ ብዙሕ ንዑ እንዳረእኹ ዝዓበኩ ተቀዳዳማይ ከም ምዃነይ መጠን እስቲ ጀማሪ ብናተይ ግዜ ማለት እዩ ኣብ ናይ ዩሲኣይ ይኹን ኣብ ናይ ወርልድ ቱር ቲም ዝኣተወ ተቀዳዳማይ ሶ ንዑ እንዳረእኹ የ ኣብዚ ደረጃ እዚ በፂሐይ ማለት እዩ ኣብ ናቱ ክመሓራረ ከሎ ከዓ ቀሊል ነገር ቀሊል ክብሪ ይኮነን ንዓይ ማለት እዩ ምስ ዳንኤል ሓደ ኮይነ ክብል ከሎ
1: ምናልባት ኣማንኤል ኣብ ናይ ግዜ ተዓዊቱ ናብ ናይ ፅርግያ ኣትሮ ዘሎ ተዓወት ናይ ግዜ የዛንየሎ ካብ ዓወት ኣርሒቆ ዘሎ ንስኡ ዝበሃልባሃል ኣሎ ሞ ምናልባት ኣብዚ እንታይ መግለፂ ኣለካ
2: ከም ናይ ክሮኖሜተር ኣብ ውልቅካ ተመርኪስካ ኢኻ እንታኣሽም ትገብሮ ብኡ መንፅርካ ተዓወታት ይመፅእ ማለት እዩ ኣብ ናይ ሰርኪት ክኾን ከሎ ግን ከም ተቀዳዳማይ ንዓይ ኣርባሒ ዓይነት ቅርፂ መሬት ኣይኮነን ኣብ ናይ ሰንበት ዓመት ሙሉእ ዝካየድ ማለት እዩ ስለዚ ንስኡ ዝያዳ ፈታን ትገብሮ ማለት እዩ ግን ዝተቃለኒ መጠን ኩሉ ነገር ገብረየ ንክዕወት ግን ዝተፈላለየ መንገዲ ክዕወት ኣይከኣልኩን ማለት እዩ 2014 ኣብ ሎካል ኣብ ምሳስቤኮ ምስተዓወት ማለት እዩ ፎርቶ ዋላ ሓንቲ ብዙሕ ታሽሚ ኮነ ናብ 500 ሜትሮ ዘይበዝሕ ዓቐበት እዩ ስለዚ

0: ብዙሕ ፈጣን ይኮነን ደሴም እዩ ዋላ ሓንቲ ፍሉይ ነገር ተገብሮ ነገር የለን። ስለዚ ልክዕ ከም ናይ ዝሓለፈ ዓመታት ይኸውን ማለት እዩ።
1: እንታይ ሰልቲካ ክትክተል ኣብ ናይ ሰንበት ፀወታ ንዓወ ድ ክትኣቱ ዋላ ከምቲ ናይ ዝሓለፈ ዓመታት ፀወታ ንምምቃር?
0: ኖ ዋላ ሓንቲ ታሽሙ የብለይን ስትረስ የብለይን ዝዓብየ ታርጌተ እዩ እዚዩ ግን ከም ሰርኪት ኣትቀሊል ግብሪ ይኮነን ዝተቃለኒ መጠን ንቕዕወት ክፍትን እየ ግን ከምዚ ፍሉይ ስትረስ ዝገብረሉ መንገዲ ግን የብለይን።
1: ምናልባት እዚ ናይ ሰንበት ፀወታ ከመይ ክኾን እዩ ዝብል ግምት ኣለካ?
0: ዋላ ሓንቲ ከምዚ ክት ድምድሞ ኣይትኽእልን ኢኻ ከምዚ ኢልካ ክትውስን ኣይትኽእልን ኢኻ ኣይዶኖ ማት ፈታኒ ይኮነን እቲ መድረክ ኩሉ ግዜ ከም ዝካየድ ፀወታ ተወሳኺካ ሃዲሞም ተቀዳድምቲ እዮም ዝውድዎ ብዘይብእውን ሓንቲ ጋንታ ክጥርንፎ ትኽእል ጋንታ የላን። ስለዚ እዚ ኢልካ ክትውስን ኣይትኽእልን ኢኻ።
1: እሞ መወዳእታ ናብቲ ባህንቆታ ፅበ ዘሎ ህዝቢ ብሓፈሻ እንታይ መልእኽቲ መሕለፍካ?
0: ኖ ኩሉ ግዜ ከም ዝብሎ ማለት እዩ ብፍላይ ቶም ቲፎዞ ማለት እዩ ፀሓይ ንፋስን ከይበሉ ሙሉእ መዓልቲ ኣብ ጎንና ኮይኖም ዝድግፉና ማለት ቻምፒዮን ኤርትራ ጥራይ ዘይኮነ ኣብዚ ደረጃ እዚ ንክንበፅሕ ብዙሕ ታሽሙ ዝገበሩ ኣበርክቶ ዝገበሩ ደገፍቲ ኩሎም ቴንኪ ይብሎም ማለት እዩ
1: ኣኒየልና ንኳ ሓጎሰካ።

0: ኣብዚ ውድድር ንዓበይቲ ተቐዳድምቲ ስዒሩ ሳልሳይ ተርታ ዝሓዘ ኣባል ጋንታ ደንደን ናታን ተስፋኣለም 23 ትሕቲ እውን ካብ ዝዕድሚኦም ተቐዳድምቲ ዝሓሸ ሰዓት ብምምዝጋቡ ሻምፒዮን ኤርትራ ናይ ትክሊ ዕድመ ብምዃን ኣኽሊል ዓወት ደፊኡ። ሳሙኤል ሓየሎም ሰንበል ካልኣይ ያፌት ሙልጌታ ካብ ዩሲኣይ ድማ ሳልሳይ ተርታ ሒዙ።
1: ናታን ተስፋኣለም ሻምፒዮን ኤርትራ ትሕቲ 23 ዓመት ናይ ውልቅ ናይ ግዜ ውድድር ከምኡ ድማ ኣብ ናይ ዓበይቲ ተዓወቲ ንሓስ መለኹም ከለኻ ብሓፈሻ ውድድር ከመይ ፀኒሑ ናታን?
2: መጀመርያ ቲንኪዩ ነዚ ዕድል ዝሃብካኒ ኣሚር ሓዊ። ውድድር ብጣዕሚ ብርቱዕ ነይሩ፣ ምክንያቱ ንፋስ ነይሩ፣ ናይ ባሕሪ ንፋስ ብጣዕሚ በዳሂ ማለት ሓያል ውድድር ነይሩ፣ ከባቢ 30 ገለን ኪሎ ሜትር ማለት እዩ። ሕጂ ነዚ ኩሉ እዚ ከዓ ሳላ ጋንታይ ሳላ ፃዕረይ ማለት እዩ ሶም ስላ ሳላ ዳሓገዙ ኒ ተዓዊተሉ
1: ራይ ምናልባት ዝሓለፈ ዓመት ሻምፒዮን ኣፍሪቃ ድሕሪ ምኳንካ ብዙሕ ሰብ ትፅቢት ገሪልካ ነይሩ፣ ሃንደበት ግን ካብ ዓወታት ርሒቕካ ሞ ምናልባት እንታይ ነይሩት ምክንያት ካብ ዓወት መርሓቂ ኢኻ?
2: እዎ ዝኾነ ፀጋም ናይ ሕማማት ገለ ነይርኒ እሱ እቲ ካብ ዓወት መርሓቂ እየ ማለት እዩ። ሕጂ ግን ኣይሆብ ተስፋ ገብር ድሓን ኣለኹ ኣምላኽ መስገን ኣብ ዓወት ከዓ ክመፅእ ተስፋ ገብር ማለት እዩ። ከምቲቶም ዓበይቲ ኣሕዋተይ በፂሖሞ ዘለዉ ከምኦም ክበፅሕ እዩ እቲ ሕልመይ ማለት እዩ።
1: ናይ ሎሚ ፀወታ ሒዝክያ ዛእተኻ ዕላማ እንታይ እዩ ነይሩ?
2: ኣብዚ ናይ ሎሚ ዕላማ ሒዘ ዳኣትኩ እኳ እንታይ ኢንተርያል ቀንዲ ኣንደር ትዊንስር ማለት እዩ ክዕወት ስታይ ገይረ ተዳለየ ኣትዩ ማለት እዩ። ሶ ኣምላኽ ከዓ ተሓዊስዎ ተዓዊተሉ ማለት እዩ። ብዝግባእ ተዳልየለየ ሳላ ኩሎም ጋንታይ ድገበሩለይ ደገፍ ስድራ ቤተይ ኩሉ ዳርጋ ኩሉ ደጋፊ ድገበረለይ ከዓ ኣብ ዝዓወት በቃ እዩ ማለት እዩ።
1: ምናልባት ናይ ፅርግያ ውድድር ሰንበቶም ከተካይዱ ሞ ንዑኡ ከምድላዋትካ ከመይ እዩ ዘሎ? ናታን ኣብ ፀወታ እንታይ ክገብር?
2: ሕጂ ናይ ሰንበት ምድላው ይኮ ማለት ከምዝን ከምዝን ኢልካ እንዲኻ ትኣቱ ግን ትፀወታ ከምዲ ፀናሓካ እዩ። ሶ ኣነ ብሬክ ኣወይ ማለት ግሩፖ ህዳም ተረኪበ ምስኣ ተሰሊጥ ንኸም ውዲ እዩ ደሎ ሓሳበይ ኣብቲ ፀወታ ድሎ ከዓ ንሪኦ ማለት እዩ። ብመጀመርያ ነዚ ዓወት ዝደብቃዕኒ ልዑል ፈጣሪ ምስጋና ይኹኖ ቀፂለ ንኩሎም ስድራ ቤተይ ፋዘር ማለት እዩ መምህር ተስፋኣለም ባህታ ምስ ኩሎም ስድራ ቤቱ ሄርሞን ሓወይ ኩሎም ጋንታና ማለት ስታፍ ኩሎም ጋንታ ደንደን ካዓቢኦም ስጋብ ንእሽ እዮም ቶም ሓለፍቲ ድገበሩለይ መስዋእቲ ከመስግኖም ደሊ ንስታፍ ክሳይ ስታፍ ምዕዳር ቀሽብር ከዓ ከመስግኖ ደሊ
1: ፅቡቅ ዕድል

ዑታት ንሻምፒዮንነቶም ኣፍልጦ ዝህብ ብባንዲራ ኤርትራ ዝወቀበት ማልያ ካብ ወርቂ ክሳብ ነሓስ ዝዝርጋሕ መዳልያን ገንዘባዊ ሽልማትን ተዓዲሎም። ሻምፒዮን ቅድም ምሽክለታ ኤርትራ ሰንበት 28 ስነ ደቂ ተባዕትዮ ጁኒየርን ዓበይቲ 23 ዓመትን ብዘካይድዎ ናይ ጽርግያ ውርድር ቀጺሉ ከካየድ እዩ። ጁኒየር ደቂ ተባዕትዮ ሰዓት 7 ቅድሚ ቀትሪ ዝፍልም 122.4 ኪሎ ሜትር ዝርሕቀት ውርድር ድሕሪ ምክያዶም ካብ ሰዓት 10 ጀሚሩ ድማ መላእ ኣፍቃሪ ቅድም ምሽክለታ ኤርትራ ብኣንቀወታት ጽቤት ዘሎ ዓበይቲ 23 ዓመትን ደቂ ተባዕትዮ ዘካይድዎ 183.6 ኪሎ ሜትር ዝርሕቀት ውርድር ከሰላስል እዩ።

Allora, vediamo chi è. Allora, vediamo chi è.

Ah!

ንሃገር ዓብ ኣበርክቶን ተዘካሪ ዕማምን ዝፈፀሙ ሰባት ብዘይካ ታሪክ ዝሰነዶ ወርቃዊ ዛንታ ኣብ እምሮን መንፈስን ዜጋታት ዝተርፍ ሓወልቲ እውን ብቐሊሉ ዝፈርስ ኣይኮነን። ጽቡቕ ግብሪ ጽቡቕ ስሚ ዘትርፍ ኤርትራ ኣብ መዳይ ሃገራዊ ቃልሲ ብሓፈሻ ኣብ ኩርና ዓውደ ስፖርት ሓያሎ ተዘከርቲ ዝስመዩ ዜጋታት እትውንን ሃገር እያ። ሓደ ካብቶም ኣብ ስፖርትን ሞያተኛን ብምዃን ንዕቤት ስፖርት ሃገር ዓብ መሰረት ካብ ዘንፀፉን ተዘከርቲ ስፖርተኛታትን ኣብርሃም ግርማፅዮን እዩ። ኣብርሃም ግርማፅዮን ብኩሉ መስፈርቲ ክግለፅ ዝኽእል ኣበርክቶ እዩ ነይርዎ። ካብቲ ብዙሕ ውሑድ መፍለጢ እዩ ስፖርት ኤርትራን ስፖርተኛታት ናብ ግዝበለ ደረጃ ከበፅሑ ብሩህ ተስፋን ዘይፅንቀቕ እምነትን ነበሮም። ነቲ ሓሳብ ብምሉእነት ንምትርጋም ከዓ ዘይፍንቀል እምኒ መሰረት ኣንቢሩ ሃልሃልታ ፍቕሪ ስፖርት ኣብ ልቡ ብሃገራዊ መንፈስ ዝቕለስ እዩ ነይሩ። እቲ ሓያልን ዘይጓሕጓሕን እምነት ከዓ ናይ ገዛ ርእሱ መስመርን ድሕረ ባይታን ነበሮ ነፍሲሄር ኣቶ ኣብርሃ ግርማፅዮን ጨጋዕ። ኣብርሃ ግርማፅዮን በታ ጨጋዕ እትብል ቅፅል ስሙ እዩ ዝያዳ ዝፍለጥን ዝዝከርን። ካብታ 1936 ፀሓይ ዓለም

0: እስራኤላን እግሪ ተኺሉ ናብ ማኣዲ ስፖርት ዝተፀንበረሉ ግዜ ኩሉ ሃምን ቆልቡን ኣብ ምምዕባል ስፖርትን ስፖርተኛታት ደቂ ሃገርን ነበረ። ወለዱ ኣቶ ግርማ ፅዮን ሃብተ ፅዮንን ወይዘሮ ሓረጉ ትኩእን እውን ካብ 10 ደቆም ቀልጢፉ እምናይ ስፖርት ፍቕሪ ከም ዘለዎ ከዝተፈልሉ ኣይተሸገሩን። ብሓልዮትን ፍቕርን ወለዱ ተደጊፉ ቀልጢፉ ናብ ማኣዲ ትምህርቲ ከምርሕ ኣይተሸገረን።
1: ኣብረሃ ካብ ኣብ መንጎ 10 ውላድ ናይ ኣቶ ግርማ ፅዮን ከም ምዃኑ መጠን ናይቲ ገዛ ተመሃራይ ጥራሕ ዘይኮነ ሓረስታይ ነይሩ፣ መርባሕ እንስሳ ነይሩ። እቲ ገዛ ዘካይዶ ብሙሉእ ባዕሉ ሓርስ፣ ባዕሉ ይዓፅድ፣ ባዕሉ ይእቱ። ምርባሕ እንስሳ ዝነበሩ ከዓ ፀባን ካልእ ምህርትን ንዕዳጋ እንዳውረደ ነቲ ስድራ ቤት ዓብዪ ኣበርክቶ ዝገበረ ናይቲ ስድራ ቤት ኣባል እዩ።
0: እሾኽ ብብልሓ ትፍጠር ከም ዝበሃል ከዓ ትኩር በሊሕን መስተውዓልን ብምንባሩ ኣብ ትምህርቱ ርኡይ ብልጫን ፀብለል እናበለዩ ናይ ካልኣይ ደረጃ ትምህርቱ ዛዚሙ ናብ ዩኒቨርስቲ ተፀንቢሩ። ናይ ማህደረ ትምህርቲ ዕድል ብምርካቡ እውን ካብ ዩኒቨርስታት ኣሜሪካ ኒው ሜክሲኮ ቀዳማይን ካልኣይን ዲግሪ ብልዑል ብቕዓት ክጎናፀፍ ኣይተሸገረን። ፍልጠት ናብ ካልእ ዜጋ እንተዘይሓሊፉ ኣብ ገንኢ ዝተሓብአ ብርሃን ኢሉ ስለ ዝኣምን ፍልጠቱን ትምህርቱን ከካፍልን ብግብሪ ክሰርሓሉን ይመሪፁ። ኣብ ቤት ትምህርቲ ቅዱስ ጊዮርጊስ ሳንጀር ጆ መንደፈራ ከምኡ ውን ኣብ ማእከል መሰልጠኒ መምሃራን ደብረ ብርሃን ምሂሩን ሓያሎ መምሃራን ኣሰልጢኑን።
1: ኣብ ትምህርቲ ብፍላይ ዝነበሮ ተገዳስነት ካብ ንእስነቱ እዩ ጅምር። ኣብ ንእስነቱ ተምሃራይ ኣብ ዝነበረሉ ግዜ ክሳብ 12 ክፍሊ ኣብ ዝተምሃረሉ ግዜ ሓያል ነጥብን ብልዑል ነጥብን ደረጃን እዩ ተመሪቑ። ድሕሪኡ ብምቕፃል ንቢኤ ዲግሪ ንበይሩት ዝኸይዱ ድሕሪኡ ከዓ ንማስተርስ ነገር ገይሩ። እዚ ኩሉ ትምህርቲ ዝረኸቦ ግን ንበይኑ ሒዝዎ ክድሊ ስለ ዘይደለየ ዘይመረፀ ካብ ንእስነቱ ጀሚሩ ፍልጠቱን ሓንጎሉን ንምትሕልላፍ ከቢድ ፃዕሪ እዩ ኣካይዱ። ከም መምህር ጀሚሩ ኣብ መንደፈራ ሳን ጆርጆ ክሳብ ማእኸላይ ደረጃ ትምህርቲ ምሂሩ፣ ኣብ ቲቲኣይ ናይ ቲቸር ትሬኒንግ ስኩል ከዓ ከም መምህር ቀፂሉ። እዚ ጥራሕ ዘይኮነ ኣብ ቤት ማእሰርቲ ኣብ ዝነበረሉ ንሓሙሽተ ዓመት ብፖለቲካ ተኣሲሩ ኣብ ዝነበረሉ ኣብቲ ቤት ትምህርቲ ቤት ማእሰርቲ ሓሙሽቲ ሳብጀክት ናይ ማትሪክ ምሂሩ ብጠቕላላ ኣብኡ ተኣሲሮም ዝነበሩ ብምሉኦም ክሓልፉ ክኢሎም እዮም። እዚ ካብቲ ኣከባቢ ዝነበረ ኣብ ቤት ማእሰርቲ እቲ ዝለዓለ ነጥቢ ዘምፀአ ታናቱ ዝምህራር ዝነበረ ቤት ማእሰርቲ ኮይና ዝሰርኣሉ ነገር እዩ። እዚ ጥራሕ ዘይኮነ ኣብ ዝኾነ ቦታ ሓንጎሉን ትምህርቱን ፍልጠቱን ንኸተሓላልፍ ዘይሕለል ፃዕሪ ዘካየደ ብዘይ መጠን ኣብ ትምህርቲ ዝኣምን ዝነበረ ሰራሕተኛ እዩ።
0: ካብ ሱር ዝተበገሰ ጉዕዞ ስፖርት ኣብርሃ ግርማ ፅዮን ጨጋዕ ብኣዝዩ ልዑል ፍቕርን ሓያል ስምዒትን ዝምራሕ እዩ ነይሩ። ካብ ናይ ከባቢ ናብ ቤት ትምህርቲ፣ ካብ ቤት ትምህርቲ ናብ ክለባት ክሰግር እውን ግዜ ወሰደን። መረብ ገጀረትን ቴለን ካብተን ቀንዲ ዝተፃወተለን ጋንታታቴን ኣብ መስመር ምክልኻልን እናተኸላኸልካ ምክፍፋልን ዝያዳ ኣድማዒ ተፃወታይ ምንባር እዩ ዝግለጽ። ብዓለምቱን መፃወቱን ልዑል ተቐባልነት ዝነበሩ ኣብርሃ ጨጋዕ እኩቡን ድምርን ብቕዓቱን ብስለቱን ነተን ጋንታታት ከም ሓለቓ ጋንታ ኮይኑ እውን መሪሕዎን እዩ።
1: ኩዕሶ እግሪ ከኣቱ ከሎ መጀመርታ ምስ መረብ እዩ ጀሚሩ። ቀፂሉ ደድሕሪ መረብ ናብ ገጅረት ከይዱ፣ ደድሕሪ ገጅረት ከዓ ናብ ቴለ ከይዱ። ካብ መረብ ናብ ገጅረት ክኸይድ ከሎ ጋንታ መረብ ተሸይጣ እያ ናብ ገጅረት ኣትያ። ከምኡ ውን ጋንታ ቴለ ዓባይ ጋንታ ቴለ ናይ ሃገር ዝነበረት ሓንቲ ካብተን ዓበይቲ ጋንታታት ምስ ጋንታ ሓማስየን ኣኮሎ ግዛይ ሰራየ ጋንታ ዝማራ ጥርያን ተሓዊሳ ማዕሪአን ትዋስእ ዝነበረት ጋንታ ቴለ ምስኣ ተሰሊፉ ማለት እዩ። ኣብ ምስላፉ ጥራሕ ዘይኮነ መሪሕ ተራ እዩ ተፃዊቱ ኩሉ ግዜ ኣብርሃ ኣብ ዝኣተወን ጋንታ መሪሕ ተራ ብምፅዋት ሓለቓ ጋንታ ገይሮም እዮም ዘፃወትዎ ነይሮም። ተዋስኣዩ፣ ተጫራቃዩ፣ ለጋሲ ሕያዋዩ ንውዕሉ ኩሉ ግን ክእለት ናቱ ኣብ ፀወታ ኣብ ምክልኻል ዝለዓለ ክእለት ነይርዎ። ቀፂሉ እውን ከም ሚድፊልድ ክፃወት ኣነ ክንድቲ እኳ ማዕሪኡ ዘይረኣኽዎ እንትኾንኩ ኮነ ሓሊፉ ሓሊፉ ኣብ ዝነበረ ፀወታታት ተዓዚበዮን ዝረኣኽዎን ኤክስፒሪንስ እዩ ዝነይርዎ። ስለዚ ከም ጠቕላላ ሓፈሻዊ ልዑል ኣበርክቶ ኣብ ኩዕሶ እግሪ ነይርዎ ማለት እዩ። ቀፂሉ እውን ኣብ ዩኒቨርስቲ ኣብ ዝኸደሉ ናይ ተምሃሮ ጋንታ መስሪቱ ኣብኡን

0: ሓለቓ ጋንታ ኮይኑ ዘገልገለ ሰባት እዩ። ስለዚ ናይ ኩዕሶ ፍልጠቱ ክሳብ ከምዚ ተባሂጉ ዝፃወተሉ ዝነበረ እዩ።
1: ማዕረ ማዕረ ምምዕባል ስፖርታዊ ዓቕምታቱ ኣብ ሞዩኡን ፍልጠቱን ክብምባልን ተወሳኺ ስልጠና ብምውሳድን ሓደ ካብቶም ላዕለዎት ሓለፍቲ መንገዲ ኣየር ኢትዮጵያ ክኸውንን ብደረጃ ኣካየዲ ስራሕ ነቲ መንገዲ ከመርሖን ኣይተሸገረን። እንተኾነ ኣብዚ ኣዝዩ ተነቃፊ ዝኾነ ትካል መንገዲ ኣየር ኢትዮጵያ ከም ውፉይ ኣባል ሓፋሽ ውድባትን ምስጢራዊ ተቓላሳይን ኮይኑ ብውሽጢ ውሽጢ እናሰርሐን ከሎ ምስ ግዜ ኣብ ዓይኒ ጸላእዳ ኣተወ። ነዊሕ ከይጸንሐ ድማ ኣብ ቤት ማሕቡስ ኣለም በቃኝ ተዳጎነ።
0: ኣብ ኣዲስ ኣበባ ኣብ ዝነበረሉ ናይ ሓፋሽ ውድባት ኣባል ኮይኑ ብሰፊሕ ዝንቀሳቐስ ነይሩ። ዝንቀሳቐሰሉ ኣብ ዝነበረ ሓደ እዋን ተጠርጢሩ ተታሒዙ ንቤት ማእሰርቲ ናይ ኣላም ባቃ ዝነበረት ቤት ማእሰርቲ ናይ 5 ዓመት ተኣሲሩ ሕጂ ኣብቲ ውሽጢ ቤት ማእሰርቲ ዝነበረ ካብኡ ዝለዓለ ምንቅስቃሳት ምውዳብ ይገብር ከም ዝነበረ ይፍለጥ። ኣብ ልዕሊኡ ከዓ እታ ቤት ትምህርቲ ንኽትምስረት እውን ኣብኡ ዝገበረ ተኣሽሚ ነይሩ ማለት እዩ። ስለዚ ንኩሉ ነገራቱ ናይ ቤት ማእሰርቱ ልዑል ሃገራዊ ፍቕሪ ስለ ዝነበሮ ኣብ ዝኾነ ነገር ብኤርትራ ቀዲሙ ዝመፀ ነገር ኣይፈቱን ነይሩ ማለት እዩ።
1: ዕዙዝ ፍቕሪ ሃገርን ስፖርትን ዝነበሮ ኣብርሃ ግርማፅዮን ጨጋዕ ድሕሪ ሓርነት መላ ኤርትራ ሙሉእ ግዜኡ ንሃገርን ህዝቡን ንምግልጋል ጠቕሊሉ ናብ ኤርትራ ብምእታው ንውልዶ ድሕሪ ናፅነት ዝተተኽለ መንገዲ ኣየር ኤርትራ ንምትካልን ንምምዕባልን ሓያል ፃዕርታት ካብ ዘካየዱ ዜጋታት እዩ ዝነበረ። ን10 ዓመት ከመካየዲ ስራሕ ብምዃን መሪሕዎን ኣብ ተሪር ከውሒ ዝተሃንፀ መሰረት ኣንቢሩን እዩ።
0: ድሕሪ ናፅነት መንገዲ ኣየር ኤርትራ ከምስረት ስለ ዝነበሮ ክኢላታት ኤርትራውያን ኣብ ቅድሚኡ ኣብ ኤርላይን ዝሰርሑ ይኹኑ ካልኦት ብፆቱን ኮይኖም ነቲ ናይ ምምስራት ቀንዲ ተፃወቱ እዩ። ኣብ ስርሑ ከዓ ሕሉፍ ፍቕርን ስኒትን ዝነበሮ ካልኦት ከምኡ ንክምሃሩ ንስኮላርሽፕ ዕድል ፈጢሩ ከም ኣቶ ኣብርሃም ሽሙ ዝነበረ ሰብ ሕጂ ንካናዳ ስኮላርሽፕ ፈጢሩ ናይ ማናጅመንት ናይ ኤርላይንስ ከም ዝምሃር ዝገበረ ሰብ እዩ። ብካልእ ወደን ኣብቶም ካልኦት ሰራሕተኛታት እውን ብዘይ መጠን ልዑል ምሕደራ ዝነበሮ ሰብ እዩ ተባልኩ ምግናን ኣይኮነ ናይ ኣብርሃም ፍቕሪን ስኒትን ኣካይዳን ኣመራርሓን ናይ ስራሕ ከዓ ዝዳረጎ ይነበረን። ልዕሊ ኩሉ ከዓ ክእለት ቋንቁኡ ብዝለዓለ ደረጃ ስለ ዘነበረ ብኢንተርናሽናል ደረጃ ዝግበር ርክባት ካልእ ጉዳያትን ንዕኡ ቀሊል ዝነበረ ስራሕ እዩ ነይሩ ክብል ይኽእል።
1: ኣብርሃ ግርማፅን ብዘይካቲ ኣብ ምምዕባልን ምድንፋዕን መንገዲ ኣየር ኤርትራ ኣብ መዳይ ስፖርት እውን ዓቕሙ ብዘፍቀዶ ሓያል ስራሕ ክዓምም ብዓብኡ ንዓውድታት ኤርትራዊ ስፖርት ኣህግራውን ዓለምለኻውን ዝምድናታት ኣብ ምፍጣር ብሓፈሻ ማሕበር ኩዕሶ እግሪ ምብራቕ ኣፍሪቃ፣ ማሕበር ኩዕሶ እግሪ ኣፍሪቃን ማሕበር ኩዕሶ እግሪ ዓለምን ክትከውን ኣዝዩ ዓብ እጃም ኣበርኪት እዩ።
0: ኣብቲ እዋንቲ ብብሽክሌታ ኦሎምፒክ ንወዳደር ዕድል ረኺብና ኣብ ዝነበርናሉ ግዜ ሓደ ካብቲ ክንማልኦ ዝግባአና ዝነበረ ኣህጉራዊ ተፈላጥነት ዘለዎን ፌደሬሽናት ክህልዋ ነይርዎን ኣብ ኤርትራ። ንዚ ንክህልወካ ከዓ ሕጊ ቅዋም ክህልወካ ኣለዎ። ስለዚ መጀመርታ ናይ ኩዕሶ እግሪ ቅዋም ብስርዓት ነዲፉ ኣዳልዩ ብዘለዎ ናይ ክእለት ቋንቋን ናይ ፍልጠትን ንሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ቅዋማ ገይሩ ብተወሳኺ ናይተን ካልኦት 4 ዓይነታት ስፖርት ብሽክሌታ፣ ኣትሌቲክስ፣ ጉያ ብሽክሌታን ናይ ዚኣተን እውን ሕጊ ነዲፉ ንተፈላጥነት ኣብ ኦሎምፒክ ቀሪቡ ተቐባልነት ረኺቡ ትዘ ብኡ መሰረት ድሕሪተን 5 እቲኣቱ ተፈላጥነት ምስ ረኸባ ኣብቲ ክወዳደር ተመዲብናሉ ዝነበርና ኣብ ናይ ጃፓን ብሽክሌታ ቅድድም ኤርትራ ንክትካፈል ዕድል ዝረኸበትሉ እዋን ነይሩ ማለት እዩ። ዘካየዶ ፃዕሪ ቀሊል ኣይነበረን። ንቋንቁኡ ድዩ ንኣፍልጦቲ ናይ ነፍሲ ወከፍ ዓይነት ስፖርት ኣለሊኻ ናቱ ቅዋምን ሕግን ደንብን ክትነድፍ ኣይነበረን። ስፖርታዊያት ጉዳያት ኮይኑ ጋ ነዚ ጉዳይ እዚ ኣፈፂሙ ተዓዊትሉ።
1: ሓደ ካብ ዓበይቲ ክፍልታት ሚኒስትሪ ትምህርቲ ዝነበረ ስፖርታዊ ጉዳያት ርእሱ ክኢሉ ናይ ገዛ ርእሱ ምእከላ ክህልዎን ልዕሊ ኩሉ ኣብ ምድላውን ምትካልን ዓንዲ ሕጊ ፌደሬሽን ኩዕሶ እግሪ ብቐሊል ክግለጽ ዘይክእል ኣበርክቶ እዩ ገይሩ። እዚ ዓንዲ ሕጊ እዚ ንኻልኦት ዓውደ ስፖርት ብርሃን ተስፋ ክኸውንን ኤርትራ ብሓሙሽተ ፌደሬሽናት ኩዕሶ እግሪ፣ ኣትለቲክስ፣ ኩዕሶ መርበብ፣ ኩዕሶ ሰኪዐትን ኣባልነታ ኣብ ኦሎምፒክ ተረጋጊጹ። ከም ውፅኢቱ ከዓ ኤርትራ ኣብታ ኣብ ጃፓን ዝተኻየደ ዋዕላ ኣባል ዓለምለኻዊ ኮሚቴ ኦሎምፒክ ኮይና
0: ድሕሪ ነፃነት 92 ብዝነበሩ ኮሚቴ እቲ ኩዕሶ እግሪ ካብ 92 ክሳብ 95 ተኻየዱ ነይሩ። ኣብ 95 ዳግማይ ምርጫ ንክግበር ጋንታታት ዝገበሮ ፀውዒት መሰረት የገልግሉና እዮም ኣፍልጦ ኣለዎም ኣብ ኩዕሶ ተመክሮ ኣለዎም ኣብ ኩዕሶ ንዝበልኦም ሰባት ኣኪቦም ምርጫ ንክካየድ ኣብ 95 ምርጫ ተኻይዱ። ኣብዚ ምርጫ እዚ 11 እዚ ኣባላታ ኮሚቴ ፌደሬሽን ኩዕሶ እግሪ ንምምስራት እዩ ነይሩ። ኣብኡ ከሎ ከዓ ፌደሬሽን ኩዕሶ እግሪ ዞባ ማእኸል እውን ተደሪቡ ብሓንሳ ኣኸየድ ስለ ዝነበረ ናይ ክልቲኡ ዝመርሑ ኣባላት ንምምራፅ 11 ኣባላት ተመሪፆም። ኣብቲ ኣኼባ ብዝተገብረ ምርጫ ኣባላት ጋንታታት፣ ኣባላት ሓፈሻ ውድባት፣ ኣባላት ካልኦት ፌደሬሽናት ተኣኪቦም ንምቲ ምርጫ ምስተኻየደ ኣቶ ኣብርሃ ግርማፅን ከም ፕረሲደንት፣ ተጋዳላይ በርሀ ጎይቶኦም ከም ምክትል ፕረሲደንት፣ ዋና ፀሓፊ ኪዳነ መለስ ባዕለየ ዘሎ ኩሉ ማለት እዩ ከም ዋና ፀሓፊ ኮይኑ ብዓብላሊ ድምፂ ስለተመርፀ ብተወሳኺ 8 ኣባላት ናይ ቴክኒክ፣ ናይ ኣርቢትር፣ ናይ ካልእ ደረጃታት ዘሎ እኳ ተመሪፆም ሽዑ ተጀሚሩ እቲ ፌደሬሽን ማለት እዩ። ጅምር ምስ ኣበለ ኣብ 95-96 ብመጀመርታ ምስተ ናይ ዞናል ተኣሽሙ ዘላ ናይ ሴካፋ ርክብ ብምክያድ ብዘይ ኣባልነት ውድድራት ምስ ሴካፋ ክነካየድ ጀሚርና ብዝገበርና ምርድዳእ ማለት እዩ። ኣብ 95-96 ሴካፋ ኣብ ናይሮቢ ዝተካየደ ምርጫ ከዓ ፌደሬሽን ኩዕሶ እግሪ ኤርትራ መበል 13 ኣባል ሴካፋ ንክትከውን በቂዓ። እዚ ኩሉ ብፃዕሪ እታ ሓዳሽ ተመርፀት ፌደሬሽን ብመሪሕነት ኣቶ ብርሃ ግርማፅን ዝነበረን ርክብን ዝምድናን ዲፕሎማሲ ናይ ኣቶ ብርሃ ዓወት ዝተረኽበ ቀዳማይ ዓወት ናይ ኣህገራዊ ትካል ኣባል ናይ ምዃን ሴካፋ ዝክሮ እዚ ናይ ኬንያ።
1: ኣብ 1995 ክሳብ 96 ኣብ ኬንያ ዝተኻየደ ሓፈሻዊ ጉባኤ ሴካፋ ፌደሬሽን ኩዕሶ እግሪ ኤርትራ መበል 13 ኣባል ሴካፋ ክትከውን ብምሉእ ድምፂ ተመሪፃን መሰረኺባን።
0: ኣባልነት ናይ ዞናል ሴካፋ ምስ ኣረጋገፅና ብመሰረት ናይዚ ኣባልነት ሴካፋን ንሕናን ዘለናዮ ንካፍ ዘቕረብናዮ ጠለብ ኣባል ንክንከውን ዘቕረብናዮ ጠለብ መጀመርታ ንፕሬዚደንት ናይ ካፍ ዝነበረ ሓዮቲ ንኤርትራ ንክበፅሕ ብቑዕ ኢንፍራስትራክቸር ኣለዋ ድዩ ህዝቢ ሰዓቢ ህዝቢ ስፖርት እንታይ መስል ታሪክ ኩዕሶ እግሪ ኤርትራ እንታይ መስል ንኸፅንዕ ብወግዒ ንኤርትራ ዓዲምና ምስ መምፀናዮም ክሳብ ብደረጃ ንፕሬዚደንት ተፋሊጡ ናይ ኣፍሪካ ፕሬዚደንት ናይ ኣፍሪካ ካፍ ከምኳኑ መጠን ንዘለና ዕድል ንክርኢ ኣፅኒዑ ድሕሪ ምኻዱ ኣብ ኡጋዱጉ ኣብ ዝተገብረ ኣብ ወርሒ 2998 ካብ ዝነበራ ኣባላት እቲ ውድብ 45 ብድምፂ ንኤርትራ ኣባል ንክትከውን ብዝመረፃ መዘት ኣብ ኡጋዱጉ ኣባል ካፍ ኮይና ኣቲና ማለት እዩ።
1: ኣብ ሰነ 1998 መበል 51 ኣብ ፓሪስ ዝተኻየደ ኮንግረስ ፊፋ ኤርትራ መበል 82 ኣባል ፊፋ ክትከውን እውን ተራ ናይ ኣቶ ብርሃ ግርማፅን ቀሊል ኣይነበረን።
0: ብመሰረት ኣባል ካፍ ምስ ረኸብና ካፍ ንባዕሉ ኣባል ፊፋ ንክንከውን ዝገበረልና ሓገዝ መሰረት ብዘነበረና ቅዋምን ብዘቕረብና ጠለብ ናይ ኣባልነት ከዓ ኣብ ወርሒ 6 ናይ 1998 ኣብ ፓሪስ መበል 51 ኮንግረስ ናይ ፊፋ ዝተካየደ ኣኼባ ኤርትራ መበል 182 ኣባል ፊፋ ንክትከውን ብምሉእ ድምፂ ተመሪፃ ኣባል ፊፋ ዝኾድናሉ ከዓ እቲ ዕዋትቲ እዩ። ስለዚ ኣብ 98 ክልቲኡ ኣባልነት ናይ ካፍን ናይ ፊፋን

0: ኣብ ወርሒ 2ተን ኣብ ወርሒ 6ዱሽተን ዝኣተናሉ እዋን እዩ።
1: ኣቶ ብርሃ ግርማፅን ፕረዚደንት ፈደሬሽን ኩዕሶ እግሪ ኤርትራ ኮይኑ ድሕሪ ምግልጋል ኣብ ሃገራዊ ኦሎምፒክ ኤርትራ እውን ኣቦ ወንበር ኮይኑ ሰሪሕ እዩ። ካብ ጉዳይ ሃገርን ፍቕሪ ስፖርትን ምንቕ ዘይብልን ብኩሉ ዓቕምን ክእለቱን ንምምዕባል ዝሰርሕ ኣብርሃ ግርማፅን ጨጋዕ ክሳብ እታ ብ2006 ካብዚ ዓለም ብምክንያት ሕማም ዝፍለ ንፅባሕ ዝጠመተ ሓሳብ ካብ ምፍልፋልን ዝኽእሎ ካብ ምትግባርን ኣይበኾረን። ከምኡ ክንዲ ዝኾነ ከዓ ኤርትራ ኣብ መዳይ ስፖርት ብክብሪ ኣፍልጦ ካብ ዝሃበቶም 100 ከዋኸብቲ ሓደ ክኸውን ክኢል እዩ።
0: ብሓፈሻ ኣብርሃ ኣብ ህዝቢ ዝነበሮ ተቐባልነት ልዑል ተቐባልነት ተዋዛያይ፣ ተፃዋታይ፣ ተጫርቃይ፣ ሓጋዝ ሰብ፣ ርህሩህ፣ ኣብ ሓቂ ዝኣምን ሰብ ስለ ዝነበረ ብዙሕ ጓሂ ተሰሚዕዎ። ልዕሊ ኩሉ ግን ኣብ በዓል መገዲ ኣየር ኤርትራ ኣብ ዝተፈላለየ ፌደሬሽናት ኩዕሶ እግሪ ኤርትራ ከበርክቶ ክበፅሖ ዝደሊ ዝነበረ ተኸሊፉ ከም ዝነበረ ይኣምነሉ ብወገነይ። ካልእ ንክበፅሕን ንካልእ ደረጃ ኩዕሶ እግሪ ኤርትራ ይኹን ካልእ ዓይነታት ስፖርት ንክካየድን ንክምዕብልን ብዙሕ ድልየትን ምኞትን ነይርዎ። ፍቓድ ኣምላኽ ኮይኑ ግን ኣብ ዝዓረፈሉ ግዜ ውሃይን ሳእሽን ተሰሚዑ በር ዋላታሽ ንበዓላታ ዕለተ ልደቱ 1936 ክትከውን ኮላ እዚ ዕለተ ልደት እዚ ኣብ ኤርትራ ወግዓዊ ፀወታ ኩዕሶ እግሪ ደቂ ወፃእን ደቂ ባት ኤርትራውያንን ዝተጀመረሉ ዕለት እያ። ስለዚ ምስ ምውላዱስ ምስታ ግዜ እቲኣ ነዛ ምዳ ስለ ዝነበርና ኣብ ልዑል ደረጃ ዝነበረ ታሽሚ ድሌት እዩ ነይሩ።
1: ብምኽንያት መበል 50 ዓመት ዝኽሪ ምምስራት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ሓደ ካብቶም ካብ ኤርትራ ዝተመርፁን ብካፍ ቅቡላት ዝኾኑ ስፖርተኛታትን መራሕቲ ስፖርትን ክበሃል ክኢል እዩ። ካብቲ ነቲ ሽልማት ዝተረቕሑ ገዳይም ኤርትራውያን ስፖርተኛታት ኣቶ በየነ ተኽለ፣ ኣቶ ካሕሳይ ባህልቢ፣ ኣቶ ነጋሲ ወልደ ስላሰ፣ ኣቶ ኢብራሂም ዓረቦ፣ መምህር እዛዝ ተስፋይ እኳ እንተነበሩ ኮይኑ ግን ነቲ ሽልማት ዝተዓወትሉ ነፍሲሄር ኣብርሃ ግርማፅን ጨጋዕ ደኣ ነበረ።
0: እቶም ካልኦት እውን ተጠቂሶም ዘለዉ ኩሎም ስፖርታውያን ዝነበሩ ልዑል ኣበርክቶ ኣብ ስፖርት ዝነበሮም ክኸውን ከሎ ግዜ ኣብርሃ ግን ኣብ ምምስራት ሃገራዊ ፌደሬሽን ኩዕሶ እግሪ፣ ኣብ ምልላይ ሃገራዊ ትካላት ኩዕሶ እግሪ፣ ኣብ ዝፈጠሮ ዲፕሎማሲ ጋንታታት ምስ ኣህጉር ዝፈጠሮ ልዑል ዝነበረ ተኣሽሚ እዩ። እቲ መበል 50 ዓመት ናይ ካፍ ተኣሽሙ ኣብ ዝተካየደሉ ከዓ ብዝዓለ ደረጃ ናይ ኮሚቴ ተኣኪቡ ናይ ነፍሲ ወከፍ ኣበርክቶኦም ኣብ ሃገር ተገምጊሙ እቲ ዕድል ተዋሂቦ። ስለዚ እቲ ዝተዋህበ ኣብ መረዳእታ ናይ ዘሕለፎ ስራሕን ኣብ ፅቡጥ ስራሕ ናይ ኣቶ ብርሃ ዝተመርኮሰ ስለ ዝነበረ ቁኑዕ መረዳእታ ዝተወስደሉ ኣብ ግዜ እዩ ነይሩ ማለት እዩ።
1: ታሪክ ንከዋኸብቲ ወትሩ ይዝዝክር። ህዝቢ ነቶም ንዕቤት ንዕባለን ሃገር ዕዙዝ ኣበርክቶ ዝገበሩ ኣብዚ ሒ ይዝክሮም። እቲ ተኸላኸላይ ጋንታ ቴለ፣ እቲ ሓለቓ ጋንታ ቴለ፣ እቲ መምህር፣ እቲ ኣካያዲ ስራሕ፣ እቲ ኣብ ምንዳፍ ሕግን ምምዝጋብ ኣባልነት ኤርትራ ኣብ ዓለምለኻውያን ማሕበራትን ዕዙዝ ግደ ዝነበሮ ኣብርሃ ግርማፅዮን ወትሩ ይዝዝክር። ነፍሲሄር ኣብርሃ ግርማፅዮን ጨጋዕ ተዘካሪ ኩልሳዕ
0: ሰኣቶ ብርሃ ተፀጊዐ ብሰራሕ ኩሉ ዝተምሃር ኩሉ ዓብዪ ምሕደራ እዩ። ምሕደራ ኣብ ዝነበሮ ትካል ብዘይ መጠን ልዑል ዓይነት ምሕደራ እዩ ነይርዎ ኣብርሃ ኣብ ዘካየዶ ስራሕ። እዚ ዘሎ ካዳታት ከዓ ቅንዕናን ቁኑዕ ስፖርታዊ መንፈስን ሒዙ ንክቕፅል ከምኡ ከዓ ኣብ ሃገር ዘለዎ ፍቕርን ስኒትን ዘለዎ ስፖርት ንክኸውን ንዝለዓለ ደረጃ ንኸምር ኣሰራ ኣብርሃ ክኽተል ከም ዘለዎ ተኣሽሙ ብ ስፖርት ናይ ፍቕርን ናይ ስኒትን እዩ። ኣቶ ብርሃ ኣብ ዝገበሮ ነበር ፀወታታት ስለ ሓቂ ኢሉ ኣንጻር ጋንቱ እውን ዝወሰነሉ እዋናት ዘሕለፈ ተፃወታ እዩ ነይሩ። ስለዚ እዞም ናይ ሕጂ ዘለዉ ስፖርታውያን ልዑል ፍቕሪ ኣብ ስፖርት ተወፋይነት፣ ልዕሊ ኩሉ ተወፋይነት ኣብቲ ፀወታታት ኣቶ ብርሃ ኣብ ዝገሸሉ ነበረ ሓደሓደ መገሻታት እቲ ናቱ ናይ ነፃ ቲኬት መገሻታት ንካልእ ነፃ ዘይብሉ ወፊይዎ እቲ ናይ ኢትዮጵያን ኤርላይንስ ዝነበሮ ነፃ ቲከት ነቶም ገሾም ዘይፈልጡን ኣኼባታት ከኸይዶም ዘይክፈልጡ ሰባት ወፊዩ እዩ።

ንህቦ ነይሩ ክሳብቲ ደረጃቲ ኣብ ልዕሊ ኩሉ ከዓ ኣብ ኩዕሶ እግሪ ድዩ ዝነበረሉ እዋን ብኣካል ተኣኪቡ ተርእኡ ኣብቲ ኩዕሶ ዝካየድ ዘሎ እንታይ ጎድል ኣሎ እንታይ የብል ዝግምግም ኣብ ኣኼባታት መረዳእታት ዘለዎ ኣኼባታት ከረድእን ከብልን ዘዳሉ ዝነበረ ቁኑዕ ሰብ ስለ ዝኾነ ኣብነት ናይ ኣቶ ብርሃ ምኽታል ቀሊል ኣይከውንን እዩ ግን ናብኡ ገፁ ሰብ ክፅዕር ከም ዘለዎ ሓደራ ብልኣድበ ወገነ እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ናይ ሎሚ ሰሙን መደብና ኣብዚ ይፍፀም። ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ንዓቤት ናወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። ከምቲ ኩሉ ሰዓ ንብሎ ድማ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምኻን ዝሰናበተኩም ሰላም።

መደምና ትራን ኣብ ስሙን እዚ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላለ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቁኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታል ኣይትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበለየን ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንክትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: عزو سلامتنا تقبلوا فنونا أمي كتالة تركب زغبركم تعذبتنا كما يتعلو فرق معالتن فرق أنا أخي لن لوم عسران شوعتنا سنستلالوا هاقراون أهقراون زيناتات حزلكم قريبة زلخو أرسي ماس مرومي نمي كتالكم بخبرنا عدمكم بقندار استزينا في اللم فتصاميت بورد هامادة أبا أسمران من فقاوي قمقام سرح كلتشحن عسران شدشن أكايدا بيت تمرتي تكنيك دكم حرب بشوعه عودتات مويا زمهارتهم 144 تمهارو بسيرتيفيكيت امريقا ابنو زوابريخ ابالات غدف سيفل سراحنيات وفراتات معقاب حمد الماين السلاسيلو امريكا بلعلي وتهدراوي علاماتات ايران متكعت كم زكايدت قليصا ቡርኪና ፋሶ ምስ ፈረንሳ ዝፀንሓ ዲፕሎማስያዊ ዝምድና ብወግዒ ከም ዝበትኸት ኣፍሊጣ እስራኤልን ሊባኖስን ዘላቕ ሰላም ንምርግጋፅ ዝዓለመ መባእታዊ ስምምዕ ተፈራሪመን ዝርዝር ዜና ፈጻሚት ቦርድ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መንፈቃዊ ገምጋም ስራሕ 226 ኣብ ዘካየደትሉ ኣብ ምሕያል ውዳበ ኣድማዕ ስራሕ ከም እትዓመ ተገንዚባ ብ24 25 ሰነ ኣብ ኣስመራ ኣብ ዝተካየደ ገምጋም ፕረዚደንት ሃማደ ወይዘሮ ተኻ ተስፋ ሚካኤል ኣብ ምስፋሕን ምድላልን ውዳቤታት ምሕያል ሞያዊ ስልጠናታት ምምልማል ወደብቲ ኣባላት ምብራኽ ፖለቲካዊ ንቕሓት ደቂ ኣንስትዮ ከምኡውን ምክያድ እዋናዊ ሰሚናራትን ኣስተምህሮታትን ዘተባብዕ ስራሕ ከም እትዓመ ብምጥቃስ እዚ መርኣያ ፃዕርን ተሳትፎን ኩሉ ኣካል ከም ዝኾነ ኣብሪሃም ሓለፍቲ ክፍልታትን ጨናፍርን ናብ ዘቕረበዎ ፀብጻባት ጥዕና ኣደን ዕሻል ንምውሓስ ብዝተካየደ ጎስጓሳት ኣብ ኩለን ዞባታት ተጠቃምነት መፀበይ ነፍሰ ፆራት ክብ ከም ዝበለ ኣብ ምውጋድ ሃሳይ ልምድታትን መሰላት ቆልዑን ድማ ዝናኣድ ስራሕ ከም እተሰላሰለ ገሊፀን ብዘይካዚ ተራ መሻርክቲ ኣካላት ኣብ ምዕዋት መደባት ግደ ከም ዝነበሮ ክጥቀስ ንከሎ ኣብ ምውዳብ ሓደስቲ ኣባላትን ምስፋሕ ጎስጓሳትን ከምኡውን ምዕባይ ግንዛቤ ብውህደት ክስራሕ ተዘትዮም ፈፃሚት ቦርድ ሃማደ ኣብ መወዳእታ ኣብ ዝቐረበ ፀብፀባት ብመንፅር ብልጨታቱን ድኻማቱን ብዕምቆት ድሕሪ ምዝታይ ኣብ መፃኢ ንዝለዓለ ውፅኢት ዓፀፋ ክስራሕ ብቕዓት ዘለዎ ሞያዊ ዓቕሚ ሰብ ክምደብ ዓቕምን ኣፍልጦን ደቂ ኣንስትዮ ዘበርኽ ስልጠናታት ክሰፍሕ ናብ መንእስያት ዝቐንዐ መደባት ዋርሳ ድማ ክሕይል ዝብል ሓሳባት ኣቕሪቡ ቤት ትምህርቲ ቴክኒክ ደቀ ምሓረ ብ7 ዓውድታት ሞያ ን2 ዓመት ዘምሃረቶም 144 ተምሃሮ ብሰርቲፊኬት ኣመሪቓ ወኪል ኤሪና ብስራት ተመዝገን ዘዳለወ ፀብጻብ ያሲን ሳልሕ ክቕርቦ እዩ
1: ቤት ትምህርቲ ቴክኒክ ደቀ ምሓረ ን2 ዓመት ብዓውድታት ኣውቶሜካኒክ ኤሌክትሪሲቲ ስራሓት ህንፃ ፅርበት ዕንፀይትን ሓፂንን ከምኡውን ኤሌክትሮኒክስን ስራሓት ሓፂንን ሰልጠኑ 144 ተምሃሮ ብ24 ሰነ ኣመሪቓ ኣብቲ መበል 22 ናይ ምምራቕ ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ውሃብ መሓመድ ዓሊ ኣብ ዘስምዖ ቃል ተመረቕቲ ብግብርን ክልሳ ሓሳብን ንዝተዋህቦም ትምህርቲ ብብቕዓት ከም ዝዛዘሙ ብምግላፅ ዝቐሰምዎ ፍልጠት ከም መንጠር ባይታ ከም ዘገልግሎም ተገንዚቦም ብስራሕ ንባብን ከማዕብልዎ ተላብዩ ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሙያውን ስልጠናታት ኣቶ ተስፋይ ስዩም በገኑ መንግስቲ ኣብ ፅላት ትምህርቲ ንዝገብሮ ዘሎ ገዚፍ ወፍሪ ብምጥቃስ መንእስያት ተምሃሮ ተራሒሎም ንዘሎ ዕድላት ብብቕዓት ክጥቀምሉ ኣዘኻኺሩ ኣመሓዳሩን ዞባ ደቀ ምሓረ ኣቶ የማነ ኣበራ ድማ ብቕዓት ኣብ ስራሕ ከም ዝረጋገፅ ብምሕባር ተመረቕቲ ን2 ዓመት ንዝደለዎ ሙያዊ ትምህርቲ ብግብራዊ ዕዮ ናብ ዘመስክርሉ መድረኽ ይሰጋገሩ ከም ዘለዉ ብምሕባር ትጉሃት ክኾኑ ተማሕፂኑ ቤት ትምህርቲ ቴክኒክ ደቀ ምሓረ ኣብ 1999 ካብ መላእ ሃገር ንዝመፁ ተምሃሮ ስሩዕ ናይ ቴክኒክ ትምህርቲ ክትህብ ዝጀመረት ኮይና ኣብዝሓለፈ ዓመታት 413 ብዲፕሎማ 3577 ድማ ብሰርቲፊኬት ከም ዘመረቐት ሰነዳታ የነፅር
0: ኣብ ንዞባ ጎሊጅ ዝርከባ ልዕሊ 700,000 ጥሪት ብሓፈሻ ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተገሊጹ ወኪል ኤሪና ዳዊት መሃንሾ ንዘዳለወ ፀብጻብ እልልተ ሃብተ ማርያም ከተቕርቦ እያ
2: ኣብ ንዕዞባ ጎሊጅ ጥሪት ብዝግበረለን ዘሎ ቀጻሊ ሕክምናዊ ክንክን ኣብ ፅቡቅ ኩነታት ጥዕና ከም ዝርከባ ተፀዋዒ ጥዕና እንስሳታት ኣቶ ሰረቐ መድሃኒ ገሊጹ ኣብቲ

0: ዞባ ልዕሊ 200 ሽሕ ከብቲ፣ ልዕሊ 160 ሽሕ ኣጣል፣ ልዕሊ 360 ሽሕ ኣባጊዕን ልዕሊ 14 ሽሕ ኣግማል ከም ዝርከባ ብምጥቃስ ጥዕና እንስሳን ኣከባብን ንምውሓስ ምስ መሻርክቲ ኣካላት ዝካየድ ስራሕ እወታዊ ውፅኢት ከም እተረኽቦ ሓቢሩ። ንእዞባ ጎሌጅ ምስ ክልተ ሃገራት ስለ ዝዳወብ ፍኑ ምንቅስቓሳት ካብን ናብን ዘስዕቦ ስግረደባዊ ሕማማት ንምክልኻል ቀጻሊ ኮለላታት ከም ዝካየድ ብምጥቃስ ሓረስቶት ወነንቲ ጥሪትን ጓሶትን እዋናዊ ሓበሬታ ኣብ ምትሕልላፍ ንዝገብሮ ምትሕብባር መጊሱ። ኣብ 226 ኣብቲ ንኡስ ዞባ ጉልሓይ መሰል ሕማም ከብቲ ስለ ዝተራየ ኣብ 16 ምምሕዳራት ከባቢ ልዕሊ 400 ከብቲ ክኽተባ ከለዋ ኣብ ጠለበጊዕ እውን ተመሳሳሊ መደብ ከም እተተግበረ ኣቶ ሰረቐ ገሊጹ። ጎኒ ጎኒ እዚ ወፍሪ ክታበ ፀረ ዕቡድ ከልቢ ከም ዝውሃብን ኣረዲኡ። ኣቶ ሰረቐ ኣብ መወዳእታ ኣብ ምምሕዳራት ከባቢ መንጉላ ሳቡናይት ገርገፍን ዓዲ ሸግላን ብዘይሕጋዊ ኣገባብ ንመጋሃጫታት ኣብ ሕርሻዊ መዓላ ንዘውዓሉ ቅልጡፍ ስግምቲ ክውሰደሎም ብምትሕስሳብ ራህያታት ዕቱብ ቆላሕታ ክግበረለን ተላብዩ። ወነንቲ ጥሪት ብወገኖም ጥሪቶም ግቡእ ሕክምናዊ ክንክን ሳላ ዝረኸባ ኣብ ፅቡቅ ኩነታት ከም ዝርከባ እንትኾነ ኣብ መጋሃጫታት ብሰንኪ ዝረአ ሸለልትነት ጥሪቶም ግዳይ ኮይነን ስለ ዘለዋ ዝምልከቶ ኣካል ቆላሕታ ክገብረለን ፀዊዖም።
1: ኣብ ንዞባ በሪኽ ኣባላት ህግደፍ ሲቪል ሰራሕተኛታት ብ26 ሰነ ወፈራታት ምዕቃብ ሓመድን ማይን ኣሰላሲሎም። እቲ መደብ ሚኒስትሪ ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ብዘውፅዎ መምርሒ መሰረት ካብ ወርሒ ጥሪ 226 ጀሚሩ ኣብ 12 ምምሕዳራት ከባብን 21 ዓድታትን ዝካየድ ዘሎ ከም ዝኾነ ዝሓበረት ፀሓፊት ህግደፍ ኣብቲ ንዞባ ወይዘሮ ራህዋ ቀለታ ኣብ 5 ሄክታር ንዝትከል 4,000 ፈልስታ ዘገልግል ቦታታት ምድላው እውን ከም ዘጠቓልል ገሊፃ። ሓላፍ ቤት ፅሕፈት ሕርሻ ኣብቲ ንዞባ ኣቶ ማጆር መንግስቲ ኣብወገኑ ህዝቢ ብጋንታታት ተወዲቡ ኣብ ሰሙን ክሳብ 5 መዓልታት እናወፈረ 1120 ሄክታር ሕርሻዊ ዛላን 80 ሄክታር ቅናታዊ ዛላን ከም ዘዓመመ ገሊፆም። ሎሚ ዓመት ክራማት ልዕሊ 350 ሽሕ ፈልስታት ኣግራብ ክትከል መደብ ከም ዘሎ ጠቒሱ ድማ ነዚ መደብ ንምዕዋት ኩሉ ዓይነታት ናወቲ ማእቶት ተዳልዩ ከም ዘሎ ሓቢሮም። ኣቶ ማጆር ኣስዒቡ እታ ንዞባ ዓመት መፀ ብሚኒስትሪ ሕርሻ ናይ ዝወሃብ ሽልማት ዕውቲ ክትከውን ምብቃዓ ውፅኢት ልዑል ተሳትፎ ህዝቢ ከም ዝኾነ ኣፍሊጦም። ተሳተፍቲ ብወገኖም ብሞያውያን ዝወሃቦም መደባት ስራሕ ንረብሖም ምዃኑ ተገንዚቦም ብወኒ ከም ዝሰርሑ ብምሕባር መደባት ምግራብ ንምዕዋት ኩሉ ዓቕምታቶም ኣወሃሂዶም ከም ዝሰርሑ ኣረጋጊፆም። ኣብ ከተማ ባፅዕ ዝርከቡ ሰራሕተኛታት ኮርፖሬሽን ዓሳን ማሪታይምን ን7 ስድራ ስዋኣት ዝመቐራ 54,000 ናቕፋ ደገፍ ኣበርኪቶም። ሓላፊ ምምሕዳርን ፋይናንስን ኮርፖሬሽን ዓሳ ኣቶ ፍፁም ዘካርያስ ኣብ ዘስምዖ ቃል ሰራሕተኛታት ተወዲቦም ዘካየድዎ ንጥፈታት ሕልናዊ ዕግበት ዝህብ ብምዃኑ ኣብ መጻኢ ብዝሓየለን ዝተወደበን መልክዕ ከም ዝድፋኣሉ ገሊፆም። ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ሰሜናዊ ቀይሕ ባሕሪ ኣቶ እስማዒል ዑስማን ድማ ንስድራ ስዋኣት ዝግበር ደገፍ እናዓበየ ይመፅእ ከም ዘሎ እዚ ድማ መርኣያ ናይቲ ንሰማእታትናን ስድራ ቤቶምን ዘሎ ኣኽብሮትን ሓልዮትን ከም ዝኾነ ኣብሪሆም። ዝስዕ ብሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታል ክትቅፅሉ ደጊመ ብክብሪ ኣድም። ኣሜሪካ ትማሊ 26 ሰነ ኣብ ልዕሊ ወተሃደራዊ ዕላማታት ኢራን መጥቃዕቲ ከም ዘካየደት ኣፍሊጣ። እቲ ኣብ ወደብ ሲሪክን ደሴት ቀሽምን ዝተኻየደን ንምኽዘናት ሚሳይላትን ሰብ ኣልቦ ነፈርትን ስርዓተ ራዳርን ዕላማ ዝገበረን ደብዳብ መልሰ ግብሪ ናይቲ ኢራን ኣብ ልዕሊ ብመፃቦ ሆርሙዝ ዝተሓልፍ ዝነበረት ባንዴራ ሲንጋፖር ዘቕሰቐለት ንግዳዊት መርከብ ዘካየደቶ ናይ ሰብ ኣልቦ ነፈርቲ መጥቃዕቲ ከም ዝኾነ ማእከላይ እዚ ኣሜሪካ ኣፍሊጦም። ኣሜሪካ ኣብ ልዕሊ ኢራን መጥቃዕቲ ክተካይድ ክልቲአን ሃገራት ብ17 ሰነ ናይ ምርዳእ መዘክር ካብ ዝኸተማ ንድሓር እዚ ናይ ፈለማዮም። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ ብማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ኢራን ብመፃቦ ሆርሙዝ ኣብ ልዕሊ ተሓልፍ ዝነበረት ንግዳዊት መርከብ ናይ ሰብ ኣልቦ ነፈርቲ መጥቃዕቲ ብምክያድ ንስምምዕ ምቁራፅ ተኽሲ ከም ዝጠሓሰት ከሲሶም። ብካል ወገን ሓለዋ ሰውራ ኢራን ሎሚ 27 ሰነ ኣብ ዘውፅኦ መግለፂ ኣብ ሃገራት ወሽመጥ ዓረብ ኣብ ልዕሊ ዝርከብ ወተሃደራዊ ማዓስከራት ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ኣፍሊጦም። መጥቃዕትታት ኣሜሪካ ምስ ዝቕፅል ተሪርን ሰፊሕን መልሰ ግብሪ ካብ መሃብ ድሕር ከም ዘይብል ሓለዋ ሰውራ ኢራን ብተወሳኺ ኣጠንቂቕሎም። ኣሜሪካን ኢራንን ኣብ መንጎኦም ንኣዋርሒ ዝቐፀለ ግጭት ደው ንምባልን መፃቦ ሆርሙዝ ዳግማይ ንምኽፋትን ዝዓለመ 14 ነጥብታት ዝሓዘ ናይ ምርድዳእ መዘክር ብ17 ሰነ ከም እተፈራርማ ዝዝከር እዩ። ቡርኪና ፋሶ ምስ ፈረንሳ ዝፀንሓ ዲፕሎማስያዊ ዝምድና ብወግዒ ከም ዝበተኸት ኣፍሊጣ። ፈረንሳ ውሽጣዊ ጉዳያት ጠልቃ ብምእታው ንናፅነትን ልዑላውነትን ሃገሩ ክትደፍርን ንሽበራውያን ደገፍ ክትገብርን ከም ፅንሐት ብምኽሳስ እዩ መንግስቲ ቡርኪና ፋሶ ነቲ ስጉምቲ

ወሲዱ ዘሎ። እቲ ብቕጽበት ተግባራዊ ዝኸውን ውሳነ ኣብ መንጎ ክልቲአን ሃገራት ንዝፀንሐ ወግዓዊ ትካላውን ዲፕሎማስያውን ዝምድናሃት ጥራይ ዝምልከት እምበር ኣብ መንጎ ህዝብታት ክልቲአን ሃገራት ንዘሎ ታሪካዊ ባህላውን ማሕበራውን ዝምድናታት ከም ዘይጸልዎ መንግስቲ ቡርኪና ፋሶ ኣነጺሩሎ። እዚ ከምዚ ኢሉ እንከሎ መንግስቲ ፈረንሳ ነቲ ብቡርኪና ፋሶ ዝተወስደ ውሳነ መሰረት ዘይብሉ ክብል ብትሪ ብምቑናን ሃገሩ ናይ መልሰ ግብሪ ስጉምቲ ከም እትወስድ ኣፍሊጡ። ኣብ መስከረም 2022 ናብ ስልጣን ዝመፀ መንግስቲ ቡርኪና ፋሶ ሰራዊት ፈረንሳ ካብ መሬቱ ጠቕሊሉ ክወፅእ ኣብ ርእሲ ምእዛዙ ንጥፈታት ማዕከናት ዜና ፈረንሳ ከም ዝኣገደን ንዲፕሎማስኛታ ብተግባራት ስለያ ከሲሱ ከም ዘባረረን ዝዝከር እዩ። መንግስቲ ቡርኪና ፋሶ ተመሳሳሊ ስጉምቲ ምዝወስዳ ዘለዋ ማሊ ኒጀርን ሓድሽ ልፍንቲ ምምስራቱ ይፍለጥ። ግዳማዊ ምትእታው ብሓፈሻ ናይ ፈረንሳ ድማ ብፍላይ ኣብ ዞባ ምዕራብ ኣፍሪካ ጠንቂ ዘይምርግጋን ምጭጫሕ ሽበራውያንን ከም ዝኾነ እዩ ዝሕበር። እስራኤልን ሊባኖስን ትማልዕ 26 ሰነ ኣብ ከተማ ዋሽንግተን ዘላቂ ሰላም ንምርጋፅ ዝዓለመ መባእታዊ ስምምዕ ተፈራሪመን። እቲ ስምምዕ ዝተኸተመ ክልቲአን ሃገራት ብመንጎኘት ኣሜሪካ ን4 መዓልታት ድሕሪ ዘካየዶ ፅዑቅ ዝርርብ እዩ። እቲ ስምምዕ ዛጊት ብምልኣት እኳ እንተዘይተገልፀ ብሓፈሽኡ ግና ሰራዊት እስራኤል ምንቅስቓስ ሕዝቡላህ ዕጥቆ ክሳብ ዝፈትሕ ኣብ ደቡባዊ ሊባኖስ ናይ ፀጥታ ዞባ ሒዙ ክፀንሕ ዘፍቅድ እዮም። ብዘይካዚ ትግባር ናይቲ ስምምዕ ንምክታል ብኣሜሪካ ዝምራሕ ስሉሳዊ ወተሃደራዊ ናይ ምትሕባር ጉጅለ ከምዝምስረት ተፈሊጡ። ኣምባሳደር ሊባኖስ ኣብ ኣሜሪካ ናዳ ሓማደ እቲ ስምምዕ ልኡላውነትን ግዛኣታዊ ሓድነትን ሊባኖስ ንምምላስ ኣገዳሲ ስጉምቲ ምዃኑ ክትገለጽ እንከላ ኣምባሳደር እስራኤል ኣብ ኣሜሪካ የችኤል ሌተር ብወገኑ ውፅኢት ናይቲ ስምምዕ ኣብ ምፍታሕ ዕጥቂ ምንቅስቓስ ሕዝቡላህ ከም ዝምርኮስ ኣነጺሮም። ይኹን እምበር ገለ ወገናት እቲ ስምምዕ ንምንቅስቓስ ሕዝቡላህ ዘጠቓልል ብዘይ ምዃኑ ንሊባኖስ ናብ ሓድሕዳዊ ውግእ ከምርሓ ከም ዝኽእል የጠንቅቑ ኣለው። እስራኤል ካብ መጀመርያ ወርሒ መጋቢት 2026 ኣብ ልዕሊ ሊባኖስ ክተካይዶ ብፅንሐት መጥቃዕትታት ልዕሊ 4,000 ሰባት ከም ዝሞቱን ልዕሊ 12,000 ከም ዝቆሰሉን ፀብጻባት ይሕብሩ። ሩስያን ዩክሬንን ትማል 26 ሰነ ሓድሽ መስርሕ ምልውዋጥ ምሩኻት ከም ዘካየዳ ሚኒስትሪ ምክልኻል ሩስያ ኣፍሊጦም። ብመሰረት እቲ ዝተቓልሐ ሓበሬታ ካብ ክልቲኡ ወገን 320 ምሩኻት ነናብ ሃገሮም ተፋንዮም ኣለው። ምሩኻት ሩስያ ኣብዚ እዋን እዚ ኣብ ቤላሩስ ኣድላይ ሕክምናዊ ሓገዝ ይረኽቡ ከም ዘለው ሚኒስትሪ ምክልኻል ሩስያ ገሊጾ። ሩስያን ዩክሬንን ኣብ መጀመርያ ናይ ዝወርሒ እዚ ነፍሲ ወከፈን 185 ምሩኻት ከም እትለዋወጣ ዝዝከር እዩ። ኩናት ዩክሬን ኣብ ወርሒ ለካቲት 2022 ካብ ዝውላዕ ንድሓር ኣብ መንጎ ክልቲአን ሃገራት ምልዋጥ እስራትን ዓስክሬናትን ክግበር ከም ዝፀንሐ ዝፍለጥ እዩ። ኣሜሪካ ናብ ኤውሮጳ ሕብረት ንእትልእኾ ፈሳሲ ባህርያዊ ጋዝ ክተቋርጾ ከም እትኽእል ኣጠንቂቓ። ኤውሮጳ ሕብረት መጠን በቅልቲ ጋዛት ብሓፈሻ ትፋእ ሚቴን ድማ ብፍላይ ንምንካይ ቅድሚ 5 ዓመታት ዝኣተወ ውዕል ንምትግባር ዛጊድ ተበግሶ ከም ዘይወሰደ ብምቋስያ ኣሜሪካ ነቲ መጠንቀቕታ ኣመሓላሊፋ ዘላ። እቲ ሕብረት መጠን ትፋእ በክልቲ ጋዛት ክሳብ 2030 ብ30 ሚታዊት ንምጉዳል ኣብ 2020 ምግላፁ ዝጠቕሱ ጸብጻባት ንትግባርኡ ከም ዘይንቀሳቐስዮም ዝሕብሮም። ኣሜሪካ ዝሃበቶ መጠንቀቕታ ተግባራዊ ምስዝኸውን ኣብ ሃገራት ኤውሮጳዊ ሕብረት ተኸሲቱ ዘሎ ሕፅረት ባህርያዊ ጋዝ መሊሱ ክኸርር ከም ዝኽእል ይእመት። ኤውሮጳዊ ሕብረት ድሕሪ ምውላዕ ኩናት ዩክሬን ሸመተ ባህርያዊ ጋዝ ሩስያ ዳርጋ ኣቋሪፁ ከም ዘሎ ዝፍለጥ ኮይኑ ኣብዚ እዋን እዚ ዝዓበየ ጠለባቱ ካብ ኣሜሪካ ምዃኑ ይግለጽ። ዜናዊ መሰናዶና ንምዝዛም ቀዲ ነጥብታቱ ፈጻሚት ቦርድ ሃማደ ኣብ ኣስመራ መንፈቃዊ ገምጋም ስራሕ 2026 ኣካይዳ። ቤት ትምህርቲ ቴክኒክ ደቂ ኣምሓረ ብ7 ዓውድታት ሞያ ዘምሃረቶም 144 ተምሃሮ ብሰርቲፊኬት ኣመሪቓ። ኣብ ንዞባ በሪኽ ኣባላት ህግደብ ሲቪል ሰራሕተኛታት ወፈራታት ምዕቃብ ሓመድን ማየን ኣሰላሲሎም። ኣሜሪካ ብልዕሊ ወተሃደራዊ ዕላማታት ኢራን መጥቃዕቲ ከም ዘካየደት ገሊጻ። ቡርኪና ፋሶ ምስ ፈረንሳ ዝፀንሓ ዲፕሎማስያዊ ዝምድና ብወግዒ ከም ዝበትኸት ኣፍሊጣ። እስራኤልን ሊባኖስን ዘላቂ ሰላም ንምርጋፅ ዝዓለመ መባእታዊ ስምምዕ ተፈራሪመን።
ዝኸበርኩም ተዓዘብትና።

ሆስፒታል ሓሊበት ሓንቲ ካብተን ተጠቀስቲ ትካላት ጥዕና ኤርትራ እየን። ካብተን ካልኦት ፍሊትን ግንንትን ዝገብራ ኸዓ ኣብ መስበርትን መጥባሕትን ዓፅምን ቃፀሎን ኣተኪራ ኣገልግሎት እትህብ ትካል ጥዕና ምዃና እዩ። እዚ ሆስፒታል ከም ኩለን ትካላት ጥዕና ሃገርና ዳርጋ ብነፃ ክበሃል ዝከኣል ኣገልግሎት ንካብ ሙሉእ ከባቢታት ሃገርና ዝመፁ ዓማዊል ተቐቢላ ፅፉፉን ዝተማልአን ኣገልግሎት ጥዕና ክትህብ ፀኒሐን ኣላን። ኣብዚ እዋን ከዓ ብፍላይ ምኩራትን ብሉፃትን ኣብ ውሽጢ ሃገር ዝተምሃሩ ሓካይምን ወፃተኛታትን ክኢላታትን ዘመናዊ መሳርሒታት ዓጢቓ ፅፉፍን ስሉጥን ኣገልግሎት ኣብ ምሃብ ትርከብ።

0: ዕማማት ሆስፒታል ሓሊበት እዞም ዝተጠቕሱ ጥራይ እውን ኣይኮኑን። እዛ ትካል ጥዕና ኣገልግሎት ህፁፅ ረድኤት ኢንዶስኮፒ ሕክምና ቃፀሎን ካልእን ብትህቡ ኣገልግሎት እውን ግንንቲ እያ። ንሓፈሻዊ ኩነታትን ምዕባለን እዛ ሆስፒታል ንምፍታሽ እምባር ብኣገልግሎት ህፁፅ ረድኤት ምጅማር ኣገዳሲ ኮይኑ ረኺብኒ ኣሎና። ንምዃኑ ክፍሊ ህፁፅ ረድኤት እንታይ ይስርሑ? ብፍላይ ኣብ ኣገልግሎት ህፁፅ ረድኤት ኣብዛ ሆስፒታል ዝመፁ ተገልገልቲ ኸ ከመይ ዝበሉ እዮም?
1: ክፍሊ ህፁፅ ረድኤት ዝበሃል እዚ ሓደ ሕሙም ኣብ ውሽጢ 24 ሰዓት ሽዑንሽዑ ሓደጋ ዝዩ ዝኾነ ነገር ምስ ኣጋጠሞ ሓገዝ ክረኽበሉ ዝኽእል ቦታ እዩ ክፍሊ ህፁፅ ረድኤት ዝበሃል። እዚ ክፍሊ እዚ 24 ሰዓት ኣገልግሎት ኣለዎ። ሸዓቲ መዓልቲ 24 ሰዓት ኣገልግሎት ኣለዎ። ኣይዕፀኒ ማለት እዩ። ምክንያቱ ህፁፅ ረድኤት ስለዝኾነ እቲ ህፁፅ ሓገዝ ዝደለየ መፅኡ እንታን ሓገዝ ክረክብ ክፍሊ ህፁፅ ረድኤት 24 ሰዓት ኣይዕፀኒ ሰሙ ሙሉእ 24 ሰዓት ኣሎ ማለት እዩ። ኣብ ዳኣመት ኹን በዓላት ኹን ዝኾነ ካልእ ጉዳያት ሃሉ ኣብኣገልግሎት ማለት እዩ። ኩሉ ግዜ ኣብ ስታፍ ኣለዎ፣ ኩሉ ግዜ ሓኪም ኣለዎ። 24 ሰዓት ሰርቪስ ዝህብ ትካልቲ ክፍሊ ህፁፅ ረድኤት ዝበሃል ፍላይ ንሕና ዘለና ናይ ሓሊበት ሆስፒታል እዚ ክፍሊ ህፁፅ ረድኤት ምስቲ ናይ ሃገር ምሉእ ናይ ዓፅሚ ናይ ቃፀሎ መወከስ ምዃኑ ብኩሉ ግዜ ብስታፉ ኩሉ ግዜ ሙሉእ እዩ።
0: ዝበዝሑ ተገልገልቲ ናይዚ ክፍሊ ግዳያት ናይ ዝተፈላለዩ ሓደጋታት እዮም። ጠንቂ ናይዞም ድማ
1: እቶም ሓደጋታት ኣብዚ ኣባላ ዝመፁና ኣብ ሰለስተ ከፋፊልና ክንሪኦም ንኽእል። ትራፊካዊ፣ ተፈጥሮዊ፣ ሰብ ባዕሉ ብሰለልትና ዘምፅኦም ድማ ሓደጋታት ኣለዎ ማለት እዩ። እ ኣብቶም ትራፊካዊ ተመፂን ሕጂ ምስ መኪና ብሽክሌታ ሞተር ሳይክል ገለ ተሓሓዝ ማለት እዩ እ ኣብዚ መኪና ክንከለና መኪና ምስ መኪና ጥራይ ኮ ትጋጮም መኪና ምስ መኪና መኪና ምስ ብሽክሌ ኣጋር ተሃርም መኪና በዓል ሰብ ሽክሌታ ተሃርም መኪና ምስ ህንፃታት ትጋጮ መኪና ትፀድፍ ብዙሕ ነገር ኣሎ። መኪና ምስ ዓበይቲ እዋም ፓሎታት ብዙሕ ሓደጋታት ከምዚ ይመፅ ማለት እዩ። ካብምስ ኣብ ብሽክሌታ መፂና ብሽክሌታ ከዓ ብሽክሌታ ምስ ብሽክሌታ ይጋጮ ብዘይ መንገዲ ካብ ምካድ መገደ ማለት እዩ። ብሽክሌታ ምስ ኣጋር ካብ ብሽክሌታ ካብ ምዝዳፍ ዝበዝሕ ዝቕ ልዕሊ ዕድመ ልዕሊ ዕድመ እዞም ኩሎ መስበርቲ ናይ ማሕኩልቲ ዘጋጥሞ ሕጂ ልዕሊ 85 ዕድሚኦ ባላንሶም ፅቡቅ ቋፀር ዘይክእሉ ከለዉ ሽክሌታ ተበጢሕካ ንዊሕ ዳሓነ ዘለኹና ይክምሃድ መፅእ ሽዑ ኣብ መስበርትን ኣብ ተዝባሃል ናኣት ማለት እዩ። ስለዚ ምስ ብሽክሌታ ተሓስካ ብዙሕ ሓደጋታት ዘለዎ ብፍላይ ኣብዚ ኣስመራ ዝበዝሑ ናይ ትራንስፖርት ሰብ ዝጥቀመሉ ብሽክሌታ ስለዝኾነ ኣብ ብሽክሌታ ብዙሕ ሓደጋታት ኣለዎ ማለት እዩ። ካልእ እዞም ኮርሳተረታት እዞም ብሰንኪ ናእሽ እዮም ዝበዝሑ ብሰንኪቲ ዘይውሑስ ዝኾነ መንገዲ ዝጥቀምሉ እዚ ብሉቱዝ ወሃ ወቲፍካ እዝንካ ምኻድ ምስ ከምኡ ተሓሓዝ ድማ ብዙሕ ሓደጋታት ምስ ተጠቀምቲ ብሽክሌታ ይመፅ ማለት እዩ። ዝበዝሕቶም ኣብ ተጠቀምቲ ኣብ ተቃሪ ብሽክሌታ ንሪኦ ሓደ ተሳሒድካ ምኻድ ምስ መካይን ኣሎ እዚ ኣብ እዝንካ ወቲፍካ ከባቢካ ዘይምቁፅፃር ኣሎ ካልእ

ደሪብካ መኻድ ወላ ብፀርጊ ከምሪኦም ክኸዱ ከለዉ ዕጉይ ኢሎዮም ዝኸዱ ድሕሪ ሓንቲ መኪና ከለዉ ዶቴላ ስታይ ክኾን ኢኻ ትብል ብጣዕሚ ኣሰካፊ ካይዶም ሰብ ብሽክታ ብፍላይ ኣብ ከተማ ኣብቲ ኣብ ውሽጢ ከተማ ብዙሕ ኣሰካፊ ዝኾነ እንታይ ዝበሃል ኣሎ ዝበዝሑ ተፈጥራዊ ዝበሃሉ ሓደጋታት ኣብ ግዜ ክረምቲ እዮም ዝመፁና እዚኣቶም

0: እትዩ ካልእ በርቂ ኣብዚ ከባቢ ኣስመራ ኮነ ሓኒ ውፅኢ ኢልካ ኣስመራ ግን በርቂ ብዙሕ እንታይ ዝበሃል ሓደጋ ይውርድ እዩ። ብፍላይ ክረምቲ ብርትዕ ክብል ከሎ ምስ በርቂ ተሓሓዝ ከዓ ሓደ ሓደ ሓደጋታት ኣሎ። እዚ ምስ ተፈጥሮ ተሓዝ እዚኦም ክትሪኦም ከለካ ብፐርሰንተጅ ውሕድ እዩ። ኣባና ዝመፅና 5% ኣይከውን እዩ ኣብ ዓመት ዝመፅና ማለት እዩ። ወላ ትሳዕቤኑ ገዛ ክፈርስ ከሎ ትሳዕቤኑ ብዙሕ ናይ ሞት ዝበሃል ኣለዎ። ብመንፅር ሓደጋ ትሪኦ ከለካ ግን ብዙሕ ኣይኮነን እቲ ምስ ምፍራት ዝመፅ ሓደጋታት ማለት እዩ። ግን እቲ ክስዕብ ክለት ሓደጋ ሞት ስጋ ሞት ዝኣክል ዝበዝሐ ና ኣብ ምፍራስ ገዛ ሞት እዩ ዝበዝሐ ደቂሶም ከለዉ ለይቲ ዝገርመን ነገር ዝበዝሐ ግዜ ገዛ ክፈርስ ከሎስ ለይቲ ዝፈርስ ምንታይ እቲ ምስጢር ኣይንፈልጥን። ግን ኣብ ግዜ ለይቲ እ ብርቱዕ ማይ ሰብዝሃርም ድዩ እንታይ ኣይፈለጥን። ግን ዝበዝሑ ሓደጋት ኣብ ናይ ምፍራስ ገዛ ኣብ ለይቲ እዮም ዘጋጥሙ። ምውዳቅ ዓበይቲ ግራብ ንመካይን ጨፍልቕ ናብ ገዛ ወድቕ ኣብ ልዕሊ ሰብ ወድቕ ዝውን ኣሎ ማለት እዩ። ዓበይቲ ግራብ ሕጂ ብኣግኡ እቲ ዝምልከቶ ሰብ እንታይ ዝበሃል ክገብር ኣለዎ። ንነብረሉ ቦታ ከዓኒ ብፍላይ ግዜ ክረምቲ ግቡእ ፅገና ተገይሩሉ ንክረምቲ ክሕልፈካ ከምዝክእል ኣሚንካ እንታይ ዝበሃል ክገብር ኣለዎ ማለት እዩ። ካልእ ኣብዚ እንዳ ፎርኖታት ኣብዚ ሓፂር ግዜ ተለሚዱ ዘሎ ኣብ እንዳ ፎርኖ ከድካ እዚ ብሽኮት ምስራሕ ክትምልካ እታ ቅርፂ ተውፅ ናይ ብሽኮት እንታይ ዝበሃል ብዲናሞ ስለ ዝገብርዋ ኣብዞም ብዶኮመ ዝሓዝ ኣሎ ክበኩም ክእል ብዙሓት በቃ የዳው ትውዳእ ኣላ ሳሕጂ ሽዑ ነቲ ቢሑቅ ከብተዋ ከምዚ ክገብራ ክፅቀጠና ተቐርፂ ክተውፅለን ዲናሞ ስለ ዝገብርላ መቋፀሪ ኢላ ስሒባ የዳው ክንደይ ናይ ማእሽ ቆልዑን ክንደይ መንስያት የዳዎም ይስእንሎ ማለት እዩ። እዚ ቀለልቲ ነገራት ከሎ ዓበይቲ ስንክልና ንመውቃል ዝኾን ስንክልና የምፅእ ማለት እዩ። ቀወምቲ ስንክልናት የምፀልካ ማለት እዩ። ስለዚ እዚ ሓደ ካብቶም ብሰለልቲነ ዝመፅ ሓደጋታት እዩ። ካልእ ቃፀሎ ኣሎ ቃፀሎ ምስ ላምባ ጋዝ ኣብ ገዛ ንጥቀመሉ ንታይ ማለት እዩ ምስ ተሓዝ ብዙሕ ኣሎ። ኤሌክትሪካል በርን ዝበሃል ኣሎ፣ ኬሚካል ዝበሃል ኣሎ። ኣብ ገዛካ ተቐምጦ ኩሉ ግዜ ዝኾነ ኬሚካል ይኹን ዝኾነ ከነዲ ዝኽእል ነገር ኣብ ቆልዓ ክርክቦ ዝኽእል ኣይ ተቐምጦ ኣብ ውሕስ ቦ ተቐምጦ ጥቃ ሓወይ ተቐምጦ ኩሉ እቲ ኣብኡ ዝፀሓብ ነገራት ብግቡእ ስለዘይ ንጥቀመሉ ምስ ቃፀሉ ከዓ ዝዋና በዝሒ መፅ ኣሎ። ብፍላይ እዚ ፕሬር ኩከር ዝበሃል ኣሎ እዚ መብሰሊ ቀልጢፋ ተብሰልልካ ዓለዝዶ ስጋር ዝበሃል እሽታት ሕጂ እዞም ኩለን ደቂ ኣንስትዮ ዝበዝሓ ዓበይቲ ኣንስትዮ ማለት እዩ ከምዚኣ ገርያ ከምዚኣ ከፊትያ ዚ ቱሪዝም ግን ብግቡእ ስለዘይ ንጥቀመሉ እቲ ኣብኡ ዘሎ እቲ መሰረታዊ ዝኾነ ሓበሬታ ስለዘይ ነንብቦ ኣለዳ ቃፀሎን ኣለዳ ክሳይ ንኸና ማለት እዩ። ካልእ ምስ ጋዝ ዝተሓዙን ብዙሕ ኣሎ። ምስ ጋዝ ዝተሓዝ ከዓ ሊኬጅ ጋዝካ እናነፈሰት ከላ ወይ ዝኾነ ፀገም ኩላ እናፈለጥካ ስኢካ ድዓ ኣለዎ መፅባሕሎ መፅባሕ ትበል ትወላዓ ሽዑ ገዛ ምሉእ ምቅፃል ኣብ ካልእ ዕኖት ኣትሉ ማለት ሕጂ ዛዕና ኣብቲ ስራሕ እውን ብዙሕ ፀቕ ትፈጥር። ስለዚ እዚኦም ካብቶም ዓበይቲ ሓደጋታት ኣብ ዝመፁና ማለት እዩ። መንከስቲ እንስሳታት ምስ ብተሓዝ ኹን ምስ ድሙ ኹን ከልቢ፣ ነብሪ፣ ገመል ከዓ ዝበዝሐ ግዜ ከዓ ገመል ከዓ ቀጢፍ ዙሕ ኣብኡ ኣማና ብዙሕ ግዜ ዝሕዙ ከዓ እዚ ናይ ገመል መንከስቲ ንኣብነት ኣብዚ ዓመት እዚ ኣብ 225 ስጋብ 17 ዝበፅሑ ብገመል ዝተነሱ እቶም ዝመፁና ማለት እዩ። መፁና ከዓ ክንምንታይ ኣለዎ ማለት እዩ። ገመል ንኸይቶም መስበርቲ ዘጋጥሞ መስበርቲ ስለ ዘለዎ ናማና ብሪፈራል ዝመፁና ካብዚ ቦታት ማለት እዩ ኣለውና ማለት እዩ። ስለዚ ምስ ገመል ተሓሓዙን ብዙሕ ሓደጋታት ዘሎ። ስለዚ እቲ ሕብረተሰብ ቁሩብ ውሕዝ ዝኾነ ኣጠቃቅማ ውሕዝ ዝኾነ ማለት ውሕስነት ዘለዎ ኣካይዳ ክኸይድ ከም ዘለዎ ክላወዝ ዘሎ ማለት እዩ።
1: ሓደጋ መስበርቲ ብዝያዳ ኣብ ዓበይቲ ብፍላይ ከዓ ኣብ ኣዴታት እዩ ዘጋጥም። እዚ ድማ ናይ ገዛ ርእሱ ምክንያት ኣለዎም።
0: መስበርቲ እውን ከፋፊልና ክሪኢ ንክእልና ናይ ድማ ማለት እዩ ዝበዝሑቶም ልዕሊ 65 ዕድመ ዘለው መስበርቲ ምሕኩልትታት ማለት ምሕኩልቲ ኩሉ ግዜ ብፍላይ ደቂ ኣንስትዮ ካብ ስሳት ላዕሊ ዕድመና እዳከደ ከሎ ተዓፅ እዳፍ ክሰስ ዝመፅእ እዚ መስበርቲ ናይ ጎሎ ምሕኩልቲ የጋጥም ማለት እዩ። እሱ ከዓ ክጋጥም ከሎ ሕጂ ክል ዝሰምዖ ሪዝን ሕጂ ኣባና ከመይ ክትገብር ሓደግ ኣጋጢሞ ምስ መኪና ገለ ክኾን ኣይኮነ ዘጋጥም ብዙሕ ክገርመካ ወዲቐን እየን ዝስበራ። እዚ ከዓ እንታይ ቤተክርስትያን ክትይ ከለካ ዝበዝሑ ቤተክርስትያናት ኣብ ብረክቲ ቦታ ስለ ዘለዉ እቲ መንገዲ ብዙሕ ሓርጎፅጎፅ ኣለዎ ሕጂ ብንክዳ ይወድቃ ብፍላይ ኣዴታት ማለት እዩ። ሕጂ እዚ ናይ ምሕኩልቲ መስበርቲ ዝበዝሐ ግዜ ቤተክርስትያን ንኸደ ዘጋጥመ ለይቲ ቤተክርስትያን ስለዚ ከዳ ብርሃን ቁርብንቲ ናይ ምርኣይ ብዜ ለይቲ ናይ ምርኣይ ዓይምካ ምስ ዕድመ እናጎልነ ስለ ዝመፅእ ኣብዞም ዓበይቲ ዝበዝሐ ሓደጋ ናይ ምሕኩልቲ ዘጋጥም ቤተክርስትያን ክኸዶ ወይ ከዓ ኣብ ካልእ ዝኾነ በዓላት ገለ ክኸዶ ኣብ መርዓታት ገለ እዩ ዘጋጥሞ ማለት እዩ። ወይ ካብቲ ዝቕመጥሉ ቦታ ኣብ ሽቓቕ ወይ ኣብ ሽቓቕ ወድቁ ወይ ኣብ ቤተክርስትያን ወይ ከዓ بقى خمسة شكور وحي وشكور زولو سبت خمسة

0: ወርሒድ ንገይልኩም ዘጋጥምቲ ናይ ምሕኩልቲ
1: ኣብ ክፍሊ ህፁፅ ረድኤት ይኹን ካልእ ኣሃዱ ሕክምና ብወገን ተገልገልቲ ይኹን ብወገን ዓጃቢ ሕሙም ተዘውቲሮም ዝስምዑ ጉጉያት መረዳእታታት ኣለዉ። ብፍላይ ከዓ ኣብ ኣጠቃቅማ መድሃኒት
0: ኩሉ ግዜ እቲ ዓጃቢ ሕሙም ኩነት ናይ ሕሙም ባዕሊ እዩ ዝፈልጦ። ቅድሚ ሕጂ እቲ ሕሙም እንታይ ፀገም ነይሩዎን ባዕሊ እዩ ዝፈልጥ እቲ ዓጃቢ ሕሙም ማለት እዩ። ስለዚ እስከም ስለ ዝፈለጥ ግን ከምቅድሚ ሕጂ ከምዚ ተገይሩ ነሩ ከምዚ ሕጂ ከዓ ከምዚ ግበሩሉ ክብለካ ይኮነን ዘለዎ መጀመርታ እቲ ዓጃቢ ሕሙም ናይዚ ሕርዳእ ዶኩመንት ኣለዎ ኮይኑ ናይ ቅድሚ ሕጂ ዶኩመንት ሒ ዝመፅእ ቅድሚ ሕጂ ከምዝን ከምዝን ኮይኑ ነይሩ ከምዚ ገይሮምን ነሩ ኢ ክብል ዘለዎ እምበር እዚኣሃቦ መርፍቅ ቀይረሉ ኢንፊዥን ግበረሉ ገለ ግን ኣገዳሲ ይኮነን ነቲ ነቶም ሕሙም ምሕደራዊ መት ካ ተጋሓምጠሉ ማለት እዩ። ሕጂ ብሰን ከምኡ ኣብዘየሊ ቆይቀ ኣቱ ኣብዘየሊ ተግባራኣቱ ስለዚ ቶም ሕሙም ሒ ክመፁ ክሉ ግዜ መጀመርታ ኩነታት ሕሙም ትፈልጡ ድሕሪኡ ኩነት ሕሙም ካብ ምስ ፈለጥካ እንታይ ክግብር ዘሎ ከዓ ዲስካስ ትገብር ተዘራረብ ምስተ ሓኪም ተዘይኮይኑ ግን ነቲ በዓል ሞያ መፂኻ ከምዝግበረሉ ከምዝግበረሉ ብዙሕ ኣገዳሲ ይኮነን።
1: ክፍሊ ፊዚዮትራፒ ሓደ ካብቶም ቀንዲ መሻርክቲ ሕክምና መስበርትን መንቃዓትን ኣካላት እዩ። ብዛዕባ እዚ ኣፍልጦ ክህልወና እውን ሓጋዚ እዩ።
2: ፊዚዮትራፒ ክበሃል ከሎ ብዛዕባ ኣካላት ናይ ወዲ ሰብ ዘፅንዕ እንታይ እንታይ መጉዳእት ኣሎ እንታይ እንታይ ከመይ ክሰርሕ ከም ዘለዎ ቲ ዝወረደ ጉዳኣት ናይቲ ሰብ ዘፅንዕ ፍልጠት እዩ። ኣገዳስነት ናይቲ ሰብ ናይቲ ዓውዲ ከዓ ሓደ ሰብ ተጎዲኡ እንድሕር መፂኡ ንኣብነት መስበርቲ ከጋጥም ከሎ እቲ ፊዚዮትራፒ ቀዳምነት ኣይኮነን ዝረኽቦ። ቀዳምነት ሕሙም ንሕክምና ይኸይድ። ኣብ ሕክምና ምስ ከደ ዶክተር ይረኽቦ። ዶክተር ምስ ረኸቦ ንጆሶ ክፍሊ ይልእኾ። ጆሶ ክፍሊ ምስ ለኣኾ እቲ ፊዚዮትራፒኡ ደሎ ነቲ ደሎ ራጅ ርዩ ኣበይ ናይቲ መስበርቲ እንታይ ዓይነት ስራሕ ክሰርሕ ኣለዎ ተኣላይም እቲ ናይቲ ዓፅሚ ምግጥጣም ከመይ ዝፈሊጡ ስለ ዝፀንሕ ነዚ ተረዲኡ እቲ ክኢላ ፊዚዮትራፒ ከዓ ኣብቲ ናይ ጆሶ ይኣቱ ማለት እዩ። ብሓፈሽኡ ግን ኣብ ናይ ዓፅሚ ጥራሕ ዘይኮነ ፊዚዮትራፒ ዳኣቱ ኣብ ኩሉ መዳይ ይኣቱ። ከም ኣብነት ንኣብነት ሕጂ ሓደ ይሓመም ብኒሞንያ እቲ ሓኪም ብመድሃኒት እንዳኣዘዘ ንከሎ እቲ ሕሙም ከ እቲ ፊዚዮትራፒ ከ ብምንታይ ክሕውዮ ኣለዎ? ብምንቅስቃስ ሳምቦኣዊ ምንቅስቃስ ዝበሃል ፊዚዮትራፒስት ኣሎ። ንዕኡ ብከምኡ እንዳሓገዘ ኣብቲ ትሕትቲ መድሃኒት እቲ ሕሙም እቲ ዝወረዶ መጉዳእቲ ናይ ኒሞንያ ድዩ ናይ ካልእ ሓዊ ከም ድኸይድ ይገብር። ብሓፈሹ ኣካላዊ ምንቅስቃስ ንፊዚዮትራፒ ምልከት። ኣብ ውሽጢ ሕክምና ኮንካ ትሰርሕ ከለካ እቲ ኣካላዊ ምንቅስቃስ ከዓ ክሕክምናቱ ደረጃ ብደረጃ መስበርቲ መስበርቲ ኣሎ፣ ብደረጃ ሕማም ሕማም ኣሎ፣ ብደረጃ ምቁራፅ ኣካላት ናይ ምቁራፅ ኣካላት ኤክሰርሳይስ ኣሎ፣ ምንቅስቃስ ኣካላት ኣሎ። ሕጂ እቲ ፊዚዮትራፒ ተዓውዲ ብዙሕ ኣብዚ እዩ ዝነጥፍ።
1: ፊዚዮትራፒ መሳለጥያታትን መሳርሒታትን ዝሓትት ሕክምናዊ ኣገልግሎት እዩ። እሞ ድኣ ሆስፒታል ሓሊበት ነዚ ንምስልሳል ዝዓጠቐቶ እኹል መሳርሒታት እንታይ ይመስል?
2: እቲ ዘሎ ዕጥቂ ሕጂ እንታይ እዩ? ዝያዳ ኣብ ኣካላዊ ምንቅስቃስ ኹን ኣብ ናይ ጆሶ ኣሰራርሓ ኹን ጆሶ እቲ ካስት ዝበሃል ናይ ፓሪስ ተኣሽሙ ኣሎ ከምዚ ጆሶ ንሕና ንጥምጥመሉ ኣሎ እንድዩ እቲ መሳርሒ ጆሶ ኣሎ ኮቶን ኣሎ ስፕሊንት ንምግባር ማለት እዩ። በቲ ጆሶ ጌርካ ትሰርሕ ብኡ ጌርካ ኢካ ትጥምጥሞ። ጆሶ ኣገዳስነቱ ሓደ ሕሙም እንድሕር ተሰይሩ ከከምቲ መስፖርቱ እግሩ ድዩ ኢዱ ድዩ ኣብ መንኩቡ ድዩ እንድሕር ኣሎ ከከምናቱ ደረጃ ጌርካ ጠምጢምካ እቲ ዓፅሚ ከምደይንቀሳቀስ ኮፍ ኢሉ ከምዳሓዊ ዓፅሚ ኩሉ ግዜ እንታይ እዩ ተሰይሩ ምስ መፀ ተናቓኒቁ ስለ ዘሎ እዚኣ እንድሕር ተሰይራ ከምዚ ኢላ ነቕነቕ እንዳበለ ቃንዛ ስለ ዝገብር ከምደይ ትነቓነቕ ጌርካ ብጀሶ ጌርካ ኮፍ ኢላ ከም ትሓዊ ብቆፀራ ነቲ ሕሙም ሰዶ ማለት እዩ። ካብ ቃንዛ የድሕኖ እንደገና ከዓ ሰጥ ኢሉ ንክሓውቲ ዓፅሚ ዓፅሚ ክሓዊ ከሎ ኩሉ ግዜ ካልስ እንዳገበረ እዩ ድኸይድ። እቲ ካልስ እንታይ ማለት ከምዚ ሮማድ ሳዕሪ ዝበቁል ብከባቢኡ እንዳክበበ እንዳክበበ እንዳክበበ እንዳክበበ እቲ ዓፅሚ እንዳተላገበ እንዳተላገበ ይኸይድ። ሽዑ ካስቲ ምስ ገበርካ እዚ ጆሶ ምስ ገበርካ እንታይ እንታይ ክምገብ ኣለዎ፣ ከመይ ክኸይድ ኣለዎ፣ እንታይ ዓይነት ምንቅስቃስ ከዘውትር ኣለዎ፣ ከመይ ክገብር ሓቢርካ ከዓ ትሰዱ።
1: ኣመጋግባን ኣነባብራን ኣብ ምፅጋን መስበርትን መንቃዓትን ዓፅሚ ልዕል ኣገዳስነት ኣሎ። ብዛዕባ እዚ ኸ ብሰብ ሞያ ዝዋሃብ መግለፂ እንታይ እዩ?
2: ኣብ ኣመጋግባ መፂኻ ሕጂ ኣብ መስበርቲ ዓፅሚ መፂኻ እዚ ክበልዕ ኣለዎ እዚ ክበልዕ የብሉን ኣይትብልን ኢኻ። ኩሉ እቲ ኣብ ገዛና ንረኽቦ ንሕና ክብላዕ ክኽእል ኣለዎ ምስ ደረጃ ዓቕምናትናና ንብል ንሕና ፀባ ክሰት ኣለዎ ንብል ፀባ ንዓፅሚ ንምትራር ዝያዳ ስለ ድሕግዝ ማለት እዩ። እንቋቑሖ ተወሰደ ፅቡቅ እዩ፣ ፕሮቲናዊ ትሕዝቶ ኣለዎ ነቲ ዓፅምኻ ፅቡቅ ኣብ ምሕዋይ ደረጃ ይሕግዝ። ስጋ ብናቱ ብደረጃኡ ንሕምልቲ ቫይታሚንስ ከዓ ኣገዳስነት

0: ነቲ ናይ ደም ዝሮት ንባዕሉ ኩሉ ሙሉእ ክሳይ ስለ ዝፀንሕ ብምሉኡ ብማንዋል ምስራሕ ጌርና ሰሪሕና ኣብ ቦትኡ ንመልሶ እንዳ ዓፅሚ ናይ ሃገርና ዓፅሚ ኣብዚ ኢደ ኣሎ እቲ ዝያዳ መስበርቲ ከዓ ኣብዝሎ እቲ ምንቅስቃስ ዘድልዮ ከዓ ኣብዝሎ ማለት እዩ ሕጂ ነዚታት ኣንቀሳቂስካ ነቲ ሰብ ንቡር ክኸውን ከም ዘለዎ ቃንዛ ናይ ግድን እዩ ነቲ ቃንዛ ተፃዊርካ ግን ክትሰርሕ ከም ዘለካ ንመክር ገሊኦም ሕጂ ኣቆንዚድና ኢሎም ይጠፍኡ እዮም መፁ የመኽንዩት ሪኦም ገለ ግን ነብሲ ወከፍ ሰብ ኣብዚኣ ክፈልጣ ዘለዎ ተሰይሩ መፂኡ ሓንኪሱ ማለት ኣካሉ ሰንኪሉ ማለት ኣይኮነን ተመሊሱ ክሓዊ ይኽእል ስለዚ ቃንዛ ፀሊእኻ ካብ ፊዞትራቢ ክትሃድም የብልካን ዘይከውን ሓንጎልካ መሊኡ ኣብዞም ልምዳውያን ሓከምቲ ክትሕከይድ የብልካን ትኺልካ ምስቲ ሕክምና እንድሕር ተኣሳሲርካ ኣብ መወዳእትኡ ተዓዊትካ ከም ትወፅእ ኣነ ሚእቲ ካብ ሚእቲ ተኣማመን የብ እንዳ ዓፅሚ ማለት እዩ ጋዕ ሕጂ ከዓ ምሳና ተኣሳሲሮም ድኸዱ ጎቦ ድኸዱ የለው ዋላ ብሕማቅ ድፀጎን እውን የለውን ማለት እዩ እቶም ኣብዚ ደለዉ ደኳትር ኣዝዮም ልምዲ ዘለዎም በላሕቲ ሓካይም ኣለውና ልዕሊ ኩሉ እቶም ደኳትር ንፋዕት እዮም ናይ እንዳ ዓፅሚ ሰረት ስለ ዘለዎ ካብ ቅድም ሒዙ ኣብ እንዳ ዓፅሚ ኣዝዩ ዝተኣማመን ኣብቲ መንግስቲ ክስተይ ኣሎ እቲ ድሒሩ ዝመፅእ ከዓ ንኣብነት ናይ ፊዞትራቢ ከዓ ኣሉ ከዓ ፊዞትራቢ ከዓ ከምኡ ብጉቡእ ተማሂሩ ብዲፕሎማ ዝተመረቐ እንታይ ክገብር ከም ዘለዎ ዝፈልጥ ኣካላት ናይ ወዲ ሰብ ኣበያበ ይነብር ከም ዝፈልጥ ከዓ እታ ፊዞትራቢ ከዓ ከም ግቡእ እዚ ኣሎ ሕጂ እዚ ስራሕ እዚ ኣለዉ ኣብቲ ሃገር ማለት እዩ ዳርጋ ኣይክእሎን እየ ተባሂሉ ድምለስ ናይ እንዳ ዓፅቡ ብዙሕ ኣይኮነን ብደረጃ ደኳትር ምናልባሽ ሓደ ሓደ ክኸውን ይኽእል ይፈላለዩ ካብ ገል ናብ ገለ ይመፁ እዮም ከዓ ክኢላታት በቢ ክስታዩ ናይ ጀርመን መፁ ናይ ስዊዝ መፁ ናይ ጥልያን መፁ ምስኦም ኮይኖም ከዓ ነቲ ሕይል ዝበለ ከዓ ተሰሪሑ ከዓ እንደገና ንፊዞትራቢ መፅእ እንዳ ዓፅምን መፅባሕቲ ናይ እንዳ ዓፅምን ፊዞትራቢን ብሓንሳ ኢድ ዝሰርሕ ኣይፈላለን ብደይ ፊዞትራቢ መፅባሕቲ እንዳ ዓፅሚ ይስራሕኒ ብዘይ ደኳትር ናይ እንዳ ዓፅሚ ከዓ ፊዞትራቢ ይሰርሕኒ እቲ ናይ እንዳ ዓፅሚ ማለት እዩ ኩሉ ግዜ ምስ ሓካይም ዝተኣሳሰርካ ኢኻ ፊዞትራቢ
1: ሞያ ሕክምና ፍልጠት ወይ ክእለት ጥራይ ኣይኮነን ብዓብኡ ሕልናዊ ሓላፍነት ዝሓትት ክቡር ስራሕ ምዃኑ እዩ ዝገለጽ
0: መጀመርታት ፍሉይ ክእለት እቲ ትምህርቲ እኳ ኣቦትኡ እንተሃለወ እቲ ፍልጠት እኳ ኣቦትኡ እንተሃለወ እቲ ሕልና እዩ ኩሉ ሻዕ ሓኪም በዓል ሕልና እዩ ብሕልና ኢኸ ድንቀሳቀስ ምክንያቱ እቲ ተሰይር ደሎ ኣካል ወገኑ እዩ ናቱ ሰብ እዩ ከመይ ገይሩ ክሓዊ ከም ዘለዎ ንኣብነት ቆልዓ እንድሕር ኮይኑ እቲ ሓኪም ብጣዕሚ ግዜኡ የጥፋኣሉ ስለምንታይ ቆልዓ መፃኢ ሂወቱ ብሩህ እዩ ማእከላይ ዕድመ ደለውን ሰሪሑ ክናበር ደለዎ እዩ ኣብ በቆልዑት ይኽኣሊ ደለዎ እዩ ካብቲ ስንክልና ከመይ ይወፅ ኢሉ ብሕልና ኣተኪሩ እዩ ዝሰርሕ ተሓኪም ተሓኪም ምሰርሐ ከዓ ከምዚ ድብለካ ኩሉ ሻዕ ከዓ ናባና መፅእ ላእዚስ ካብ ስንክልና ክወፅእ ደሎ ክሰርሕ ከዓ ኣለዎ ኢልካ ክኣስኻኸውን ብሕልና ኩሉ ግዜታ ተንቀሳቀስ ፍልጠት ኣቦት ኣሎ ምክንያቱ ተማሂርካዮ ኢኻ ተመሪእካዮ ኢኻ ግን ፍልጠት ብደይ ሕልና ብደይ ሓንጎላዊ ምቅርራብ ዝግበር ነገር የለን ሕጂ ልዕሊ ኩሉ ዝደካይዶም ዘሎ ዞም መንእስያት እቶም ደኳትር ተኾኑ ናእሽትኦም እቶም ፊዞትራቢ ተኾኑ ውን ናእሽትኦም ብሕልናን እቲ ሃገራውነት ኣብ ትሕቲ ሃገሮም ከም ዘሎ መጠን ነቲ ናይ ህዝቢ ሃገር ከዓ ከገልግልዎ ድልዋት ስለ ዝኾኑ ይሰርሑ ብከምዚ ኣብ ኣሰራርሓ ፀገም የለን ሓደ ስቡር መፂኡስ ሰኣን ክኢላ ሓኪም ድምለስ የለን
1: ሓደጋ ወዝቢ እዩ ሸለትነት ድማ ጎዳ እዩ ከምኡ ክንዲ ዝኾነ ድማ ሰሙያ ዝሃቡና ለቦዋ ምስማዕ ኣገዳሲ እዩ
0: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቒጠ ዛረበላ ኣለኹ ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ደለዉ ስለ ትጉሂ ብፍላይ ቆልዓ ውልድ ኢሉ ተሰይሩ ክመፅ ከሎስ ኣብ ልምዳዊ ከይዳ ካትሕኩሙ ከላስቲ ቆልዓት እስክንደይ ድፅበ ነይሩ ካብታደ የዕብያ ኣምሂራ የእኺላ ክንዲ ሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ ስለዚ ንሕክምና ክመፁ ኣለዎ እዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተ ይዛረበላ ኣለኹ ዋላ ኣብዲ ሓለፈ ብጋዜጣውን ከም ኣይላኣኒ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛእ እዩ ተማሂሩ ይእቶ ይውፃእ በየንኸይድ እንታይ ይገብር ኣቤሎሳይ ሓደጋታት በዚሒ ደሎ ከማን ብሰንኪ ዘይምጥንቃቕን ንቆልዑት